0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ሰላም ፍትዋት ተምሃሮ ከመይ ቀኒኹም? ንሎሚ ከዓኒ ሓድሽ ትሕዝቶ ትምህርቲ ሒዝናልኩም መፂና ኣለና። ኣብዝ ሓለፈ ግዜ ግን ብዛዕባ ዕቃበ ሓመድ ተማሂርና ነርና፣ እዮ ገዛ እውን ነርና እዩ። እስከ ቅድሚ ናብዚ ናይ ሎሚ ትምህርትና ምስጋርና ሲ እስከተን ናይ ዕዮ ገዛ ሕቶናትና ሲ ብሓንሳብ ኮይና መኣርምታ ንግበረን። ቀዳሚቲ ሕቶና እንታይ እያ ትብል ነራ? ሕቶ ቁፅሪ ሓደ ክንደይ ዓይነት ሓመድ ኣለውና ስመይዎም ትብል ነራ። ንፉዓት ሰለስተ ዓይነት ሓመድ ኣለውና፣ ንሳቶም ከዓ ዱኻ፣ ዋላኻ፣ ሕውፃ ይበሃሉ። ኣናብስ ሕራይ ናብ ሕቶ ቁፅሪ ክልተ ክንሰግር ኢና። ፍግረ መሬት እንታይ ማለት እዩ? ፍግረ መሬት እንታይ ማለት እዩ? ንፉዓት ፍግረ መሬት ማለት ሓመድ ብንፋስ ወይ ድማ ብማይ ክብሕጎግ ከሎ ፍግረ መሬት ተባሂሉ ይፅዋዕ ማለት እዩ። ሕቶ ቁጥሪ ሰለስተ ፍግረ መሬት ንከላኸለሉ ኣገባባት ጥቐሱ። ፍግረ መሬት ንከላኸለሉ ኣገባባት ጥቐሱ። ክንደይ ኣገባባት ኢልና ነርና? ቀዳማይ ዛላታት ምስራሕ፣ ካልኣይ ከትርታት ምስራሕ፣ ሳልሳይ ምግራብ፣ ራብዓይ ዘራእትን ኣግራብን ምሕዋስ፣ ሓምሻይ ከዓ እንታይ ኢልና ነርና? ምውጋድ ሕሉፍ መግሃጫ ኢልና ነርና። ሓራይ እምበኣር ፍትዋት ተምሃሮ፣ መእረምታ ናይ ዕዮ ገዛና እዚ ክትከታተልዎ ፅናሕኩም እዩ ነይሩ። ናይ ሎሚ ትምህርትና ድማ ብዛዕባ ዕቃበ ማይን ዕቃበ ባህርያዊ ቦቕልን ኢና ክንመሃር። ከምቲ ናይ ኩሉ ግዜ ትገብርዎ ፅን ኢልኩም ብፅሞና ተኸታተሉ ኢኹም።
0: ማይና ንዓቅብ። ስለምንታይ ኢና ማይ ንዕቅብ? ንህይወታውያን ማይ ሓደ ካብቶም ቀንዲ ኣገደስቲ ነገራት እዩ። ብዘይ ማይ ከዓ ህይወታውያን ክነብሩ ኣይክእሉን እዮም። እዚ ማለት ልክ ከም ሓመድ ብዘይ ማይ እውን ህይወት የለን ማለት እዩ። ህይወታውያን ዝጥቀምሉ ማይ ዝተፈላለዩ ምንጭታት ኣለውዎ። ገለ ካብዚኣቶም ከዓ ዝናብ፣ ኣፍላጋት፣ ዓይኒ ማይ፣ ዒላ፣ ዲጋ ክንጠቅስ ንኽእል። ማይ ከይባኽንን ከይብከልን ልዑል ጥንቃቐን ክንክንን ይሓትት። ከይባኽን ምእንቲ ብውሕሉልን ቆጣብን ኣገባባት ክንጥቀመሉ ይግባአና። ገለ ኣብነታት ንርአ። ሀ ናይ ዝናብ ማይ ብዋሕዚ ከይከይድ ዲጋታትን ራህያታትን ብምህናፅ ክንዕቅቦ ይግባአና። ለ ኣብ እዋን ክራማት ካብ ናሕሲ ዝወርድ ማይ ከይባኽን ባስካታት ብምስራሕ ወይ ከዓ ኣፊስቶታት ከም ዝጠራቐም ክንገብር የድሊ። ብድሕር እዚ ነቲ ማይ ኣብ እዋን ሓጋይ ክንጥቀመሉ ንኽእል። ማይ ከይብከልን ንሰብን እንስሳን ጠንቂ ዝተፈላለዩ ዓይነት ሕማማት ከይከውንን ልዑል ጥንቃቐን ክንክንን ይሓትት። ገለ ካብቶም ክግበሩ ዘለዎም ጥንቃቐታትን ክንክንን ከዓ እዞም ዝስዕቡ እዮም። ሓደ ማይ ብፅሬት ክንሕዞ ይግባእ። ኣብ ከባቢ ሩባታት፣ ዓይኒ ማይን ዒላታትን ኣካላትና ይኹን ክዳውንትና ዘይምህፃብ። ክልተ ኣብ ከባቢ ምንጭታት ማይ ዘይምሻንን ጉሓፍ ዘይምድርባይን። ሰለስተ ዒላታትን ካልኦት ምንጭታትን ፅሬቱ ንምሕላው ምሕፃር የድሊ። ኣርባዕተ እንስሳታት ማይ ዝሰትዩሉ ፍሉይ ቦታ ምድላው የድሊ። ሓሙሽተ እንተ ተኻኢሉ ፅሬቱ ዝተሓለወ ማይ ቡምባ ምጥቃም። ምዕቃብ ባህርያዊ በቕሊ ኵሎም ኣትክልቲ ዓበይትን ንኣሽቱን ከም ሳዕሪ፣ ቈጥቋጥ፣ ገረብ፣ ዘራትን ብሓባር ቡቕሊ ተባሂሎም ይጽውዑ ወይ ይፍለጡ። ቡቕሊ ልክዕ ከም ሰብን እንስሳን ህይወታውያን ኮይኖም ከም ሰብን እንስሳን ድማ ይምገቡ፣ ይፋርዩ፣ ይዓብዩን ይሞቱን። ቡቕሊ ክልተ ዓይነት ኮይኖም ባዕሎም ዝበቕሉን ብሰብ ዝዝርኡን ተባሂሎም ይፍለጡ። ቡቕሊ ሓደ ካብቶም ኣዝዮም ኣገደስቲ ባህርያዊ ሃብቲ ኮይኖም ደቂ ሰባት ብዘይ ቡቕሊ ክንነብር ኣይንኽእልን ኢና። ኵሎም ቡቕሊ ኣብ ህይወት ደቂ ሰባትን እንስሳታትን ዓብዪ እጃም እዩ ዘለዎም። ገለ ካብ ጥቕምታት ባህርያዊ ቡቕሊ ምስ ንጠቅስ፣ ሓደ ባህርያዊ ቡቕሊ ምንጪ ጸዓት እዮም። ንኣብነት ኣብ ዝበዝሓ ሃገራት ሳልሳይ ዓለም ዝነብሩ ህዝብታት ንመዓልታዊ ዘቤታዊ ናይ ጸዓት ጠለባቶም ካብ ዕንጸይትን ፍሓምን እዮም ዝረኽብዎ። በዚ ምኽንያት ብዙሕ ኣግራብ ዝበርስ እኳ እንተኾነ መሰረታዊ ናይ ጸዓት ጠለቦም ካብ ካልእ ምንጪ ክረኽብዎ ስለ ዝሽገሩ ወይ ብዋጋ ስለ ዝኸብሮም ዕንጸይትን ፍሓምን ንምጥቃም ይግደዱ። ክልተ ባህርያዊ ቡቕሊ ምንጪ መስርሒ ገዛውትን ኣቑሑ ገዛን እዮም። ንኣብነት ጠረጴዛ፣ ከብሒ፣ ወንበር፣ ዓራት፣ ኣርማድዮ ወዘተ እዮም። ስራሓት ዕንጸይቲ ኣብ መላእ ዓለም ብዙሕ ተፈታውነትን ተጠላብነትን ዘለዎም ኮይኑ ኣብ ዝተፈላለዩ መዓላታት ድማ ይውዕሉ። ንኣብነት ኣብ ኣብያተ ጽሕፈት ከምኡውን ኣብ መንበሪ ኣባይቲ ነዞም ልዕል ኢሎም ዝተጠቕሱ ነገራት ንጥቀመሎም ኢና። ሰለስተ ባህርያዊ ቡቕሊ ምንጪ ናይ ጽሕፈት መሳርሒ እዮም። ወረቐት ኣብ ምዕባለ ወዲ ሰብ ዝተጻወቶ ተራ ኣዝዩ ዓብዪ ምዃኑ ዘይከሓድ ሓቂ እዩ። ወረቐት ንብራና ተኪኡ ኣብ መዓላ ኽውዕል ካብ ዝጅምር ንድሓር ሕትመት መጺኡ። ብዙሕ ጽሑፍ ኣብ ሓጺር ግዜ ተሓቲሙ ንንባብ ምብቃዕ ተኻኢሉ። በዚ ኸኣ ዝተፈላለየ ዓውድታት ዓብ ምዕባልን ዓወታትን ተመዝጊቡ። ኣብ ዝተፈላለዩ ዓውድታት ወረቐት ንጥቀም ኢና። እቶም ቀንዲ ምስ እንምልከት ኣብ ትምህርቲ፣ ሕክምና፣ ምህንድስና፣ ንግድን ካልእን ንጥቀመሉ። ኣርባዕተ ባህርያዊ ቡቕሊ ምንጪ መግቢ እዮም። ንኣብነት ኣካል፣ ፓፓዮ፣ ማንጎስ፣ ቱፋሕ፣ በለስ፣ ኣራንሺ፣ ባናና፣ ዘይቱን ካልኦትን። ደቂ ሰባትን እንስሳታትን እቶም ቀንዲ ንመግቢ ንጥቀመሎም ነገራት ምስ እንርኢ ባህርያዊ ቡቕሊ እዮም። ደቂ ሰባት ንመግቢ ኣካል ፍረታትን ጥረታትን ንጥቀም። እዚ ኩሉ ኸኣ ካብ ባህርያዊ ቡቕሊ ንረኽቦ። ኣካልን ጥረታትን እቶም መሰረታውያን ንመግቢ ንጥቀመሎም እዮም። ከም ስርናይ፣ ዕፉን፣ ጣፍ፣ ስገም፣ መሸላ። ካብ ጥረታት ከዓ ዓይኒ ዓተር፣ ፋጆሊ፣ ኣዳጉራ፣ ባልዶንጋ ክንጠቅስ ንኽእል። እንስሳታት ከዓ ዝተፈላለዩ ኣቝጽልትን ፍረታትን ንመግቢ ይጥቀሙ። ሓሙሽተ ባህርያዊ ቡቕሊ ምንጪ መድሃኒት እዮም። ብዙሓት መድሃኒታት ካብ ዝተፈላለዩ ኣቝጽልትን ኣትክልትን ከም ዝስርሑ ይፍለጥ። በዚ ምኽንያት ኣብ ሕክምና ዓብዪ ጥቕሚ ኣለዎም። ሽድሽተ ባህርያዊ ቡቕሊ ፍግረ መሬት ይከላኸሉ። ንኣብነት ኣግራብ ምግራብ ዝህበና ረብሓታት፣ ሰራውር ኣግራብ ፍግረ መሬት ይከላኸል። ኣብ ሓመድ ዘለዎ ቦታ ድማ ብዙሕ ገረብን ሳዕርን ይበቕሉ። ዝመሽመሹ ኣቝጽልቲ ድማ ንሓመድ ፍርያም ይገብርዎ። ፍርያም ሓመድ ምስ ዝህልወና ኸኣ ብዙሕን ዓይነትን ቡቕሊ ይውስኽ። ብዙሕ ኣግራብ ምስ ዝህሉ ብዙሕን ዓይነትን እንስሳታት ይውስኽ። ትሕተ ባይታዊ ማይ ይህብትም። ከምኡውን ካብ ዝተፈላለዩ ፋብሪካታትን መካይንን ዝወፁ በከልቲ ጋዛት ብኣቝጽልቲ ተመጺኦም ይተርፉ። በዚ መገዲ ኸኣ ኣግራብ ብከላ ኣከባቢ ይከላኸሉን ምምዝባዕ ኩነታት ኣየር ከየጋጥም ይሕግዙን። ካብዞም ዝተጠቕሱ ነገራት ወፃኢ ኣግራብ ኣዝዩ ብዙሕ ጥቕምታት ስለ ዘለዎም ዝሽፍንዎ ቦታ ንምስፋሕ ቀጻሊ ክንጽዕረሉ ይግባእ። ሰባት ብዘይ ኣገባብ ባህርያዊ በቕሊ ከብርሱ ይረኣዩ። ንኣብነት ምብራስ ኣግራብ ሰባት ንዝተፈላለየ መዓላ ከም መስርሒ ገዛውትን መዕቆቢ እንስሳታትን ዝውዕል ኣግራብ ይቖርፁ። ንመተካዕታ ዝኸውን ፈልሲ ግን ኣይተኽሉን። እዚ ግን ፍጹም ክኸውን ዘይብሉ እዩ። ገረብ ብዝተፈላለየ ምኽንያት ምዝቑረፅ መተካዕታዊ ዕፅፊ ፈልስታት ክትከል ኣለዎ። ምብራስ ባህርያዊ በቕሊ ኣብ መነባብሮ ደቂ ሰባት ብዙሕ ኣሉታዊ ሳዕቤን ኣለዎ። ገለ ንምጥቃስ፣ ሓደ ምብራስ ኣግራብ ናብ ፍግረ መሬት የምርሕ፣ ክልተ ፍግረ መሬት ፍርያምነት ሓመድ የጉድል፣ ዋሕዲ ምህርቲ የስዕብ፣ በዚ ድማ ሰባት ናብ ጥሜትን ዓፀውን ይቃልዑ፣ ሕፅረት ዕንፀይቲ ድማ ናብ ዋሕዲ ቐረብ ፀዓት ጥረ ነገራትን የቃልዕ። ሳዕቤናት ምብራስ ኣግራብ ተተረድዩና እምበር በዞም ስዕቡ ኣገባባት ጌርና ንከላኸሎ። ኣግራብ ዘይምቑራፅ እንተተቖሪፁ ድማ መተካእታ ምትካል፣ ንዝተተኽለ ድማ ክሳብ ዝዓቢ ማይ ምስታይ፣ ምሕፃርን ምክንኻንን የድሊ። ምኽንያቱ ኣግራብን ሳዕርን ቀጻሊ ምስ ንተክልን ንከታተሎምን ንሳቶም ብሰራውሮም ኣቢሎም ንሓመድ ጠሚሮም ስለ ዝሕዝዎ፣ ብኣቕፅልቶምን ጨናፍሮምን ኣቢሎም ከዓ ናሃሪ ዝናብ የህድዉ። ናሃሪ ዝናብን ዋሕዚ ማይን ነኪዮም ከዓ ፍግረ መሬት ይከላኸሉ። ብተወሳኺ ብሰራውሮምን ዝረገፈ ቕፅልቶምን ኣቢሎም ከዓ ብማይ ተባሕጊጉ ዝኸይድ ሓመድ ይዓርቱ። ሓመድ ምስ ዝዕቀብ ድማ ተወሳኺ ብቕሊ ክንዘርእ ንኽእል ማለት እዩ። በዛ ኣገባብ እዚ ድማ ብቕሊ ክንዕቅብ ንኽእል። ብቕሊ ብዝዓቀብና መጠን ከዓ ውሕስነት መግቢ ንረጋግጽ ኣለና ማለት እዩ። በዚ ኸዓ ሂወት ሰብን እንስሳን ውሑስ ይኸውን።
2: ሕራይ እምበር ፍትዋ ተምሃሮ፣ ብዛዕባ ዕቃበ ማይን ዕቃበ ባህርያዊ ብቕልን እዚ ክትከታተልዎ ፅናሕኩም እዩ። እቲ ትምህርቲ ብፅቡቕ ተረዲእኩም ክኸውን ተስፋ ይገብር። ከምቲ ልሙድ እምበኣር ብግቡእ ተረዲእኩም ድዩ ኣይተረዳእኩምን ንምፍታሽ እዮ ገዛ ክበኩም እዩ። ምስ ወለድኹም ምስ መምሃራንኩም ምስ ብፆትኩም እናተረዳዳእኩም ድማ ክትምልስዎን ኣብ ዝመፅእ ክላስ ከዓ መእረምቲ ክንገብርን ኢና ናብተን ሕቶታት ከብለኩም እዩ። ሕቶ ቁፅሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ። ክደግማየ ሕቶ ቁፅሪ ሓደ ኣገባብ

ኣብ ማይ ዘርዝሩ። ሕቶ ቁፅሪ 2 ባህርያዊ በቕሊ ስለምንታይ ንዕቅቦ? ባህርያዊ በቕሊ ስለምንታይ ንዕቅቦ? ሕቶ ቁፅሪ 3 ኣግራብ ንኸይበርሱ ብምንታይ ንከላኸል? ኣግራብ ንኸይበርሱ ብምንታይ ንከላኸል? እሞ ፍትዋ ተምሃሮ፣ እዘን 3 ሕቶታት ቀለልቲ እየን፣ ግን ንኽትምልሰን ምስትውዓል ዘድልየን እየን። ህድእ ኢልኩም ከምዚ ኣቐድማ ኣቢሎ ክነገረኩም ፅናሕኹም ስብፀትኩም እናተረዳዳእኩም መልስዎን ኢኹም። ክሳብ ዝመፅእ ክላስ ንራኸብ ግን ሰናይ ናይ መፅናዕቲ ግዜን ናይ ምዝንጋዕ ግዜን ይግበረልኩም። ቻው።

0: عزو سلامتنا تقبلوا فنوى إيري تي في أبي مكتا لتركبوا زي خبركم تعذبتنا كما يتوعلوا نيلوم ربوع سلاسة مسكرم ساعة حموش يستدالوا هاقراون أهاقراون زيناتات حيزنا لكم كريم نازلنا روبي البرخات مساء عربي تقومك ملكت سنايد برخات بمخينا نمكتا لكم بخبرنا عدمنا بقن ديار أسزينا نفلم منيسر حرشا بمخنيات زخري عالم لخوي معالتي مكوت اتعار حمام عود كلبي عود ازته وديبو ابزو باقاش باركا حنقلاوي ملمستي نزلوهم قلعو عينتاوي حقز تغيرو ኣቦ እምበር ማሕበር ወሃብቲ ኣገልግሎት ዞባ ዓንሰባ ትካላት ንባህልን መንነትን ዘንፀባርቕ ኣልባሳት ክደፍኣሉ ፀዊዑ መንግስቲ ኢራቅ ኣብ ሃገሩ ዓስኪሩ ፅንሐ ሰራዊት ኣሜሪካ ጠቕሊሉ ከም ዝወፀ ሓቢሩ ቻይና ካብ ብራዚል ኣብ እትገብሮ እታዊ ስጋ 55 ሚእታዊ ተወሳኺ ቀረፅ ከም ዝወሰነት ኣፍሊጣ ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 226 ከሰል ንምሽማ ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጾ ዝርዝር ዜና ምቁፃርን ምክልኻልን ሕማም ዕቡድ ከልብን ፅልኡ ኣብ ጥዕና ህዝብን ካብቲ ሚኒስትር ሕርሻ ኣበርቲዑ ዝዓየሉ እዩ ነዚ ክውን ንምግባር ብምኽንያት ዝኽሪ ዓለምለኸዊ መዓልቲ ምቁፃር ሕማም ዕቡድ ከልቢ ኣብ ኣስመራ ዓውደ ዘተ ወዲቦም ህዝባዊ ርክባት ናይቲ ሚኒስትሪ ዝለኣኾ ፀብጻብ ፍርቱና ዓንዶም
1: ሚኒስትሪ ሕርሻ ዓለምለኻዊ መዓልቲ ምቁፅፃር ሕማም ዕቡድ ከልቢ ምክንያት ብምግባር ሕማም ዕቡድ ከልቢ ንምቁፅፃር ሓቢርና ንዕየ ብዝብል ቴማ ብ28 መስከረም ኣብ ኣስመራ ኣዳራሽ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ዓውደ ዘተወዲቡ ኣብቲ ላዕለወት ሓለፍቲ ሚኒስትርታት ሕርሻን ጥዕናን ወከልቲ ውድብ መግብን ሕርሻን ሕቡራት ሃገራን ውድብ ጥዕና ዓለምን ከምኡ ውን ወከልቲ ዝምልክተን መሻርክቲ ኣካላትን ማሕበራትን ዝተሳተፉ ዓውደ ዘተ ግዜያዊ ዋና ዳይረክተር ክፍሊ ሕርሻዊ ኤክስቴንሽን ኣቶ ካሕሳይ ነጋሽ ኣብ ዝሃቦ ቓል ሕማም ዕቡድ ከልቢ ምልክታት ምሳርኣየ ቀልጢፉ ዝቐትል ምዃኑ እንተኾነ ኣብ ግዜኡ ብዝውሃብ ክንክን ጥዕና ብቐጻሊ ብዝግበር ንጥፈታት ምክልኻል ብቐንዱ ድማ ብዝካየድ ወፍርታት ክታበት ክግታእ ከም ዝከኣል ገሊጹ ንወኪል ውድብ መግብን ሕርሻን ኣብ ኤርትራ ሚስ ኣሬላ ግሊኒን ወኪሉ ቃል ዘስምዐ ሚኒስተር ለኒን ግራዲዝ ብወገኑ ሕማም ዕቡድ ከልቢ ካብቶም ብደረጃ ዓለም ዝለዓለ ናይ ሞት ሓደጋ ዘስዕቡ ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ምዃኑ ብምጥቃስ ንቕሓት ሕብረተሰብ ምዕባይ መሰረታዊ ከም ዝኾነ ኣስሚሩ ኣሎ ወኪል ውድብ ጥዕና ዓለም ኣብ ኤርትራ ዶክተር ሜሪ ስቲፋኖስ ብወገና ሕማም ዕቡድ ከልቢ ንምጥፋእ ንጥዕና ሰብ ጥዕና እንስሳን ጥዕና ኣከባብን ዘተኣሳስር ስርዓት ከም ዘድሊ ብምሕባር ብደረጃ ዓለም ዓመታዊ ኣሳት 59,000 ሰባት ብሰንኪ ሕማም ዕቡድ ከልቢ ከም ዝሞቱ ካብዚኦም ድማ እቶም ዝበዝሑ ህፃናት ምዃኖም ኣብሪሃ ኣብቲ ኣጋጣሚ ዓለምለኻዊ ዘባውን ሃገራውን ኩነታት ሕማም ዕቡድ ከልቢ ኣቕሚ መርመራ ላባራቶሪ ኣብ ምንፃር ሕማም ዕቡድ ከልቢ ምቁፅፃርን ምክልኻልን ሕማም ዕቡድ ከልብን ፅልውኡ ኣብ ጥዕና ህዝብን

0: ከምኡውን ሕጋውን ቁፅፅራውን መሳርሒታት ኣብ ምቁፅፃር ሕማም ዕቡድ ከልቢ ዝብል ወረቓቕቲ ቀሪቦም። ተሳተፍቲ ብወገኖም ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ንምቁፅፃር ዝተዋሃደ ስርዓት ክሕይል፣ ንኽኢላታት በብደረጅኡ ስልጠናታት ክወሃብ፣ መደባት ምብራኽ ንኽሓት ዝያዳ ክድፋኣሉ፣ ዋና ዘለዎምን ፋሉላትን ኣኽላባት ንምፍላይ ድማ ስርዓት ሓበሬታ ክዳሎ ዝብርዩታታት ኣቕሪቦም። ኣብ ሚኒስትር ሕርሻ ሓላፍ ጨንፈር ጥዕና እንስሳን ብቑልን ዶክተር ዮናስ ወልዶ ኣብ ዝሃቦ መዛዘም ቃል ክሳብ 230 ሕማም ዕቡድ ከልቢ ናይ ምጥፋእ ሸቶ ስለ ዘሎ ምትሕብባር ዝምልከተን ኣካላት ንኽሰጥም ቴክኒካዊ ሽማግለ ክቐውም ፀዊዑ።
1: ኣብ ዞባ ጋሽባርካ ሰረብላላዊ ማለት ሓንጎላዊ መልመሲ ንዘለዎም ትሕቲ 15 ዓመት ዝዕድሞም ቀልዑ ኣብ ዕለታዊ ምንቅስቓሳቶም ዝሕግዞም ናይ ተደፋኢ መንበር ሓገዝ ዝተገይሮም። እቲ ን25 ቀልዑ ኣብ ዞባዊ መብኮሲ ሆስፒታል ባዶንቱ ዝተዓደለ ንዋት ኣብ ሽወደን ዝመደበሩ ማሕበር ኤሪ ቻይልድሁድ ዘበርክቶ ኮይኑ ኣብ ዕለታዊ ምንቅስቓስ ንኣይለይትቶም ሕሙማት ዘጋጥም ጾር ንምቅላል ዝዓለመ ምዃኑ ኣብቲ ሆስፒታል ሓላፊ ኣካላዊ ምንቅስቓስ ኣቶ ኪዳነ ገብረ ሚካኤል ሓቢሮም። ሰረብላላዊ መልመስቲ ልዑል ንቕሓትን ጽዑቕ ክንክንን ዝሓትት ሕማም ከም ዝኾነን ስድራ ቤታት ንበይነን ነቲ ጾር ክስከምኦ ከቢድ ምዃኑን ዝጠቐሰ ኣቶ ኪዳነ ነቲ ሓገዝ ንዘበርክቱ ኣመስጊኖም። ኣብዚ ዓመት እዚ ናይ ማሓወር ስንክልና ዘለዎም ቀልዑ ከከም ደረጀኡ ሕክምናዊ ኣገልግሎት ክረኽቡ ከም ዝኽኣሉ፣ ተመሳሳሊ ሕማም ዘለዎም ቀልዑ ንምልላይ ድማ ጽዑቕ ዳሕሳስ ከም ዘድሊ ኣገንዚቦም። ወለድን ኣለይቶምን ብወገኖም ብሚኒስትሪ ጥዕናን ጉዱሳት ኤርትራውያንን ንዝተግብረሎም ሓገዝ ኣመስጊኖም። 27 መስከረም ኣህጉራዊ መዓልቲ ቱሪዝም ሰብ ዝሰርሖ ብልሒ ንዳግመ ክለሳ ቱሪዝም ብዝብል ቴማ ብሃገር ደረጃ ከም ተዘከረ ዝፍለጥ እዩ። ነዚ ምርኩስ ብምግባር ኣብ ወንበር ማሕበር ወሃብቲ ኣገልግሎት ዞባ ዓንሰባ ትካላት ንባህልን መንነትን ዘንፀባርቕ ኣልባሳት ከዘውትራ ፀዊዑ። ወኪል ኤሪና ኣብ ዞባ ዓንሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ትሕዝቶ ይስዕብ።

0: ሰብ ዝሰርሖ ብልሒ ንዳግመ ክለሳ ቱሪዝም ብዝብል ቴማ ብሃገር ደረጃ ከም ተዘከረ ዝፍለጥ እዩ። ነዚ ምርኩስ ብምግባር ኣብ ወንበር ማሕበር ወሃብቲ ኣገልግሎት ዞባ ዓንሰባ ትካላት ንባህልን መንነትን ዘንፀባርቕ ኣልባሳት ከዘውትራ ፀዊዑ። ወኪል ኤሪና ኣብ ዞባ ዓንሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ትሕዝቶ ይስዕብ።
1: ኣህጉራዊ መዓልቲ ቱሪዝም ኣብ መላእ ሃገር ብዝተፈላለዩ መሰናዶታት ክፅምበል ቀኒዩ መቐፀልታ ናይዚ ኣብ ከተማ ክረን ኩለን ውሃብቲ ኣገልግሎት ንብሄራትና ዘንፅበረቕ ኣለባብሳ ብምጉዳይ ንዓማዊል እየ ንግዳ ኣለዋ።
2: ኣብ ወንበር ማሕበር ውሃብቲ ኣገልግሎት ዞባ ዓንሰባ ኣቶ ፍቕሪ የሱስ ብርሃነ ውሃብቲ ኣገልግሎት ትካላት ንባህልን መንነትን ዘፀባርቕ ኣልባሳት ክደፍኣሉ ፀዊዑ። ብምክንያት ቅነ ቱሪዝም ኣብ ዝሃቦ ሓበሬታ ባህላዊ ኣለባብሳ ንብሄራትና ዘንፅባርቕ ኣለባብሳ ምክዳን፣ ሃገራዊ መዝሙር ምዝውታር፣ ከምኡ ውን ንታሪክን መንነትን ዘንፅባርቕ ትሕሶታት ምቕራብ ኪንዮ ምዕቃብ ባህሊ መስሕብ ቱሪዝም ከም ዝኾነ ገሊጹ። ውሃብቲ ኣገልግሎት ትካላቶም ክወቅቡ ከምኡ ውን ሰራሕተኛታት ብባህላዊ ኣልባሳት ከም ዝምዕርጉ ምግባር እውን ኣካል ናይዚ ብምክንያት ኣህጉራዊ መዓልቲ ቱሪዝም ዝተወደበ ቅነ ከም ዝኾነ ብምሕባር ኩለን ትካላት ነቲ መደብ ብፅቡቅ መንፈስ ተቐቢለን ንዘርኣዮ ተገዳስነት ብምምጓስ ኣብ ህዝቢ እውን ፍሉይ ተመስጦ ከም ዝፈጠረ ኣብርሂቡ። ንባህልናን መንነትና ዘንፀባርቕ ኣልባሳት ኣብ ፍሉይ ኣጋጣሚታት ጥራይ ዘይኮነ ንህዝቢ ኣገልግሎት ኣብ ዝውሃበሉ ቦታታት ብዝሓየለ ክትግበር ከምኡ ውን ኣሳእልን ፅሑፋትን ኣብ ትካላት ክስቀሉ ገለ ካብቶም ኣብ መፃእቲ ተታሒዞም ዘለዉ መደባት ምዃኖም ገሊጹ። ኣብ መወዳእታ ኣቶ ፍቕሪ የሱስ ተራ ቱሪዝም ኣብ ቁጠባ ብቐሊል ዝጥመት ከም ዘይኮነ ብምሕባር ሕብረተሰብ ኣብ ዕቃበ ቅርስን ቱሪዝማዊ ፀጋታትን ንቕሓቱ ከበርኽ ተላብዩ። 27 መስከረም ኣህጉራዊ መዓልቲ ቱሪዝም ሰብ ዝሰርሖ ብልሒ ንዳግመ ክለሳት ቱሪዝም ብዝብል ቴማ ኣብ ከተማ ከረን ካብ 24 ክሳብ 30 መስከረም ትካላት ውሃብቲ ኣገልግሎት ቱሪዝም ብምውቃብ ብውዕ ኣገባብ ተፀምቢሉ።
1: ኣለባብሳ ሓደ ካብ ባህልን መንነትን ዝገልፅ መንገዲ እዩ። በዚ እውን ባህላዊ ኣለባብሳና ኣብ ፍሉይ ኣጋጣሚ ጥራይ ዘይኮነ ቀፃለ ዝንፀባረቀሉ መንገዲ ክናደ ይግባእ። ምስታራ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤለ ካብ ከተማ ከረን።
0: ሚኒስትር ሕርሻ ኣብ ዞባ ደቡብ ቀይሕ ባሕሪ መደባት ንኡስ ርቡሕ ቃፅዑ ሕርሻ ብምልኣት ንምትግባር ብ25 መስከረም ኣብ ዓሰብ ዘተወዲቦም ኣመሓዳሪ ዞባ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዘስምዑ ቓል መደባት ንኡስ ርቡሕ ቃፅዑ ሕርሻ ኣካል ናይቲ ምህርቲ ብመጠንን ዓይነትን ክብ ብምባል መኣዛዊ መግቢ ንምውሓስን መነባብሮ ሓረስታይ ንምምሕያሽን ዝካየድ ፃዕርታት ከም ዝኾነ ብምሕባር ትግባርኡ ኣብ ባይታ ክረጋገፅ ተራ መምሕደራት ክዓዝዝ ኣዘኻኺሮም። ኣብ ሚኒስትር ሕርሻ ብወንበር ኮሚተ መደባት ንኡስ ርቡሕ ቃፅዑ ሕርሻ ኣቶ ዩኤል ዮናስ ኣብ ዝሃቦ መግለፂ ነቲ መደብ ብምልኣት ንምትግባር ተራ መሻርክቲ ኣካላትን ሓያል ፃዕሪ ሓረስቶትን ከም ዘድሊ ብምጥቃስ ኣብ ውሱን ቦታ ሕርሻዊ ልምዓት ምትግባር ዕስለ ንህቢ ምውናን ከምኡ ውን ደርሁን ናይ ፀባ ከብትን ምርባሕ ከም ዘጠቓልል ኣብርሂቦም። ኣብ መወዳእታ ኣብነታውያን ሓረስቶ ተመክርኦም ንምክፋልን መረዳእታ ሕብረተሰብ ንምዕባይን ኣበርቲዖም ክሰርሑ ተላብዮም። ብካልእ ወገን ጨንፈር ሃኮስአ ዞባ ደቡብ ቀይሕ ባሕሪ ምጨንፈር ጥዕና ብምውሃድ ንወከልቲ ማሕበራት ሰራሕተኛታት ኣብ ተመሓለፍትን ዘይተመሓለፍትን ሕማማት ዘተኮረ ጥዕና ወስተምህሮ ሂቦም። ኣብቲ ካብ 23 ክሳብ 25 መስከረም ኣብ ዓሰብ ዝተዋሃበ መራሕቲ ማሕበራትን ሰራሕተኛታት ፌደሬሽናትን ዝተሳተፉ ኣስተምህሮ ጠንቅን ሳዕቤናትን ኤች ኣይ ቪ ኤድስ ከምኡ ውን ሽኮርያ ዘጠቃለለ ነይሮም። ኣብ ሰገነይቲ ንክልተ ኣዋርሕ ብዝተፈላለየ ዓውደታት ስነ ጥበብ ክስልጥኑ ዝፀንሑ 24 ኣባላት ሓይልታት ምክልኻል ብ27 መስከረም ተመሪቖም። ኣብቲ ናይ ምምራቕ ስነ ስርዓት ስታፍ ሓበሬታን ጎስጓስን ናይቲ ኣሃዱ ኣትኻ ይቕሬታ ኣታክልቲ ሳሙኤል ኣብ ዘቕረቦ ፀብጻብ ሰልጠንቲ ዝምባልኦም ተራእዩ ካብ ኩለን ኣካላታ ኣሃዱ ዝመፁ ምዃኖም ብምጥቃስ ብዓውዱታት ትልሂት፣ ስነ ፅሑፍ፣ ድራማ ኣወሳስኣ፣ ስነ ግጥሚ፣ ኣሰራርሓ ፊልም፣ ስርዓቲ ድምፂ፣ ሕደማ ደርፍን ኣተኣላልያን ከም ዝሰልጠኑ ገሊፆም። ተገዳስነት ሰልጠንቲ ኣብ ዓወት ናይቲ ትምህርቲ ዓብ እጃም ከም ዝነበሮ ብምግላፅ ኣብነት ብቑዕ ስራሕ ክኾኑ ዘለዎ ልዑል ተስፋ ገሊፆም። ኣዛዚ ናታ ኣሃዱ ብግድኡ ዝተዋሃበ ስልጠና መባእታዊ እኳ እንተኾነ ዝያዳ ንምዕማቑ ኣብ ቤት ስነ ጥበባውያን ብምዕዳም ተመክሮ ንምቕሳም ከም ተሰርሐን ፅቡቅ ውፅኢት ከም ትረኽቦን ብምሕባር ሰልጠንቲ ፍልጠቶምን ክእለቶምን ክዕብዩ ኣተሓሳሲቡ። ስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብር ንዕድም። ዜና ወፃኢ መንግስቲ ኢራቅ ንኣስታት 23 ዓመታት ኣብ ሃገሩ ዓስኪሩ ዝፀንሐ ሰራዊት ኣሜሪካ ጠቕሊሉ ከም ዝወፀ ብወግዕ ሓቢሮም። እዚ ናይ ምውፃእ መስርሕ ብመሰረቲ ክልቲአን ሃገራት ኣብ ወርሒ መስከረም 224 ዝበፅሖ ስምዒ ተተግቢሮም ኣሜሪካ ኣሜሪካን ኢራቅን ፍርቂ ናይቲ ሰራዊት ኣብ መስከረም 225 ዝተረፈ ድማ ኣብ መወዳእታ 226 ክወፅእ ተሰማሚዐን ምንባረን ዝፍለጥ እዩ ምውፃእ ሰራዊት ኣሜሪካ ዕጡቃት ተቃወምቲ ምልሻታት ብረቶም ከውርዱ ባይታ ከም ዘጣጥሕዩ መንግስቲ ኢራቅ ዝእምዝ ዘሎ ሰላም ንምስፋንን ድልድል ወተሃደራዊ ዓቕሚ ንምህናፅን ብምልኡ ኣፅዋር ኣብ ትሕቲኡ ክመሓደር ምዃኑ ዝገልፅ መንግስቲ ኢራቅ ዕጡቃት ምልሻታት ኣብ ሃገራዊ ሰራዊትን ሓይልታት ፀጥታን ክፅምበሩ ወይ እውን ዕጥቆም ብምውራድ ኣብ ሰላማዊ ፖለቲካዊ ንጥፈታት ክዋፈሩ ዝኽእል መስርሕ ኣበጊሱ ከም ዘሎ እዩ ዘረድእ ፀጥታውን ወተሃደራውን ዓቕሚ ኢራቅ ካብ 203 ክካየድ ብዝፀንሐ ግዳማዊ ምትእታው ከም ተዳኸመ ናይ ቀረባ ተዓዘብቲ ይጠቕሶ ህዝባዊት ሪፓብሊክ ቻይና ካብ ብራዚል ኣብ እትገብሮ እታዊ ስጋ 55 ሚእታዊ ተወሳኺ ቀረፅ ከም ዝወሰነት ኣፍሊጣ እዚ ካብ ፅባሕ ሓደ ጥቅምቲ ተግበራዊ ዝኸውን ሓድሽ ወሰኽ ምስ ፀንሐ ናይ 12 ሚእታዊ ስሩዕ ቀረፅ ተደሚሩ ናብ 67 ሚእታዊ ክብ ክብል ምዃኑ ተገሊጹ ኣሎ ዕላማ እዚ ሓድሽ ስጉምቲ ዘቤታዊ ፍርያት ንምውሓስ ምዃኑ ሚኒስትሪ ንግዲ ቻይና ሓቢሩ መንግስቲ ብራዚል ነቲ ስጉምቲ ተመቓሳሊ መልሰ ግብሪ ክህበሎ ከም ዝኽእል ይእምት ስለ ዘሎ ንግዳዊ ዝምድና ክልጥኤን ሃገራት ባኣሎታ ከይፅሎ ስግኣት ኣሎ ክልጥኤን ሃገራት ኣብ 225 ልዕሊ 170 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካይዳ ፀብፀባት ይጠቕሶ ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 226 ከሰል ንምሽማት ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጹ ቀንዲ ምኽንያት ናይቲ ክስተት ኣብ ዞባ ማእከላዊ ምብራቕ ተፈጢሩ ዘሎ ፀጥታውን ወተሃደራውን ቅልውላዋት ዘስዓቦ ሕፅረት ነዳዲ ምዃኑ ሰመፂ ፀዓት ኤሮጳዊ ሕብረት ኣፍሊጦም ኩናት ዩክሬን እውን ኤሮጳዊ ሕብረት ከሰል ብክቡር ዋጋ ክዕድግ ዘገደዶ ካልእ ምኽንያት ክኸውን ከም ዝኽእል ይጥቀስ ቅድሚ ኩናት ዩክሬን ዳርጋ ፍርቂ ናይ ፀዓት ጠለባቱ ካብ ሩስያ ዝሽምት ዝነበረ ኤሮጳዊ ሕብረት ንጣሃዝ ኣብዚ ዓመት እዚ ወይ ኣብዚ እዋን እዚ ናብ ትሕቲ 10 ሚእታዊት ወሪዱ ከም ዘሎ ፀብፀባት የመልክቶ ከም ሳዕበኑ እቲ ሕብረት ኣብ ውሽጢ ዝሓለፈ 4 ዓመታት ልዕሊ 1 ትሪልዮን ዶላር ንግዳዊ ክሳራታት ከም ዘጋጠሞ ክእላታት ናይቲ ዓውዲ ይገልፁ ኣብ ሃገራት ኤሮጳዊ ሕብረት ተኸሲቱ ዘሎ ሕፅረት ነዳድን ጋዝን ኣብዚ ወቕቲ ሓጋይ መሊሱ ክኸርር ከም ዝኽእል ይእመት ኣሜሪካ ኣብ ልዕሊኣ ተወሳኺ መጥቃዕቲ ምስ ተካይድ መልሲ ግብሪ ንምሃብ ሓዱሽ ኣፅዋር ከም ትጥቀም ኢራን ኣጠንቂቓ ነቲ ኣፅዋር ድሮ ኣብ ዕጥቂ ምክልኻላ ክፅምብሮ ጀሚራ ከም ዘላ ዝገለፀት ኢራን ልኡላውነታ ንምውሓስ ክትጥቀመሉ ምዃና ኣፍሊጣኣላ ይኹን እምበር ኢራን ዓይነት ናይዚ ሓድሽን ዝተራቐን ዝበለቶ ኣፅዋር ኣይነፅረቶን ዘላ ኢራን ኣብ ስምዕ ምስዘይትበፅሕ ኣብ ልዕሊኣ ከቢድ መጥቃዕቲ ከም ዝካየድ ፕረዚደንት ዶናልድ ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ምሕባሩ ዝፍለጥ እዩ ምስ ኢራን ኣብ ስምዕ ክብፃሕ ነዊሕ ግዜን ገዚፍ ፃዕርን ከምዝሓተ ዝሓበረ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩብዮ እውን ካልእ ኣማራፂ ክውሰድ ከም ዝከኣል ምእማቱ ይዝከር ብመግለፂ ኣሜሪካ ዝተቆጣዕቲ ኢራን መጥቃዕትታት ናብ ዞባ ህንዳዊ ውቅያኖስ ከም ተስፍሖ ከጠንቀቕ ፀኒሓላ ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይ ዝዓመት ኣብ ልዕሊ ኢራን ብዘበገሶኦን ዝቕፅል ዘሎን ወተሃደራዊ ወፍሪ ዛገይት ልዕሊ 5,000 ሰባት ከም ትቐትሉ ፀብፀባት ይጠቕሶም መብዛሕትኦም ግድያት ቆልዓ ሰበይቲ ምዃኖም ዝሕብር መንግስቲ ኢራን ኣብያተ ትምህርቲ ትካላት ጥዕናን ትሕቲ ቅርፂ ፀዓትን ካብ ቀንዲ ዕላማ ናይቲ ወተሃደራዊ ወፍሪ ከም ዝኾኑ እዩ ዝግለጽ ብዘካዚ ልዕሊ 26,000 ሰባት ከም ዝቆሰሉን ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ መንፍቕ 226 ብልዕሊ 10 ሚእታዊት ከም ዝጎደለን ፀብፀባት ይሕብሩ ሃገራዊ ዕዳ ፈረንሳ ኣብ ቀዳማይ መንፍዕ 226 ብኣስታት 268 ቢልዮን ዶላር ከም ዝወስኸ ስታስቲካዊ ፀብፀባት ሓቢሮም በዚ መሰረት ጠቕላላ ሃገራዊ ዕዳ ናይታ ኤሮጳዊት ሃገር ልዕሊ 4 ትሪልዮን ዶላር ከም ዝበፅሐ እዚ ድማ 119 ሚእታዊት ናይ ጃምላ ሃገራዊ እቶት ምዃኑ ተፈሊጡሎም ልዑል መጠን ወፃኢታትን ልቓሕን ገለ ካብ ጠንቅታት ናይቲ ተርእዮ ምዃኖም ክእላታት ቁጠባ ኤሮጳ ይገልፁ እዚ ከምዚ ኢሉ እንከሎ እቲ ሃዝ ኣብ ዚ መፅ ዓመት ናብ ልዕሊ 120 ሚእታዊት ናይ ጃምላ ሃገራዊ እቶት ክዓርግ ተኽእሎታት ከም ዘሎ እቶም ክእላታት ይእምቶ ኣብ 226 ከምኡውን 227 መጠን ዕቤት ቁጠባ ፈረንሳ ክጎድል ከም ዝኽእል እዩ ግምታት ዘሎ እስትራቴጂካዊት ደብዳቤት ነፋሪት ሩስያ ትማሊ 29 መስከረም ወዲቓ ከም ተሓምሸሸት ሚኒስትሪ ምክልኻል ሩስያ ገሊጾ እዛ ቲዩ 95 ዝተሰሜየት ነፋሪት ኣብ ርሑቕ ምብራቕ ሃገሩ ኣብ ልምድን ከላ ከም ዝወደቐት እቲ ሚኒስትሪ ኣፍሊጡ በቲ ኣባውራጃ ኣሙር ዘጋጠመ ዛጊድ ጠንቁ ዘይተነፀረ ሓደጋ 6 ሰባት ከም ዝሞት እዩ ዝቀላሕ ዘለዎም። ዜናታት ንምዛም በዓር ኣርእስቲ ዜና ክደግመልኩም። ሚኒስትር ሕርሻ ብምኽንያት ዝኽሪ ዓለምለኻዊ መዓልቲ ምቁፅፃር ሕማም ዕቡድ ከልቢ ዓውደ ዘተ ወዲቡ። ኣብ ዞባ ጋሽ ባርካ ሓንጎላዊ መልመስቲ ንዘለዎም ቆልዑ ዓይነታዊ ሓገዝ ተገይሩ። ኣቦ እምበር ማሕበር ወሃብቲ ኣገልግሎት ዞባ ዓንሰባት ትካላት ንባህልን መንነትን ዘንፀባርቕ ኣልባሳት ክደፍኣሉ ፀዊዑ። መንግስቲ ኢራቅ ኣብ ሃገሩ ዓስኪሩ ዝፀንሐ ሰራዊት ኣሜሪካ ጠቕሊሉ ከም ዝወፀ ሓቢሩ። ቻይና ካብ ብራዚል ኣብ ትገብሮ እታው ስጋ 55 ሚእታዊ ተወሳኺ ቀረፅ ከም ዝወሰነት ኣፍሊጣ። ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 226 ከሰል ንምሽማ ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጹ። ነስ ሰዓት ዝተዳለዎ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓርገኩም ብወገና ሰናይ ምሸት።

መደሪት ኣብ ብሄረናራ ኣብ ድሮ ፅምብል መርዓ ዝግበር ኮይኑ ካብ እንዳ ወዲ ንእንዳ ጓል እንዳኸዱ ዝግበር እዩ። እዚ መስርሕ እዚ ከዓ ሄማታ ወይ ሄማ ዝበሃል ብደቂ ኣንስትዮን ብደቂ ተባዕትዮን ተሰኒያ ዝግበር ኮይኑ እተን ሄማታ ዝበሃላ ድማ እተን ደቂ ኣንስትዮ ካብ ወለድ

ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 226 ከሰል ንምሽማት ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጹ። ንሰዓት ዝተዳለወ ዜናታት ተዛዚሙሎ ምስ ትርፉ መደባትና ንሓርገኩም ብወገና ሰናይ ምሽት።

መደሪት ኣብ ብሄረናራ ኣብ ድሮ ፅምብል መርዓ ዝግበር ኮይኑ ካብ እንዳ ወዲ ንእንዳ ጓል እንዳኻዱ ዝግበር እዩ። እዚ መስርሒ እዚ ከዓ ሄማታ ወይ ሄማ ዝበሃል ብደቂ ኣንስትዮን ብደቂ ተባዕትዮን ተሰኒያ ዝግበር ኮይኑ እተን ሄማታ ዝበሃላ ድማ እተን ደቂ ኣንስትዮ ካብ ውላዶም ይኹን ካብ ስድሮም ይኹን ጎደሎ ዘይብሎም ማለት እዩ። ንኣብነት ሓንቲ ሓደ ሰብኣይ ምስ ሰበይቱ ህልው ኮይኑ ውላዶም እውን እቶም ውሉዳት ህልዋት ክኾኑ ኣለዎም። እዚኦም ከዓ ሄማ ይበሃሉ። እንደገና እቶም ደቂ ተባዕትዮ ከዓ ሸውዓተ ደቂ ተባዕትዮ መንስያት ኮይኖም ንሶም እውን ስድሮም ህልዋት ክኾኑ ኣለዎም። እዚኦም ሄማታ ተባሂሎም ይፅውዑ ማለት እዩ። እዚኦም ሄማታ እዚኦም እቲ ናቱ መልእኽቲ እንታይ እዩ? እዚ ሓድሽ መርዓ ዝካየድ ዘሎ ሙሉእ ስድራ ቤት ወይ ሙሉኣት ክኾነሎም ዝምነይሉ መስርሕ እዩ ማለት እዩ። መደሪታ ዝካየደሉ መዓልቲ ድሮ መርዓ ማለት እዩ ዓርኪሕ ልፎት ምሸት ሸውዓተ ኣባጌዕ ሓሙሽተ ኣባጌዕ ማለት እዩ ሰለስተ ኣንስትዮ ኮይነን ሓንቲ ተባዕታ እያ። እታ ሓንቲ ፃዕዳ ራባይቲ ማለት እዩ ንሳ እውን ኣንስተይቲ ኮይና ሕላገት ዘይብላ እያ። እዘን ኣጋባታ እዚአን ኣርከህልፎት ምሸት ማለት እዩ ድሮ መርዓ ፅባሕቱ መርዓ ክኸውን ከሎ ንእንዳ ጓል ከይደን ኣብቲ እግሪ ዓራት እታ ጓል ዘላታ ገዛ ኣብኡ የእስራ። ኣብኣ ድማ ኣርባዕተ ኣንስቲ ኣለዋ። እተን ኣርባዕተ ኣንስቲ ንሰን እውን ሄማ የን ምስታ መርዓት ኣብታ ኣገባታ ዘእስረላ ገዛ ኣብ ይፀንሑ። ኣርባዕተ ናይ ብካልያ ካይላ ዝኣስራሓት ናይ ቢሑቕ መልወሲ ኣለዋ። ኣርባዕተን ድማ ቢሑቕ ተለዊሰን እተን ኣርባዕተ ኣንስቲ ኣብታ እንዳ ኣገባታ ዝኣተወላ ገዛ ኣብኡ የሓድራ ምስን ማምሶም ማለት እዩ። ንፅባሒቱ መርዓ ማለቲ ኣርባዕተ ኣንስቲ ሄማ ዝተባሃላ ኣርባዕተን ጥማር ላኻ ኣብ ዙባናን ተሓንጊጠን ኣርባዕተ ላኻ ጥማር ነፍሲ ወከፈን ኣብ ዙባናን ሓንጊጠን እልል እንዳ በላ ተመሪሓን ማለት እዩ ኣርባዕተን ኣብ እንዳ ጓል ኣብታ ኣገባታ ዘላተ ገዛ ኣባ ይኣት። ኣብዚ ኣብኡ ምስ ኣተዉ እዚአን ምሰን ሓንቲ ላኻ መርዓት ኣላ። እታ ላኻ መርዓት ጨርቂ ፃዕዳ ሰለስተ ብዕፃፍ ሰለስተ ስድሪ ማለት እዩ ወይ ሰለስተ ሳን ሃማታ ንብሎ ንሂና ብዕፃፍ ኣብ ሓደ ጫፍ ናቱ ሰለስተ ነኽፋ ኣሲረን በታ ሓንቲ ጫፍ ድማ ኣኾር ገመል ብእሾኽ ዝተዋጋኣ ገይረን እታ ጨርቂ ኣብ ንእሽተ ሎኾታ የእትየን ተመራሪሐን ኣብዚያ ገዛ እዚኣ እንዳ ወዲ ኣገባታ ዘለዋ ኣባጌን እተን ኣርባዕተ ኣንስቲ እንዳ ጓል ዝፀንሓ ኣብኡ ይኣተዎ ማለት እዩ። ኣብኡ ምስ ኣተዉ እታ ተቐቢለን እታ መርዓት ለኾታ ዝተሰኩዓት ተቐቢለን ነፍሲ ወከፈን እተን ኣርባዕተ ኣንስቲ ኣርባዕተ ግዜ ይስዕማ። ድሕሪ እዚ ኣብታ ጨርኪ ዘሎ ተሕዝቶተን ኣኾርን እተን ሰለስተ ነኽፋኣን ፈቲሓን ንኣደጓል ይሃብዋ። እታ ጨርኪ ፃዕዳ ኣለባት እያ እኹል ድያ ኣይ እኹልን ንምርግጋፅ ፈቲሓን የቅና። ብድሕሪ እዚ እተን ኣኽዋር ድማ ናብቲ

ርዓራት ናይታ መርዓት ዘላታ ኣባ የቐምጦ እተን ኣኽዋር እሸው ዝተወግኣ ኩሉ ግዜ ተሃራፊ እዩ መርዓዊ ወይ መርዓት ተሃራፊት እያ ኩሉ ግዜ እንታይ ይብሂል ኣሎ ዓይኒ ሰብ ዝበሃል ኣሎ ስለዚ ብሕማቕ ዝጠምጥ ዓይኑ እሾኽ ጫዓ ይወግኣ ዝብል መልእኽቲ እዩ ብድሕሪ እዚ እዘን ኣርባዕተ ኣንስቲ እንደገና ናብ ገዛእን ማለት እንዳ ወዲ ይምለሳ እንዳ ወዲ ተመሊሰን ድማ ምሰን ልክዕ ሸውዓተ መሊአን ማለት እዩ ሸውዓተ ሄማ ኣዋሪ ኣንስቲ ምሰን መሊአን ምሰን ድማ እንደገና ሸውዓተ መንስያት ሄማ ተር ኢለን ማለት እዩ ተንኣንስቲ ብቅድሚ ድኾና እታ ቀዳማይቲ ተኸይደላ ሰበይቲ ኣብ ርእሳ ጓጉት ተሸኪማ እታ ጓጉት ማይ ኣለዋ ናእሽቱ ፅራብ በላሕቲ ኣርባዕተ እንጨይቲ ድማ ኣብ ውሽጢ ኣለዎ እንደገና ብከቢብ ቅርፂ ዝተጠምጠማ ላኻ ኣለዋ ኣብኡ ይትርክሳ ማለት እዩ ኣብኡ የእትየን ኢልል እንደበላ ንቅድሚት ክሃዳ ከለዋ ካብቶም ሸውዓተ ኣወዳት ድማ ኣርባዕተ ኣወዳት ብሰፊ ማለት እዩ እኽሊ ፃዕዳ ፃዕዳ እኽሊ ተሸኪመን ኣርባዕተዮም ማለት እዩ እቲኦም ክልተ ናፃ ይኾኑ ከምዚ ኢሎም ከዓ እልል እንዳበላ ተመራሪሖም ኣብ ገዛ ያቱ እታ ሃምሻይ ደድሕሪ ኣንስቲ ዘሎ ድማ እቲ መንሰይ ዔባ ናይ ላም ኣብ ውሽጡ ቁሩብ ፀባይ የንጥብሉ ማለት እዩ ብክልተ ኢዱ ሓቂፉ ደድሕሪ ኣንስቲ ንቶም ኣወዳት መሪሑ ደድሕሪ ኣንስቲ ይኸይድ ኣብዚ መስኣተው ድማ ቦሮኬንታ ዝበሃል ተንኮባት ኣሎ እዚ ቦሮኮንታ እዚ ኣብዚ ካንሸሎ ተነፂፉ ይፀንሕ እቶም ሽዱሽተ ኣወዳት ናብ ቦሮኮንታ ሓሊፎም ኮፍ ይብሉ ገጾም ንሰሜን ጠሚቶም ማለት እዩ እቲ ሓደ ድማ ምስተን ኣንስቲ ተመሪሑ ኣብተን እንዳ ኣንስቲ ኣብታ ኣገበታ ወይ መርዓት ዘላታ ገዛ ይኣቱ ምስኣተው ድማ ብየማናይ ብርኩ ተንበርኪኹ ንተን ኣባ ዘለዎ ኣባ ዝፀንሓ ኣንስቲ ንኣርባዕተ ኣንስቲ ማለት እዩ በቢተራ ብየማናይ ብርኩ ተንበርኪኹ ኣርባዕተ ግዜ ነፍሲ ወከፎም ከም ዝስዕሞ ይገብር ድሕሪ እዚ እንደገና እታ ዕባትያ ሒዙ ይምለስ ናብዚኦም ኣብዚ ቦሮኬንታ ኮፍ ኢሎም ዘለዉ መንስያት ብየማና እግሪ ተንበርኪኹ ብየማኑ ዘሎ ሰብ ጀሚሩ ድማ ንዑም እውን ንኣርባዕተ ኣወዳት ኣርባዕተ ግዜ ተኸታቲሉ የስዐሞም ድሕሪ እዚ ተስኡ ድማ እታ ዒባ ንተን ኣንስቲ ውሽጢ ዘለዋ ንኣን የረክብ ማለት እዩ ኣረኪቡ ድማ ተመሊሱ ኣብዚ ኮፍ ይብል ኣብዚ ኮፍ ኢሉ እተን ኣገበታ ዝበልና ኣባጌ ሰለስተ ኣርባዕተ ኣንስትዮ ኮይነን ሓንቲ ተባእታ እያ ሓንቲ ድማ ፍልይቲ ሕላገት ዘይብላ ፍቴ ድምባ ትበሃል ከበን እታ ፍቴ ድምባ ንታ ጓል ማለት እዩ ነታ መርኣት ኣኽሊሎም እዮም ዝኣስርዎ ድሕሪ እዚ እተን ሸውዓተ ኣንስቲ ተሲአን ነታ ጓጉዶም ሒዞን ኣብዚ ደገ ብምውፃእ ኣብዚ ቦሮኬንታ ዝበሃል ዘሎ ማለት እዩ ካባን ኣርባዕተ ኣንስቲ ምስታ ጓጉት ሒዛ ዘላ ኣብዚ ቦሮኬንታ መፅአን እተን ካልኦት ኣብዚ ደገ ተጠው ብላ ማለት እዩ እተን ኣርባዕተ ብኣርባዕተ ኣብ ክልተ ሸነኻት ማለት እዩ ንናይታ ተንኮባ ክክልተ ኮይነን ሒዘን ማለት እዩ ኖታ ንብሎ የናኹላ ኣንኩለን ብላኻ ከምዘየለም ይገብርዎ ድሕሪ እዚ እቲ ተንኮባ ናቶም ኣኽሊሎም እዚ ክገብሩ ከለዉ እቶም መንስያት ተስዮም ካይዶም ኣለዉ ማለት እዩ ኣብቲ ገዞም ይኸዱ ንሰን ድማ ንዚ ምስ ወዳኣ እልል እንዳበላ እታ ጓጉት ሒዘን ኣብ ርእሰን ገይረን ንታ ዘኣለምዋ ወይ ድማ ነታ ዘንክልዋ ተንኮባ ኣኽሊሎም እልል እንዳበላ ከዓ ናብቲ ገዛ እንዳወዲ ናብ እንዳወዶም ይኸዱ ማለት እዩ ድሕሪ እዚ መስርሕ ድማ ኩሉ እቲ እንዳኣባ ወይ እቲ ሕግታት ተመልዩ ተወዲዩ ድሕሪ እዚ መስርሕ እዚ ናይ ምልዓል ወይ ድማ ናይ ምውሳት መርዓት ትኸውን ማለት እዩ እታ መደሪታ ኣብ ብሄረናራ ዝካየት ኣብ ግዜ ፅምብል መርዓ ንገብሮ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባት ኤሪቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ዘቕርበሉ ሰዓት ኣኺሉሎ ኣብዚ ንክልተ ሰዓት ዝፀንሕ ናይ ኣየር ሸፈንና ከም ወትሩ ምሳና ሓቢርኩም ክትፀንሑ ዕድሜና እዩ። ከም እተው መደብና እትኸውን ደርፊ ክንጋብዘኩም ኢና። ኣብ ዓመተ 2026 ኣብ በዓልና ፅነት ኣብ ስታድዮም ኣስመራ ካብ ዘቕረባ ደርፍታት ሓበን ወለዶታት ዘርእስታት ደርፊ ናብ ኣኸበለኩም።

ዝኸበርኩም ተኸታተልትና ከም ፈላሚት መደብና እተቐርብ ተኸታታሊት ፊልም ትግረ ሕደጋት እያ ክትከውን ንሎሚ እውን መበል 20 ክፋላ ይስዕብ።

እሊ ኩሉ እቲ ነጃት ዓቕዲ ግሊ ኢደ ላዓሊ ወትሓት ልብላህለ ትውቱ ባሃለቱ ድሓን ግን እስባት መስርከብ ገለርእየውቱ

0: መምህር ሕብረ ብዙሓት ጠባያት ተፃዊሩ ሕልሚ ብዙሓት ዘግህድ ሓንሳብ መሳሰርፀ እውን ዘይለቅቕ ፍልጠት ዘዕጥቕ እዩ። ኪኖዚ ግብ ንዝበለ ፅልማት ናብ ብርሃን ዝልውጥ ድንድል መሳገሪ ናይ ብሩህ መፃእን እዩ። ኣብ ነፍሲ ወከፍ ዓመት ዝተፈላለየ ኣብያተ ትምህርቲ ብደረጃ ዞባ ንኡሳን ዞባታት ብዝተፈለየ መልክዕ እውን ንብሉፃት መምሃራን ሽልማት ናይ መተባብዒ ይህባ እየን። ንሎሚ ኣብ ንኡስ መደብ ዕላል ተመክሮ ሚኒስትር ትምህርቲ ጨንፈር ዞባ ሰሜናዊ ቀሕባሪ ዘዳልዎ ናይ ምትባዕ መደብ ንብሉፃት መምሃራን ተሰኒዱ ተለኣይክሉና ኣሎ። ጋዜጠኛ ሳምራዊት ሊቪዮ ኣዋሂዳ ኣቕሪባቶላ ይስዕብ።
1: መምህር ማገር ምዕባለ ናይ ሓንቲ ሃገር እዩ። ኣብ ዝኾነ ሕብረተሰብ ልዕሊ መምህሩ ክብረኽ ዝኽእል የለን። ኪኖ ብረኸ መምህር ክኸይድ ዝኽእል ምዕባለ ሕብረተሰብ ክህሉ ኢልካ ዝሕሰብ ኣይኮነን። መምህር ጥርዚ ደረጃ ዕቤት ናይ ሓደ ሕብረተሰብ እዩ ክበሃል ይከኣል። ስለዝኾነ መሰረት ናይ ኩሉ ምዕባለ ሕብረተሰብ ኣብ መምህር እዩ ዝምርኮስ። ናብቲ ዝለዕለ ደረት ምዕባለ ክበፅሕ ንዝደሊ ሕብረተሰብ ከዓ መምህር እዩ መሳልሉ። መምህር ምንጪ ዓወታት ናይ ሕብረተሰብ ክኸውን እንከሎ ካብኡ ሓሊፉ ድማ መስሊ ናይ ሕብረተሰብ እዩ። ስለዝኾነ ድማ ሞያ መምህርና ኣብ 4 ክብርታት ናይ ሕብረተሰብ ዝተፀፈየ እዩ። እቲ ክብርታት ናይ ሞያ መምህርና ክብረት፣ ሓልዮት፣ ቅንዕና ከምኡ እውን እሙን ክኸውን ይግባእ። ነዚ ክብርታት ምዝላበስ ድማ እዩ መምህር ኣብ ሕብረተሰብ ውፅኢታዊ ስራሕ ዓዩ ክበሃል ዝከኣል። ነዚ ህዮ ምስክር ዝኾነና ድማ ኣብ ዝሓለፈ ሰሙን ኣብ ዞባ ሰሜናዊ ቀሄ ባሕሪ ኣብ ሞያ መምህርና ነዊሕ ዓመታት ብዘይተጎልባነት ዝሰርሓ ኣብነታውያን ደቂ ኣንስትዮ መምሃራን ክሽልም ክኢሉ ዕላማ ናይ ዝመደብ ሓላፊ ጨንፈር ሚኒስተር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ክገልጽ ከሎ
2: ዓላማ ነዚ ክካየድ ዝፀንሐ መደብ ኣብ ብደረጃ ጨንፈር ትምህርቲ ዞባ ሰሜናዊ ባሕሪ ንኣብ ስራሕ መምህርና ተዋፍሮም ዝፀንሑ መምሃራን ደቂ ኣንስትዮ ብፍላይ ደቂ ኣንስትዮ መምሃራን ናይ ምትባዕ መስርሕ እዩ። እዚ መስርሕ እዚ ዓላምኡ ድማ ነዚኦም ኣብ ነዊሕ እዋናት ኣብ መስርሕ ምሃር ምስምሃር ክሰርሑ ዝፀንሑ መምሃራን ናብቲ ዝገበርዎ ዘሎ ናይ ስራሕ ኣበርክቶ ኣብ ግምት ምእታው ኣብ ስራሕ ዝፀንሖም ተገዳስነት ኣብ ግምት ዘእተወ ኣፍልጦ ናይ ምሃብ ስነስርዓት ኢሎም ዝካየድ ዝውዓለ ማለት እዩ።
1: ነዊሕ ሱር ዘለዎ ገረብ ብዙሕ ፍረ ይህብ። ስለዚ እቲ ሱር ሕብረተሰብ ብመምህር ዝዓሙቕ፣ ብመንፅርቲ ዕምቆቱ ድማ ፍርኡ ንዘመናት ከሳግር ይኽእል። መምህር መሳሊ ናይ ሓደ ሕብረተሰብ ምዃኑ ድማ ክንዝንግዖ ኣይግባአን። እቲ ናይ ትማልን ናይ ሎምን ፅባሕን መሳገሪ ድልል መምህር እዩ። ብቕዓ ትምህርቲ ናይ ሓንቲ ሃገር ዕቤትን ፈጠራውነትን ከውሕስ ይኽእል።
3: ናይ ስራሕ ተመክሮ ኣብ ሚኒስትሪ ትምህርቲ 2014 ከምዚ ሕጂ ወርሒ 9 ተመዲበ ኣልሞስት 12 ዓመታት ገይረ ኣለኹ ከም መምህር ናይ ሃይ ስኩል ከምኡ ውን ከም ምምሕዳሮም ፋይናንስን ናይ ካልኣይ ደረጃ ቤት ትምህርቲ ተምሃር ኣብ ሰዓት እዚ ድማ ምምሕዳሮም ፋይናንስን ናይ ማሕበር መምሃራን ኮይነ ይሰርሕ ኣለኹ። ንስራሐይ ብልብየ ዝፈትዎ ብልብየ ዘፍቅሮ ተግሄ ድማ ይሰርሓ ኣለኹ።
4: ኣነ 2006 2007 ጀሚረ ትምህርቲ 2018 ወዲየ መምህርነት ተመረቐት ኢታ እየ ሳብ ሕጂ ካይ መምህር ኣለኹ 8 ዓመት
5: ናይ ስራሕ ተመክሮ 8 ዓመት ገይረ ኣለኹ። ምስ ስራሕ መምህርና ከዓ ዘየድፈትዎ ሞያ እዩ። ብዙሕ ነዊሕ ዓመታት ዝሰሪሐ ለአ ደገና ድሓኒ
4: ኣራይ ናይ ስራሕ ተመክሮ መጀመርያ ካልኣይ ደረጃ ምስ ወደኹ ወርሳይ ከኣሉ ምስከትኩ ኣብ 21 ዙር ናይ ድግርነት በምፅአ ናብ ኮሌጅ ሕርሻ ሓመል ማለት ተፀምቢረ ማለት እዩ። ኣብኡ ከዓ ን4 ዓመታት ናይ ድግሪ መደብ ወዲአ ኣብ 2000

0: 12 ከም መምህር ሚኒስትሪ ትምህርቲ ከም መምህር ኣብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ፀብራ ተመዲበ ኣብኡ ከዓ ከም ናይ ኣግሪካልቸር መምህር በቲ ዝወደእኽዎ ሞያ ማለት እዩ ን10 ዓመታት ኣገልግል ስጋዕ 222 ብድሕሪኡ ምስቲ ኩሉ ከም ኣብነት ኢሎም ካብ ዞባ ማለት እዩ ምስ ኩሉ ተመክሮ ምስ ክሉ ስራሕ ሪኦም ናብ ሱፐርቫይዘር ከም ዝዓቢ ገይሮም ዞባ ሰሜናዊ ቃልሓር ማለት እዩ ካብ 222 ስጋዕ ዝኣዕለት ከም ሱፐርቫይዘር ማእከላይ ደረጃ ኣብያተ ትምህርቲ ኣብኡ ዞባ ናቕፋ የገልግል ኣለኹ ማለት እዩ
1: ናይ ድራሰት ሽቁለየ ብዙሕቱ 33 ድራሰት ኣለኩ እትሊ ወዲኩሁ ሽቁል ኣነ ኣፍርየኮ እብል ብዙሕ ኣድማዕኮ እብል ሰባት ብዙሕ ኣድማዕኮ ቤተ ዝብላ ገልጃት ማኣት ኒኦከ ይብላካ ማለቱ ካብብዙሕ ቀሊል ዩ ከለሸቀይኩሁ 33 ሰናት ድብ ድራሃት ክትፅናሕ ክብውቱ ምስላ ናተሸቅዮ ሽቅል እግል ተኣድምዕ ወግል ተኣውቄ ላዝም ሰበቱ ብዙሕ ሽቁል ሸቀይኮ ግልበለ ቀድር ወላማ ንከልኦኩ ዋቀት መግል ሓደዱ ቀድር ማለቱ 33 ሰናት ቀሊል ይኮኒኒ ይሽቁል
2: ናይ ሽቁል ተጃርብየ ግል 23 ሰነት ዲብ ምደይርየ ሽዕብ ኮምሰል ምደይረት ናይ ረውደት ንደገብኮ ሸቃ ኣልኮ ምህናት ናይ መምህር ናይ ምህናት ናይ ምደርስ ኣነ መራት ልፈትያ ግን ምን ንእሸ ምስል መድረሰት ኣለወደይኳነ በለቲ ምስል ደረሳዊ ምደርሲን ሰበት ዓበይኮ መራ ዋሒድ እብል ብየት ልፈትያ ውእምንየቸ ሰበት ፈትያ የኒ ናመ ሽቁል የኒ ብዙሕ ግልየ ከም ፀገም እንደገኣ ወየ ከም ለትዕብ እንደገኣ ይርእዩ ንበለት
3: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እተ እንድሕር ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ኣ ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ኣ ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ
4: ናይ ስራሕ ተመክሮ 43 ዓመት ኣብ ስራሕ ፀኒሐ ኣለኹ ክሳብ ሕጂ ፍቕሪ ናይ ስራሐይ ከዓ ማድራ ኣለኒ ምክንያቱ ምስ ትምህርትን ምስ መምሃርን ምስ ትምሃርን ተዕድሜና ምስ እተኣሳሰረ ስለዝኾነ ክንድቲ ዕድመየ ዝፈትዎ ብዛዕባ ትምህርቲ ከዓኒ ሕማቅ ክሰምዕ ኣይደሊን እየ ወይ ከዓነ ትምህርቲ ዘናእስ ወይ ብትምህርቲ ሕማቅ ዝዛረብ ብጣዕሚ እየ ዘቆጣዕ
5: ሞያ ምምህርና ብሓደ ዝተኣከበ ፍልጠት ወይ ኣካል ክወሓስ ይኽእል እዚ ዝተወሃለለ ፍልጠት ካብ ዝተፈላለየ ትካላት ትምህርቲ ወይ ውልቀ ሰባት ክኸውን ይኽእል እዚ ውህሉል ፍልጠት ድማ ካብ ግዜ ናብ ግዜ እናተመሓየሸን እናዓሙቐን ክኸይድ ፀኒሑን ኣሎን ስለዝኾነ ድማ ኣብ ኩሉ ሕብረተሰብ ሞያ ምምህርና ኣዝዩ ኣገዳሲ ምዃኑ ክንርዳእ ንኽእል
6: ተንዘመልክተ ናይ ደቂ ኣንስትዮ ጥራይ ዚ ሕጂ ተጀምር ዘሎ መደብ ደቂ ተባዕታይ መልክትን ማለት ኣይኮነን ንመፃኢ ደቂ ተባዕታይ ብግምት ዘእትዎ እዩ ኣብዚ ግዜ ግን ነተን ደቂ ኣንስትዮ ምሃራን ብፍሉይነት ደቂ ኣንስትዮ ምሃራን ኣብ ርሑቅ ገጠራት ከይዶም ስለ ዝሰርሑ ደቂ ኣንስትዮ ዳይሬክተራት እውን ኣብ ከተማታትን ኣብ ሓውሰ ከተማታትን ከም ዳይሬክተራት ኮይነን ዝሰርሓ ሱፐርቫይዘራት እውን ኣብ ከተማታትን ሓውሰ ከተማታትን ገጠራትን ከም ሱፐርቫይዘራት ኮይነን ዝሰርሑ ዘሎ ነዚን ኣብ ምሕደራ ይኹን ኣብ መስርሕ ምሃር ምስትምሃር ከም መምሃራን ከም ዳይሬክተራት ከም ሱፐርቫይዘራት ዘሎ ደቂ ኣንስትዮ ዝመልክት ምፅባዕ ወይ ኣፍልጦ ምሃብ መደብ እዩ ማለት እዩ
7: ብድሆ ከም ጓል ኣንስተይቲ ብዙሕ ብድሆታት የጋጥመካ እዩ ኣብቲ መጀመርያ ከም መምህር ኮይነ ዝሰርሓሉ ዝነበርኩ ሰዓታት ወላ ሓደ ብድሆ እውን ናይ ገጥመኒ ነይሩ ከም ጓል ባፅዕ ኣባፅዕ እውን ዝሰርሕ ምንባረይ ብዙሕ ብድሆታት ኣጋጢምኒ ክብል ኣይክእልኒ ስዒቡ ግን ምስ ባህሪ ዝመፀ ነገራት ስለ ዘሎ መርዓ ኣሎ ጥንሲ ሕርሲ ስለ ዘሎ ከም ጓል ኣንስተይቲ ነገር ኣብኡ ብዙሕ ነገራት ብድሆታት እውን የጋጥም እዩ ንኩሉ ግን ምስ ሓለፍተይ እንዳተረዳዳእኹ ሰጊረዮ ኣብዚ ደረጃ እዚ ድማ በፅሐ ኣለኹ
0: ከም መምህር ብዙሕ እንዲ ዘጋጥመካ ሕጂ ብፍላይ ጓልካይካ ንሕጂ ብናተይ ክኸዲ እንተኮይነ ኣብቲ መጀመርያ ክምደብ ከሎ ካብ ካልኣይ ደረጃ ፀብራ በይነየ ነይረ ጓል ኣንስተይቲ ማለት እዩ ምስቲ ዘሎ ከባቢ በይነየ ነይረ እተን ዝመፃ ከዓኒ ካልኣይ ደረጃ ዝወድኣ ካብ ካልኦት ዞባታት እየን ወይ ሓንቲ ትመፅእ ወይ የላን ማለት እዩ ሓደ ዓመት በይነ ይምህር እታ ካልኣይቲ ዓመት ከዓኒ ሓንቲ ትመፅእ ሽዑ ከዓ ትገድፎ ገለ እዩ ሕጂ ብዙሕ እዩ ዘጋጥመካ ምስቲ ዘለና ከባቢ ምስቲ ዘለና ሕብረተሰብ

0: ቅርሲ በይንኻ ትኸውን ኣብቲ ቤት ትምህርቲ ብዙሕ ነገር ይጎድለካ ሕጂ ማለት ብዙሕ እዩ ትብድሆ። ግን ከም ጓል ኣንስተይቲ ብሓፈሻ ጓል እንታይ እያ ወይ እታ መምህር እንተኮይና ብፍላይ ሕጂ ኩሉ እያ ትፈለጥ ማለት እዩ። ከምዚ ናይ ምፅዋር ኣቕማይ ዓቢ ኩሉ ነገር ሲ እናቆላለቶ ስለ ትኸይድ እቲ ዘሎ ብዙሕ እዩ። ግን ከም ቀሊል ጌርና እንተሓሲብናዮ ይቐልል እዩ። ዋላ ሓንቲ ብዙሕ ዘሸግር ነገር ኣያጋጥምን እዩ ማለት እዩ።
1: ዋላ ይበል ተኣሃልሕላ ረብሸትላ ተዓብህላ ላኪን በርናሚጅ ተፈግርግሉ በርናሚጅ እናፍጋርካ ምስለሸቆል ለግሎ ትሸቄ ኣውሌት ነሰርዓከ ናብ ዛረት ትወዴ ወሓቆሃ ናይ ቤትካ በርናሚጅ ወዴ ሓቆ በርናሚጅ ኣፍጋርካሉ ስታት ኣፍጋርካሉ እየ እንዲ ተዓወት ብፀገም ይሃላኒ ግን ተዓወት ብሄ ትቀድር ማለት
2: ደዋታት ግድን ይሃጋጥመካ እዳሓኒካ ው ናብኡ ዝዓድና ከተማ ስለ ዝኾነ ይሓይሽ ግን ናይ ተምሃሮ ገለ ጥራእዩ እምበር ብካልእ ዝኾነ ብድሆ ዘጋጥመና የለን ዝኾነ ብድሆ ዘጋጥመና የለን ተምሃሮ እዩ። ተምሃሮ ከዓ ንዒድና መኺርና ሓብሒብና ከም ደቅና ኢና ንሕድፎ
3: ኣይዋ ፀጋም ገለሃለ ቀድር ዝሩፍ እድንያ ኣብከብድ ምጅተማዕ ሃለይወትና ኣይወ ምጅተማዕ እዲብ ከብድ ምጅተማዕ ሰባት ኣለየና ብዙሕ ግለ ሰባትፍ ቀድር እሊ ላኪን ንወስካ እንደ ከየትካ ሁገየስካ ምገብኒ ብዙሕ ፀገም ብልክለቅ ግልካ ይቀድር ንበለት ከብሊ ሰበት ሊ ለመፀና ላዕላ ፀገማት ምስላ ወዱ ግና ላዓለው ዋልደና ለሰዱና ተዓለው መሳዕደት ኩሉ ፀገም ግ ንርአይ ቀደርናን አልሓምዱላ ፍድረበ
4: ብድሆታት ከም ኣብ ስራሕ ዘለካ መጠን ብድሆታት ከጋጥም ናይ ግድን እዩ። ከከም ግዜኡን ኩነታትን ከዓኒ ትፈትሖ ዘጋጥም ብድሆታት ከዓኣነላዓሊ ምዝኸውን ካብቶም ልዕሊ ኢኻ ዘለውን ትሕት ኢኻ ዘለውን ተረዳዲኢኻ ዝፍታሕ እዩ።
5: እዚ ሞያ ዓሚቕ ዝኾነ ፍልስፍናዊ ነፀብራቕ ናይ ሓደ ትካል ሕብረተሰብ ብሓፈሻ ኸዓ ናይ ደቂ ሰብ እዩ። ካብዚ ብምብጋስካ እዩ መምህር ነዝግቡእ ዕማም ንምትግባር ዝተዋፈረ። ብዘይካዚ ንሕማቕን ፅቡቕን ዝመሚ መምህር እዩ። ሓደ መምህር በቲ ውህሉል ፍልጠቱ ጥራይ ዘይኮነ ብክብርታትን መትከላትን ናይ ትሰርሓሉ ትካል ይኹን ሕብረተሰብ ክቕየድ ይግባእ። እዚ ድማ እዩ ነቲ ሞያ መምህርና ብግቡእ ክቕይሮ ዝኽእል። ከም ውፅኢት ናይዚ ድማ መምህር ሓደ ካብተን ሕብረተሰብ ብግቡእ ዝምእዝን እዩ ክንብል ንኽእል።
6: ኣብዚ መደብ ዝሳተፉ ደቂ ኣንስትዮ ካብ ሳቲፎም ዘሎም ካብ መላእ ዞባ ክንብል ኮና ብጀካ ንዞባ ዳሃላ ትሽዓተ ንእሳን ዞባታት ተው ሓደ ክልተ ተገለ ንእሳን ዞባታቶም ብርክት ዝበለ ቁፅሪ ክሳብ 2015 ዘሳትፉ ንእሳን ዞባታት ኣሎ። ከከም ሳታፍነተን ዘሎም ብዙሕ መምሃራንን ኣብ ግሚ ዘእተወን ኣብኡ ዘሎ ኣበርክቶ ውን ነዊሕ እዋናት ዝሰርሑ መምሃራን ዘጠቃለለይ ማለት እዚ ደቂ ኣንስትዮ ምትባዕ ማለት
7: ኣተሓሕዛ ወይ ከዓ ርክብ ወለድን ተማሃራይን ከመይ ክኸውን ዘለዎ ዝብል ርድኢት ኣለን። ኣነ ብነብሰይ እቶም ወለዲ ከም ንኣሽቱ ከም ኩሉ ግዜ ወላዲኻስ ተዓቢ ወይ ዳዓበኻ ኮይኑ ኣይስምዖን እዩ። ስለዚ ድማ ኩሉ ግዜ ብንእሽተይ ገይሩ እዩ ትሪት ዝገብረካ። ስለዚ እቶም ወለዲ ኣብቲ ዕድመ ናይ ደቅና ወሪድና ከም መሓዙትና ወይ ኣዕሩክትና ገርና እንድሕር ደኣ ሒዝናዮም ወይ ተንከባኺብናዮም ነቲ ውላድና ወይ ነቲ ተምሃራይ ናብ ዝደለናዮ መኣዝን ከነትሕዞ ኣይክንሽገርኒ ኢና ክብል ይኽእል። ስለዚ እቲ ወላዲ ምስ ተምሃራይ ወይ ከዓ ምስ ውሉዱ ልክዕ ከም ምሕዝነት ወይ ከዓ ከም ዕርክነት ዝምድና ክፈጥር እዩ ዘለዎ።
2: ተሓሕዛ ተምሃሮ ቀድናይ ነገር ትመምህር ልክዕ ከም ውላዱ ነቲ ተምሃራይ ክሪኦ ኣለዎ። እቲ ወላዲ ከዓ ነቲ መምህር ልክዕ ከም ወላዲ እዩ ኢሉ ኣሚኑ ነቲ ተምሃራይ ክሰዶ ኣለዎ እቲ ቤት ትምህርቲ።
0: ንሱ ሕጂ ብጣዕሚ ኣገዳሲ እንዲ ብፍላይ ኣብቲ ናትና ካሪክሎን እተን ሰለስተ ተኣሽመን ተኣሳሲረን ክኸዳኸል ዘለዎ ማለት እዩ። ወላዲ፣ ተምሃራይ፣ መምህር። ሕጂ እቲ ተራ ወላዲ ከማን እቲ ዝዓበየ እዩ። ምክንያቱ እቲ ትምህርቲ ሲ ካበይ እዩ ዝጅምር ዘሎ እቲ ትምህርቲ ካብ ገዛ እጅ ብፍላይ ጓል ኣንስተይቲ ወይ ኣዴ ምህርቲ እንተኮይና ከም ወላዲ ኮይና ከም መምህር ተገልግል ኣብ ገዛ ማለት እዩ። ሕጂ እቲ ታራ ብጣዕሚ እዩ ታራ ዘለዎ እቲ ወላዲ ኣብ ትምህርቲ ማለት እዩ። ኣብ ሕብረተሰብና ግን ብዙሕ እቲ ምክትታል ሲ ብዙሕ የለን ማለት እዩ። ሕጂ ኣወዳዲርካ ምስቲ ናትና ከባቢ ምክትታል ሲ ብዙሕ የለን። እምበኣር እቲ ናይ ታራ ናይ ወላዲ ብጣዕሚ ዓብ እዩ። መጀመርያ ኣድኡ ዝመሃረቶ እዩ እቲ ዝመሃር ማለት እዩ። ገዛና ከዓኒ ወይ እቶም ስድራና ዝበሃሉ እቶም ቀዳሞት ናትና መምሃራን ስለ ዝኾኑ ዓብታር ኣለዎም ኣብ ሂወት ተምሃራይ ማለት እዩ። ንሶም ዝከታተልዎ ዋላ ብዙሓ ይኹን እንታይ ተማሂርካ ሎሚ እንታይ ዕዮ ተዋሂብካ ዕዮ ገዛ ሰርሐካ ዶ ዝብል ወላዲ እንተሃሊና ሲ እዚ ተምሃራይ እዚ ክሕመቕ ኣይክእልን እዩ ማለት እዩ ሕጂ ኣብ ሂወት ተማሃራይ ዓብታር ኣለዎ ይብል ኣነ ተራ ወላዲ
1: ወላሂ ናይ ደረሳይ ወመደርስ ወመደታት ምስለ ፃበጣት ፈሲት ምስልቱ ኦረ ምናም ንኣሳ መንገቢ ይተመም ንለልእከት ማለቱ ለልእከት እግል ትትመም ህለጋ መንገቢ ዋልዳይ ወመደርስ ወደረሳይ ምስ ግልሽካ ውዲባ ላዓበት ልእከት ለሓልፍ እዮ ምስለ መደርስ ለዋልዳይቱ መታብዓት ናይ ዋልዳይ መለግተለ ብዲባ እግልሚ ምንቤት እንዳትበገሳ ለሳሪ ሕቱቱ ለገበይ ለርኢ ሕቱቱ ለበጂ ሕቱቱ ሽቅል እናሃብካ ክጉረ ደረሳይ ምዕ ታብዒ ሕቱቱ ህቱ ይሃለ ምስልካ መንገቢ ብዙሕ ግታ ድማ ይቀትኒ ከተረት ናይ ዋልዳይ ሰኒ ዓባይታ ላዚም ህቱ መጠር መደርስ እግልጠር ብዲቡ ማለቱ
0: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እተ እንድሕር ዳ ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ዳ ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ዳ ዝኾነ ከንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ
8: ላይ ደረሳ ወመደርሲን ዋልዴን ኩሎም ኩሎም ሓተ ሸበካት እንደገብኣናት እንድሕድ ሰደናቶም ደረሳይ ናጅሕ ንከልቕ በለቱ ናሕድ እንደሰደና እተ ቤት መደርሳት ንመደርሳት ተቤት እም ገአት ምንገ መደርስ እየኒ መድረሳት እየኒ ንወሱ ለመደርስ ኣብ ለመደርሳት ንወሳ እተ ቤት መድረሳት ከም መደርሳት እንደቀርባት ኣው ከምኦም እንደቀርባት እግል ደረሳ ለለእትሓዞ ሓጃት ለልትሃያቦ መምርሒ ዕቡእ ግትጊስ ኣሰደየት ባሃለት
4: ሰለስትኦን እዚአን ሰለስተ ኩርዓት እዚአን ዘይፈላለያን ወለዲ እንተዘየለዎ ኣብቲ ትምህርቲ ጎደሎይ እቲ ትምህርቲ መምሃር ምስትምሃርን ጎደሎይ መምህር እንተዘየሎ ከዓ ከምኡ ጎደሎይ ተምሃራይ እንተዘየሎ ከዓ ከምኡ ሰለስትኦን ብሓንሳ ክጓዓዝ ኣለዎ ወለዲ ካብ ገዛ ደቆም ብኸመይ ክብገሱ ኣለዎም ኣብ ገዛ ከዓ እንታይ ክሰርሑ ኣለዎም ቤት ትምህርቲ ምስ ከዶ ከዓ ጠባዮም ገለን ወለዲ ክከታተልዎ ቤት ትምህርቲ መፂኦም ከዓ ደቆም ክግደሱን ክሓትን ኣለዎም መምህር ከዓ ኩነታት ናይቲ ቆልዓ ንወለዱ ክሕብርን ንተምሃራይ ከዓ ክግስፅን ክምህርን ኣለዎ ወይ ከዓ ከረድእን ኣለዎ እቲ ተምሃራይ ከዓ ብጉቡእ ካብ ቤት ትምህርቲ ተበጊሱ ክሳብ ኣብ ትምህርቲ ዘሎ ናይ ተምሃራይ ስራሕን ናይ ተምሃራይ ጠባይን ክኽተል ኣለዎ
5: ኣብ ስሳታት መምህር ኣብ ምሕደራ ከም ቀዳማይ ኣብነት ዝጥቀስን ተፀዋዕን ምንባሩ ዝርስዕ ኣይኮነን በቲ ሽዕዋን ድማ መምህር ክቡር ፍትውን በቲ ሞያ ድማ ዝኮርዕ ነይሩ ኣብ ግዜ ብረታዊ ቃልሲ መምህር ኣብ ስሩዕ ትምህርቲ ልዑል ተራ ከም ዝነበሮ ዝፍለጥ እዩ ኣብ ሓራ ቦታታት ኤርትራን ኣብ ማዓስከራት ሱዳንን ድማ ስሩዕ ናይ ትምህርቲ ኣገልግሎት ከም ዝነበረ ዝርስዕ ኣይኮነን መምህር ሓደ ክቡር ዕላማ ነብሱ ዘበጅዩ ዝተምሃረ ኣካል ድማ ኣብ ቃልሲ ሰውሪ ኤርትራ ብዝተፈላለዩ ፅሕፈታት ዘገልገለ ምዃኑ ኩሉ ዝፈልጦ ሓቂ እዩ እዚ ቀንዲ ዕላማ ናይዚ ድማ ንቑሕ ዜጋታት ምፍራዩ ዝነበረ ከም ምልክት ክብረት ድማ በታ ናይ ወትሩ ቅፅል ስሙ መምህር ብዝብል ይፅዋዕ ድሕርና ፅነት ድማ ተራ ናይ መምህር ዝከሓድ ኣይኮነን
7: ሓዳርን መምህርናን ቁርክብ ድብል እዩ ግን ንኩሉ ግዜ እንተሰሪዕካሉስ ዘይከኣል ነገር የለን
0: ዋላ ሓደ ተመሓድሮ ትኽእል ኢኻ እቲ ቀንዲ እንታይ ሕጂ ኣብ ምሕደራ ዝሸግረና እዚ ውጥን ዘይምግባር ማለት እዩ ሕጂ ኣብ ሂወትናሲ ፕላነድ እንተኮይና ወይ ብውጥን ንኸይድ እንተኮይና ኣብ ክላስ ጥራሕ ዘይኮነት ሂወትናስ ብውጥን ንወስዶ እንተኮይና ዋላ ሓንቲ ሽግራ ይጋጥምኒ ማለት እዩ ሕጂ ኣነ ከመምህር ብዙሕ ከብል ዝኸብደካ ወይ ቻለንጅ ነገር ክመፀካ ይኽእል እንድዩ ግን እንታይ ትገብር ብውጥን ትኸዶ ማለት እዩ ብውጥን እንተኺትካዮ ዋላ ሓንቲ ብዙሕ ዝሸግር ነገር ኣያጋጥምኒ ማለት እዩ ሓዳርን መምህርናን ብሓደ ዋላ ሓደ ማለት ተኣደስን በዕላ መምህር ስለዝኾነት ክትፀቕሮ ትኽእል እያት ዘሎ ማለት እዩ
1: በስታት ተፈግር እግሉ ተሽቅል ሓኮልየካ ስታት ተፈግር ኦበርናሚ ተፈግር ኣውለውየት ለትወጀበ ኣውለውየት እንሃብካ የኒ ለተዓብ ሽቁል ግልሰት ቀድር ፈለት እምበል ስታት ላኪን እግሊጊ ስካ ይቀድርኒ በርናሚ እንዳፍጋርካ ለትወጀቡ ኣወለይ ተሂቡ ወለትወጀቡ ካልአይ ተሂቡ በሽቅልካ ደምዕ ፈለት ብነውድካ የኒ ለወጀበካ ገበይ በትሸቂ ወደምዕ ሽቁልካ ፈለት
0: ሓዳርን መምህርን ወልሓንቲ መፃምድቲ እዮም ወልሓንቲ ሓዳር ንድሕር ግድን እንድሕር ሓዳር ኣብ ሓዳር እንድሕር ኣለካ ኣብ ስራሕ እንድሕር ኣለካ ሓዳር ኣሎ ሓዳር ከዓ እንድሕር ዳኣ ፕሮግራም ጌይርካ ንድሕር ዳ ዘይተመሓደሮ ኮይንካ ወላ ሓንቲ ብፕሮግራም ጥራሕ እዩ ዝመሓደር ዝኾነ እንታይ ክትገብረ ኣለካ ጥራሕ ሌሰን ፕላን ኣውፅኢኻ ብሌሰን ፕላን ክመሓደር ኣለዎ ምስ ሓዳርን ምስ መምህርናስ ወላ ሓንቲ ዘጋጥም ሲ የለን ናትና ኢልና ኢና ንወስዶ እንድሕር ደኣ ኣብ ስራሕ ኣለኻ እንድሕር ደኣ ኣብቲ ሂወት ኣለኻ ግድን ኩሉ እዚ ተማሊእኻ ወይ ከዓ ማሊእኻ ብሓንሳእ ስለ ትገብሮ ወላ ሓንቲ ዘጋጥሙ ነገር ሲ የለን
8: መደርስ ዎ ሓዳር ንብል እንተሃለየና ሓበ ፀገም የለዎ ሻክል ክልውደና ይቀድር ንግልምል ኣትላመዳቱ ወዳኢመን እብስታት ጌስካ ምግብል ኣትወድዩ በርናምጅ እቡ እንተሰጠርካዊ ጌስካ ምግብኒ እንታይ ትጥዕብ ወለ ሽቁል ከማን እብገበዩ ገብእ
4: በቦትኦም ኣለዋ ሓዳርን መምህርናን ክትነብር እንተኮንካ ስራሕ ክህሉ ኣለዎ እቲ ስራሕ ከዓኒ እቲ ናይ መምህርና ስራሕ እዩ እቲ ስራሕና በዚ ናይ ሓዳር ኩነታት ነካይድ በዚ ከዓኒ እቲ ናይ ስራሕ ኩነታትና ነካይድ ክሳብ ሕጂ ኣነ ሓሙሽተ ቆልዑ ወሊደ ተማሂሮም ሕጂ ከዓኒ ብምልኦም ኣብ ኣገልግሎት ኣለዉ ሰሪሖም ሕጂ ንዓይ ይዕብዩን ኣለዉ ማለት እዩ ቅድም ንዕኦም ይዕብዮም ነረ ሕጂ ከዓ ንዓይ ተራይ ኮይኑ ማለት እዩ
5: ንታሪክ ስነ ምምህርና ናይ ሃገርና ምስ ንድስስ ነዊሕ ሰረት ዘለዎ እዩ መምህር ኣብ ሕብረተሰብና ከመይ ይርአን ዝብል ሕቶ ምምላስካ ኣድላዩ መምህር ክብርታት ውህሉል ፍልጠት ናይ ሕብረተሰብ ዝዕቅብን ናብ ወለዶ ዘሰጋግርን ድልድል እዩ ኣብ ሕብረተሰብ ለውጢ ዘበግስ ዝቆፃፀርን ዝመርሕን መምህር እዩ
6: እዚ መጀመርታ እምበር መወዳእታ ኣይኮነን ብፍላይ ብደረጃ ዞባኸሪ ኮን ስፍሕ ዝበለዩ ቁፅሪ ዝሸለምናሉ ግዜ እዩ ስለዚ እዚ ነቶም እዞም ዝሸልሙ ዘሎም ምሃራን ብሓቂ ኣብነታውያን ኮይኖም ንካልኦት ኣብነታውያን ኮይኖም ንክሰርሑ ዘተባብዕ እዩ ማለት እዩ ስለዚ ንመጻኢ ካብ ዝበዝሐ ቁፅሪ ክንሳተፍ ተስፋ ኣለና ስለዚ ኣብቲ መስርሕ ምምሃር ምስትምሃር ዘሎዎም መምሃራን ደቂ ኣንስትዮ እውን ናይዚኦም ሎሚ ዝሸልሙ ዘሎዎም ምሃራን ኣብነቶም ተኸትልኩም ኣብ መስርሕ ምምሃር ምስትምሃር ኣብ በቕዓት ትምህርቲ ተርኦምን ክዕዝዙ ይላቦ ብፍላይ እዚ በዓል እዚ ሎሚ ንገብሮ ዘለና ምሽላምን ወይ ኣፍልጦ ምሃብ ናይ ደቂ ኣንስትዮ ብኣጋጣሚ 50 ዓመት ወርካዊ እዮበል ምምስራት ቤት ምስውራ ምዃኑ ሓደ ድርብ ዓወት እዩ ማለት እዩ ኣካል ንዚ ምትባዕ ዘለውን መምሃራንን ዳይረክተራትን ሱፐርቫይዘራት እውን ተምሃሮ ነበር ቤት ምስውራ ኣካል ነዚ መስርሕ ኮይኖም ኣሎም ስለዚ እዚ ሓደ ዓብይ ድርክት ዝፈትር እዩ ማለት ንመጻኢ ናብቶም ተሪፎም ዘሎም መምሃራን ማለት ስለዚ እዚ ብኣጋጣሚ ነዚ ናይ ምምስራት ወርካዊ እዮበል ቤት ምስውራ ምዃኑ ንኩሎም ተምሃሮ መምሃራን ኣለይቲ ቤት ምሰውራ ኣካል ናይ ስርዓተ ትምህርቲ ስለዝፀንሑ ብዚ ኣጋጣሚ እዚ ንዑምን ዮሃና ዝብል መልእክቲ የመሓላልፈሎም ማለት እዩ
7: ኣብ መጨረሻ ኣነ ከመሓላልፎ ዝደሊ በዚ ኣጋጣሚ እዚ ዝኾነት ጓል ኣንስተይቲ ኣብ ዘላትሉ መድረኽ ብልፅቲ ኮይና ክትወፅእ ክትክእል ክትፍትን ኣለዋ ኢለ ዝሓስብ ዛትስዋይ ድማ እቶም ኣብ ከባቢና ዘለዉ መሳርሕትን ኣሓለፍትና ድማ ዝያዳ ምትብባዕን ምጉስጓስ ንደቂ ኣንስትዮ ኣብ ዝለዓለ ደረጃ ንክበፅሓን ንክገብርለን ከተባብዕወን በዚ ኣጋጣሚ እዚ ይላቦ ማለት እዩ
2: በዚ ኣጋጣሚ እዚ ይቀኒልና ንኩሎም ነዝዝሃቡና እዚ ሂቦምና ዘለዉ መተባብዒ ሎሚ መብፃዕና ንሕድሰሉ ንመጻኢ ከመይ ገና ሓያላት መምሃራን ኮይንና ሃገርና ንህዝብና ንስኒ ይገብረልና ማለት እዩ
0: በዚ ናይ ሎም ኣጋጣሚ ንድዒ ቃላት ከማኒ ሓፅርና ነቲ ዝስማዓኒ እቲ ክብሎ ዝደልን ማለት እዩ ብምሉእ ንእዚ ዝተገበረና ምትብባዕ ማለት እዩ ደቂ ኣንስትዮ ተባሂልና ብፍላይ መምሃራን ማለት እዩ ምስ ኣዴታትና ዝኾነ መምሃራን ንሕና ሕጂ ማእኸላይ ዕድመ ኣለና ካባና ዝንእሳ ከማ ንሕና ዝምሃርናየን ምሳና ተሸሊመን እዚ ኣብነት ተባሂልና ካብ ሙሉእ ዞባ ተኣኪብና ብዚ ኣብ ሓደ ኣብ ቅድሚ ክብርቲ ሚኒስትርን ሓላፊ ስምናዊ ቃሕብርን ትምህርቲ ማለት እዩ መምህር ረሺድ መሓመድ ዑስማን እቶም ካልኦት ዝገበሩልና ኣነ ብጣዕሚ ክገልፆ ኣይክእልኒ እቲ ዝስማዓና ሓበን እቲ ዝህበኒ መብፅዓ ማለት እዩ ኣብ ስራሕ ዝያዳ ንክዓቢ ኣብ ስራሕ ዝያዳ ክድምእ ክሕግዝ ኣብ ሕብረተሰበይ ብዙሕ ነገር ክገብር ከም ዘለኒ እዚ ሕድሪ ተሰኪመ ኣለኹ በዚ ናይ ኢሎም መዓልቲ ዝተገብረለይ ማለት እዩ
1: ወላ ብለ መናሰበት ላ እትላ ኣብፅሓትና ኣወለ ግላ ለወደቡ ግልና ሓምድ ጋፅሒት እንተገባና ድብላ እግሪ ስኒን ርያ ምለይ ዓናት ርኤና ንኣድረሳውና መደረሴና ርኤና ሚኒስተር ኖሳምስና ነገሴት ግላ ርኤና ባሃለቱ እሊ ሃይን ይኮኒኒ ባረኸ ለፊዮም ዛ ተፍሰት ለነስአቶም ባሃለቱ ካልይት ሕና ኣዛ ሕና እብነት ብላምለና እግለ እግና ለመስሎ ወግራና ዝህለው መሰል ሕና ባሃለቱ ህቶም ሰኒ እግሪ ሽቀውና ንደርአው ومنين وعلقنا وحنا ما هينا اللي هيبنا هلا قليل يكونيني وبنا ما رحنا منين وعلقكم شقق نودي قلنا درها لقنا.

0: ተላ ልእከታ ኢና ግንውቶ በግ ንትነፋዕ ባሃለት
1: ንብኣክር ግልበሉ ሓዘይ ኩለን ኣዋልድ ኣንሳት ኤርትርያ ባህላቶ ኤርትርያየት ወለት ኣንሳት ናሽጠታ ወትርድታ ወበዓል ሓቦታ እብል ሰበት ልብል መናሰበት እግላ ዘይማ እንተተረገት ክማ እማታ ለቀደመ ይሃልዓለያ ከም መሰል እንደቀረብና ግል መሰል ዘለን ንሕና ዘርእናሁ ፍገሪትና ወላማ መደርሲና ለገና ዘርሰዕሎ ፍገሪት ሕድ ሰበት ርእና ብና እንደረእያ ብዝያድ እግል ሓሳባን ግለ ኣፍሓ ተወሰብ ኣለቱ እዚ ይብል ኣተም
2: መጠረሽታ ኣነ በቃ ዝተገብረልና ዕድሜ ከመስግን ይፈቱ ብፍላይ ከዓ ጨንፈር ሚኒስትሪ ትምህርቲ ዞባ ሰሜን ቀሒ ባሕሪ ዝገበረልና ዕድሜ ዝገበረልና እንግዶቶ ኣዝኣ ከዓ ንሕና ኣብዚ ኩሉ ክንፀባረቕ ወይ ከዓ ናትና መንፋዓት ክንርአ ኢሎም ዝገበርዎ ፕሮግራም ንዓና ሓባኒ እዩ ወይ ከዓ ንሕና ኣነስ ክገልፆ ኣይክእልኒ እየ ሓይሓፅረኒ እዩ ቃላት ከመይ ገይርና ከምዚ ገይሮምልና ከምዚ ኢሎምና ኢልና ክሳይ ከይንገብር ኩሉ እቲ ዝግበር ወይ እቲ ዝድለ ወይ ንሕና ንደልዮ ወይ ንዓግበሉ ዕግበት ዝህበና ስራሕ ስለ ዝሰርሑ ወላ ሓንቲ ንዓና ኣነ ብፍላይ ዕግብቲ እየ ሓጎስ ዝስማዓኒ እንሻላ ከዓ ይፀንደየልና ከዓ ንብሎም እዚኦም ጨንፈር ሚኒስትሪ ትምህርቲ ንእዞባ ወይ ከዓ ዞባ ሰሜናዊ ቀይ ባሕሪ
3: መጠረሽታ ክብሎ ዝደሊ ኣወልነቲኦም ነዚ ብልጫታት እዚ ዘዳለውልናን ኣብዚ ደረጃ እዚ ክንበፅሕ ዝፀዓሩልናን መምሃራናን ወለድናን ንሕና ሕጅስ ኣብ ደረጃ ዓባያታት ኣብ ደረጃ ዓባያ በፂሐ ዘሎ ከዓነ ግን እቲኦም ዝምሃሩና መምሃራን ክሳብ ሕጂ ምሳና ዝምህሩ ዘለውሎ የመስግኖም ከዓነ ሓለፍትናን መምሃራናን ብደረጃ ናይ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ዝተዳለወልናን ብደረጃ ሚኒስትሪ ዝተዳለወልና ብልጫታት ብጣዕሚ ተሓጒሰለ ኣብዚ ደረጃ እዚ ከዓ በፅሕ ወይ ልዕሉ ኩሉ ንኸውን ኢለ ሓሲበ ይፈልጥን ኣነን ባዕለዩ ከም ስራሕ ፈትዎን ዝሰርሓሉን ግን ልዕሊ ሰብ የ ኢለ ሓሲበ ይፈልጥን እየ ብድሕሪ እጂ ከዓ ክሓስባ ይክእልን እየ ልዕልየና ዘለውን እውን ኣለው እቲ ጉዳይ ግን ንሕና መስያት ናይ ካልኦት ኢና ካልኦት ከዓ መስያት ና ስለ ዝኾኑ እቲ ብልጫ ብካልኦት ተራእዩ ክኸውን ይኽእል እዩ ኣነ ግን ነታ ነፍሰይ ልዕሊ ካልኦት ኣይርእያን እዩ
4: ንሰባት ንዕምቆት ኣራዳድኦም ዘስፍሕ ብመገቶ መንገዲ ነገራት ዝርዳእን ዘረድእን እዩ ንብድሆታ ዝነድቕ እሞ መፍትሕታቶም ዘናዲ መምህር እዩ ብመንፅር እዚ ክርአ ዝግብኦ ነጥቢ ግና ንመምህር ዘለና ክብርን እምንቶን ከመይ ይመስል ዝብል ሕቶ እዩ ግደ ሓቂ ዝኾነ ሕብረተሰብ መምህር ነቶም ዘፍቅሮም ደቁ ናብኡ ብምልኣኽ ብኩሉ መዳይ ብግቡእ ክዓብዩ ምእንቲ ዝለዓለ ሓላፍነት የሰኩሞም እዚ ድማ ኣብ ልዕሊ መምህር ልዑል እምነት ስለ ዘለዎ እዩ እዚ ድማ እዩ ነፀብራቕ ናይ ሓደ መምህር ኣብ ሕብረተሰብ ስለዚ መምህር ኣብ ሕብረተሰብና ልዑል ክብረትን እምንቶን እዩ ዘለዎ ኩሉ ብመምህር እዩ ዝሓልፍ እዚ ተበፂሑ ዘሎ ምዕባለ ድማ ውፅኢት ናይ መምህር እዩ

0: ኣብ ዝተፈላለየ እዋናት ብርክት ዝበላ መፅሓፍቲ ናብ ኢድ ኣንበብቲ ክቐርባ ጸኒሐን ኣለዋን። እዘን ኣብ ማሕበራዊ ህይወት ፍቕራውን ታሪኻውን ትሕዝቶ ኣብ ትምህርታዊ መዳያት ዓበይትን ቆልዑን ዘተኮራ መፅሓፍቲ ኣብ ንኡስ መደብ ዳይ ሕትመት ንሓፈሻዊ ትሕዝቶአን ዘላሊ ነቕርበልኩም ኢና። ንሎም ምንበኣር ዝኸበርኩም ተኸታተልትና እንታይ ይሓይሽ ዘርእስታ መፅሓፍ ብመለስ ንጉሰ ዝተዳልወት እኩብ ግጥምታት ዝሓዘለት መፅሓፍ ንሓፈሻዊ ሌላ ዘላል ትሕዝቶ ኢና ክነቕርበልኩም ጋዜጠኛ ሓይላብ ኣሰፋው ኣዋሂዱ ኣቕሪበሉ ናብ ንኡስ መደብ ዳይ ሕትመት ከስክረኩም።
1: ገለ ሰብ ደህሉ መዝሙረይ ዝሰምዖ ትርጉም ዝህቦ ኣፈይ ዝጽውዖ ቀለብ ዝብሎ ቀለብ ልቢ ሓሰው ዝብል ኣብ ድምፂ ዝዘንቢ ሕልመይ ዝርድኦ ሕልመይ ፈታሒ ዕዶቱ ናብ ርእሰይ ሕለናይ በጻሒ ኣንታ ግጥመይ ሰብ ጸዋዓለይ ግጥሚ ዝርድኦ ግጥሚ ዝርዳእለይ መለስ ንጉሰም

0: ሰላም ዝኸበርኩም ኣፍቀርትን ተኸታተልትን ድሃይ ሕትመት፣ ሎሚ ኣብ ግጥምን ገጠምትን ኢና ከነተኩር። ኣብዚ ቕንያት ምልላይ ዝተገብረላ እንታይ ይሓይሽ ዘርእስታ ብደራሲ መለስ ንጉሴ ዝተጻሕፈት ክትከውን እያ። ኣብ 114 ገጻት ዝተዘርግሐት ኣስታት ሰመንያ ግጥምታት ዝሓቆፈት መጽሓፍ እንታይ ይሓይሽ ኣፍቀርቲ ግጥምን ዕዱማት ፈተውቲ ደራስን ኣብ ዝተረኽብሉ ኣጋጣምያ ንምልላይ በቒዓም። ገምገምትን ኣስተማቐርትን እዛ ናይ ግጥሚ መጽሓፍ ከም ዝበልዎ ደራሲ መለስ ንጉሴ ካብታ ዘሎዩ ዝህሉ ትብል ናይ ግጥሚ መጽሓፉ ድሕሪ 18 ዓመት እዩ ናይ ግጥሚ መጽሓፍ ሒዙ ተመሊስና። ኣብዞም ዝሓለፉ ዓመታት ካብ ግጥሚ ወፃኢ ካልእ ትሕዝቶ ዘለዎ መጽሕፍቲ ካብ ምፍራይ ግን ኣይበኾረን። እዛ እንታይ ይሓይሽ ብዝብላ ርእስቲ ተወኪላ ዘላ መጽሓፍ ሕቶ ያ ቐሚጣ ዘላ ሕቶ ንዂሉ ሰብ በዛ ኣብ ገበር ዘሎ ኣርእስትን ምስልን ድማ ናብ ምሉእ ትሕዝቶ መጽሓፍ ክትኣቱ ይድርኸካ። ገጣሚ ኣብ ትሕዝቶን መልእኽትን ጽሑፉ ብዙሕ ሓሳባትን ሕቶታትን ኣቐሚጡሎ ብሓደ ቐና ጀሚሩ ኣብ ውሽጢ ፍልልያት ፈጢሩ ብሓደ ቐና ድማ ይዛዝም ብምባልዮም ገምገምቲ ሓሳቦም ሂቦም። ብተወሳኺ ገጣሚ ክብታን ለጠቕታን ናይ ህይወት የንጸባረቕ፣ ዓሚቝ ሓይሊ ትዕዝብቱ የርእካ። ከምዚ ዓይነት ግጥሚ ኣብዛ መጽሓፍ ልዕሊ 20 ኣለዋ። ንኣብነት ማይ ጃሕጃሕ፣ ሩባ ዓድና፣ ከማዓልኪ ዓሳ፣ ርግኦ፣ ድምፂ እኽሊ፣ ቈጥቋጥ፣ ጽላሎት፣ ነዊሕ መሸላ፣ ንፋስ በረኻ፣ ኣንበሳን ከልብን፣ ብዕራይ ዓድና፣ እንቋቕሖን ካልእን ምጥቃስ ይከኣል። ብሓፈሻ ኣብዛ ናይ ግጥሚ መጽሓፉ ምስሊ ህይወት ብጉልሕ መልክዑ ተንጸባሪቕ ኣሎ ይብሉ።
1: ኣትና ዴታተይ ዕልል በላ እነለት ማርያም ተቐልቂላ ንዂሉ መንእሰይ ሓቝፋ ሓዚላ።
0: ኣብ መወዳእታ ደራሲ መለስ ንጉሰዩ ቃል ስሚዑ ኣብ ስነ ግጥሚ ንነዊሕ ዓመታት ከየባተኽኩ ሰሪሐ ምስ ግጥሚ ፍቕሪ ኣሎኒ፣ ግጥሚ እውን ዘፍቅረኒ ኮይኑ ይስማዓኒ፣ ክልቴና ክንናበብ ምኽኣልና ድማ ደስ ይብለኒ። ግጥምታተይ ተመሊሰ ክርእዮምን ከለኹ ንርትዒ፣ ንሓቂ፣ ንጽባቐ፣ ንፍትሕን ንሕልናን ዝቖሙ ኮይኖም ይስምዑኒ። ንሕማቕ ተግባራት እናኾነኑ መንገዲ ሰላም ዘትሕዝ እዮም፣ ስቓይ ብጻዮም ዘሳቕዮም፣ ንርትዒ ደው ዝብልውን እዮም። ግጥሚ ብባህሪኡ ንውፅዒዩ ዝጣበቕ ሕማቕና ክርኢ ኣይጻወርን እዩ። እዚ ኸዓ መስሕልና ምረኻብ ማለት እዩ። ግጥምን ገጠምትን ኣብ ውሽጢ እዮም ዝነብሩ፣ ንዂሉ ተግባራት ስለ ዝርእዩ ድማ ዓገብ ይብሉ ብምባል ሓሳቡ ደምደመም። ሓይሊ ግጥሚ ብፎኩሳ ባህላ ሓያል መልእኽቲ መምሕለላፍ እዩ ዝብል ብሂል ኣሎ። ኣብዛ መጽሓፍ እውን እዚ ዝተንጸባረቐ ይመስል። ጻዕዳ ሃሪ ሓንቲ ካብ ዘናስታት 80 ግጥምታት እያም። ጻዕዳ ሃሪ ንዓይ ዝመስለኒ ቁኒንኪ መፍተልኪ ጥበብ ዝዓሰሎ ሃሪ ወዱ ጡት ብኣኺ ዝፍተሎ ነገር ጡዮ ዓለም ሸንኰለል ትርጓሞ ዕንክሊላ ቢልኪ ናይ ነገር ዓላሞ ኣልብስ ተብልና እሞ ንሕና ድማ ጋቢ ንጉምጎሞም። ኣተሓብተይ ናይ ነገር ኢድዩ ናይ ነገር ኣእምሮ እቲ ርእስኺ ጥበብ ዝሰፈሮ ነዝ ልበይ እንካባን ፈርፈሮ ካብቲ ዝዕበየኒ ድማ ዝዕብደኒ ናይ ኣካል ክንህሮ ገሎ ድሓዊስ ክሉ ንልበይ ዘንህሮ እምበር መፍተልን ቁኒንን ኣእዳውን ሸንኰለልን በይኖምስ ይመስለንን። መለስ ንጉሴ ቅድሚ ሕጂ ዘሎዩ ዝህሉ ናይ ግጥሚ መጽሓፍ ሓጸርቲ ዛንታታት ዝሓዘት ሓዱሽ መናፈሻ ልቢ ወለድ ድማ ነውነ ጀው ዘርእስተን መጽሕፍቲ ዝሰርሕ እዩ። ሎም ድማ እዛ ንዛረበላ ዘለና እንታይ ይሓይሽ ትብል መጽሓፍ ኣብ መወዳእታ እዚ ናይ ምልላይ ስነ ስርዓት ብደርፍታትን ሽልማትን እዩ መደብ ተዛዚሙ።

ናይ መዛዘሚ መደብና ትቐርብ ንኡስ መደብ መቐልሕ መንእስያት እያ ክትከውን ኣብቲ ሕዝቶኣ ኣብ ዝሓለፈ ሰሙናት ዝተኻየደ ቅነ መንእስያት ሃማመት የ ዞባዶብ ዝዳሰሰይ ክኸውን እዚ ንባህላውን ትምህርታዊ ጠቀስ ውድድራትን ፍሉይ ተውህቦን ዘለዎም ዘሳተፈ ምርኢት ኣብ ትስዕብ መደብ ተዋሂዱ ቀሪቡሎ ሰናይ ምክትታል

0: ኣማማተ ከም መቐፀልታ ኣብ መንእስያት ዘካይዶ ዝፀንሐ ንጥፈታት ብመሰረት ሓድሽ እስትራቴጂያዊ ውጥን 2026-2030 መሓውራቱ ክሳብ ዓድን ክፍልን ብምዝርጋሕ ንኩሉ መንእሰይን ተምሃሮን ንምውዳብ ንምምእዛንን ዘኽእል ቅርፅን ኣወዳድባን ብምሕያል ንነፍሲ ወከፍ ዓድን ክፍልን ወከልቲ ከም ዝህልዎን ብምግባር ንዕኦም ዘወሃህዱ ኣካይቲ ኣካል ምምሕዳር ከባብን ቤት ትምህርቲ ድማ ብምቓም ኣባላት ኣካይቲ ኣካል መዛንኦም ንምእላይ ዘኽእል ጥበባትን ንቕሓቶም ዘበረ ዝተፈላለዩ ኣርእስታትን ኣብ ምሕደራ ፖለቲካ ስነ ኣእምሮን ታሪክ ወዘተ ዝሓቆፈ ስልጠና ብስሩዕ ኣብ ዞባን ንኡሳን ዞባን ብምሃብ ንመንእስያት ሞያ ፍልጠትን ንቕሓትን ንምዕጣቕ ብውህደት ይሰርሕ ከም ዘሎ ዝፍለጥ እዩ።
1: እቲ ብልጫ እንታይ ይመስለኪ? ኩሉ ሰብ ነናሻዕ ወይ ድማ ኣብ ዝተፈላለየ ግዜ ዕድላት ከምዚ ዓይነት ኣጋጣሚታት ፌስቲቫላት ውዳበታት ክረክብ እንከሎ ዝያዳ ተመክሮ እናገብረ እዩ ዝኸይድ። ካብቲ ዝሓለፈ ዓመት ተመክሮ እናቐሰመ ትምህርቲ እናረኸበ እናተመኮረ ስለ ዝኸይድ ኣብ ሓደ ንእዞባ ድማ ካብቲ ካልእ ንእዞባ ብምንታይ ደኺምሎ ብምንታይ ፀብለል ኢሉሎ እናተምሃረ ወይ ድማ እናተመኮረ ስለ ዝኸይድ ካብ ዓመት ናብ ዓመት እቲ ተመክሮ እቲ ብቕዓት ናይቶም መንእስያት እናዓበይ ዝኸይድ ዘሎ ማለት እዩ። ስለዚ ካብ ዓመት ናብ ዓመት ኣብቲ ባህላዊ መዳያት ኣብያታዊ ትልታት ክኾን ይኽእል፣ ኣብ ሙዚቃ፣ ኣብቲ ናይ ውልቀ ደረፍቲ ብሓፈሻ ኣብ ናይ ስነ ፅሑፍ ድማ ብፍላይ ክንሪኦን ከለና ካብ ዓመት ናብ ዓመት እናበለፀ እዩ ዝኸይድ ዘሎ እቲ ብቕዓት ናይቶም ኣቕረብቲ ናይ ሎም ዓመት። ንኣብነት ኣነ ኣብ ዝሓለፈ ግዜ ኣብ ውድድር ግጥሚ ይርኤ ነረአ ዝነበረ ኣመለኻኽታ ዝነበረ ምልከት ዝነበረ ፍልጠት ናይቲ ዓውዲ ኣብ ሎም ዓመት ዝነበረ ትሕዝቶታት ብፍላይ ኣብቶን ዕዉታት ዝበሃላ ግጥምታት ክንሪአን ከለና ፍልይ ዝበለ ብቕዓት ክንርኢ ፀኒሕና። ኣብዚ ዝሓለፈ ዓመት ንኣብነት ኣብ ናይ ውድድር ግጥሚ ክቐርብ ዝፀንሐ ስራሓት መብዛሕትኡ ግዜ ጎስጓሳዊ ዕሙቕ ዝበለ ትሕዝቶ ዘይብሉ ትሕዝትኡ ከዓ ብቀልጢፉ ዝፍለጥ ኣብ ዓሌት ናይቲ ስራሕ ከዓ ጎስጓሳዊ ዓይነት እዩ ክቐርብ ፀኒሑ። ሕጂ ኣብዚ ሎም ዓመት ዝረኣናዮም ኣብቲ ናይ ግጥመ ግን ኣብቲ ውክልናዊ ዝበሃል ኣተኪሮም ዘቕረባ ግጥምታት ልሉይ ዝኾነ ብቕዓት ከም ዝነበረን ብዓይኒ ሞያ ክምስክር ይኽእል ማለት እዩ። ስለዚ ኣብ ኩሉ ክንሪኦ ከለና ስነ ፍልጠት እዩ ዓውዲ እዚ ስነ ጥበብ። እቲ ስነ ፍልጠት እንተዘይሃልይዎ በቲ ባህላዊ መዳይ ጥራይ ተሞኪርካ ጎስጓሳዊ ዓይነት ዝመስል ቅዲ ቀራርባ እናተረፈ ብስነ ፍልጠት እናጠመጥካ ከመይ ጌርካ ትዕብዮ ከዓ ተመክሮ እናቐሰሙ ዝመፁ ዘሎ ኮይኑ ይስማዓኒ ልሉይ ትሕሶታት ነይርዎ ማለት እዩ። እዚ ናይ ደማ ምስለ ትሕሶታት ማለት እዩ።
0: ከም መቐፀልታ ናይዚ ውድባዊ ስራሕ ሃማማቴ ዞባዶብ ኣብ ትሕቲ ኮም ሰረቱ ውዳቤና መሰረት ኩሉ እንትናዊ ብቕዓት መንእስያትና ዝብል መሪሕ ቴማ ካብ ዕለት 1/3 ክሳብ ዕለት 24/4 ኣብ 12 ንኡሳን ዞባታት 163 ምምሕዳር ከባቢታትን 143 ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ውድድራት ቅነ መንእስያት ከም ዘካየደ ዝፍለጥ ኮይኑ ኣብ ዝሓለፈ ሶሙን ድማ ንካልኣይ ዕብረ ካብ ኩለ ንኡሳን ዞባታት ዝተዋፅኡ ብሉፅ ብቕዓ ዘንፀባርቑ ናይ መዛዘሚ ውድድር ኣብ ከተማ መንደፈራ ተኻይዱ። ዕላማ ዝመደብ ብቐንዱ ኣብ ምንታይ ዘተኮረ እዩ?
2: ብቐንዱ እቲ

0: ዝምባልን በቕዓትን መንእስያትን ምልላይ ኣብ ዝተፈላለዩ ዓይነት ንጥፈታት ውድድራት ሞያዊ ስራሓት ታሪካዊ ፍልጠት ብሓፈሻ ንቕሓት ናይ መንእስያት ንምግምጋምን ንቕሓት ናይ መንእስያት ንምብራኽን ዝካየድ ናይ መንእስያት ንሕንሕ እዚ ዕላማ ገይሩ ከዓ ካብ ታሕቲ ይብገስ ኣብ ታሕቲ ኣብ ዓዲ ምሕዳር ከባቢ ኣባየት ትምህርቲ መባእታ ማእከላይ ደረጃ ካልኣይ ደረጃ እንዳበለ ናብ ንእዞባ ካብ ንእዞባ ከዓ ናብ ዞባ ደረጃ ከዓ መንእስያት ዝራኽብሉ መንእስያት ነናሕድሕዶም ዝላለይሉ መንእስያት ነናሕድሕዶም ዘለዎም ኣፍልጦ ሞያ ጥበብ ዘከፋፈልሉ ዝላለይሉ መድርኽ እዩ ወይ ባይታ እዩ
1: ኣብ ንኡሳን ዞባታት ኣብ ታሕቲ ክለባት ኣለዋ ዝምባሌታት ናይቶም መንእስያት ዘሳስያ ክለባት ማለት እዩ ሕጂ እተን ክለባት ሓደ ዓይነት ዝምባለ ዘለዎም መንእስያት ኣብ ሓንቲ ክለብ ምስ ተጠርነፉ ኣብቲ ዝገብርዎ ንጥፈታት ከዓ ደረጃኦም ዝፈልጥሉ ሓድሕዶም ዝበሃሃልሉ እቲ ዝምባሊኦም ከዓ ሞይኦም ዘዕብይሉ ዕድላት እየን ክለባት ሕጂ እዚ ቅነ ውዳቤታት ኣብ ንእዞባ ዝግበር ቅነ ውዳቤታትን ብደረጃ ዞባ ዝግበር ቅነ ውዳቤታትን ዝያዳ ነቲ ዝገብርዎ ንጥፈታት ናይ ክለባት ባይታ ናይ ውድድር ኮይኑ እዩ ዝጠቕሞ ማለት እዩ ድሓር ኣብ ንእዞባ ዝግበር ቅነ ውዳቤታት ካብ ኩለን ምሕዳር ከባቢታት ዝመፁ መንእስያት ስለዝሳተፍዎ ሓድሕዶም ዝላለይሉ ተመክሮታት ዝለዋወጥሉ ደረጃኦም ከዓ ዝፈልጥሉ ዕድል እዩ እቲ መንእስያት ኣብ ንእዞባ ዝዳሎ ብተመሳሳለ ኣብ ዞባ ዝዳሎ ከዓ ብደረጃ ንእሳን ዞባታት ተመሪፁ ዝሓለፈ ውፅኢታት ናይ ውድድር ስለዝኾነ ዝያዳ ብርኽ ኢሉ ደረጃኡ ብርኽ ኢሉ ካብ ንእዞባ ናብ ንእዞባ ተመክራታት ሸር ዝገብርሉ ሓድሕዶም ዝላለዩሉ ብደረጃ ዞባ እውን ኩለን ካብ ንእሳን ዞባታት ዝመፁ መንእስያት ማለት እዩ ድሓር እቲ ዕንቆት ናይ ስነ ጥበብ ይኹን ዕንቆት ናይ ዝተፈላለየ መወዳደሪ ረቑሒታት ብዝበረኸ ተዓዊቱ ዝመፀ ተፃሪዩ ዝመፀ ስለዝኾነ ነናሓድሕዶም ዝመሃሃርሉ መድረኽ ስለዝኾነ ኣዝዩ ውፅኢታዊ መደብ እዩ ዝብል መረዳእታ እዩ ዘለኒ ማለት እዩ
2: ብጣዕሚ ፅቡቅ ማሲ ሕቡእ ታለንት ዘለዎ ሰብ ክሳብ እቲ ታሕታይ ወሪዱ ስለዝገብሮ ዘሎ እዚ ዘማካየቲ ኣካላት ማለት እዩ ፅቡቅ እዩ ካብ ዝተሓተ ካብታ ንእዞባ ኣትሒዘ ክሳብ ዞባ ዘሎ ምስ ብዙሓት ሰባት ተኣኪብካ ሕድሕድ ፍልጠት እናተኻፈልካ ስለዚ ሕጂ ሓፈሻዊ እዚ ፅቡቅ ዝኾነ ብናተይ ክገልፆ ከለኹ ፅቡቅ ኢለ ዝገልፆ ማለት እዩ
3: ብጣዕሚ ኣዝዩ በዳሃ እዩ ካብ ልዕልቲ ዓወትና ዝተፈላለያ ንእሳ ዞባታት ኣቕሪቦኖ ዝመፃ ኣብዝዩ ዝበለፀ እዩ እንዳተማሃርናን እንዳማሃርናን ዝተሳተፍናዮ ኣጋጣሚ ብምዃኑ ጥራሕ ከቢድን ኣዝዩ ከዓ ብሉፅን ንዓና ማለት እዩ
4: ኩለን ሓያላት እየን ነረን ደስ ዝብል ውድድር እዩ ነይሩ
5: ካብቲ ዘረበ ብጀካትሰብናትኩ ማለት እዩ ኣዚ 13 ዞባታ ስለዝነበራ ካብን ከተ ፍጠቀስም ኮይኑ ማለት ተመክሮተ
4: ዋ ብዙሕ እዩ ብዙሕ ኢካ ተወስድ ካብተን ትሕትያ ካኢልካ ተሓስበን ዋላ ብዙሕ ነገር ኢካ ትወስድ ካብተን ልዕሊ ኢካ ትብለን ከዓ ብዙሕ ነገራት ማለት እዩ ኩለን ከዓ ካባ ከወስዳ ካስካ ካባን ትወስድ ማለት እዩ ፅቡቅ ነገር እዩ ነሩ
6: ሓፈሻዊ ዕላማ ዝመደብ ብቐንዱ ዝተፈላለየ ተመክሮታትን ድሕረ ባይታን ዘለዎም መንእስያት ሓድሕድ ተመክሮ ንኽለዋውጡ ባይታ ምፍጣር ሰውራውን ሕብረተሰባውን ክብርታት ናብ መንእስያት ክሰጋግሩ ብግቡእ ከም ዝኽልዑ ብምግባር መንእስያት ንኹሉ ብድሆታት ሰጊሮም ብልዕል ወንን ተወፋይነትን ሃናፂ ኣበርክቶ ንክገብሩ ድርኺት ምፍጣር ዝብሉ መሰረታውያን ዕላማታት ዝሓዘ እዩ
7: ሓደ ንመንእስያት ይፀምዶም እዩ ኩሉ ግዜ ከዓ ፅሙድ እተደኣ ኮንካ እተሓስቦ የብልካን ብዛዕባ ሞያኻ ክትዕቢ ብዛዕባ ኣበርክቶካ ኣብ ሕብረተሰብ ንሓሰብካ ኢካ ትኸይድ ማለት እዩ ፀልዋ ከዓ ዕዉታት ክንሪኦም ከለና ንኣብነት ኣብ ዝሓለፈ ዓመታት ውሑዳት ንኡሳን ዞባታት ነቲ ባህላዊ መዳይ ዝዕብልዎ ዝነበራ ፀልዋ ናተን ኣብ ሙሉእ ናይቲ ዞባ ተዘርጊሑ ኣብ ኩሎም መንእስያት ፅልዋ ከም ዝህሉ ተገይሩ ብምልአን ሕጂ ተወዳደርቲ ኮይነን ኣለዋ ማለት እዩ ስለዚ ፅልውኡ ኣብቲ ማሕበረሰብ ዓብዩ ክንብል ንኽእል እዚ ሕጂ ናይ ዞባ ደቡብ ጥራይ ስለ ንዛርብ ዘለና

0: ኢና እምበር ናይ ኩለን ዞባታት ከምዚ ዓይነት ተመሳሳሊ እዩ ተተመክሮ ናይ ኩለን ዞባታት ናይ ጋሽ ባርካ ቅነ ወዳቤታት ክንሪኦ ንኽእል ኢና፣ ናይ ዞባ ዓንሰባ ቅነ ወዳቤታት ክንሪኦ ንኽእል ኢና፣ ናይ ሰሜና ሕምሓር ዶባ ሕምሓር ናይ ዞባ ማእከል እውን እቲ ኣብ ክልተ ዓመት እናተወደበ ዝካየድ ቅነ ወዳቤታት ሕጂ ብዝናይ ሕጂ ቅዲ ብፍላይ ተመክሮ እናተረኽቦ ካብ ዓመት ናብ ዓመት ከዓ ናሓየለ እዩ ዝኸይድ ቅነ ወዳቤታት ማለት እዩ። ስለዚ በቲ ፈጠራዊ ዝኾነ ቀራርቡ ይኸይደሎ ፅሉእ ከዓ ምሽዶ ኣብ ሓደ ዞባ ካብ ዞባ ናብ ዞባ ሓደ ዞባ ናብ ካልእ ዞባ እውን ተን ዞባታት እውን ነንሕድሕደ እናተፀላለዋ እዮም እዩ ዝኸይድ ዘሎ እቲ ንጥፈታት ናይቲ ቅነ ውዳበታት ማለት እዩ። ስለዚ ፅልኡ ሰፊሕ እዩ። ብፍላይ ኣብቲ ማሕበራዊ ሚድያ ኣብ ቴሌቭዥን ክቐርብ ከሎ ከዓ ንካልኦት ዞባታት ንካልኦት ንኡሳን ዞባታት ከምኡ ዓይነት መደብ ንክገብራ ስለ ዝፅውዕ ፅልኡ በቲ ሜድያዊ መዳይ እንተላይ ከዓ እንተዳ ርኢኸ ዘርግሑኡ ስለ ዘረጋገፅ ናብቲ ማሕበረሰብ ፅቡቕ እዩ እቲ ፅልውኡ ማለት እዩ።
1: ብመጀመርያ እቲ ፅቡቕ ነገሩ እቶም ገና ዘይተበርበሩ ናብ መድረኽ ናብ መንስያ ዘይተሰጋገሩ ያታኽስሊታት ብመንገዲ ዞም መንስያት ጌርካ ናብ ከምኦም ናብ ምሳቶም ናብ ምዛኖኦም ንምስጋርን ንምትሕላፍን እዩ እቲ ቀዳማይ። እቲ ካልኣይ ከዓ ምስናዶም ንምምዕባሎም ናብ መድረኽ ኣቀራርቦም ጥበባዊ ሸነ ክተወሲኮ ኸዓ ከምዝቐርቡ ንምግባር እዩ እቲ ዕላሙ ማለት እዩ።
2: እዚ ባይታ ዳሞ ብጣዕሚ ብዙሕ ዕድላት ትፈጥረልካ ሓደ ምስ ሰብ የላልየካ ከማኻ ስነ ጥበበኛ ትላለ ካልኣይ ተመክሮ ትወስድ ማለት እቲ ሓደ ኣብ ካልእ ኣቕሪቡ ዝፈልጥ ወይ ድማ ነንሕድካስ ተመክሮ እንዳደለብካ ትኸይድ ማለት እዩ። ሳልሳይ ከዓ ይነበር ነው መን ከምትረክብ ሻሎት ኣቢሊቲናትካ ሽዑ ትረክቦ ሞ ዝለዕለ ደረጃ ውን ትበፅሕ ትኽእል ኢኻ ከም ተመክሮ ከዓ ኣብ ስቴጅ ቀሪብካ ካ ስቴጅ ደይቦም ዘይፈልጡ ተወዳደርቲ ነይሮም እንጂ እዚ ከዓ ዓብይ ዕድል ንዕኦም ማለት እዩ። ስቴፕ ባይ ስቴፕ ድማ ናብ ዝለዕለ ንክበፅሑ ማለት እዩ። ብጣዕሚ ሓጋዚ እዩ። ኣብ ኩለን ዞባታት እውን ክግበር ኣነ ደስ ዝብለኒ ማለት እዩ። ንናትካ ወኪልካ ሸዓብ ዞባ ማእከል ከዓ ናይ ብምሉእ ዞባታት ክካየድ ዕድል ተዝፍጠር ከዓ ፅቡቅ ብል ኣነ
3: ሓደ ነቲ ታለንቲናትካ ንክትፍትሾ የድለካ ካልኣይ ከዓ ማሕበራዊ ሂወት ከመይ ምዃኑ ትፈልጦ ብዓብዩ ካ ሰብ መክሰብ ስለዝኾነ ምስ ሰብ ትላለ ትፈልጥ ትስሕቕ ትፃወት ትተሓጋገዝ ካብቲ ሓደ ናብቲ ሓደ ከዓ ዝተበላለፀዮ ሞያ ከዓ ትሰራርቕ ማለት እዩ።

0: ርኢኸ ዘርግሑኡ ስለ ዘረጋገፅ ናብቲ ማሕበረሰብ ፅቡቕ እዩ እቲ ፀልብኡ ማለት እዩ።
1: ብመጀመርያ እቲ ፅቡቕ ነገሩ እቶም ገና ዘይተበርበሩ ናብ መድረኽ ናብ መንእስያ ዘ ተሰጋገሩ ያታክትሊታት ብመንገዲ ዞም መንእስያት ጌርካ ናብ ከምኦም ናብ ምሳቶም ናብ ምዛኖኦም ንምስጋርን ንምትሕላፍን እቲ ቀዳማይ እቲ ካልኣይካ ምስናዶም ንምምዕባሎም ናብ መድረኽ ኣቀራርቦም ጥበባዊ ሸነ ክተወሲኮ ኸ ከምዝቀርቡ ንምግባር እቲ ዕላሙ ማለት እዩ።
2: እዚ ባይታ ሞ ብጣዕሚ ብዙሕ ዕድላት ትፈጥረልካ ሓደ ምስ ሰብ የላለየካ ከማኻ ስነ ጥበበኛ ትላለ ካልኣይ ተመክሮ ትወስድ ማለት እቲ ሓደ ኣብ ካልእ ኣቕሪቡ ዝፈልጥ ወይ ድማ ነንሕድካስ ተመክሮ እንዳደለብካ ትኸይድ ማለት እዩ። ሳሳይ ከዓ ይነበር ነው መን ከም ትረክብ መን ምሻሎት ኣቢሊቲናትካስ ሽዑ ትረክቦ ሞኒ ዝለዕለ ደረጃ ውን ትበፅሕ ትኽእል ኢኻ ከም ተመክሮ ከዓ ኣብ ስቴጅ ቀሪብካ ስቴጅ ደይቦም ዘይፈልጡ ተወዳደርቲ ነይሮም እንጂ እዚ ከዓ ዓብዪ ዕድል ንዕኦም ማለት እዩ። ስቴፕ ባይ ስቴፕ ድማ ናብ ዝለዕለ ንክበፅሑ ማለት እዩ። ብጣዕሚ ሓጋዚ እዩ። ኣብ ኩለን ዞባታት እውን ክግበር ኣነ ደስ ዝብለኒ ማለት እዩ። ንናትካ ወኪልካ ሸዓብ ዞባ ማእከል ከዓ ናይ ብምሉእ ዞባታት ክካየድ ዕድል ተዝፍጠር ከዓ ፅቡቅ ብል ኣነ
3: ሓደ ነቲ ታለንቲናትካ ንክትፍትሾ የድለካ ካልኣይካ ማሕበራዊ ሂወት ከመይ ምዃኑ ትፈልጦ ብዓብዩ ካ ሰብ መክሰብ ስለዝኾነ ምስ ሰብ ትላለ ትፈልጥ ትስሕቕ ትፃወት ትተሓጋገዝ ካብቲ ሓደ ናብቲ ሓደካ ዝተበላለፀ ሞያካ ትሰራርቕ ማለት እዩ። ኣዝዩ ቅዱስ ቅን ይወርደካ
4: ምክንያቱ እቲ ሰብ ሞይኡ ፈልጥ እቲ ደለዎ ደረጃ ፈልጥ ሓፈሻ ከዓ ወላ ነቲ ነቲ ህዝቢ ብጣዕሚ ፅቡቅ ኣነ ድድንቆ ነገር እዩ።
5: ኣብ ንኡስ ዞባን ምምሕዳር ከባቢታትን ኣብያተ ትምህርቲ ዝርከቡ ውዳቤታት ሃማማት ወነንትን ገለፅትን ዝያዳ ንምትብባዕ ውዳቤኦም ንምሕያል ስለ ዝኾነ ቀነ መንእስያት ኣብ መንእስያት ተምሃሮ ቅዱስ ቅኒ ኣሕዲሩ ናይ ተወዳዳርነት መንፈሶም ከበርኽ ዝለዓለ ዕድል ዝፈጥር መድረኽ እዩ። እዚ ውድድር ሓቂፎ ዝነበረ መወዳዳሪ ትሕዝቶታት
6: ብሓፈሻ እቲ ውድድር ካብ ዕለ 3 መስከረም ኣትሒዙ ክሳብ ናይ መዛዘም እዋን ንክልተ መዓልቲ ተኻይዱ ክሳብ 4 መስከረም ኣዝዩ ፅዑቕ ዝኾነ ዝተፈላለየ ውድድራት ሒዙ ክሰላሰል ቀኒዩ ንውድድር ደርፊ፣ ውድድር ስነ ግጥሚ፣ ውድድር ትልሂት ኣብ መንጎ 12 ንእሳን ዞባታት እዩ ኩሉ ዝብሎ ዘለኹ ናይ ፍሉይ ክእለት ከምኡ ድማ ፍልጠት ጠቀስ ውድድራት ሓዚሉ ዝተፈላለየ ዓይነት ውድድራት ሓዚሉ ክካየድ ቀኒዩ ኣሎ። ኣዝዩ ውዕውዕ ነይሩ እቲ ውድድር። እዞም መንእሰያት ኣብ መንጎኦም ዝነበረ እቲ መንፈስ ናይ ተወዳደርነት እቲ ናይ ምግባር ሓይሎም ኣብ ንኡስ ወከፍ ዓይነት ውድድራት እቲ ዝነበረ ውድድር ናይ ቀያሕቲ ዕንበባ በሎ ኣብቶም ድምፃውያን በልዮ ኣብቲ ናይ ጉጅለ ዝነበረ ናይ መዛሙር ውድድር በልዮ ኣብቶም ናይ ድግማ ደረፍቲ ናይ ዓበይቲ በልዮ ኣብ ተለሃይቲ ኣዝዩ ብጣዕሚ ኣዝዩ ዘደነቐካ ስራሕ ይመፁ እዩ። እቲ ፈጠሮኦም እቲ ምህዞኦም ኣብ ሃገሮም ዘለዎም ፍቕሪ ኣብ ሕብረተሰቦም ዘለዎም ፍቕሪ ኣብ መሬቶም ምስ መሬቶም ዘለዎም ርክብ ብጣዕሚ ኣዝዩ ማዕረ ክንደይ ይሰርሕሉን ተኮስኪሶም ከም ዘለዉ ከዓ ዝያዳ ከዓ ፈሊጦም ነቒሖም ከም ዘለዉ ማዕረ ክንደይ ከዓ ንቑሓትን ውፍያትን ከምኡ ድማ ኣማዕበልቲ ሃነፅቲ ፃዕርኛታት መንእሰያት ብሃገሮምን ህዝቦምን ዝሕበኑ መንእሰያት ይፈርዩ ከም ዘለዉ ካብዚ ዝነበረ ውድድር ክርዳእ ክኢለ ማለት እዩ። ንባዕለይ እውን ኣብኡ ከም ዳኛ ኮይነ እውን ኣብ ገለ ናይቲ ውድድራት እውን ዓየየ ስለ ዝነበርኩ እውን ብጣዕሚ ንሓድሕዶም ዋላ ኣብ መወዳእታ ከምዝረኣናይ ኣብቲ እቲ መንፈሶም ናይ ዘይተሳዕርነት በቃ ኣብ ንጉስ ወከፍ ውድድር ገሊኦም እንዳበኸዩ እዮም ከይዶም ማለት እዩ። ሕጂ እዚ እንታይ እዩ ዘርእካ መስለኪ ብወኒ ብስምዒት ከም ዝሰርሕዎ እዚ ከዓ ነቲ ኣብ ውሽጦም ዘሎ ፍቕሪ ዘጉልሕ ከምምኳኑ እዩ ይረአየካ።
5: ብጠቕላላ ኣብ 24 ዓይነታት ውድድራት መንእስያት ብቕዓቶም ዘንፀባረቕሉ መድረኽ ኮይኑ ሃማማት ንቕሓት መንእስያት ክብንምባል ካብ ዘዳልዎም ትሕዝቶታት እቲ ዝሰፍሐን ፅቡቕ ፅልዋ ዘለዎ ሓደ ቀነ መንእስያት እዩ።
7: ብናተይ መረዳእታ ፅቡቕ ባህላይ ብዙሓት መንእስያት ኣብ ትሕቲ ፅላል ናይዚ ትካል ኣብ ፅዑቕ ንጥፈታት ይርከቡ። ማሕበር ከዓ ካብ ግዜ ናብ ግዜ ማለት ሕማማት ካብ ግዜ ናብ ግዜ ውዳቤታት እንዳስፍሐ ቅርፁ እንዳዕረየ እንዳማዕበለ ኣብ ዓዲ ካብ ዓዲ ናብ ምምሕዳር ከባቢ

0: ኣብያ ትምህርቲ ከዓ ደረጃ ክላስ መንእስያት ኣብ ክንዲ ብሓፈሻ ብትምህርቲ ደረጃ ኣብ ክንዲ ዝበሃል ብደረጃ ክላስ መንእስያት ዝውደብሉን ዝነቕሕሉን ባይታ እንዳፈጠረ ኣብ ፃዕሪ ይርከብ። ብኡ መንፅር ከዓ እቲ ፅልዋ ካብ ግዜ ናብ ግዜ ድሓን እዩ ክበሃል ይከኣል። መንእሰይ ብዙሕ እዩ፣ መንእሰይ ሓያል እዩ፣ መንእሰይ ማዕበል እዩ፣ ከምቲ ኩሉ ግዜ ዝበሃል ማለት እዩ። እጂ ንመንእሰይ ክተኣልዮ ብቀረባ ክትፀልዎ ብግቡእ ክተማእዝኖ ከቢድ ፃዕሪ ስራሕ ይድሓትት። ሚእቲ ከም ሚእቲ ዝበሃል ስራሕ ከዓ የለን። ብተዛማዲ ግን ኣብ ዝሓሸ ኩነታት ኣለና። ምስ ኩሉ ብድሆታቱ ዓላማዊ ብድሆታት ኣለና፣ ከባቢያዊ ብድሆታት ኣለና፣ ናይ ገዛ ርእስና ውሽጣዊ ብድሆታት ኣለና። እጂ ምስ ኩሉ ብድሆታት ንቃለስ ብተዛማዲ ከዓ ድሓን እዩ። ፅቡቕ ምንቅስቃሳት ከዓ ክግበር ፀኒሕ ኣሎ፣ ይቐፅል ከዓ ኣሎ።
1: ቀነ መንእስያት መንእስያት ወዲቦም ዘሰላሰልዎ ንጥፈታት ዘንፀባርቕሉ ፈጠራዊ ስራሓቶም ንካልኦት መንእስያት ዘላሊሉ ሓድሕድ ተመክሮ ዝለዋወጥሉ ዕቑር ዓቕሚ መንእስያት ኣብ ምውራስ ባህልን ክብርታትን መንነት ፀላዊ ዝኾኑ ኣበርክቶ ዝገብር መድረኽ እዩ።
2: ኩሉ ግዜ ሃገራዊ ማሕበር መንእሰያትን ተማሃሩን ኤርትራ ኣብ ነፍሲ ወከፍ ዞባ ከምዚ ዝኣመሰለ መደባ ሰሪዑ የሳላስን የካይድን እዩ። ኣብቲ ከባቢኦም ከዓ ነቲ ንእስ ዘበኦም ወኪሎም ስለ ዝመፁ ሓደራ ውን ተሰኪሞም ስለ ዝመፁ ናይ ብሓቂ ነቲ ኣብቲ ከባቢኦም ዓብ ፅልዋን ከምኡ ድማ ብዙሕ ነገራት ኣብቲ ከባቢ እትዮም ከም ዘለዉ ፀልዮም ከም ዘለዉ የርእካ ማለት እዩ ብሓፈሻ። ምክንያቱ ይመፁ ኣለዉ ንፋዓት ገጠምቲ፣ ንፋዓት ተላሃይቲ፣ ኣብቲ ፍልጠት ጠቀስ ዝበልናዮም ከዓ ከምኡ ኣዝኦም ንፋዓት ተምሃሮ ከዓ ተወዳደርቲ ዝኾኑ መንእሰያት ብሃገር ደረጃ ክወዳደሩ ዝኽእሉ መንእሰያት እናፈረዩ ንፅባሕ ንጎ ከዓ ኣዝኦም ኣፍረይቲ ዝኾኑ መንእሰያት እናተቐልቀሉ ይመፁ ኣለዉ። ስለዚ ክፍጠሩ እንተኮይኖም ከዓ ኣብ ከምዚ ዓይነት ዝኣመሰለ ናይ ከምዚ ቅነ መንእሰያት ወይ ቅነ ውዳቤታት ዝኣመሰለ ስለዝፍጠሩ እዚ መድረክ እዚ ከዓ ንዓና ከም ሃገር ንፅባሕ ዝኮ ኣዝኦም ተካእቲ በላሕቲ ብከባቢኦም ዝግደሱ መንእሰያት እናተፈጥሩ ይኸዱ ስለ ዘለዉ ኣዝዩ ይኩርዓካ። ስለዚ ክቕፅል ዘለዎ መደብ እዩ ይብል
3: ኣብተን ንኡሳን ዘዋታት ዘሎ ናይ ተወዳድሪስ መንፈስ ሓደ እቲ ስራሕ ንውድድር ኢሉ ዝቐርብ ብምዃኑ እቲ ቀዳማይ ብሉጩ እዩ ማለት እዩ። ኩሎም ናብዚ ዝመፁ ተወዳድርቲ ኮይኖም ንውድድር ብቕዓቶም ንክንፀባርቑ እዮም ዝመፁ። ኣብተን ዓበይቲ ከተማታትን ኣብተን ናእሹን ግን እቲ ፍልልያት ይረኣየካ እዩ። ኣብተን ዓበይቲ ከተማታት ምስቲ ዘለዎም ፀጋታት ዕብይ ኢሉ ሎ እቲ ኣቀራርባ እቲ ጥበብቲ ምዕባለ ኣብተን ትሕት ዝበላ ከዓ ድሓኒ ብመጠኑ ግን ካብ ውስ ዝጎድል ኣይኮነን ተወዳዳሪ እዩ።
4: ካየድ ቀኒ ዘሎ ውድድራት ናይ ቅነ መንእስያት ናይ ዝዋድቡ ካብ ምምሕዳር ከባቢ እዩ ዝጅምር ማለት እዩ። ኣብቲ ነፀብራቅ ውፅኢት ናይተን ክለባት እዩ ከዓ ክለባት ኣለዋ። ንኣብነት ናይ ትልሂት ውድድራት ድሕራ ኣሎ ኮይኑ፣ ናይ ደርፊ ውድድራት ድሕራ ኣሎ ኮይኑ፣ ድምር ውፅኢት ናይቲ ንጥፈታት ናይ ክለባት ስነጥበብ እዩ ማለት እዩ። ሕጂ ኣብ ክለብ ስነጥበብ ዝግበር ንጥፈታት ድሕራ ኣሎ ኮይኑ እሱ ተፀሚቑ ብደረጃ ምሕዳር ከባቢታት ውድድር ተገይርዎ ካብ ናብ ንኡስ ዞባ ሓልፍ ብደረጃ ንኡሳን ዞባታት ውድድር ምስ ተገብረ ከዓኒ ኣብዚ ብደረጃ ዞባ ተመሚ ዝሓልፍ ውፅኢታት ኢና ቀሪብና ዘለና ማለት እዩ።
1: ብኣካል ዝደልደለ ብኣእምሮ ዝበሰለ መንእሰይ ብዲስፕሊን ዝተሃንፀ መንነቱን ታሪኹን ዝፈልጥ ብባህሉን ክብርታቱን ዝሕበን ሓድነት ህዝቢ ኤርትራ ዝዕቅብን ዘደልድልን ሃገራዊ ረብሓታት ዘቕድም ኣብ ነፍሱ ዝተኣማመን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታዊ መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ምንባይን ምምዕባሉን ኣካል ተልእኾ ሃማማትን ልምዓታዊ እስትራቴጂን መንግስቲ ኤርትራ እዩ። እዚ እስትራቴጂ እዚ ተጨባጢ ዝኸውን ግን ሕብረተሰብ ብዓብዩ ፃዕሮታት ዝተዋሃደ ምስ ዝኸውን እዩ። ኣብ መንእስያ ዝካየድ ወፍሪ ዝተዋሃደን ተመላለን ኮይኑ ኣድማዕ ውፅኢት ውህድ ወፍሪ ክካየድ መድረኻዊ ሕቶ እዩ።
0: ብሃገር ደረጃ ከም ዕማም ቀልል ኣይኮነን፣ ዓብዪ ዕማም እዩ። ቅድሚ ሕጂ ክስራሐሉ ፀኒሕ እዩ። ካብ ቀዳማይ ክሳብ ሻምናይ ፌስቲቫል ኣብ ሰባ ከም ዝካየድ ተገይሩ እዩ። ብደረጃ ሃገር መንእስያት ሓደ ቅነ ናይ መንእስያት እዩ። ደረጃ ሃገር ሃገራዊ ፌስቲቫል መንእስያት ኤርትራውያን መንእስያት ካብ ወፃኢን ካብ ውሽጢ ዓድን ተኣኻኺቦም ናይ ሓባር ናይ ሌላ ናይ ጥበብ ናይ ምስግጋር ምትሕልላፍ ባይታ ዘለዎም ሃገራዊ ዕማም ዘለዎም ሕድሪ ስዋኣት ዘዘኻኽር ንጥፈታት ፀኒሑ እዩ ብደረጃ ፌስቲቫል ብኡ መንፅር ከዓ ዘለዎም ሃገራዊ ውድሆታት ምስቲ ሃገራዊ ዕላማ ተኣሳሲሮም ዘለዎም ሃገራዊ ውድሆታት ዘለልዩሉን ዝፈልጡሉን ኣብ ሰሚናራት ኣነቓቓሒ መደባት ኣካል ናይቲ ፌስቲቫል ኮይኑ ብሃገር ደረጃ ክውደብ ፀኒሑ እዩ ብደረጃ ኮሌጃት ዝካየድ ተመሳሳለ ንጥፈታት ኣሎ ኮሌጃትና ናይ ሃገር ሙሉእ ንጥፈ መንእስያት እዮም ዝጥርንፉ ካብ ኩሉ ኩርናዕ ናይ ሃገር ዝመፁ መንእስያት ኣብቲ ኮሌጃትን ኣለው ብተመሳሳሊ ኣብ ኮሌጃት እውን ብደረጃ ኮሌጃት ዝካየድ ፌስቲቫል ፀኒሑ እዩ ሕጂ እዚ ክቕፅል ኣሎ ክንኡኻ ክንሓስብ ኣገዳሲ እዩ ማለት ፀንሐ ብግቡእ ቀፂልካ ዓቂብካ ሓድሽ መደባት ሃገራዊ መልክዕ ዘለዎን መደባት ንኩሉ መንእሰይ ዘሳትፍ ዘራኽብ ንጥፈታት ምውዳቡ እቲ ላዕለዋይ ኣካል ብዝያደ ካሓስበሉ ዝግባእ ኮይኑ ይስማዓኒ
1: ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልቡ ዝሕግዝ ኣብ ርእሲ ምዃኑ መድረኽ ይህን ምሂን እውን ዝፈጥር እዩ እዚ ብሃማማት የ ዘዋዶብ ተወዲቡ ዝተኻየደ ቅነ መንእስያት እውን ውፅኢት ናይቲ ተወሳኺ ንጥፈታት ፃዕሪ ኣለይትን ኣካይቲ ኣካላትን እዩ
5: ናይ ኣለይቲ ተራ ወሳኒ እዩ ናይ ኣለይቲ ንኣብነት ካብ ሰንዓፈ ክመፁ ይኽእሉ እዮም ካብ ዓረዛ ክመፁ ይኽእሉ እዮም ካብ ፀሮና ካብ ዓይነ ገለ ክመፁ ይኽእሉ እዮም ኣለይቶም እዚኦም ከምዚኦም ዝኣመሰሉ መያውያን ኣብ ዕብቶም ኣብ ፅባቂኦም ኣብ ናይ መፃኢ ውሕስነቶም ክዓብዩን ዘይክዓብዩን ናይ ኣለይቲ ወሳኒ እዩ ስለዚ ኣለይቶም ብግቡእ እናኣለዩ ካልእ ድማ ስልጠናታት እናተወደበ ፍልጠቶም ክዕሙቅ ክኽእል ኣለዎ ፍልጠት ዘይብሉ ስነ ጥበኛ ንሕብረተሰብ ሓደገኛ እዩ ኮይኑ ይስማዓና እዩ ብፍላይ ኣብቲ ስነጥበብ ኣብቲ ባህሊ ዝነጥፍ ሰብ ፍልጠት ክህልዎ ክእል ኣለዎ ስልጠና ክወስድ ክኽእል ኣለዎ ክዓሙቅ ክኽእል ኣለዎ ክፈልጥ ክኽእል ኣለዎ ክመራመር ክኽእል ኣለዎ ከምዚ ክገብር ተ ኮይኑ ናይ ኩሉ ማሕበረሰብ ኣገዳስነት ልዑል ይገብሮ ማለት እዩ ስለዚ ኩሉ ሰብ ኩሉ ኣካላት ኣብ ምዕዋት ናይ ከምዚ ዓይነት ንጥፈታት ክሰርሕ ክኽእል ኣለዎ ናይ ኩሉ ሰብ ድምር ዓወት ይሽዑ ጉልሕ ዝገብሮ ነቲ ኣበርክቶ ናይቲ ዓውድታት ኣብቲ ሕብረተሰብ ማለት እዩ ስለዚ ኩሉ ሰብ ክሰርሓሉ ክኽእል ኣለዎ ኣብ ንእሳ ዞባታት ኣብ ርሑቅ ከባቢታት ኩሉ ሰብ ሳላ ኩሉ ዓይነት ዝርግሕታት ሞያውያን መንእስያት ኣብ ኩሉ ሕብረተሰብ ኣለዎ ስለዚ ሞያኦም ንሳቶም ከዓ ኣብ ምዕባይ ናይቶም መንእስያት ክፃወቱ ክኽእል ኣለዎም ኩሉ ሰብ ክሰርሕ ክኽእል ኣለዎም ማለት እዩ ካብቶም መንእስያት ዝብል እምንቶ ኣለኒ ማለት እዩ
0: ሕጂ ብደረጃ ሕብረተሰብ ዋይ ኮም ክነጥፍ ፀኒሕና ኢና ብብዙሕ ኣገባባቱ ብቐንዱ ምስ ኮም ወይ ምስ ሕብረተሰብ ተተኣሳስረና ሽማግለ ዕሩኽ መንእስያት ኮም ባዕሉ ተኣኪቡ ድመርፃ ሽማግለ ዕሩኽ መንእስያት ኣላ ኣብ ቀዳመይ ንጥፈታታ ጎስጓስ እዩ ምስ ኣብ ድልየታት ናይ መንእስያት ኣተኪራ ኣብ ጠለባት ናይ መንእስያት ኣብ ምምላስ እውን ኣብ ቆጠባዊ ንጥፈታት ናይ መንእስያት እውን ሓጋዚ ኣበርክቶ ትገብር እያ ጠለባትን ድልየታትን መንእስያት ንምምላእ በቲ ዓቕሚ ናይቲ ሕብረተሰብ ናይቲ ኮም ልዕሊ ኩሉ ግን ኣብ ንቕሓት ናይቲ ሕብረተሰብ እውን ምዝ ትካል ምዝ ማሕበር እዚ ንምትእስሳሩ ዓብዪ ኣበርክቶ እጃም ክትፃወት ዝፀንሐት ውዳቤ ናይ ሽማግለ ዕሩኽ መንእስያት ኣለና ኪንኡ ኣካል ናይቲ ከምቶም ኩሎም መሻርክቲ ናይ ግንባር ማሓውራት ናይ መንግስቲ ማሓውራት ኮይና ከዓ ንሕና እውን ብግደና ምስቲ ሕብረተሰብ ከተኣሳስረና ዝኽእል ባህላዊ ጎስጓሳት ሓፈሻዊ ኣነቓቓሒ ሰሚናራት ምስ ውዳቤ ዝተኣሳስር ምስ ድልየታትን ሃንቀውታን መንእስያት ዝተኣሳስር እቲ ሕብረተሰብ ክገብሮ ዘለዎ እቲ ሕብረተሰብ ክነቕሓሎም ዘለዎም ጉዳያት ኣብ ኣተኣላለያን መልመላን መንእስያት ግደ ናይቲ ሕብረተሰብ ክዓቢ ከም ዘለዎ ብቐንዱ ከዓ ግደ ናይቲ ስድራ ቤት ክዓቢ ከም ዘለዎ ክትሰርሐሉ ፀኒሕና ኣለና ዝቕፅል ከዓ እዩ ኣብ ሓደ መድረኽ ሰሪሐሉ ኢልካ ተዓግበሉ ደው ኢል ተብሎ ነገር ኣይኮነን ቀፃሊ ምስ ነፍሶ ወከፍ ሓድሽ ወለዶ ነቲ ሕብረተሰብ እንዳጎስጎስካ ኣብቲ ሕብረተሰብ ናይ ንቕሓት ባይታ እንዳፈጠርካ ሕብረተሰብ ማዕርኻን ልዕልኻን ኮይኑ ሰሪሑ ነቲ መንእሰይ ዘነቓቕሓሉ መንገዲ ንምፍጣር ክስራሓሉ እዩ ክስራሓሉ ካ ፀኒሕሉ
1: ብጠቕላላ ኣብ ቅነ መንእስያት ሃማማት የ ዞባ ደቡብ ኣብ ምምሕዳር ከባቢታትን ኣብያተ ትምህርትን 6392 ደቂ ኣንስትዮ ዝርከቦም 11782

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፀንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለ ምክታልኩም እናመስገና ምስ ዝቕፅሉ ትሕዝቶታት መደባት ኤሪ ቲቪ ንሓድገኩም ብወገና ሰላም መዓልቲ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 9 ወርሒ 9 ክሳብ ዕለት 23 ወርሒ 9 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ኢና ሒዝናልኩም ቀሪብና ዘለና። ብደረጃ ሃገር ዝተመዝገበ ስታስቲካዊ ፀብፃብ መስን ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 ነይሩ። መጠን ሞት 2 ከቢድ መጉዳእቲ 32 ፎክስ መጉዳእቲ 55 ኣብ ንብረት ዝወረዳ ዕንወት ድማ 194,400 ናቐፋይ ነይሩ። እዚ ፀብፃብ እዚ ምስተቕድሚ ሕጂ ዝነብረ ስታስቲካዊ ፀብፃብ ብምውህሃድ ምስ ንዕዘቦ በተዘማዲ ኣብ ኩሉ ነገሩ ጎዲሉ ንዕዘቦ ኣለና። ብደረጃ ዞባታት ዝነበረ ፀብፃብ ምስ ንዕዘብ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 82 ነይሩ። መጠን ሞት 1 ከቢድ መጉዳእቲ 5 ፎክስ መጉዳእቲ 13 ኣብ ንብረት ዝወረዳ ዕንወት 37,800 ናቕፋ። ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብፃብ ከም ዘነፀሮ ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ኣይነበረን። ከቢድ መጉዳእቲ 4 ፎክስ መጉዳእቲ 10 ኣብ ንብረት ዝወረዳ ዕንወት ድማ 13,800 ናቕፋን እዩ ነይሩ። ኣብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብፃብ ድማ ዝተመዝገበ ቁፅሪ ሓደጋታት 5 መጠን ሞት ኣይነበረን። ከቢድ መጉዳእቲ 1 ፎክስ መጉዳእቲ 3 ኣብ ንብረት ዝወረዳ ዕንወት ድማ 57,000 ናቕፋ ዝግመት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17 መጠን ሞት 1 ከቢድ መጉዳእቲ 21 ፎክስ መጉዳእቲ 27 ኣብ ንብረት ዝወረዳ ዕንወት ከዓ 71,300 ናቕፋን እዩ። ኣብ ዞባ ጋሽ ባርካ እውን እንተ ተዓዚብናዮ ካብተን ካልኦት ዞባታት ፍልይ ብዝበለ ኣብ ከቢድን ፎኪስን መጉዳእቲ ወሪዱ ወይ ድማ ተመዝጊቡ እንዕዘቦ ዘለና ቁፅሪ በተዛማዲ ካብተን ካልኦት ዞባታት ንሂሩ ንዕዘቦ ኣለና። 21 ከቢድ መጉዳእቲ 27 ድማ ፎኪስ መጉዳእቲ ክንዲዝ ዳኣክል ስንክልና ኣብ ዞባ ጋሽ ባርካ ጥራይ ኣብዝሓለፈ 2 ሰሙን ተመዝጊቡ ተዓዚብና ነርና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 5 መጠን ሞት ኣይነበረን። ከቢድ መጉዳእቲ 1 ፎኪስ መጉዳእቲ 2 ኣብ ንብረት ዝወረዳ ዕንወት ድማ 14,500 ናቕፋ ዝግመት ዕንወት ተመዝጊቡ ተዓዚብናዮ ነርና። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝነበ

0: ረስታስቲካው ጸብጻብ ከም ዘነጽሮ ድማ እስተመዝገበ ቁጽር ሓረጋታት ሓደ ካል እስተረፈ ብምሉእ ድማ 0 ኣይነበረን ዝብል ስታስቲካው ጸብጻቢና ተቐቢልና ዘሎና ናብ ጠንቅታት ሓደጋ ምስ ንሰገር ከዓ ብዚ ኣገባብ ንድሕሪት ምምላስ 14 ኣዝዩ ተጸጊዕኻ ምሕላፍ 12 ቀዳምነት ዘይምሃብ 20 ሓደገኛ ኣመራርሓ 14 ርሕቐትካ ዘይምሕላው 15 ንኣጋር ቀዳምነት ዘይምሃብ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ምናልባት ኣብ ዝሓለፈ 2 ሰሙን ካብ ዝተኸስቱ ሓደጋታት ብስእላዊ መግለፂ ካብኦም ከእንታይ ክንምሃር ኢልና ምስ ንዕዘብ ድማ እዛ ንዕዘባት ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ማይ ድምነት ካብ መስመር ቤት ገርግሽ ናብ ዓዲ ንፋስ ኣብ ዝወሰድ ዝነበረ መስመር ዘጋጠመ ሓደጋ እዩ። እዚ ሓደጋ እዚ ከምዚ ንዕዘባ ዘለና እዛ ተሽከርካሪት እዚኣ ብዝነበራ ክቱር ናህሪ ካብ ፅርግያ ወፅያ ንዝተወሰነ ሜትሮታት እንዳተገላበጠት እያ ካብቲ ሓዲድ ወፅያ ክትግምጠል ንዕዘባ። እቲ ዝርዝሩ እንታይ እዩ ዝመስር? ጠንቂ ሓደጋ እንታይ ነይሩ? ኣብ ከመይ ኩነታት ኢኸ ዚ ሓደጋ ዝኣጋጢሙ? ብሰንኪ ዚ ሓደጋ ኸ እንታይ ሳዕቤን ወሪድሎ? ነዚ ኣጠቓሊሉ ነቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዞባ ማእከል ተወሳኺ ሓበሬታ ኣለዎ። ተኸታቲልና ንመለስ።
1: ደቂ እዚኦም ሰለስተ እዮም፣ ኣውቲስታ ሓንቲ ጓል ሓደ ወዲ፣ ደቂ ዓዲ እዮም። ደቂ ዓዲ እዮም ሓደ ዓዶም ኣብዚ ሰምዓሰም ዝበሃል ዓዲ እዮም። ኣብ ሓደ ዓዶም ስለዝኾነ በቲ ናይ ዓዲ ሌላ ስለዝነበሮም እምበር ኣብዚ ከተማ በበይኖም እዮም ዝቕመጡ። ገሊኦም ቅሸ ትቕመጡ፣ ገሊኦም ገዛባ እንዳቕመጡ። እቶም ኣወዳት ክልቲኦም ደቂ 27 እዮም። እዛ ጓል ግን ጓል 17 ዓመት እያ። ሕጂ እዚኦም ኣብ ሹቕ እዮም ተራኺቡ ኣብ ሹቕ ተራኺቦም እዚ መራሕ መኪና ቅድሚ ሕጂ ኣብዚ ማጨሎት እዚ በለዛ ማጨሎት ተሓፂቡ ነይሩ። ሕጂስ ኣብዚያ ሹቕ ምስ ተራኸቡ በብናቶም ምስ ተራኸቡ ንዕናይ ባ ማጨሎት እዚ እንዳ ማርያም በለዛስ ተሳሊምና ንምፃእ በዛ መኪና ጌርና ንዕና ሒዘኩም ክኸይድ ብ ጌርና ከመዛወሩ ኮነና ኢሎም ኮኑ ቤተ ክርስቲያን ተሳሊሞም ክመፁ እቲ መበገስ እዮም። እጂ ካብኡ እዚ መራሕ መኪና ሒዝዎም እንዳኸደ ከሎ ንበለዛ ንክኸዱ ብቤት ገርግሽ ገይሮም እዮም ዝኸዱ ነይሮም። በቲ ዓብ ፅርግያ ፅቡቅ ፅርግያ ክኾነሎም ኢሎም ኮኑ ሓሲቦም ኣካይዱ እቲ እዚ እሱ ኳ ዳሓነ ነይረ ይብል እዚ ኤፍሬም ክገልፆ ከሎ ግን እቲ ካልኣይ ተሳፋራይ ናህሪ ነይርዎ እዩ ዝብል ናህሪ ነይርዎ። በዚ ናህሪ እንዳኸደ ከሎ ኣብዚ በዚ ዳሓርቲ ፅርግያ ንናህሪ ገፊሕ ስለ ዝኾነ ናህሪ እውን ክዕድም ይኽእል እዩ። ኣብዛ ታወር ናይ ኤሌትሪክ ናይ ባ ናይ ኤሪቴል ሕልፍ ምስ በልካ ኣንጎሎ ኣላታ። ኣብዛ ኣንጎሎ ሕጂ ብናህሪ ክጥወ ንየማን ስዒራቶ ንየማን ትወፅ ምንፀጋም መሊስዋ ካብኡ ኮንፊደንስ ኣይገበረ እንዲ ኮይኑ ኣይተቋፀራን መኪና መሊሳ ናብዛ ዓፂፍዋ በታ ብርኤናያ ቦታ ብኣፀዲፋ ካብቲ ፅርግያ 32 ሜትሮ ዝኸውን ከይዳ 32 ሜትሮ ካብቲ ፅርግያ ከይዳ ተጋማጢ ኢላ ከይዳ ኣብ መጨረሻ እቶም ሰባት እቶም ክልተ ትወዲ እቲ ኣውቲስታን እቲ ሓደ እቲ ኤፍሬም ተሳፋራይኒ ስጋ መጨረሻ ምስኣ ምስታ መኪና እዮም ፀኒሖም። እታ መኪና ተገምጢላ 4 እግራን ላዕሊ ምስ ሰባለት ካብ መኪና እቲ ቤትሮታት ተሰቢሩ ስለ ዝኾነ ካብ መኪና ባዕሎም እዮም ወፅዮም ማህረምቶም ምስም ዳሓን እዮም። እዛ ጓል ግን ኣብቲ ክትግምጠል ከላ እታ መኪና ከምዚ ክትብል ከላ ቤትሮ ተሰቢሩ ፀኒሐን ነቲ ቤትሮ በቲ ቤትሮ ወፅያ ኣንፂላ 15 ሜትሮ ኸውን ንቕድሚት ኣንፂላታ ርእሳ ተሃሪማ ርእሳ ዓሊባዊ እቲ ርእሳ ከቢድ ተሃሪማ ጠንቂ ማህረምታ እቲ መመትያ ውን እቲ ናይ ርእሲ ማህረምቲ ብብዝሐ ከዓ ደም ስለ ዝፈሰሳ ዋላ እኳ ሽዑ ንሆስፒታል ትብፃሕ እምበር ኣብ ሆስፒታል ምስ በፅሐት ብዙሕ ይ ፀንሐት ሽዑ ንሽያ ዓሪፋ። እጂ እቲ ሓደጋ እንድዩ እቲ ሓደጋ ዘምፅኦ ሓደጋ ኣውቲስታ ኩሉ ግዜ ኣበይ እጎይ ኣበይ ቀስ ብል ምስ ቦታ ቅርፂ ናይ ቦታን ክኸይድ ክኽእል ኣለዎ። ኣውቲስታ ዝበሃል ንስ እዩ ምክንያቱ ኣበይ ወይ ኣበይ ቀስ ብል እንድሕር ፈሊጡ ከከምቲ ቡረታ ኩነታት ከዓ እንድሕር ተጓዒዙ ኣበይ ቀስ ትብል ኣበይ ትጎይ ኣበይ ማእከላይ ትኸይድ እዚ እንድሕር ኣፅኒዑ ኸይዱ ሓደጋ ከጋጥም ኣይክእል። ኣብዚ ግን እንታይ ኣጋጥም? ኣብ መብዛሕትኦም ኣውቲስታታት ናህሪ ኣሎ። ምስቲ ናህሪ ከዓ ኣብ ኣንጎሎ እንድሕር ብናህሪ ትዕፀፍ ኮይንካሲ ግድን እዩ ክስዕረካ መኪና ፈንታ እንጂ እቲ ኣንጎሎ ብቕድሚ ኣላ ስለዚ ኢልካ እንታይ ትገብር ኣለካ ኣቀዲምካ ማርሻ ቀኒስካ ቀስ ኢልካ ክትዕፀፍ ኮይኑ እዚ ሕጂ ጉያ እዩ እቲ ጠንቁ ካልእ እቲ ቀንዲ ናይዛ ጓል መመትኣ ዝብሎኒ ሕጂ ኣንሕናሲ ኣብ ሕግናሲ መቐነት ግበር ኢና ንብል መቐነት እንታይ ውሕስነቱ እንታይ ጥቕሙ ነዚኣ እያ እኳ እዛ ኣብ ከምዚኣ ኣብ ምግምጣል ክትከይድ ከለካ ኣብ ክትመፀካ ከሎ መቐነት እንተዳ ጌይርካ ምስታ መኪና ስጋብ መጨረሻ ምስ እንዳተንከበለልካ ኢካትኸይድ እዞም ሰባት እዚኦም ኩሎም መቐነት ኣይነበሮም መቐነት ስለ ዘይነበረ እያ ከዓ ንሳ ንቅድሚት ኣንፂላታ ብቤትሮ ወፅያ ንላዓሊ ንርሑቕ ከይዳ ንከምኡ ኢና ከዓ ንሕና ኩሉ ግዜ መቐነት ግበሩ መቐነት ግበሩ መቐነት ውሕስነት ኩሉ ግዜ ኣውቲስታ ጥራይ መቐነት ክገብር የብሉ ኩሎምቶም እንድሕሪ ሃልዋታ ማኪና ኩሎምቶም ተሳፈርቲ ካ መቐነት እዛ ጓል እዚኣ ሕጂ መቐነት ብቕድሚት እያ ነይራ ምስ ኣውቲስታ ብቕድሚት እያ ነይራ መቐነት ገይራ ነይራ ትትኸውን እዚ ኣይመፀን ዋላ እኳ እቲ ሞት ናይ መዓልቲ እንተኾነ ግን እቲ ክትገብሮ ትኽእል ሰ ኣይገበረትን በዚ ከዓ እቲ ሓደጋ ኣጋጢሙ ሕጂ ኩሉ ግዜ መቐነት እንድሕደ ጌይርካ ሓደጋ ህወት ናይ ሰብ ንብረት ዕንወት ኩሉ እዚ የጋጥም ብሰንኪ እንታይ ብሰንኪ ሸለልትነት እጂ ዝኾነ ኣውቲስታ ከዓኒ እዚ ሸለልትነት ዝኣወጊዱ ኣበይ ጎይ ኣበይ ቀስብል ቦታ ምስ ቅርፂ ቦታን ስፍሓት ናይ ፅርግያን ኣዛሚዙ ከይድ እምበር እዚ ፅርግያ እዚ ሕጂ ሰፊሕ ነይሩ ሰፊሕ ኣብ ከምኡ ጋጥመካ ዝኽእል ይኮነን ግን ብሰንኪ ተናህሪ እዚ ኣጋጢሙ
0: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፆ ዝፀንሐ ፍጥነትና ሓሊና እንተደኣ ዘይንጓዓዝ ኮይና እቲ ከጋጥም ዝኽእል ሳዕብን እዚ እንዕዘቦ ዘለና እዩ እዚ ሳዕብን እዚ ብሰንኪ ሸለልትነትን ክቱር ናህርን ዝስዕብ ዘሎ ስለ ዝኾነ ምናልባት ካብ ዝሓለፈ ቅሩብ እዋን እውን ኣብ ዞባ ጋሽ ባርካ ዘጋጠመ ሓደጋ እውን ነይሩ ብሰንኪ ክቱር ናህሪ ልዕሊ 11 እዱግ ብሓንሳእ ክቐትል ዝኽኣለ መራሓ ተሽከርካሪት እውን ነይሩ ስለዚ ኩሉ ግዜ እንተደኣ ፍጥነትካ ሓሊኻ ዘይትኸይድ ኮንካ ክስዕብ ዝኽእል ሳዕብን ብጣዕሚ ብዙሕ እዩ ብዙሕ ነገር እውን ከተድሕን ከምዘይትኽእል ካብቲ ሓደጋታት ክንምሃሮ እንኽእል ኣብነት እዩ ኣብኡ ዝርከብ መርማሪ ሓደጋ ፖሊስ ትራፊክ ዞባ ጋሽ ባርካ ተወሳኺ ሓበሬታ ኣለዎ ተኸታቲልናየ ንመለስ
2: በዕለት 2 ወርሒ 4 26 ሰዓት 5 ወጋሕታ እዩ ካብ ሃይኮታ ናብ ባረንቱ ኣብ ዝጓዓዘሉ ዝነበረ ነዞም ኣብ ቅድሚ እዩ ዝነበሩ 11 ኣድጊ ገጪኡ ናይ ሞት ጉዳት ኣብ ልዕሊ መኪና እውን ናይ 1600 ናቕፋ ዝግመት ዕንወት በቲ ዝነበሩ ሓደገኛ ኣመራርሓ ከዓ ነዞም 11 ኣድጊ እዚኦም ገጪኡ ናይ ሞት ጉዳት ከብፅሓ ኣሎ ክኢሉ ማለት እዩ
3: ፍላይ ዘን 11 ኣድጊ ካብ ባሮንት ከባቢ ሃይኮታ ተበጊሰ ንባሮንቶ ዕዳጋ ክሸጣ እዮም ዝወርዳ ነረ ካብቲ ዘይጥንቁቁን ወጃሃላይ ዝኾነን ኣመራርሑ ተበጊሱ ከዓ ካብ የማን ንፀጋም ኣትዩ 5 ካሃርም ከሎ እንደነታን 5 ሓሪሙ ከዓ ናብቲ ዝነበሩ ንየማን ክምለስ ክበል ከዓ 5 ይሃርም እቲ ሓንቲ ዝተርፈት ከዓ ካብ የማናዊ ወገን እንደገና ንማእኸል ካ ትክብል ከዓ ንዓ ከዓ ሓሪማ ሕጂ ብንምሩ 11 ኮነ ይእዱግ መይተ ኣብቲ ንብረት ዝወረዱ ዕንወት ትፈላይ ኣብቲ ማኪና 1600 ከምቲ ዝገለፆ ኮይኑ ኣሎ ብሓፈሻ ጠንቂ ናይዚ እንታይ እዩ እንሄልካ ኣዋጅ 154-26 ፅርግያ ትራፊክ ዘይምኽባር እዩ ክብሉ ተጠቃሚ ፅርግያ ከዓኒ በዚ ኣዋጅ እዙ ተመሪሑ እንተዝኸይድ ነይሩ ዝኾነ ሓደጋ ከጋጥም ኣይምኽኣለ ስለዚ እዞም ሕገታት እዚኣቶም ዘይምኽባሮም ጥሕሰት ሕጊ ይኽሰት እሞ ጥሕሰት ሕጊ እንተልዩ ከዓ ሓደጋ ከጋጥም ከዓ ብሄርያዊ እዩ ስለዚ ዘርና እንታይ እዩ እዚ እንተልካ ተዛሪፋ ሸለልትነት ዘይቁን ኣመራርሓ ሓላፍነታዊ ዝኾነ ኣመራርሓ ዘይምሕሳብ ሓደ መራሕ ማኪና ኣብታ ማኪና ተሳፊሩ እሽተርሶ ወይ ከዓ መሪሕ ክሕዝ ከሎ እንታይ ሓላፍነት ኣለኒ ኢሉ ክሓስብ ኣሎ መጀመርያ ሂወት ኣብታ ማኪና ተሳፊሮም ዘለዉ ሰባትን ንባዕላ ኣብታ ማኪና እታ መኪና ተስ

0: ሒማቶ ዘላ ንብረትን ኩሉ ኣግመት እትዩ ኩሉ ግዜ ኣብ ሓንጎሉ እዚ እንዳዘክረ ክኸይድ ኣሎ እዚ ስለዘይ ዝክሪ ከዓ ወጃሃላይ ዝኾነ ኣተሓዘ ኸይድ ሞ ከም ሳዕቤና ከዓ ዝፀንሐ ብዙሕ ሓደጋታት የካጥ ስለዚ እዚ መምርሒታት እዚ ተኸትሎም ድሕሪ ከይዶም ብምንም ተኣምር ሓደጋ ኣይጋጥመን እዩ ሓደጋ እንተጋጢሙ ከዓኒ እቲ ሓደጋ ስለትቋፃፀሮ ንእሽተ ሓደጋ ወይ ከዓኒ ድሓን ዝኾነ ወይከዓ ቀልዲ ዝኾነ ኣካል ምግዳልን ዕርወትን እዩ ዘምፅአልካ እዚ ገደፍካ ናሒዝካ እንትኸድካ ግን ልዕሊ ቁፅፅርካ ስለ ዝኾነ ነቲ ሓደጋ እውን ንስኻ ክትቋፃፀሩ ኣይትኽእላ ንኻ እሞ ኣብዚ ተዘለ ሞትን ስንክልናን ኣደዳ ዕንወትን ክቡ ማለት እዩ ሓደገኛ ኣመራርሓ ንወግድ ቀዳምነት ምሃብ ሕቐትካ ዘይምሕላው ተፀጊዕካ ምሕላፍ መገድኻ ዘይመሓዝ ወዘተ እቶም ጠንቂ ዝኾኑ እዚኣቶም እዚኣቶም እዚኦም ተጠንቂና ኣክመና እንትኸይደ ከዓኒ ሓደጋ ዝበሃል የለን ኩሉ ተጠቃሚ ፅርግያ ብፍላይ ከዓ መራሒ ተሽከርከርቲ ሓላፍነት ናይ ኩሉ ተሸኪሞም ስለ ዘለዉ ንዝመፅእ ሓደጋ እውን ተሰከምቲ በዕሎም ስለ ዝኾነ ሓደጋካ ከዓ ብሰንኪ ንስኻ ተምጦ ተምፀኦ ሳዕብን ናይ ቋሕሰም ስለ ዝኾነ ከዓኒ ኣብዛ ናይ ቋሕሰም ግዜ ከዓ ብዙሓት ሰባት ይዘኽትም ብዙሓት ሰባት ዝኽትምና ይኾኑ ብዙሓት ንብረታት ይዓንዉ ስለዚ ስለምንታይ እዩ እዚ ኮይኑ እንተልና ኣብታ ቴርሶ ክንሳፈር ወይ ከዓ ክንዲብ ከለና ሓላፍነት ናይቲ ሒዝና ዘለና ጉዳይ ምዝንጋዕ ስለ ዝኾነ ጉዳይና ካይዘንጋዕና ናይዞም ኩሎም ኣብታ መኪና ዘለዉ ተሳፈርትን ንብረትን ባዕላታ መኪናን ኣብ ዘሎ ህወትን ኣግመት እቲኻ ክትከይዱ ኣለኩም እብል እንታይ ብል ትራፊክ ሲ ቀልጢፍክ ከተኣቱ ሲ ቀስርካ ክድ ኩሉ መርሒ ማኪና ከዓ ነዛ ሓበሬታ እዚኣ ክስዕባ ኣለዎ እብል ምክንያቱ ስለምንታይ እየ ቀስ ኢለ ንድሕሪ ከይደ ሲ ቀልጢፈ ዛቀቱ ክብል ክእል ኸውን እዩ ብዓብኡ ግን ሓደጋ ኣጋጥመካሞ ናይ ሞትን ናይ ከቢድ መቕሰርትን ናይ ካልን ስለ ዘጋጥም ኩሉ ተጠቃሚ ፅርግያ ከዓ መዛዝና ዝኽን ተኸደ ካብ ዝኾነ ሓደጋ ናፃ ምዃኑ ከዝሃ ክርፈቱ
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦን ክንሰምዖን ዝፀናሕና ክቱር ናህሪ እንተደ ኣሊካ ኮይኑ ሰብ ከተድሕናይ ትኽእልን እንስሳታት ከተድሕናይ ትኽእልን ኣብ ከቢድ ሳዕብን እውን ከም እትወድቕ እዚ ረኪብንያ ዘለና ስታስቲካዊ ፀብፃብ እዚ ክንዕዘቦ ዝፀናሕና ሓደጋ ገለ መረዳእታ ክህበና ዝኽእል ኣብነት እዩ ምናልባት ምስኡ ተኣሳሲሩ ብዕለት 6 ወርሒ 8 2026 ቅድሚ ወርሒ ኣቢሉ እውን ኣብ ከባቢ ዒላ ብርዕሪ ዘጋጠመ ተመሳሳሊ ሓደጋ እውን ነይሩ እቲ ሓደጋ ምስ ንዕዘቦ መራሒ ተሽከርካሪት ካብ ተሰነይ ተበጊሱ ንኣስመራ ኣብ ዝጓዓዘሉ ዝነበረ እዋን ኣብ ከባቢ ሓሊመንተል ምስ በፅሐ ብዘጋጠሙ ሓደጋ ልዕሊ 17 ከብቲ ብሓንሳእ ክቐትል ዝኽኣለ እዩ ጠንቂ ናይቲ ሓደጋ ድማ የማናይ መስመሩ ሒዙ ክሓልፍ ብዘይምኽኣሉ 17 ከብቲ ብሓንሳእ ኣብ ፅርግያ ረጊፁ ናብ ሓደጋ ኣቃሊዑ ነይሩ ስለዚ ኩሉ ግዜ የማናይ መስመርካ ሒዝካ እንተ ዘይትጓዓዝ ኮንካ ድሕነ ተሽከርካሪትካ ሓሊኻ ዘይትጓዓዝ እንተ ኮንካ እቲ ከጋጥም ዝኽእል ዕንወት እዚ እንዕዘቦ ዘለና እዩ ሰብ ነይሩ እንተዝኸውን ከ እዚ ምናልባት ኣብ እንስሳት ጥራይ ንብሎ ኣለና ክንደኦም ዝኣኽሉ ሰባት ኣብ ፅርግያ ነይሮም እንተዝኾነ እውን ክሳዕ ክንደይ ከቢድ ሃስያ ዘውርድ ሓደጋ ክስዕብ ምኽኣለ እዚ ረኺብናዮ ዘለና ሓደጋታት ክረዳኣናን ክምህረናን ዝኽእል ኣብነት እዩ

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር መደብና ንጅምር ኣለና በቲ ልሙድ ቁፅርታት ቴሌፎን 12 24 54 ከምኡውን 12 14 74 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለና። ሄሎ መርሓባ። ሄሎ መልሲ መስመር። ሄሎ መልሲ መስመር። ሄሎ ሰላም ምን ክብል?
1: አሬ
0: ምን ክብል?
1: ጸጋ ይበለ።
0: ጸጋ ነው ቴሌቪዥን ከፊት ከለኸ ዲኸ ጸጋ መቐለ ሕገብር ኣለዎ ንሳማ እንታ ቴሌቪዥን ኣትሕታ ብልያ ድምፂ ሞ ብቴሌፎን ክንሳማዕ ንኽእል ዋ ኣራይ ካበልክኒ ፀጋ ደው ኢልክና ሓቀይ ስምኪ ካበይ ይኽ ፀጋ ኣብ ዓደ ዓደ ፀጋ እታ ቴሌቭዥን ኣትሕታ ኣብልያ ኸ ንሰማዕ ምታን ኣራይ ኣብ ቀዳማይ ደረጃ ሕቶ ቁፅሪ ክንደይ ክትመርፂ?
1: ቁፅሪ ሓደ።
0: ሕቶ ቁፅሪ ሓደ ኣብ ቀዳማይ ደረጃ ሓራይ ምስ ተባዓልቲ ሓተኪ እያ ታሕቶ ፀጋ እታ ሕቶ ቅሩብ ምስ ተባዓል ክትሓተኪ
1: እያ
0: ቁፅሪ ሓደ ሰሚዐ ከለኹ ታሕቶ ክንሪኣ ኢና ፀጋ ሰምዐን ለኸ ዲኸ ፅቡቅ ፀጋ ሕጂ ፅቡቅ ዶ ትሰምዐን ኣለኽ እዩ ድምፀይ ትሒት ከሎ ናራይ ክውስኽልክ እዮም ስትድዮ ድሓን ናብቲ ሓቶ ንኺድ ስሙ ብዝጠቐስካ ወይ ቃል ብምውፃእ ዝስወር ኩነት እንታይ እዩ? እንታይ ኢልክኒ? ወይ ቃል ብምውፃእካ ዝስወር ኩነት እንታይ እዩ?
1: ቁርብ ምህራይ

ክልተ ኣብ ትሕቲ ቤት ትምህርቲ ሰውራ ዝተመስረታን ክሳብ ሕጂ ኣብ ሳሕልን ኣስመራን ዝቕፅላ ዘለዋ ትካላት ትምህርቲ እያ ትብል ዘላ

0: ግዜ ክንበኪ ግዜ ብዙሕ ወሲድ ከለኺ ኣርሴማ ዕስራ ካሊት ክበኪ ቤት ትምህርቲ ካድር ኣብ ሳሕል ኣይኮነን ቤት ትምህርቲ ካድር ዳ ቤት ትምህርቲ ስነ ኪነዲ ዘይኮነ ሰላሳ ካሊት ክበኪ ድሓ
1: ኣብናቕፋ ዘሎ
0: ሞ ብናቕፋ ዘሎ መንዲ ሽሙ ግዜ ትኸደክልና ዕስራ ካሊት በፂሐን 18

0: دندن
1: ናይ ኮኑ ታመልሲ ወፅ ኣላ ቤት ትምህርቲ ስነ ኪነት ዊና ኣብ ናቕፋ ኣላ እዚኣት ሓንቲያ ቁፅሪ ሓደ ካልአይቲ ድማ ቤት ትምህርቲ ሙዚቃ ኣስመራ እዚአን ኣብ ትሕቲ ቤት ትምህርቲ ሰውራ ዝተመሰረታ ክሳብ ሕጂ ከዓኒ ኣብ ሳሓልን ኣስመራን ዝቕፅላ ዘለዋ የን ነመስግነኪ ኣርሴማ ኣይመለስክን ካብ ኣኽርያ ነመስግነኪ ይቐኒየላ ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና ሎ መርሓባ መደብ መልሲ ኣብ መስመር ሎ
2: ሎ
1: ሰላም መን ክብል
2: ሎ
1: ሰማዓካ ኣለኹ መን ክብል
2: ኣቤል በዓል
1: ካበይ ኸ ኣቤል
2: ሎ
1: ኣቤል ካበይ ትድውል ኣለኻ
2: ካብ ድባርዋ
1: እንታይ ድምፀ ድ ትሕተካ ዘሎ ይትሰምዓኒና ኣለ ኣነ ፅቡቅ ሰምዓካ ኣለዉ ናተይ ከመይ ትሰምዓኒ ኣለ ሳ እዩ ትሕቶ እምበር
2: ኣነእውን ሰምዓካ ኣለኹ ድምፂ
1: ራይ ክውስኽልከ ዮም ስቱድዮ ድምፂ ቅሩብ ትሒትዎ ኣሎ ሓራይ ቁፅሪ ክንደይ ካ ትመርፅ
2: ቁፅሪ ትሽዓተ
1: ናብ ቀዳማይ ደረጃ ሕቶ ቁፅሪ ትሽዓተ ናራይ ክንከይድና ናብቲ ሕቶ ካብዚ ዝስዕቡ ኣስማት ቦታታት ሃገርና ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ እዩ ካብዞም ዝስዕቡ ኣስማት ቦታታት ሃገርና ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ እዩ ሀ ኣፊምቦል መጎራይብ መጎሎ ለ ሽዕብ ዓድሹማ እምባትካላ ሐ ጀንገሬን መለብሶ በጉ መ ዓዲ ቁንፂ ገረሚ በለዛ
2: ለ ሽዕብ ዓዲ ሽማ እምባ ትፈላ
1: ቁኑዕ መልሲ ናራይ እምባትካላ ኣይኮነትኒ መትከላ ቤት ደኢላ ሓቂ ወይስ እምባትካላ የለካ ሸባትሽማ እምባትካላ እምባትካላ ነራ ተረዲአካ ኣብ መልሲ መትከላ ቤት ኣላ ድሓን እምባትካላ ሓንቲ እዩ እታ እምባትካላስ መትከላ ቤት ተቐይራ ኣላ ቁኑዕ መልሲ ሓራይ ኣብ ካልኣይ ደረጃ ትቕፅል ትኾንካ
2: ቅፅሪ
1: ንፅሮ ክንደይ
2: ቅፅሪ ክልተ
1: ሕቶ ቅፅሪ ክልተ ኣብ ካልኣይ ደረጃ ሓራይ ክንኣቱ ኢና ናፍታ ሕቶ ብሃገረ ኣባጊዕ ማለት ዘ ሺፕ ካንትሪ ብዝብል መፀውዒ እትፍለጥ ሃገር መን እያ ሀ ኡጋንዳ ለ ኒው ዚላንድ ሐ ህዝባዊት ሪፐብሊክ ቻይና መ ኣውስትራልያ

0: ሰንድሪቅስ ከተማ
1: ሀ ዓሙር ለ ክላል ሐ ዓርቀይ መ ኩሎም መልሲ እዮም። ሕጂ ትፈልጥዮም ኣለኩ ማለት እዩ። ዓሙር ንምንታይ እዩ? ክላል ንምንታይ እዩ? ዓርቀይ ንምንታይ ይበሃል? ተፈሊጥኪ ወይ ከዓ ንኩሎም መልሲ እዮም እንተኮይኖም ሓዲኡ ተኣትዉ ማለት እዩ። ሓንቲ ኸ ጉድለልኪ ዝሕግዘክ ትኸውን እያ። ሓራይ መ ኣጉዲለልክ ኣለኹ። ምክንያቱ እዚ ትሕግዘክ ትኸውን እያ ኢለ እያ ዓሲብ እያ። ኣብ ከባቢ ኸ ኣለዉ እንዲኦም ትግረ ዝፈልጡ ሰባት ኣለዋ? ኦኬ ሐ ካበይ ዳ ምፅኹም ማዳ እንታይ ኢልክኒ? ዓቲትኩም ቁኑዕ መልሲ። ኣራይ ቁኑዕ መልሲ ዓርቀይ። ኣራይ ተን ካልኦት ምነገርኩን እየ ግን ከዓ ከም ሕቶ እውን ከይህልዋ መታን በዓል ክላልን ዓሙርን። ስለዚ ቁኑዕ መልሲ ረኪብ ክላ ራህዋ ካብ ምህራም ጭራ ትቅፅለ ዲ ክራህዋ ሓራይ ቁፅሪ ክንደይ ሕቶ ቁፅሪ 6 ሓራይ እንከይድና ናፍታ ሕቶ እታ ፈለማ ቤት ትምህርቲ ሰውራ ዝተመስረተላ ቦታ ሀ ፋሕ ለ ብሌቃት ሐ በዓት ቢጫይ። እዚኣ ቀኒያ እዚኣ እውን ብብዝሒ ተዘሪቡላ ቤት ትምህርቲ ሰውራ ዝተመስረተትሉ ቦታ ተባሂሉ ዝተፈላለየ ቃለ መጠይቃት ይጥቀስ ነይሩ። ተኸታቲል ኬት ትኾንኩ ማለት እቲ መደባት ናይ 50 ዓመት ዝኽርም ምስራት ቤት ትምህርቲ ሰውራ ሀ ፋሕ ለ ብሌቃት ሐ በዓት ቤጫይ ካልእ እውን ሽም ማለሲ ብሎሙድ ነይሩዋ መፀውዒ ልክዕ ሽማ ትጥቀስ ስለተደለየት ይምበር ሕጂ ኣብቲ ዝገብርዎ ነበሩ ቃለ መጠየቅ ኣብ ከምዚ ዳሕራይ እንታ ሽም ከዓ ተቕስዋ ነይሮም። እ ኣብ መስከረም 1976 እዩ ነይሩ እቲ ታሪክ እቲ ቤት ትምህርቲ ሰውራ ዝተመሰረተትሉ ዓመተ ምህረትን ወርሕን ማለት እዩ። ስለዚ እታ ቦታ እያ ጠፊኣ ትክደላ ኣብ መንጎ ፋሕን ብሌቃትን ኣብ በዓት ቢጫይን ክትፍትሽ እያ። ኣብ መንጎ እንታይ ነቶም ምርጫ ሲ ፋሕ ብሌቃት በዓት ቤጫይ እንደን ዘለዋ ኣብ እኒ ትፍትሽ እያ። ግዜ ደሞ ክበኪ ግዜ ወሲድ ከላ ራህዋ ብሕጊዝ ሰብ የለን ዲ ኮይኑ ኣለኹ ዶ ራህዋ እሞ ፈትን እባ ገለበሊ ኣይኮነትን። መስከረም 1976 ኣብ በዓት ቢጫይ ወይ ከዓ ኣብ ዜሮ እያ ተመስሪታ ቤት ትምህርቲ ሰውራ። ላኪን ፋሕ ክኢል ክናሓቀይ ተቐንዕቲ መልሲ ሐ እያ በዓት ቢጫይ ወይ ከዓ ዜሮ ብዜሮ ከዓ ትፍለጥ ዝያዳ ማለት እዩ። ነመስግነኪ ራህዋ ኣይመለስክን ኣለኸ ካብ ፀወታ ወፂኸ ክመስለ ትዛረብ ሰማዕ ከለኹ ወይስካ ደዋሊ ዘሎ ሓራይ ሞ ካልእ ደዋሊ ክንሰግር ኢና። ሃሎ መርሓባ መደብ መልሲ ኣብ መስመር ኣቤት መን ክብል?
2: ምናሴ ተስፋ።
1: ካበይ ትድውል ኣለካ ምናሴ?
2: ከመንደፈራ።
1: ሓራይ ካብ መንደፈራ ሓራይ ፅቡቅ ኣቶ ክትመር ዝተፈለኻ ክልተ ሰለስተ ሓሙሽተ ሽዱሽተን ዓሰርተን
2: ኣለዋ
1: ቁፅሪ ክልተ ኣራይ እንከይድና ናብታሕቶ ምርጫ እያ
2: ኣራይ
1: ካብዞም ስዕቡ ተወዳዳራይ ጉያ ማለት ኣትለት ዘይኮነ ፈሊኻ ኣውፅእ ሀ ዓብለሎም ከሰተ ለ ዳብራ ናስር ሐ ናሆም ታደሰ መ ኣሮን ክፍለ
2: ታሪክ
1: ማሸና ቁፅ ክልተ መሪፅካ እያ ሞ ታሪክ ኣብዮም ፀኒሐም እዮም ቅድሚኻ እንታይ ክደግመልካ ተን ምርጫ ሓራይ ሀ ዓብለሎም ከሰተ ለ ዳብራ ናስር ሐ ናሆም ታደሰ መ ኣሮን ክፍለ
2: ሓንተ ደ ዓዲስ
1: ምርጫ ትኮይና ዳ ሓንቲ ኣዎ
2: ክደ ግዜ ከዓ ናይ ስፖርት እዳበፅሓኒ ኮይኑ
1: ሞዞፅሓኒ ሞ ዓብለሎም ከሰተ ትፈልጦ ዶ
2: ዓብለሎም ከሰተ ኣይፈልጦኒ
1: ዳብራ ኸ ዳብራ ናስር
2: ሓንቲ ጉድለለ እዩ ሞ ክፍትን ድዓ
1: ሓንቲ ኮ ጉድለልካ ክትፍትን
2: እወ ካብቶም ዘሎ ሲ ሓንቲ መጉድለለ
1: ኣራይ መ ኣጉዲለልካ ኣለኹ
2: መ ዳ ድሓን ፈልጠየ
1: ኣሮን ክፍለ ትፈልጦ ኢኻ
2: ኣራይ
1: ሞሳ ኣጉዲለልካ ሕጂ ናብቶም ካልኦት ኪድ ኣጉዲለለ ኢልካ ንስ ኣጉዲለልካ ኣጋጣሚ ዝትፈልጦ ከ ወፅ
2: ኣብተን ሀን መን ገና ከተጉለለ
1: እወ
2: ሞ ታዳ ዳብራ ገለት ዘላ መን
1: እያ ዳብራ ናስር ለ ንዓይልካያ ዶ ዳብራ ናስር ኣትሌት እንደ ጉያይት እያ ተቐንዑ ትመልሲ ሐ እያ ሐ ናሆም ታደሰ ተፃዋታይ ኩዕሶ እግሪ ክኸውን እከሎ ዓብለሎም ዳብራ ኣሮሎም እዚኦም ጎያይት እዮም ኣትሌታት እዮም ማለት
2: ዕድል የብልና ስፖርት እናበፅሓና
1: ዕድልካ እዩ ሞ በቃ እንታይ ንገብሮ ዕድል ዕድል እዩ ኣራይ ሞ ምናሰ ነመስግነካ ምናሰ ከ መንደ
0: ሄሎ
1: ሰላም
0: ሰላም መልሲ መስመር
1: እወ መልሲ መስመር
0: ሰናይ መሓሪፍካ ፃርያ ዝ
1: ሰናይ
0: ኣ
1: ካበይ
0: ካብ ፃዕዳ ክርስትያን
1: ፃዕዳ ክርስትያን ኣራይ ኣራይ ሞ ሰናይ ክንከይድና ናብቲ ሕቶ ቁፅሪ ክንዲ ካ ትመርፅ ሰለስተ ላ ሓሙሽተን ሽዱሽተን ዓሰርተ
0: ኣብ ስክሪን ተኸተለኒ
1: ኣራይ ኣብ ስክሪን ይረአዩ ኣለኩ
0: ቁፅሪ ሽዱሽተ
1: ቁፅሪ ሽዱሽተ ንኸይድ ነፍታሕቶ ምርጫ የብላን መልሳኻ ማለት እዩ ዝበዝሐ ቁፅሪ ሃገራት ዘለዋ ክፍሊ ዓለም ማለት ኣህጉር መን እያ
0: ዝበዝሐ
1: ቁፅሪ ሃገራት ዘለዋ ክፍሊ ዓለም ወይ ኣህጉር መን እያ
0: ኣፍሪካ
1: ክንደየን
0: 54,204 ካብዎ ሱዳንቲ ኖኢላ ንበዓል ከዘግደ ገ ሓደሽ መፅን ኣብ 57 ገለ
1: ሓ4 ምኾን ሓስባ ዲና ክንገድፋ በዕልካ ወሳሲኽካሉ ኣለካ ናብ 57 ደይብከየ ዳ ሕጂ ቁረፅ ባ
0: ታሕቶ ኣህጉር
1: እያ ዝበዝሐ ቁፅሪ ሃገራት ዘለዋ ክፍሊ ዓለም መን ኣህጉር መን እንያ ትብል ታሕቶ ኮሳ ኣፍሪካ እያ ስለዚ ኣፍሪካ ምባል ጥራይ ሕሸካ ድዓን ታሕቶም ከምኡ እያ ትብል ዘላ ስለዚ 54 ሃገራት እንቲ ክሳብ ሕጂ

0: ረኪብና ዘለና ሓበሬታ ኤስያ 50 ኤሮፓ 51 ሰሜን ኣሜሪካ 23 ናብርካ ትኸይድ ማለት እዩ ከመይ ኢኻ ትቕፅል ዲኻ ወይስ 110 ክኣህለካይ ፅቡቅ ቁፅሪ እንዲኻ ትመርፅ ሽዱሽተ ቁፅሪ 6 ሓራይ ኣብ ስክሪን ክትሪኣ ኣነዋና ይርዮ ነ ዘለኹ ኣብ ስክሪን ክንሪኦ ማ ሓራይ 6 ተሓቲታ እያ ሓራይ መርጫ እያ ትዓድል ሓንቲ እያ ኣብዚኣ ንኸድ ነፍታሕቶ ኣብ 1978 ብህዝባዊ ግንባር ተጋድሎ ሓርነት ብሓባር ዝተጠቕዐት ክደግመልከያ ትሕቶ ቅርብ ሓወይሲ ኣለኹ ኣብ 1978 ብህዝባዊ ግንባርን ተጋድሎ ሓርነትን ብሓባር ዝተጠቕዐት ከተማ መን እያ ሀ ተሰነይ ለ ባርንቱ ሐ ኣቑርደት ሓራይ ሕተት ኣጋጣሚ እዚኣ ቅድሚኻ ዕድል እንዲና ሲእና ናይ ስፖርት እንዳበፅሓና ክብል ፀኒዑ መናሰ ካብ እናትካ ከዓ ኣንፃር ኮይኑ ማለት እዩ
1: ዓበይት ለወድዓ
0: ሓራይ ኣይትደንግ ጥራይ ግዜ ዳርጋ ናይ መወዳእታ ደዋሊኻ ግዜ ኣኺል ኣላ ኣብ 1978 ብህዝባዊ ግንባርን ተጋድሎ ሓርነትን ብሓባር ዝተጠቕዐት ከተማ እያ ሀ ተሰነይ ለ ባርንቱ ሐ ኣቑርደት
1: ንእሽተይ ኢለ ክትሕግዘና ትኽእል
0: ካብ ናሓብተኝ ዕድልካ ና ወደይ ኮለን ናብ ጋሽባርካ እንደን ዘለዋ ንስኻ
1: ሕራይ ለ ባርንቱ
0: ቁኑዕ መልሲ ባርንቱ ለባርንቱ ቁኑዕ መልሲ ሓራይ ሰናይ ትቕፅል ዲኻ ሰለስተን ሰላሳን ምግልጋል ዕሸካ ዶ ሓሊኻልና ፅቡቅ እቲኣ ግን ሓሙሽተ እዩ ዘለዋ ጀዋ ዳዓን ንዓኻ 330 ትረክብ ፅቡቅ ተሓላሊና ጎሪሕካ ንሕና ውን ጎሪሕና ነርና ግን ዝጎራሕካ ውንካ ትስኻ ፅቡቅ ግዜ ስኣኺል እያ ሓራይ ሰናይ ሪይ ነመስግነካ ኣብ ፃዕዳ ክርስትያን 330 ሓራይ ሞ ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናዮ ትሕዝቶ መደብ መልሲ ኣብ መስመራ ብዛዚምና ኣለና ዝመፅ ዘሎ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ድሓንቀኒ እዩ

0: Sach a ta khilu fano iritivi abem kital trkaw zhor kunt azebt na khamiam sikhom ne lomi robo 35 karam stadal wa hagrawn zena tat hizelkum qribe zelokho filmon zomie nimkitalkum bkhurna adamko bqindr sta zena fillam laalwayl ukh ertra ab kairoms ministrat gudayat wtsan mgwaaziyan gitsa tarakhibu zettiyo ሓዳርን ዞባ ፎሮ ኣብ ኣይሮማለ ዝካየድ ዘሎ ሕርሻዊ ልምዓት ንምድንፋዕ ምስ ሓረስቶትን ሞያውያንን ዘት እዩ ኣብ ዞባ ጋሽባር ከዓ ሓንጎላዊ መልመስትን ዘለዎም ቆልዑ ዓይነታዊ ሓገዝ ተገይሩ መንግስቲ ዒራቅ ኣብ ሃገሩ ዓስኪሩ ዝፀንሐ ሰራዊት ኣሜሪካ ጠቕሊሉ ከም ዝወፀ ሓቢሩ ቻይና ካብ ብራዚል ኣብ እትገብሮ እታዊ ስጋ 55 ሚታዊ ተወሳኺ ቀረፅ ከም ዝወሰነት ኣፍሊጣ ኤውሮጳዊ ሕብረት ኣብ ቀዳማይ መንፈቕ 226 ከሰል ንምሽማት ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጹ ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ሂወትን ሚኒስተር ንግድን ኢንዳስትሪን ኣቶ ነስረዲን መሓመድ ሳልሕን ዝቆመ ላዕለዋይ ልኡኽ ኤርትራ ሎሚ ኣብ ሰዓታት ድሕሪ ቀትሪ ኣብ ካይሮ ምስ ሚኒስተር ጉዳያት ወፃን ኣህጉራዊ ምትሕጋዝን ግብፂ ዶክተር በድር ዓብደልዓጥን ሚኒስተር መጓዓዝያ ሌተናል ጀነራል ካምል ኣልወዚርን ብተናፀል ተራኺቡ ዘት እዩ ኣብቲ ምስ ሚኒስተር ጉዳያት ወፃን ኣህጉራዊ ምትሕጋዝን ዶክተር በድር ዓብደልዓጥ ዝተገብረ ርክብ ትግባር ኣቐዲሙ ዝተገብረ ስምምዓት ብምግምጋም ኣብ ዘቕፅል ስጉምታት ከምኡውን ኣብ ክልተኣውን ዞባውን ጉዳያት ተዘሪቡ ምስ ሚኒስተር መጓዓዝያ ሌተናል ጀነራል ካምል ኣልወዚር ዝተገብረ ርክብ ድማ ኣብ ፅላታት ወፍርን ንግድን ብቐንዱ ድማ ኣብ ዓይነታት ምግቢ ጥረ ነገራትን መሳርሒታትን ህንፃ መድሃኒት ሕርሻ ሃብቲ ዓሳን መጓዓዝያ ባሕርን ዘተኮረ እዩ ነይሩ ኣብቲ ርክባት ብወገን ኤርትራ ዋና ካየድ ስራሕ ባንኪ ኣባይትን ንግድን ኣቶ ብርሃነ ገብሪ ሂወትን ፈፃሚ ጉዳያት ኤምባሲ ኤርትራ ብግብፂ ኣቶ ኣማን ዓብደልዋስዕን ተረኺቦም ነይሮም ኣብ ማሕዳር ንዞባ ፎሮ ኣብ ኣይሮማለን ዝስራሕ ዘሎ ትሕቲ ቅርፂ ሕርሻዊ ልምዓት ብምብፃሕ ምስ ሓረስቶትን ሞያውያንን ዘት እዩ ወኪል ኤርና ጀማል ምዕታልክን ዘዳለዎ ፀብጻብ ሚካኤል ሓድጎ ክቅርቦ እዩ
1: ኣመሓዳርኑ ዞባ ፎሮ ኣቶ ዑስማን ዓረፋ ብ 29 መስከረም ኣብ ምምሕዳር ከባቢ ኣይሮማለ ዝካየድ ዘሎ መርባት ሕርሻዊ ልምዓት ኣብ ዝተዓዘበሉ ብዛዕባ እቲ ስራሕን ገስጋሱ ምስ ሓርስቶትን ዝምልከቶም ኣካላትን ዘትዩ ኣብቲ ኣጋጣሚ ኣስታት 350 ሄክታር ከልምዕ ትፅቢት ዝግበረሉ መእለይ ውሕጅ ኣብ ዝበፅሓሉ ነቲ ስራሕ ብዝመርሑ ዘለዉ ክኢላታት መብርሂ ተዋሂብዎ ኣቶ ዑስማን እቲ ስራሕ ኣድማዒ ውፅኢት ንክርከቦ ሓርስቶት ካብ ግራውቶም ከይተፈለዩ ብትግሃት ክነጥፉ ብምዝኻር ኣብቲ ስራሕ ብጉልበት ንዝሳተፉ ዘለዉ ነበርቲ ብስም ምምሕዳር ንዞባ ኣመስጊኑ ነቲ ስራሕ ዝመርሕ ዘሎ ካብ ጨንፈር ሕርሻ ዞባ ሰሜናዊ ቀሒ ባሕሪ ኢንጂነር ከሰተ ገብረ ትንሳኤ ነይሪ ናብ ዝሃቦ ሓበሬታ እቲ መእለይ ውሕጅ ልዕሊ 190 ሜትሮ ንውሓት 2 ሜትሮ ጎንን ልዕሊ 3 ሜትሮ ቁመትን ከም ዘለዎ ብምጥቃስ ኣስታት 80 ሚታይት ከም ተዛዘመ ኣብሪሁ ኣመሓዳር ምምሕዳር ከባቢ ኣይሮማለ ኣቶ ሮመዳን ዓሊ ብጊድ እዩ ቅድሚ ሕጂ ብሓገዝ ማሽነሪ ኣብዑርን ጉልበት ሰብን ንጥፈታት ምእላይ ውሕጅ የካይዱ እኳ ተነበሩ ብሓመድ ጥራይ ዝስራሕ ስለ ዝነበረ ብቐጻሊ ይፈርስ ምንባሩ ብምግላጽ እዚ ሕጂ ብመንደቕ ዝስራሕ ዘሎ ግና ዘላቒ ፍታሕ ከምፅእ ተስፋ ከም ዘለዎ ማረድ እዩ እዚ ከምዚ ኢሉ ከሎ ኣብ ምምሕዳራት ከባቢ ዙላን ኣፍታ ንዝርከብ ልዕሊ 1,000 ሄክታር ዘስቲ ኣስታት 30 ሜትሮ መእለይ ውሕጅ ክዛዘም ከሎ ኣብ መምሕዳር ከባቢ ሮብሮብያ ኣስታት 600 ሄክታር ዘስቲ መእለይ ውሓይዝ ኣብ 3 ቦታታት ይስራሕ ከም ዘሎን ኣስታት 900 ከም ተዛዘመ ተፈሊጡሎ መምሕዳር ከባቢ ኣይሮማለ ካብ ሓውሲ ከተማ ፎሮ ንሸነኽ ምዕራብ ኣስታት 8 ኪሎ ሜትር ርሒቑ ዝርከብ ኮይኑ ብማሕረስን መጓስን ዝናበር ኣስታት 4,000 ህዝቢ ኣለዎ
0: ኣብ ዞባ ጋሽባርካ ሰረብራላዊ ማለት ሓንጎላዊ መልመስትን ዘለዎም ትሕቲ 15 ዓመት ዝዕድሚኦም ቆልዑ ኣብ ዕለታዊ ምንቅስቓሳቶም ዝሕግዞም ናይ ተደፋእ መንበር ሓገዝ ገይሩ እቲ ን25 ቆልዑ ኣብ ዞባቦም ኮሴ ሆስፒታል ባሮንቲ ዝተዓደለ ንዋት ኣብ ሽወደን ዝመደበሩ ማሕበር ኤሪ ቻይልድሁድ ዘበርክቶ ኮይኑ ኣብ ዕለታዊ ምንቅስቓስ ንኣለይትቶም ሕሙማት ዘጋጥም ጾር ንምቅላል ዝዓለመ ምዃኑ ኣብቲ ሆስፒታል ሓላፊ ኣካላዊ ምንቅስቓስ ኣቶ ኪዳነ ገብረ ሚካኤል ሓቢሮም። ሰረብራላዊ መልመስቲ ልዑል ንቕሓትን ጽዑቕ ክንክንን ዝሓተት ሕማም ከም ዝኾነን ስድራ ቤታት ንበይነን ነቲ ጾር ክስከምኦ ከቢድ ምዃኑን ዝጠቐሰ ኣቶ ኪዳነ ነቲ ሓገዝ ንዘበርከቶ ኣመስጊኖም። ኣብዚ ዓመት እዚ ናይ ማሕውር ስንክልና ዘለዎም ቆልዑ ከከም ደረጅኡ ሕክምናዊ ኣገልግሎት ክረኽቡ ከም ዝኽኣሉ ተመሳሳሊ ሕማም ዘለዎም ቆልዑ ንምልላይ ድማ ጽዑቕ ዳህሳስ ከም ዘድልዳ ኣገንዚቦም። ወለድን ኣለይቶምን ብወገኖም ብሚኒስትሪ ጥዕናን ቅዱሳት ኤርትራውያንን ዝተገብረሎም ሓገዝ ኣመስጊኖም። ምቁፅጻርን ምክልኻልን ሕማም ዕቡድ ከልብን ጽልው ኣብ ጥዕና ህዝብን ካብቲ ሚኒስትሪ ሕርሻ በርቲዑ ዝዓየሉ እዩ። ነዚ ክውን ንምግባር ብምኽንያት ዝኽሪ ዓለምለኻዊ መዓልቲ ምቁፅጻር ሕማም ዕቡድ ከልቢ ኣብ ኣስመራ ዓውደ ዘተወዲቡ ህዝባዊ ርክባት ናይቲ ሚኒስትሪ ንዝለኣኾ ጸብጻብ ፍርቱና ዓንዶም ከተቕርቡ እያ።
2: ሚኒስትሪ ሕርሻ ዓለምለኻዊ መዓልቲ ምቁፅጻር ሕማም ዕቡድ ከልቢ ምኽንያት ብምግባር ሕማም ዕቡድ ከልቢ ንምቁፅጻር ሓቢርና ንዕየ ብዝብል ቴማ ብ28 መስከረም ኣብ ኣስመራ ኣዳራሽ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ዓውደ ዘተወዲቡ ኣብቲ ላዕለዎት ሓለፍቲ ሚኒስትርታት ሕርሻን ጥዕናን ወከልቲ ውድብ መግብን ሕርሻን ሕቡራት ሃገራን ውድብ ጥዕና ዓለምን ከምኡ ውን ወከልቲ ዝምልክተን መሻርክቲ ኣካላትን ማሕበራትን ዝተሳተፉ ዓውደ ዘተ ግዜያዊ ዋና ዳይረክተር ክፍሊ ሕርሻዊ ኤክስቴንሽን ኣቶ ካሕሳይ ነጋሽ ኣብ ዝሃቦ ቓል ሕማም ዕቡድ ከልቢ ምልክታት ምስ ኣርኣየ ቀልጢፉ ዝቐትል ምዃኑ እንተኾነ ኣብ ግዜኡ ብዝውሃብ ክንክን ጥዕና ብቐጻሊ ብዝግበር ንጥፈታት ምክልኻል ብቐንዱ ድማ ብዝካየድ ወፍርታት ክታበት ክግታእ ከም ዝከኣል ገሊጹ። ንወኪል ውድብ መግብን ሕርሻን ኣብ ኤርትራ ሚስ ኣሬላ ግሊኒን ወኪሉ ቃል ዘስምዐ ሚኒስተር ለኒን ግራዲዝ ብወገኑ ሕማም ዕቡድ ከልቢ ካብቶም ብደረጃ ዓለም ዝለዓለ ናይ ሞት ሓደጋ ዘስዕቡ ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ምዃኑ ብምጥቃስ ንቕሓት ሕብረተሰብ ምዕባይ መሰረታዊ ከም ዝኾነ ኣስሚሩ ኣሎ። ወኪል ውድብ ጥዕና ዓለም ኣብ ኤርትራ ዶክተር ሜሪ ስቲፋኖስ ብወገና ሕማም ዕቡድ ከልቢ ንምጥፋእ ንጥዕና ሰብ፣ ጥዕና እንስሳን ጥዕና ኣከባብን ዘተኣሳስር ስርዓት ከም ዘድሊ ብምሕባር ብደረጃ ዓለም ዓመታዊ 59,000 ሰባት ብሰንኪ ሕማም ዕቡድ ከልቢ ከም ዝሞቱ ካብዚኦም ድማ እቶም ዝበዝሑ ህፃናት ምዃኖም ኣብሪሃም። ኣብቲ ኣጋጣሚ ዓለምለኻዊ ዘባውን ሃገራውን ኩነታት ሕማም ዕቡድ ከልቢ ኣቕሚ መርመራ ላቦራቶሪ ኣብ ምንጻር ሕማም ዕቡድ ከልቢ ምቁፅጻርን ምክልኻልን ሕማም ዕቡድ ከልብን ጽልውኡ ኣብ ጥዕና ህዝብን ከምኡውን ሕጋውን ቁፅፅራውን መሳርሒታት ኣብ ምቁፅጻር ሕማም ዕቡድ ከልቢ ዝብል ወረቓቕቲ ቐሪቦም። ተሳተፍቲ ብወገኖም ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ንምቁፅጻር ዝተዋሃደ ስርዓት ክሕይል ንኽኢላታት በብደረጅኡ ስልጠናታት ክወሃብ መደባት ምብራኽ ንኽሓት ዝያዳ ክድፋኣሉ ዋና ዘለዎምን ፋሉላትን ኣኽላባት ንምፍላይ ድማ ስርዓት ሓበሬታ ክዳሎ ዝብርዩታታት ኣቕሪቦም። ኣብ ሚኒስትር ሕርሻ ሓላፊ ጨንፈር ጥዕና እንስሳን ብቑልን ዶክተር ዮናስ ወልዶ ኣብ ዝሃቦ መዛዘም ቓል ክሳብ 2030 ሕማም ዕቡድ ከልቢ ናይ ምጥፋእ ሸቶ ስለ ዘሎ ምትሕብባር ዝምልከተን ኣካላት ንኽሰጥም ቴክኒካዊ ሽማግለ ክቐውም ፀዊዑ።
0: ቤት ፅሕፈት ትምህርቲ ንዞባ ዓረዛ ኣብ ዓመተ ትምህርቲ 2026-2027 ኣብ መስርሕ መምሃርን ምስትምሃርን ክሕግዙ ኣብ ዝኽእሉ ጉዳያት ዘተይርክብ ምስ ርእሰ መምሃራንን ሱፐርቫይዘራትን ኣካይዱ። ኣብቲ ዘተ ኣብ ሓፈሻዊ ንጥፈታት ትምህርትን ጉጅላዊ ስራሕ ተምሃሮን ሓድሽ ስርዓተ ትምህርትን መምርሒታቱን ከምኡውን ኣብ ተራ ወለዲ ተምሃሮን መምሃራንን ኣብ ምዕዋት ትምህርቲ ብሰፊሑ ተዘሪቡ። ኣብ ውፅኢት ሃገራዊ ምርመራታት ዘተባብዕ ዕብየት ይምዝገብ ከም ዘሎ ዝገለጸ ሓላፊ ትምህርቲ መምህር ተስፋ ሂወት ወልደ ገርግስ ርእሰ መምሃራንን ሱፐርቫይዘራትን ንመምርሒታት ትምህርቲ ተኸቲሎም ምስ ወለዲ ተምሃሮን ኮሚተ ቤት ትምህርትን ብውህደት ክሰርሑ ዘኻኺሩ። ኣብ ማሕዳር ንዞባ ዓረዛ ቶ ርእሶም ክፍለ ማርያም ብወገኑ ትምህርቲ ብደረጃን ዓይነትን ክብ ንምባል ኣብ ዝካየድ ዘሎ ፃዕሪ ትካላት ትምህርቲ ብሓፈሻ ርእሰ መምሃራን ድማ ብፍላይ ምስ ህዝብን ምምሕዳርን ተዋሂዶም ንጥፈታቶም ክዓሙ ትፅቢት ከም ዝግበር ኣገንዚቦም። ተሳተፍቲ ድማ ምስቲ ብቐጻሊ ዝዓቢ ዘሎ ብዙሕ ተምሃሮ ኣብ ኣብያተ ትምህርቲ ደርህላሰ ዓዲ ሕሳእን ገዛ ድንጉርን ዘሎ ፅበት መምሃሪ ክፍልታት ከምኡ ውን ዋሕዲ ሰደቓታት ፍታሕ ክናደየሉ ተላብዮም። ምዝ ብዝተኣሳሰር ኣብ ንዕዞባ ዓረዛ ምምሕዳር ከባቢ ዓደበዛ ትርከብ ናይ መባታ ቤት ትምህርቲ ናብ ማእከላይ ደረጃ ብምዕባያ ራሕቂ ፀንሖም ተምሃሮን ወለድን ዓድታት ዓደበዛ፣ ዓዲ ፃንፋ፣ ዙርቤን፣ ዓዲ ወራስን ዓዲ ጉዳድን ይቕሬታ እምባ ጉዳድን ፍታሕ ከም ዝረኸቡ ወኪል ኤሪና ሓቢሩ።

0: ኣብ ንዞባ ዓረዛ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዘምህራ 105 ትካላት ትምህርትን ኣሳት 33,000 ተምሃሮን ኣለዉ። 27 መስከረም ኣህጉራዊ መዓልቲ ቱሪዝም ሰብ ሰርሖ ብልሒ ንዳግመ ክለሳ ቱሪዝም ብዝብል ቴማ ብሃገር ደረጃ ከም ተዘከረ ዝፍለጥ እዩ። ነዚ ምርኩስ ብምግባር ኣቦ ወንበር ማሕበር ዋሃብቲ ኣገልግሎት ዞባዓን ሰባ ትካላት ንባህልን መንነትን ዘንፀባረቕ ኣልባሳት ክዘውትራ ፀዊዑ ወኪል ኤርና ኣብ ዞባዓን ሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ይስዕብ።
1: ኣህጉራዊ መዓልቲ ቱሪዝም ኣብ መላእ ሃገር ብዝተፈላለዩ መሰናዶታት ክፅምበል ቀኒ እዩ። መቐፀልታ ናይዚ ኣብ ከተማ ክረን ኩለን ወሃብቲ ኣገልግሎት ንብሄራትና ዘንፅብርቕ ኣለባብሳ ብምውዳይ ንዓማዊል እየን ግዳ ኣለዋ።
2: ኣብ ወንበር ማሕበር ወሃብቲ ኣገልግሎት ዞባዓን ሰባ ኣቶ ፍቅሪ የሱስ ብርሃነ ወሃብቲ ኣገልግሎት ትካላት ንባህልን መንነትን ዘፀባርቕ ኣልባሳት ክደፍኣሉ ፀዊዑ። ብምክንያት ቅነ ቱሪዝም ኣብ ዝሃበ ሓበሬታ ባህላዊ ኣለባብሳ ንብሄራትና ዘንፅባርቕ ኣለባብሳ ምቅዳም፣ ሃገራዊ መዝሙር ምዝውታር፣ ከምኡ ውን ንታሪክን መንነትን ዘንፅባርቕ ትሕሶታት ምቅራብ ኪንዮ ምዕቃብ ባህሊ መስሕብ ቱሪዝም ከም ዝኾነ ገሊፁ። ወሃብቲ ኣገልግሎት ትካላቶም ክወቅቡ ከምኡ ውን ሰራሕተኛታት ብባህላዊ ኣልባሳት ከም ዝምዕርጉ ምግባር እውን ኣካል ናይዚ ብምክንያት ኣህጉራዊ መዓልቲ ቱሪዝም ዝተወደበ ቅነ ከም ዝኾነ ብምሕባር ኩለን ትካላት ነቲ መደብ ብፅቡቅ መንፈስ ተቐቢለን ንዘርኣዮ ተገዳስነት ብምምጓ ኣብ ህዝቢ እውን ፍሉይ ተመስጦ ከም ዝፈጠረ ኣብርሂቡ። ንባህልናን መንነትና ዘንፀባርቕ ኣልባሳት ኣብ ፍሉይ ኣጋጣሚታት ጥራይ ዘይኮነ ንህዝቢ ኣገልግሎት ኣብ ዝውሃበሉ ቦታታት ብዝሓየለ ክትግበር ከምኡ ውን ኣሰኣልን ፅሑፋትን ኣብ ትካላት ክስቀሉ ገለ ካብቶም ኣብ መፃእ ተታሒዞም ዘለዉ መደባት ምዃኖም ገሊፁ። ኣብ መወዳእታ ኣቶ ፍቅሪ የሱስ ተራ ቱሪዝም ኣብ ቁጠባ ብቐሊል ዝጥመት ከም ዘይኮነ ብምሕባር ሕብረተሰብ ኣብ ዕቃበ ቅርስን ቱሪዝማዊ ፀጋታትን ንቕሓቱ ከበርኽ ተላብዩ። 27 መስከረም ኣህጉራዊ መዓልቲ ቱሪዝም ሰብ ሰርሖ ብልሒ ንዳግመ ክለሳት ቱሪዝም ብዝብል ቴማ ኣብ ከተማ ከረን ካብ 24 ክሳብ 30 መስከረም ትካላት ወሃብቲ ኣገልግሎት ቱሪዝም ብምውቃብ ብውዕው ኣገባብ ተፀምቢሉ።
1: ኣለባብሳ ሓደ ካብ ባህልን መንነትን ዝገልፅ መንገዲ እዩ። በዚ እውን ባህላዊ ኣለባብሳና ኣብ ፍሉይ ኣጋጣሚ ጥራይ ዘይኮነ ቀፃለ ዝንፀባረቀሉ መንገዲ ክናደ ይግባእ። ምስ ታራይ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤለ ካብ ከተማ ከረን።
0: ሚኒስትሪ ሕርሻ ኣብ ዞባ ደቡባዊ ቀይሕ ባሕሪ መደባት ንኡስ ረቡሕ ቃፀዖ ሕርሻ ብምልኣት ንምትግባር ብ25 መስከረም ኣብ ዓሰብ ዘተወዲቡ። ኣብ ማሕዳር ዞባ ኣምባሳደር ማሕመድ ስዒድ ማንታይ ኣብ ዘስምዖ ቃል መደባት ንኡስ ረቡሕ ቃፀዖ ሕርሻ ኣካል ናይቲ ምህርቲ ብመጠንን ዓይነትን ክም ንምባል ማእዛዊ ምግቢ ንምዋሓስን መነባብሮ ሓረስታይ ንምምሕያሽን ዝካየድ ፃዕርታት ከም ዝኾነ ብምሕባር ትግባር እዩ ኣባይታ ክረጋገፅ ትራ ምሕዳራት ከዓ ዝዛዘኻኺሩ። ኣብ ሚኒስትር ሕርሻ ኣቦ ወንበር ኮሚተ መደባት ንኡስ ርቡሕ ቃፅዖ ሕርሻ ኣቶ ዩኤል ዮናስ ኣብ ዝሃቦ መግለፂ ነቲ መደብ ብምልኣት ንምትግባር ተራ መሻርክቲ ኣካላትን ሓያል ፃዕሪ ሓረስቶትን ከም ዘድሊ ብምጥቃስ ኣብ ውሱን ቦታ ሕርሻዊ ልምዓት ምትግባር ዕስለ ንህቢ ምውናን ከምኡውን ደርሁን ናይ ፀባኸብትን ምርባሕ ከም ዘጠቓልል ኣብርሂቦም። ኣብ መወዳእታ ኣብነታውያን ሓረስቶት ተመክሮኦም ንምክፋልን መረዳእታ ሕብረተሰብ ንምዕባይ ናበርቲዖም ክሰርሑ ተላብዮም። ብካልእ ወገን ጨንፈር ሃኮሰ ዞባ ደቡባዊ ቀይሕ ባሕሪ ምስ ጨንፈር ጥዕና ብምውሃድ ንወከልቲ ማሕበራት ሰራሕተኛታት ኣብ ተመሓላለፍትን ዘይተመሓላለፍትን ሕማማት ዘተኮረ ጥዕና ውስቶም ረሂቦም። ኣብቲ ካብ 23 ክሳብ 25 መስከረም ኣብ ዓሰብ ዝተዋህበ መራሕቲ ማሕበራትን ሰራሕተኛታት ፌደሬሽናትን ዝተሳተፈ ኣስተምህሮ ጠንቅን ሳዕቤናትን ኤች ኣይ ቪ ኤድስ ከምኡውን ሽኮርያ ዘጠቓለለ እዩ ነይሩ። ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ መንግስቲ ዒራቅ ንኣስታት 23 ዓመታት ኣብ ሃገሩ ዓስኪሩ ዝፀንሐ ሰራዊት ኣሜሪካ ጠቕሊሉ ከም ዝወፀ ብወግዒ ሓቢሩ። እዚ ናይ ምውፃእ መስርሕ ብመሰረት ክልቲአን ሃገራት ኣብ ወርሒ መስከረም 224 ዝበፅሖ ስምምዒ ተተግቢሩ። ኣሜሪካን ዒራቅን ፍርቂ ናይቲ ሰራዊት ኣብ መስከረም 225 ዝተረፈ ድማ መወዳእታ 226 ክወፅእ ተሰማሚዐን ምንባርን ዝፍለጥ እዩ። ምውፃእ ሰራዊት ኣሜሪካ ዕጡቃት ተቃወምቲ ምልሻታት ብረቶም ከብርዱ ባይታ ከም ዘጣጥሕ እዩ መንግስቲ ዒራቅ ዝእምት ዘሎ። ሰላም ንምስፋንን ድልዱል ወታደራዊ ዓቅሚ ንምህናፅን ብምሉእ ፅዋር ኣብ ትሕቲኡ ክመሓደር ምዃኑ ዝገልፅ መንግስቲ ዒራቅ ዕጡቃት ምልሻታት ኣብ ሃገራዊ ሰራዊትን ሓይልታት ፀጥታን ክፅምበሩ ወይ እውን ዕጥቆም ብምውራድ ኣብ ሰላማዊ ፖለቲካዊ ንጥፈታት ክዋፈሩ ዝኽእል መስርሕ ኣበጊሶ ከም ዘሎ እዩ ዘረድእ። ፀጥታውን ወታደራውን ዓቕሚ ዒራቅ ካብ 203 ክካየድ ብዝፀንሐ ግዳማዊ ምትእታው ከም ተዳኸመ

ናይ ቀረባ ተዓዘብቲ ይጣቕሱ። ህዝባዊት ሪፓብሊክ ቻይና ካብ ብራዚል ኣብ ትገብሮ እታዊ ስጋ 55 ኢታዊት ተወሳኺ ቐረፅ ከም ዝወሰነት ኣፍሊጣ። እዚ ካብ ፅባሕ ሓደ ጥቅምቲ ተግባራዊ ዝኾውን ሓድሽ ወሰኽ ምስቲ ጸንሐ ናይ 12 ሚእታዊት ስሩዕ ቀርፅ ተደሚሩ ናብ 67 ሚእታዊት ክብክብል ምዃኑ ተገሊጹ ኣሎ። ዕላማ እዚ ሓድሽ ስጉምቲ ዘቤታዊ ፍርያት ንምውሓስ ምዃኑ ሚኒስትሪ ንግዲ ቻይና ሓቢሩ። መንግስቲ ብራዚል ነቲ ስጉምቲ ተመሳሳሊ መልሲ ግብሪ ክህበሉ ከም ዝኽእል ይእመት ስለ ዘሎ ንግዳዊ ዝምድና ክልቲአን ሃገራት ብኣሉታ ከይፅሎ ስግኣት ኣሎ። ክልቲአን ሃገራት ኣብ 225 ልዕሊ 170 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ጸብጻባት ይጠቕሱ። ኤውሮጳዊ ሕብረት ኣብ ቀዳማይ መንፈቕ 226 ከሰል ንምሽማት ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጹ። ቀንዲ ምኽንያት ናይቲ ክስተት ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ጸጥታውን ወታደራውን ቅልውላዋት ዘስዓቦ ሕፅረት ነዳዲ ምዃኑ ሰብ መዝፀዓት ኤውሮጳዊ ሕብረት ኣፍሊጦም። ኩናት ዩክሬን እውን ኤውሮጳዊ ሕብረት ከሰል ብክቡር ዋጋ ክዕድግ ዘገደዶ ካልእ ምኽንያት ክኾን ከም ዝኽእል ይጥቀስ። ቅድሚ ኩናት ዩክሬን ዳርጋ ፍርቂ ናይ ፀዓት ጠለባቱ ካብ ሩስያ ሽምት ዝነበረ ኤውሮጳዊ ሕብረት እቲ ኣሃዝ ኣብዚ እዋን እዚ ናብ ትሕቲ 10 ሚእታዊት ወሪዶ ከም ዘሎ ጸብጻባት የመልክቱ። ከም ሳዕቤኑ እቲ ሕብረት ኣብ ውሽጢ ዝሓለፈ 4 ዓመታት ልዕሊ 1 ትሪልዮን ዶላር ንግዳዊ ክሰራታት ከም ዘጋጠሞ ክኢላታት ናይቲ ዓውዲ ይገልጹ። ኣብ ሃገራት ኤውሮጳዊ ሕብረት ተኸሲቱ ዘሎ ሕፅረት ነዳድን ጋዝን ኣብዚ ወቕቲ ሓጋይ መሊሱ ክኸርር ከም ዝኽእል ይእመት። ኣሜሪካ ኣብ ልዕሊኣ ተወሳኺ መጥቃዕቲ ምስ ተካይድ መልሰ ግብሪ ንምሃድ ሓድሽ ኣፅዋር ከም ትጥቀም ኢራን ኣጠንቂቓ። ነቲ ፅዋር ድሮ ኣብ ዕጥቂ ምክልኻላት ፅምሮ ጀሚራ ከም ዘላ ዝገለፀት ኢራን ላኣላውነታ ንምውሓስ ክትጥቀመሉ ምዃን ኣፍሊጣ ኣላ። ይኹን እምበር ኢራን ዓይነት ናይዚ ሓድሽን ዝተረቐቐን ዝበለቶ ፅዋር ኣየነፀረቶን ዘላ። ኢራን ኣብ ስምምዕ ምስ ዘይትበፅሕ ኣብ ልዕሊኣ ከቢድ መጥቃዕቲ ከም ዘካይድ ፕረዚደንት ዶናልድ ትራምፕ ኣብ ዝሓለፈ ቀረባ መዓልታት ምሕባሩ ዝፍለጥ እዩ። ምስ ኢራን ኣብ ስምምዕ ክብፃሕ ነዊሕ ግዜን ገዚፍ ፃዕርን ከም ዝሓትት ዝሓበረ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ካልእ ኣማራፂ ክውሰድ ከም ዝከኣል ምእማቱ ይዝከር። ብመግለፂ ኣሜሪካ ዝተቆጥዐት ኢራን መጥቃዕትታታ ናብ ዞባ ህንዳዊ ውቅያኖስ ከም ተስፍሖ ከተጠንቀቕ ፀኒሓላ። ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት ኣብ ልዕሊ ኢራን ብዘበገሶኦን ዝቕፅል ዘሎን ወተሃደራዊ ወፍሪ ዛጊት ልዕሊ 5,000 ሰባት ከም ተቐትሉ ጸብጻባት ይጠቕሱ። መብዛሕትኦም ግዳያት ቆልዓ ሰበይቲ ምዃኖም ዝሕብር መንግስቲ ኢራን ኣብያተ ትምህርቲ ትካላት ጥዕናን ትሕቲ ቅርፂ ፀዓትን ካብ ቀንዲ ዕላማ ናይቲ ወተሃደራዊ ወፍሪ ከም ዝኾኑ እዩ ዝገልጽ። ብዘይካዚ ልዕሊ 26,000 ሰባት ከም ዝቐስሉን ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ መንፈቕ 226 ብልዕሊ 10 ሚእታዊት ከም ዝጎደለን ጸብጻባት ይሕብሩ። ዜና ንምዝዛም ኣርእስታት ክድግመልኩም። ላዕለዋይ ልኡኽ ኤርትራ ኣብ ካይሮ ምስ ሚኒስትራት ጉዳያት ወፃእን መጓዓዝያን ግብፂ ተራኺቡ ዘትዩ። ኣመሓዳር ንዞባ ፎሮ ኣብ ኣይሮማለ ዝካየድ ዘሎ ሕርሻዊ ልምዓት ንምድንፋዕ ምስ ሓረስቶትን ሞያውያንን ዘትዩ። ኣብ ዞባ ጋሽባርካ ሓንጎላዊ መልመስትን ዘለዎም ቆልዑ ዓይነታዊ ሓገዝ ተገይሩ። መንግስቲ ዒራቅ ኣብ ሃገሩ ዓስኪሩ ዝፀንሐ ሰራዊት ኣሜሪካ ጠቕሊሉ ከም ዝወፀ ሓቢሩ። ቻይና ካብ ብራዚል ኣብ እትገብሮ እታዊ ስጋ 55 ሚእታዊት ተወሳኺ ቀረፅ ከም ዝወሰነት ኣፍሊጣ። ኤውሮጳዊ ሕብረት ኣብ ቀዳማይ መንፈቅ 226 ከሰል ንምሽማት ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጹ። ነሳዕቲ ዝዝተዳለወ ዜናታት ተዛዚምሎ ምስ ተረፍኑ ወደባትና ንሓድበኩም ብወገነይ ሰናይ ምሽት።

ኢንዶስኮፒ ሓደ ካብቶም ኣብ ሕክምና ስርዓተ ሽንቲ ልዕል ኣበርክቶ ክገብሩ ዝፀንሑን ዘለውን ምዕቡልን ረቂቕን ኣገባብ ሕክምና እዩ። እዚ ብሓደ ነዊሕ ቀጢን ዝተዓፃፀፈ

0: ኢንዶስኮፒ ሓደ ካብቶም ኣብ ሕክምና ስርዓተ ሽንቲ ልዑል ኣበርክቶ ክገብሩ ዝፀንሑን ዘለውን ምዕቡልን ረቂቕን ኣገባብ ሕክምና እዩ። እዚ ብሓደ ነዊሕ ቀጢን ዝተዓፃፀፈ ትቦን ካሜራን ተጠቂምካ ውሽጣዊ ኣካላት ርኢኻን ምርሚርካን ዝግበር መስርሕ እዩ። ክሳብ ሕጂ ሓያሉ ዓይነት ዝተራቐቑ ኣገባባት ውሽጣዊ መጥባሕቲ ማዕቢሎም ክስራሐሎም ጸኒሕ እዩ። ኣገባባት ሕክምና ሲስቶስኮፕን ላፕራስኮፕን ገለ ካብቶም ኣብ ሆስፒታል ሓሊበ ተኣታትዮም ዝስራሐሎም ዘሎ ክፋላት ኢንዶስኮፕ እዮም።
1: ኣገባባት መፅባሕቲ ኣብ ክልተ ክንመቕሎ ንኽእል። ኦፕን ሰርጀሪ ዝበሃል ወይ ከዓ ክፉት ዝኾነ መፅባሕቲ እቲ ቀደም ብተለምዶ ዝግብር ዝነበረ ክኾን ከሎ ሕጂ እንታይ እዚ ናብቲ ዝደለኸ ኣካል ንምብፃሕ ብዙሕ ቀፅላታት ናይ ከብዲ ፅሒስካ ካተኣቲ ማለት እዩ። ቆርበት ከፊትካ፣ ጨዋዳታት ከፊትካ ወይ ቆሪፅካ ኣብ ዝደለኻ ኣካል በፅሕኻ ዝድለየካ ነገር ትገብር ማለት እዩ። እዚ እቲ ኦፕን ሰርጀሪ ወይ ከዓ ክፉት መፅባሕቲ ንብሎ ማለት እዩ። ሕጂ ግን ምስ ምዕባለ ናይ ቴክኖሎጂ ብዙሕ ነገራት እዩ ዘሎ። ሓደ ካብዚ እቲ ኤንዶስኮፒክ ሰርጀሪ ወይ ኤንዶስኮፒክ ኣገባባት ዝበሃል ማለት እዩ። እዚ ኤንዶስኮፒክ እንታይ ማለት እዩ? ኣብ ውሽጢ ኣቲኻ ምርኣይ ማለት እዩ። ኤንዶ ማለት ውሽጢ ኮይኑ ስኮፕ ከዓ ምርኣይ ማለት እዩ። ኣብ ውሽጢ ኣቲኻ ርኢኻስ ገለ ቁምሰታት ዲኻ ክትወስድ፣ መፅባሕቲ ዲኻ ክትገብር፣ ኣካላት ዲኻ ክትፍውስ ክትዓሊ ብዝኾነ ከፋት ወይ ፀቢብ ከፋት ወይ ብቲ ናይ ተፈጥሮዊ ዝኾነ ከፋት ኣቲኻ ትገብሮ ኣገባባት ማለት እዩ። እጂ ንኣብነት ኣብ ዩሮሎጂ ኣብ ስርዓተ ሽንቲ ማለት እዩ እቲ ቀንዲ ንጥቀመሉ መእተዊ እቲ ተፈጥሮዊ ናይ ትቦ ገዳማዊ ናይ ትቦ ሽንቲ ብኡ ኣቲኻ ናብ ፍሕኛ ክትዓ ትኽእል ስጋብ ኩሉት እውን ክትበፅሕ ትኽእል ማለት እዩ። ምርኣይ እናገበርካ እዚ ብካሜራ ተሰኒኻ ኣብ ሞኒተር እውን እናረእኻ ፍሉይ ዝኾነ ናይ ብርሃን ሓይሊ ተጠቒምካ ዝካየድ ስራሕ ማለት እዩ። ነዚ ዘድልዮ ከዓ ብዙሕ ነገራት ኣለዉ። ምስኦም ዝኸዱ ኣክሰሰርስ ኣለዉ። እሱ ማለት እዩ። እቲ ላፓራስኮፕ ንብሎም ተመሳሳሊ እዩ። ብንእሽተይ ከፋት ኣብ ክንዲ እቲ ሰውነት ከፊትካ ባዮሌት ጌርካ ብዙሕ ነገራት ፅሒስካ ምእታው ብንእሽተይ ንኸልኣትኻ ኣብቲ ናይ ሓፈሻዊ ሕክምና ንትጥቀመሉ ማለት እዩ። ብፍላይ ኣብ ናይ ሓሞት ፀፀር፣ ናይ ቬንት ሽተር እዩ፣ ካልኦት ሕማማት ብንእሽተይ ንኸልኣትኻስ ዝግበር ክስታይ ኣሎ። ነቲ ከብዲ ካርቦን ዳይኦክሳይድ መሊእኻ ስነፍሓ ካሜራ ጌርካ ንረአኻ ትድለየካ ክስታይ ትገብር ማለት እዩ።
0: ኣገባባት ላፕራስኮፒ ብደረጃ ዓለም ሓድሽ ኣይኮነን። ኣብዘን ሕጂ ምዕቡላት ዝበሃላ ዘለዎ ሃገራት ልዕሊ 30 ዓመታት ዝተሰርሓሉ ኣገባብ ሕክምና እዩ። ህሉ ኩነታትን ኣብ ማዕባብላን እዚ ዓይነት ሕክምና ኣብ ሃገርና ድማ ከምዚ ይመስል።
2: ሕጂ ከም መበገሲ እንድዩ እዚ ንሰርሖ ዘለና ብሓፈሻ ዓለም ዳርጋ ሮቦቲክ ኣሲስት ሰርጀር ወይ ብሮቦት ተሓጊዝካ ዝስራሕ መጥባሕቲ እንድያ በፂሓ ዘላ። እዚ ናይ ላፓራስኮፕ ካብ መወዳእታ 80ታት ወይ 1980 መወዳእታ እዩ ተጀሚሩ ኣብተን ምዕቡላት ሃገራት። ሕጂ ከዓ ናብ ሮቦቲክ ብሮቦት ተሓጊዝካ ዝስራሕ መጥባሕቲ እየን በፂሐን ዘለዋ። ንሕና ከዓ ከም ለውጢ መቐይሮ ሓደ ስቴፕ ማለት እዩ ላፓራስኮፒክ ጀሚርና። እዚ ጀሚርናያ ዘለና ግን ክፋላዊ ኢና ጀሚርና ዘለና። ምክንያቱ ኩሉ ዝስራሕ ሎሚ ብላፓራስኮፒ እዩ ዝስራሕ ዘሎ ተን ምዕብላት ሃገራት። ሕጂ ከዓ ንሕና ሓደ ክልተ እንዳበልና እዚ ናይ ሓሞት ከረጢት፣ ናይ ቤንቲ ሽተ፣ ዝባሪኮሴል ዝበሃል ምዕጣር ሰራዊር ድማ ብፍረ ነብሲ ገለመለ ከምኡታት እዚ ናይ ኤርንያ ኣብዚ ናይ ረቃቂቶ ኤርንያ ገለ ክንሰርሕ ጀሚርና ኣለና። ከምኡ እንዳበልና ናይ ማዕናጡ ገለዊን ናይ ማዕናጡ ካንሰራት ምስቶም መሻርክትና ቻይናውያን ኣለው ምስኦም እንዳሰራሕና እቲ ዓውዲ እንዳዓበየና ኢና ንከይድ ዘለና። ዋላ ይጀምር ሕጂ ማለት እዩ። እቦት ስራሕ ዕቡት እዩ ከምዚ

0: በልኩ ከዓ እቶም ካብ ኩሉ እንታይ እዩ ትፅቡቕ ነገሩ ካብቲ ከፊትካ ዝስራሕ እዚ ላፓራስኮፒክ ንእሽተይ ንኳላት ኢኻ ትገብር ናይ ፍርቂ ሰንቲሜተር ናይ ሓደ ሰንቲሜተር ገለ እዩ ንኣሽቱ ንኳላት ከምዚ መትኮሳ እዩ ዝመስል እቲ ዝነበረ ወይቲ ዝስራሕ ዘሎ ከፊትካ ከዓ ዓብ ቁስሊ ከፋት ኢኻ ትገብር ዓብ በሰላ ሕጂ ከም ውፅኢቱ ቃንዛን ገለን ኣለዎ እቲ ከፊትካ እዚ ናይ ላፓራስኮፒ ግን በሰላ የብሉ እንዳርጋ ንእሽተይ ትበሰሉ ቃንዛ ድሕሪ መጥባሕቲ ወይን ብዙሕ ሕሙም ኣይሽገርኒ ልዕሊ ኩሉ ከዓ እቲ ስራሕ ዳርጋ ሚእትኻ ሚእቲ እተቋጣፀርካ መሳኩቲ ቴሌቭዥን እንዳረእኻ ኩሉ እቲ ኣካላት እንዳረእኻ ስለ ድስራሕ እዚ ከዓ ንኩሉ ዋላ ንክትሰርሖ ነቲ ናይ መጥባሕቲ ሓኪም ዝያዳ ክስታይ ድፈጥረሉ ማለት እዩ ንክሰርሕ
1: ላፕራስኮፒ ኣዝዩ ዝተራቐቐን ውፅኢታውን ኣገባብ መጥባሕቲ እዩ ካብቲ ክፉት ኣገባብ ዝፈልዮ ድማ
2: ካልእ እቲ ኣብ መንጎ እቲ ክፉትን ኤንዶስኮፒክ ንብሎ እቲ ብካሜራ ተሰኒኻ ዝግበር መፅባሕቲ ዘሎ ቅንዲ ፍልል እንታይ እዩ እቲ ሃስያ ማለት እዩ ከፊትካ ትገብሮ ዕብይ ዝበለ ከፋ ትገብር ጭዋዳታት ትጥሕስ ትቆርፅ ዳሕራይ እቲ ተሓካሚ ዝያዳ ቐንዛ ኣለዎ ዝያዳ ሆስፒታል መፅናሕ ኣለዎ ቀልጢፉ ናብ ስራሕ እውን ኣይምለስን እቲ ናይ ምሕዋይ መስርሒ እውን ተዛማዲ ዝጎደለ ኸውን ማለት እዩ ኤንዶስኮፒክ ሰርጀሪ ወይ ኤንዶስኮፒክ ኣገባባት ንድሕር ጌርካ ግን እቲ ኣብ ሆስፒታል ዝፀንሖ ግዜ ኣዝዩ ውሑድ እዩ እቲ ዝኽፈት ነገር ንኣሽ ስለ ዝኾነ እቲ ቐንዛን ምስቀያትን እቲ ናይ ምሕዋይ ክስታይ ከዓ ዝሓሸ እዩ ኣብ ስራሕ ናይ ምምላስ ተኽእሎ እውን ኣብ ዝቐልጠፈ ክኾን ማለት እዩ እ ብኩሉ ነገር ስ ረብሓ ኣለዎ ነቲ ተሓካምስ ኣዝዩ ረብሓ ኣለዎ
0: እቲ ላፓራስኮፒ ሰርጀሪ ማለት ሲ ብካሜራ ወይ ቪድዮ ተሓጊዝካ ኣብ ስክሪን እንዳረእኻ ዝስራሕ መጥባሕቲ እዩ እጂ እቲ ናቱ ብልጫ ዝያዳ ኮ ቅድም ካብቲ ከፊትካ ዝስራሕ ማለት እዩ እቲ ከፊትካ ውሑድ ቦታ ኢኻ ክትቋፀሮ ትኽእል ወይ ክሳ ክትገብሮ እዚ ላፓራስኮፒ ግን ብንኣሽቱ ነኻላት ኣቲኻ ጋዝ ነፊሕኻ ነቲ ከብዲ ማለት እዩ እቲ ከረፂት ወይ ትቆፎ ናይቲ ከብድና ብጋዝ ካርቦን ዲኦክሳይድ ዝበሃል ጋዝ ነፊሕኻ ካሜራ እቲኻ ናፃ እንዳተቀሳቀስካ ኩሉ ዘሎ ኣዚ ኣካላትና ሰብነት ክትሪኦ ክትቋፀሮ ዘሎ ሕማም ዋላ ብካልእ ሕማም ኣትዩ ይኹን እቲ ሕሙም ወይ ካልእ ሕማም መፅባሕቲ እንዳገበረ ግን ካልእ ሕማም እንደሎ እንድሕር ኣሎ ወይን ከተለሊ ትኽእል ወይ ከምዚ ዲያግኖስ ጌርካ ንምርመራ ክሳ ክትገብር ዝኾነ ጥረ ዘለዎ ካልእን ከተለልዮን እቲ ቦታ ከምድሌትካ ክትቋፀሮን ትኽእል ዝያዳ ነቲ ዘይረአ ንክትርኢ ኣጉሊሕ እዩ ዘርእካ እቲ ከባቢኻ ኩሉ ክትቋፀሮ ዝሕግዝ መሳርሒ እዩ
1: ውሽጣዊ መጥባሕቲ ወይ ኢንዶስኮፒ ብዙሕ ወፃኢታትን ውፉይ ክኢላዊ ዓቕሚ ሰብን ዝሓትት ኣገባብ ሕክምና እዩ እሞ ደኣ እዛ ኣብ ሆስፒታል ሓሊበት ተበጊሳ ዘላ ኣሃዱ ኢንዶስኮፒ ኸ ካብዞም ዝተጠቕሱ ብድሆታት ነፃ ዶ ትኸውን
2: ናይ ኢንዶስኮፒክ ነገር እንታይ እዩ ክልተ ነገራት እዩ ሓደ እቲ ማቴርያል እዩ ካልኣይ ከዓ ተዓቕሚ ሰብ እዩ ማለት እዩ እጂ እቲ ማቴርያል ንክትረኽቦ ቀሊል ኣይኮነን ብጣዕሚ ክሳ እዩ ክቡር እዩ መሳርሕታት ተነቃፊ እዩ ብዙሓት ካምፓኒታት የንሰርሖ ተፈላለዩ ካምፓኒታት ናይ ሓደ ካምፓኒ ውፅኢት ምስ ናይ ሓደ ኣጋጫካ ክሰርሓሉ ይትኽእል ኢኻ ኣብኡታት ኣሎ ብድሆ ማለት እዩ እጂ ኣብ ርእሲ እቲ ተነቃፊ ምዃኑ ድማ ኣዝዩ ክቡር እዩ እጂ ሓንቲ ንብረት እንተ ተባላሻ ንክትዕርያ ወይ ንክትከዓ ብዙሕ ነገራት ኣሎ ማለት እዩ እጂ ሓንቲ ነገር ምስ ተጠቐምካ ኣለዋ ክትሕፀብ ኣለዋ ክትመክን ኣለዋ ንኻል ተጠቃሚ ከዓ ክትበፅሓ ኣለዋ ሕጂ ኣብዚ መስርሒ እዚ ነተነቀፍ ነገር ክትሓፅብ ክተምክን ገለ ብዙሕ ጥንቀቐታት እዩ ዘሉ ነዚ ስርዓት ንምምላእ ብዙሕ ብድሆታት እዩ ነይሩ ቀሊል ኣይኮነን ሓደ ንብረት ምስ ሓደ ሰብለ ዝመላላእ ሓንቲ ነገር ተጎዲሉ ካ እዚ ሽግር እዩ ክሰርሕ ውን ኣይትኽእል ኢኻ እጂ ነዚ ነገር ንምድላው ብዙሕ ብድሆታት ነይሩ ካብ ሚኒስትሪ ጥዕና ብዙሕ ሓገዝ ነይሩ ካብ ፋርሜኮር ብዙሕ ሓገዝ ተገይረልና ማለት እዩ ካብቲ መኽዘን ናይ ፋርማሲ ናይ ማዓስከር ደንደን ካብ ሆስፒታል ፋርማሲ ናይ ሓሊበት ካብ ባዮሜዲካል ዩኒት ናይ ሚኒስትሪ ጥዕና ብዙሕ ሓገዝ ተገይርና ነዚኣቶም እውን ከይመስገን ክኸውን ክሓልፍ ኣይደለን። ዋላ ቴክኒሽናት ናይ ሆስፒታል ሓሊበት እውን ብዙሕ ተራ ነይሮም ኣብዚ። ምክንያቱ እቲ ንብረት ካብስን ካብስን ኣጋጭኻ ኣብ ዝሰርሓሉ ደረጃ ብዙሕ ማለት እዩ። ካልኦት እውን ናይ ግብረ ሰናይ ናይ ወፍያ ዝገበሩ ሰባት እውን ኣለዉ። እዚ ንኩሉ እዚ ኣዋሂዱ እዩ ተገይሩ እቲ ስራሕ።
1: እዚ ኣገባብ ኣብ ኤርትራ ካብ ዝጅምር ነዊሕ ኣይቁፀረን። ይኹን እምበር ክሳብ ሕጂ ዝተገብረ ስራሓት መጥባሕታዊ ሕክምና ዘተባብዕን ኣፍልጦ ክወሃቦ ከም ዘለዎን እዮም ሓኸይም ዝገልፁ።
3: ኣፍልጦ ኦልሬዲ ተዋሂቦ እዩ። ንኣብነት መጥባሕቲ ኩሊት ፍሕኛ፣ መጥባሕቲ ናይ ፕሮስቴት ምልከት ፅግታት ዝዓፁ ኣብቲ ቱቦ ናይ ሽንቲ ዘሎ ከምኡውን ኩሉ ዓይነት ፀፀራት ማለት እዩ። ሽንቲ ዝተኣሳሰረ ኩሉ ዓይነት መጥባሕቲ ይግበር እዩ ተገይሩ ነይሩ እዩ። ሓድሽ እውን ኣይኮነን ማለት እዩ። ግን ብፍሉይ ከዓ እንታይ ይግበር ኣሎ ንዝብል ሕቶ ኣብኢና ክነድህብ እቲ ሓሳብና ማለት እዩ። ስለዚ ክሳዕ ሕጂ ዝተገብረ ከየፍለጥካ ናብቲ ሓደ ክትሓልፍ ፅቡቅ ኣይኮነን። እንታይ ማለት እዩ ሓንሳ ሓንሳ ኩሉ ግዜ ሓድሽ ነገር ተገይሩ ኢልካ ምፃ ኢልካ ነቲ ኩሉ ዝተገብረ ቅድሚ ሕጂ ከምዘ የላ ክትገብሮ ፅቡቅ ኣይኮነን። ሕጂ ኩሉ ሳዕ ነቲ ዝተገብረ ኣዕብካ ምርኣየ ፅቡቅ እዩ። እዚ ቅድሚ ሕጂ ዝገብሮ ኩሎም ዝገብሮውን ንዕሙን ኣክኖሌጅ ክንገብሮም ወይ ኣፍልጦ ክንህብ ፅቡቅ እዩ ማለት እዩ። ድሕሪ ካሽዑ ብዛዕባ እቲ ሓድሽ ዝግበር ዘሎ ከዓ ትዛረብ ማለት እዩ። ስለዚ እቲ ሓድሽ ዝግበር ዘሎ ከመይ እዩ ተልና ኣብዚ ግዜ እዚ እቲ ኢንዶስኮፒክ ስራሕ ክሳዕ ክንዱ ኣብዚ ዓዲ ተኣታትዩ ስለዘይነበረ ኣብዚ ግዜ እዚ ግን ተኣታትዩሎ ክንበሃል ይከኣል እዩ ማለት እዩ። ተኣታትዩሎ ማለት ኩሉ ሳዕ ብወፃእተኛ ዝስራሕ ተኮይኑ እኹል ኣይኮነን። ብደቂ ዓዲ ከ ዝግበር ነገር እንታይ ኣሎ ኢና ንብል። ስለዚ ብደቂ ዓዲ ዝግበር ሰብ ዘሎ ኢና ሕጂ ክንዛረበሉ ክኢልና ዘለና ማለት እዩ። ስለዚ ዝበዝሒ ግዜ ሲ ካብ ደገ መፂኦም እዮም ዝገብሮ ነሮም ስራሕ ዝሰርሑ ዘለና ሕጂ። ግን ኩሉ ዓይነት ኢንዶስኮፒ ወይ ከዓ ብዛዕባ ስርዓተ ሽንቲ ዝግበር ኣቲኻ ኣብኡ እንዳረኣኻ ብመርኣይ ዝስራሕ ስራሓት ክበሃል ይከኣል እዩ። ስለዚ ገለ ንኣብነት ሲስቶስኮፒ ዝበሃል ማለት ኣብ ፍሕኒ ኣቲኻ መርኣይ ጌርካ ትሰርሖ ስራሓት እዩ። ካብኡ ላዕሊ ከዓ ንላዕሊ ናብ ኩሊት ኣቲኻ ውን ክትሰርሖ ትኽእል ስራሓት ማለት እዩ። እዚ ኩሉ ስራሕ ክሳብ ሕጂ ኤርትራውያን ክሳዕ ክንዱ ተሰሪሑ ይፈልጥ እኒ ኢሉ ክብል ንኽእል። ግን ተሰሪሑ ከዓ ንሪኦ ኣለና ሕጂ ማለት እዩ። እዚ ሕጂ ዝስራሕ ዘሎ ከዓ ብጣዕሚ ፅቡቅ ኮይኑ ክሳዕ ክንዱ ከማን ዝነኣድዩ ክበሃል ክኣል እዩ ማለት እዩ። ምክንያቱ ኩሉ ዓይነት ፀፅራት ክሰብሮ ክኢልና ኣለና ሕጂ ማለት እዩ። ብጀካ ክሉሲ ኣብ ስርዓተ ሽንቲ ዘሎ ኩሉ መስበሪ ጌርና ክንሰብሮ ክኢልና ኣለና። እዚ ሕጂ ዝሕጉስ ነገር እዩ። ክሳዕ ትሸዓተ ሻምብቆታት ክሳዕ ናብ ኩሉ ዝመርሕ ሻምብቆታት እቲ ፀፀራት ገላ ክንሰብር ክኢልና ኣለና። እዚ ከዓ ዓብ ተበግሶን ዓብ ፅቡቅ ነገር ይክብሉ ክእል ያና። ስለዚ እዚ እቲ ዝግበር ዘሎ ሰብ ዝኾነ ነዚ ኣብ ግምት ብምእታዊ ኣነ ሕጂ ዓብ ስራሕ ይስራሕ ኣሎ ክብል ዝኽእል። ስለዚ ኩሉ ሳዕ ግን ከምቲ ዝበልኮ ኣቐዲሙ ተሰርሐ ስራሕ ኩሉ ሳዕ ኣፍልጦ ክንብ ኣገዳሲ እዩ።
1: ምምስራት ሓድሽን ዘመናውን ሕክምናዊ ኣሰራርሓ ይፅናሓለይ ዘይበሃሎ ጉዳይ እዩ። ይኹን እምበር እቲ ዝተኣታቶ ሓድሽ መስርሕ ብዜጋታት ዝምለኽን ዝስራሕን ምዝኸውን እዩ ቀጻልነትን ኣድማዕነትን ዝህልዎ። ስለዝኾነ ድማ መንግስቲ ነዚ ሞያ ክዓሙ ዝኽእሉ መንእስያት መልሚሉ ኣብ ስራሕ ኣዋፊርዎም ኣሎ።
2: ናይ ብሓቂ ዝሐጉሰካ ኣብ ሓሊበት ሆስፒታል ብዘይመገናኒ ክብለካ ክእል ኣነ ሕጂ ንበዕለይ ካብ ሓደ ካብ ኢታሊ ካብ ሮማ እንዳተመላለሰ ዝመፅእ ነበረ ሰርጀን ነር ናይ ስርዓተ ሽንቲ ናይ መፅባሕቲ ክኢላ ኣብ ኦሮታ ነዊሕ ዓመታት እየ ምስ ተማሂረ ርጋ በይነ እየ ተማሂረ ክብለካ ክእል ማለት እዩ እንጂ ዝሓነቲ ንሱ ዝሰርሐ ነበረ ኩሉ ማስተር ገይረ እየ ማለት እዩ። ኣብዚ ሓሊበት ምስ መፀና ሕጂ ዳርጋ ሰለስተ ዓመት ገለ ክኾኑ ይኹን ስራሕ ብዘገርም ፍጥነት እዮም ክኢሎም እቶም ዘለዎ ሓካይም ነቲ ኩሉ ኣነ ዝስርሖ ነበርኩ ብዘገርም ፍጥነት መሊኾሞ ኣብ ፅቡቅ ደረጃ ሕጂ ኩሉ ነገራት ክሰርሑ ይክእሉ ከለዉ ኣፍሕኛ ኣቲኻ ምርኣይ እቲ ቦታት ምእታው ናይ ፕሮስቴት ንብለዚ ናይ ዓፅ ሸንተ ዝገብር ፅንኪ ንዕኡ ምቑራፅ ኣፍሕኛ ዘሎ ካንሰር ምእላይ እዚ ኩሉ ዝሰርሑ ኣሎ ሕጂ ኣብ ፅቡቅ ደረጃ ኣለዎ ማለት እዩ። ብጣዕሚ ዝሐጉሰካ ናይ ብሓቂ ክተባብዑ ዝግብኦም እዩ። በዚ ዓውዲ እዚ እውን ተማሂሮም ኣብ ዝለዓለ ደረጃ ክበፅሑ እቲ ሚኒስትሪ ክሓስበሉ ኣለዎ ናይ ሃገር ርክሳ እዮም ማለት እዩ ፅቡቅ ናይ ሃገር ፍርያት እዮም ማለት እዩ።
1: ዕውት ንምግባሩ ከዓ ብወገን ምምሕዳርን ሓለፍቲ ኣሃዱ ውሽጣዊ መጥባሕቲ ሆስፒታል ሓሊበትን ዝተገብሩ ጻዕርታት ኣለዎ። ኣብ ርእሲ እዚ ውልቃዊ ተበግሶ ክኢላታት መንእስያት እቲ ኣሃዱ እውን ክምጎስን ክተባባዕን ከም ዘለዎ እዮም ሓኸይም ዝገልጹ።
3: ኣነ ኳ ከም ንእሽተይ ነብሰይ ክርኣዮን ኣይደለኒ ሕጂ ንእሽተይ ከዓ ይኮንኩን ማእከላይ ክበሃል ክኣል ኣነ ካባይ ዝነኣሱ ከዓ ዝመፅኦም ዘለዎ ማለት እዩ። ግን እቶም መፅኦም ዘለዎ ንኣሽቱ ሓኸይም እውን ካባይ ንላዕሉ እውን ሰርሑ እዩ ዝብሎም ማለት ክእላታት እዮም ክብሎም ይኽእል እዮ። ምክንያቱ ኣብ ገሊኡ ነገራት ንጡፍ ዝኾነ ተሳትፎ ሰ ዘለዎም ሕጂ ማለት እዩ። ኣነ እቲ ከድንኦም ዝደሊ ኣብዛ ሆስፒታል ዘለዎ ንፉዓት መራሕቲ እዮም። ቀዳሞት መራሕትና ክንእሎም ዝደሊ ዶክተር ዮሴፍ ዮሃንስ እዩ። ምክንያቱ ንኩሉ ኣበርክቶ ክገብር ዝኽኣለ እሱ እዩ። ምክንያቱ ብናቱ ሓላፍነት ብናቱ መሪሕነት እዩ ዝተገይሩ እምበር ሱ ኢልካ ይተገብረን። ስለዚ ኣፍልጦ ክንቦ ዘለና ኣፍልጦ ክንቦም ስለ ዝግባአና ማለት እዩ። ብተወሳኺ ከዓ ንዶክተር ሰሎሙን ገብረ እግዚኣብሄር ከዓኒ ናቱ ተበግሶ ኣቐዲሙ ሰርሐሉ ነይሩ እንዲ ሕጂ ግን በይና ኮይና ክንሰርሐሉ ምኽኣልና እዚ ብቕዓት እዩ። ስለዚ ተበግሶ ናይ ሰባት እዩ ኣብዚ ብፂሕዎ ዘሎ እምበር ናይቶም ንኣሽጡ ጥ ኣይኮነን። ስለዚ ብቶም ዓበይቲ ዝተገብረ ተበግሶ እዩ ናብዚ ኣደይቡና። ስለዚ ንሕና ዝገበርናዮ እንተሎ እውን ኣፍኮርስ ኣብዚ ግዜ እዚ ከምዚ ኮይና መንእስያት ኣገልግልቲ ኮይና ንህዝቢ ከነገልግል ቀሊል ስራሕ ኣይኮነን። እዚ እቲ ንገብሮ ዘለና እውን ከይተንኣደ ክሓልፍ ኣይክእልን እዩ። ግን ተበግሶ ናይቶም ዓበይቲ እሱ እዩ ኣነ ዝንእዶ መጀመርያ። ኣብዚ መራሕትና ዘለዎ ድማ ኩሎም ካብ ሜዲካል ዳይረክተር ዶክተር ልኡል ባንተይርጋ ጀሚርካ ክሳዕ ታሓቲ ዘለና ኩላትና ከብ ክእለትና ኣበርክቶ ስለ ዘለና ኣብቲ ስራሕ ኩላትና ከዓ ክነኣድካ ይብልኣና። ስለዚ ብሓፈሽ እውን ነቲ ተበግሶ ናይ ሚኒስትሪ ጥዕና ስለዝኾነ ከዓ ከመስግን ፈቱ ማለት እዩ።
1: ኣሃዱ መደንዘዚ ሓደ ካብቶም ሕክምና ውሽጣዊ መጥባሕቲ ዕውት ኮይኑ ክወፅእ ዝገብሩ ኣካላት እዩ። ልዑል ጥንቃቐን ክእለትን ዝሓትት መስርሕ ድማ እዩ። ኣገዳስነት ዝዓውዲ ብሰብ ሞያ ክግለጽ እንከሎ ድማ ከምዚ ይመስል።
0: ንባዕሉ እዚ ናይ ስነ መደንዘዚ ሲ ነቲ ስርዓተ መጥባሕቲ ካብቲ ዝቐየሮ ዓይነት ዓውዲ እዩ። ምክንያቱ ሕሙም ብዘይ ቃንዛ ከይተቐንዝወ ከይተሸገረ ተወሳኺ ከዓ ናይ መጥባሕቲ ሓኪም ናጣ ኮይኑ ብዘይ ገለ ስክፍታ ብዘይ ገለ ክስታይ ናጣ ኮይኑ ንክሰርሕ ባይታ ድፈጥር ዓውዲ እዩ። ተወሳኺ ከዓ ንኣብነት ሕሙም ድሕር ሓፈሻዊ መደንዘዚ ወሲዱ እታ ሂወት ኣብቲ ትሕቲ ኣልያ ናይቲ ክኢላ ናይ መደንዘዚ እያ። ሕጂ ናይ መደንዘዚ ሲ ዓብ ተራይ ነቲ ክፍሊ መጥባሕቲ ማለት እዩ ወይናይ መጥባሕቲ ሓኪም ሲ እቲ ናይ መደንዘዚ ክኢላ ክህሉ ጎኑ ወይ ውን ተሓኪም እቲ ሕሙም ንክድንዝ ሲ ዓብ ተራ ነቲ ስራሕ ከዓ ንምፅፋፍን ካልእ ስራሓት ንክሰርሕን ዘተባብዐ ወይ ባይታ ድፈጠረ ዓውዲ እዩ ኮይኑ ዝስምዐኒ ብናተይ ክሳይ ማለት እዩ።
1: ኣብ መስርሕ መጥባሕቲ ሂወት ሓደ ሕሙም ኣብ ኢድ ክኢላ መደንዘዝ ምዃና እዩ ዝግለጽ። እዚ ዕማም እዚ ልዑል ትዕግስትን ስነ ምግባርን ዝሓትት ሞያ እዩ። ብቕዓትን ተወፋይነትን ክኢላታት መደንዘዝ ይኹን ካልኦት ኣካላት ናይ ዝኣሃዱ ድማ ነዝተባሃለ ዘንፀባርቑ ምዃኖም እዩ ዝፍለጥ።
0: ማርያም ዝውፈዩ በዚ ኣጋጣሚ ካብ ሓላፊኦም ኣትሒዝካ ስጋዕቲ ተራ ዘሎ ከመስግን ደሊ ውፍያት እዮም። ኣብ ግዜኦም ንዝኾነ ሽግር መፅኡ ኣብ መጥባሕቲ ክመፅእ ክእል ዝኾነ ኮምፕሊኬሽን ወይ ውን ንሓፂር ኢልካ ዝኣተኻ ሰዓታት ክትወስድ ትኽእል ከቢድ ስራሕ ክፀንሕ ክእል ትሕሙም ስጋዕ 6 ሰዓት 7 ሰዓት ዝደንዘ ዘሎ እዋን ኣሎ። እዚ ግን ኣብቲ ትሕቲ ኣልያ ናይቲ መደንዘዝ ክኢላ እንድዩ ስጋዕ ክንዲዚኦም ዝውፈዩ ማለት እየ እ በዚ ኣጋጣሚ ከመስግኖም ይደሊ ማለት እዩ። ተወሳኺቲ መደንዘዝ ከዓ እንታይ ኣለው እቶም ናይ ኦኣር ነርሳት ከዓ ኣለው። ምክንያቱ ኦኣር ነርሳት ኣለው ዘን ትርእዎን ዘለኹም ክሊነራት ኣለዎ። ምክንያቱ እቲ ስራሕ ንክኸይድ እዚኦምን የማና ኢድ ናይቲ ስራሕ እዮም። ምክንያቱ እቲ ንብረት ከይመኸነ ከይፀፈፈ ከይመኸነ ገለ ከዓ ሓንቲ ክትገብር ኣይትኽእልኒ ኢኻ። ሕጂ እዚኦም ከዓ ብወገኖም ክምስገኑ ዝግብኦም ካብ ሓላፊኦም ስጋዕቲ ተራ ክሊነር ምሕደራ ኩሉ ማለት እዩ። ምክንያቱ ሓደ ሕሙም ሲ መጥባሕቲ ክትገብር ተኾንካ ክንደይ ክኢላታት ኢኻ ጠጠው ትብል ኣብታ ልዕሊ እዩ። ሕጂ ብከምኡ ኩሉ ኣብቲ ዓውዲ ኣብቲ ክፍሊ መጥባሕቲ ዝነጥፍ ሞያዊ ከመስግን ደሊ ማለት እዩ። በዚ ኣጋጣሚ እዚ
1: ብወገና ንፃዕሪ ብቕዓትን ተወፋይነትን ክኢላታት መደንዘዚ ብግብሪ ንምዕዛብ ኣብ ውሽጢ ክፍሊ መጥባሕቲ ኣቲና ሰኒድናይ ኣሎና። ንምዕባለታትን ኩነታትን እቲ ፅዑቕን ተኣፋፍን መስርሕ መደንዘዚ እንታይ ከም ዝመስል መብርህ ክኸውና ድማ ተወኪስናዮም ኣሎና።
4: ኣገዳስነቱ ናይዛ ኣንስቲዝያ ወይ ከዓ ናይ መደንዘዝ ንብሎ ዘለና ኣብዛ ላፓራስኮፒክ ሰርጀሪ እቲ ዝለዓለ ተራ ኣለዎ ማለት እዩ ምስቲ ናይ ቅ

0: ግን ክንሪኦ ከለና እቲ ኦፐን ዝበሃል መጥባሕቲ ወይ ከዓ ክፉት ዝበሃል መጥባሕቲ ብዙሕ ንዓና ኣየሸግረናን እዩ። እዚ ሕጂ መፂኡ ዘሎ ቴክኖሎጂ ግን እቲ ውሽጢ ብግቡእ ክረኣዮም ድሕር ኮይኑ ካርቦን ዳይኦክሳይድ እዮም ንጥቀሙ። ካርቦን ዳይኦክሳይድ ኣብ ውሽጢ ከብድና ይመልእ ማለት እዩ። እዚ ካርቦን ዳይኦክሳይድ እዚ ዝተፈላለየ ዓይነት ፀቕጢ ኣብ ልዕሊ ልቢ፣ ሳምቡእ፣ ኩሊት ይፈጥር። እዚ ፀቕጢ እዚ ከዓ ሕጂ ንመን እዩ እቲ ኣደራዕ ወይ ከዓ እቲ ብድሆ ከዓ ንመን እዩ ማለት እዩ ናብቲ ናይ በዓል መደንዘዛ መደንዘዚ ክኢላ ማለት እዩ። ስለዚ ነዚ ብግቡእ ከመሓድሮ ክኽእል ኣለዎ። እቲ ካርቦን ዳይኦክሳይድ ኣብ ውሽጢ ነፍስና ደለውን ገሊኡ ተመፂኡ ኣብ ደምና ይደኣቱ። ስለዚ ብግቡእ ክንከታተሎን ልዕሊ ዓቕን ከይከይድን እውን ብግቡእ ዝኾነ ቁፅፅርን ምሕደራን የድልዮ ማለት እዩ። ምስቲ ናይ ቅድም ዝነበረ መጥባሕቲ እቲ ክፉት ብዙሕ ኣብ ውሽጢ ከብድና ፀቕጢ ስለዘየለ ኣብቲ ኣንስ እዚያ እውን ብመጠኑ ዝኾነ ዓይነት ፀገም ኣይምፀናን እዩ ነይሩ። ኣብዚ ሕጂ እዋን ግን እቲ ካርቦን ዳይኦክሳይድ ጥቀሙ ስለ ዘለዉ እዚ ከዓ ብግቡእ ክነመሓድሮን ክእለት ኣፍልጦ ሃሊና ክነመሓድሮን ክንፅግኖን ክንክእል ኣለና ማለት እዩ። ዳስዋይ ሕጂ ምዕብል ዝበለ መሳርሒታት የለይካ ዚ ከምዚ ዓይነት ላፓራስኮፒክ ሰርጀሪ። እዛ ማሽን ትሪእዋ ኣለኹም ብዓባያ ምዕብል ዝበለት እያ። ፕላስ እቲ ኣብ ውሽጢ ካርቦን ዳይኦክሳይድ ኣትዶ ኣሎ እውን ደቂቕ ኢና ንከታተሎ ማለት እዩ። ልክዕ ከምዚ ስእሊ ዝረኣየና ዘሎ ካርቦን ዳይኦክሳይድ ብደቂቕ ተደይ ተኸታቲልካ ናቲ ሳዕበን ከዓ ሓደገኛ ክኾነ ይኽእል ማለት እዩ።
1: ክንደይ ዓይነት መደንዘዝ እዩ ዘለኩም ሕጂ እቲ ናባት ፍልልያት ንሃልይዎ ኮይኑ
0: ሕጂ ኣክቹዋሊ ኣብ ሰለስተ ንመቕሎም ንኽእል ኢና እቲ ዓይነት መደንዘዚ ሓፈሻዊ። እዚ ከምዚ ዓይነት መደንዘዚ ሓፈሻዊ መደንዘዚ እዮም ዝወዙ። ሓፈሻዊ መደንዘዚ ክንብል ከለና ከዓኒ እቲ ሰብ ብግቡእ ደቂሱ ናይ መስተንፈሲ ሓገዝ በዛ ማሽን እዚኣ ይግበረሉ ማለት እዩ። እቲ ካልኣይ ከዓኒ እቲ ዞባዊ መረንዘዚ ንብሎ። ዞባዊ መረንዘዚ ከዓ ኣብ ዓንዲ ሕቆ ድወሃብ ኮይኑ ካብ ሕምብርቲ ንታሕቲ ይድንዝዝ ማለት እዩ። እቲ ሳልሳይ ከዓኒ ኣብዚ ግዜ እዚ እንዳማዕበልናያ ንኽእል ዘለና ኣብቲ ጫፍ በፂሕንያ ዘለና ከዓኒ እታ ዝደለኻያ ክፋል ኣካላት ንበይና ከምቲ ድንዝዝ ምግባር ማለት እዩ። ኢድካ እተኮይና ኢዳ ንበይና፣ እግሪ እተኮይና ከዓ እግሪ ንበይና ጌርካ ኣክንዲ ሙሉእ ነፍሱ ዝድቅስ እቲ ሰብቲ እታ ዝደለኸያ ክፋል ኣካል ከምቲ ድንዝዝ ትገብር ማለት እዩ።
2: ስራሕ ሕክምና ተመላሊኸ እዩ ዝዕመም። ከምኡ ክንዲ ዝኾነ ድማ እዞም ኤርትራውያን ሓኻይም ምስ ቻይናውያን ክኢላታት እናተመላሉ እዮም ክሰርሑ ጸኒሖምና። ኣበርክቶ ናይዞም ቻይናውያን ክኢላታት እንታይ ምዃኑ ድማ ሓቲትና ነርና።
3: ሕጂ እንዳተሓጋገዝካ እንዳተመላለኻ እንዲዩ እሶም እጅቶም ቻይናውያን ኣብቲ ኦፐን ሰርጀሪ ንብሎ ሓደ ሓደ ግዜ ን ኦፐን ሰርጀሪ እኮ ኣገዳሲ እዩ። እቲ ክፉት ሰርጀሪ ንብሎ ኣገዳሲ እዩ። በቲ ኢንዶስኮፒ ዘይትገብሮ ነገራት ኣሎ። ሕጂሳቶም ኣብኡ ብዙሕ ምልክ የብሎምን። እሱ ካባና ምምሃሮ ማለት እዩ። እሳቶም ከዓ ዝያድ ኣብቲ ቴክኖሎጂ ጌርካ ዝዓሞ ነገራት ከዓ ዝበለፀ ክስዕ ኣለዎም፣ ክእለትን ዓቕምን ኣለዎም። እሶም ከዓ ኣብታት ነገር ይሕግዙና ማለት እዩ።
4: ሓደ እንታይ እዩ እቲ ፍልጠት ናቶም ማለት እዩ፣ ፍልጠት ናቶም፣ ተመክሮ ናቶም፣ ፕላስ እቲ በፂሕሞ ዘለዉ ምስ ቴክኖሎጂ እዩ። ንሕና ቅሩብ ድሕር ኣብቲ ከፊትካ ዝስራሕ ስለ ዘለና ሕጂና ናብቲ ቴክኖሎጂ ንሕወስ ዘለና ሕጂ ናብዚ ክመፁ ከለዉ ቅሩብ ይሽገሩ እዮም ነይሮም። እዚ ከፊትካ ገለ ኣብ ሳሕት እዮም ዝጥቀምሉ ወይ ኮምፕሊኬሽን ገለ ከጋጥሞ እንከሎ ተደይኮነ ኩሉ ብላፓራስኮፕ ስለዝሰርሑ ኣብዚ ክመፁ ከለዎ ቅሩብ ይሽገሩ እዮም ነይሮም። ሕጂ ግን ምስቲ እሶም ዝሰርሕዎ ኣብዚ ባይታ እንድሕር ተዋዲድሎም እቲ ዘለዎም ፍልጠት እቲ ዘለዎም ተመክሮ ኣስጊሮም ልካ የሕሊፎም ልካ ኣብዚ ውን ንሕና ኣትሪፍና ኢና ንሰዶም ማለት እዩ።
2: ነግረ መንገድና እቶም በዚ ዓይነት ሕክምና ክፍወሱ ዘድልዮም ሕሙማት ከመይ ዝበሉ ምዃኖም እውን ተወኪስናዮም ነርና።
3: እዚ ዓውዲ ናይ ስርዓተ ሽንቲ ኣዝዩ ሰፊሕ ኣዝዩ ሰፊሕ እዩ። ንክልቲ ፆታ እዩ ዝስንክፍ፣ ተባዕታይ ኣንስታይ ይብልን እዩ። ንኩሉ ዕድመ እዩ ዝስንክፍ። ህፃናት ኣለዉ፣ ዓበይቲ ኣለዉ፣ ኣረጋውያን ኣለዉ፣ ንኩሉ እዩ። ንኩሉ ስለ ዝፃቀሉ ዩ ከዓ ዝቕን እዚ ክፅዕቕ ገይርዎ ዘሎ። ሕጂ እዚ ጥራይ ክብለካ ኣይክእልን። ዋላ ህፃናት ከይተረኸቡ ንቕበል። ህፃናት ኣለዉ ናይ ዝተፈላለየ ፀገማት ዘለዎም ናይ ስርዓተ ሽንቲ ዓበይቲ ኣለዉ ናይ ዓፅሪ ሽንቲ ፀገማት ዘለዎም እዚ ልካ ትውዳእ ኣይክእልን እዩ። ካብ ኩሉ ዓይነት ዕድመን ኩሉ ፆታን እዩ ዝመፅእ ማለት እዩ ዝምልከቶ እዚ ጉዳይ እዚ ሕጂ ብዘይ ምግናን ካብቲ ናይ ስርዓተ ሽንቲ ዘፅራይ ዘይኮነስ ካብ ኩሉ እቲ መፅባሕቲ ዝግበር ኩሉ መፅባሕቲ ዝግበር ኣብዚ ናይ ሓፈሻዊ ሕክምና ማለት እዩ ዳርጋ 70 ካብ 100 ናይ ስርዓተ ሽንቲ እንተበልኩካ እየ ተጋነነ ሕጂ ካብኡ ከዓኒ እቲ ካልእ ዝበዝሐ ትብሎ ናይ ፀፅር ኣሎ ፀፅረ ስርዓተ ሽንቲ ኣሎ ናይ ኩሉ ፀፅር ኣሎ ናይ ፍሕኛ ፀፅር ኣሎ ፅበት ናይ ትቦናይ ሽንቲ ኣሎ ፅበት ናይ ትቦናይ ሽንቲ ማለት ብፍላይ ብደቂ ተባዕትዮ እቲ ግዳማዊ ትቦናይ ሽንቲ ፅበት ገብር ከሎ ብዙሕ ስቅያት ኣለዎ ብዙሕ ስቅያት ኣለዎ ንዕኡ ከዓኒ ኣብዚ እኹል መሳርሒ ኣለና ንዕኡ ከፊትካ ንምትዕርራይ ይግበር እዩ ካልእ ናይ ዓፅረ ሽንቲ ዘለዎም ናይ ዓበይት ብዕድመ ዝደፍኦ ሰባት ከዓ ሓደ ካብቲ ግን ዝኾነ ዝግበር ኣገባባት እዩ ናይ ፕሮስቴት ንብሎ ማለት እዩ ካልእ ናይ ውሕድ ዘይኮነ ናይ ካንሰር ናይ ፍሕኛ እዩ ካንሰር ናይ ፍሕኛ ብዝገርም ብዝሒ እዩ ዘሎ እዚ ደቂ ኣንስትዮ ይኹን ተባዕትዮ ይኹን ብፍላይ እዞም ሽጋራ ዘትክኹ ማለት እዩ እዚ እውን ሓደ ካብቲ ቅንዲ ዘሸግረና ብድኹታት እዩ ኣብ ስራሕ ማለት እዩ ሓሊበት ሆስፒታል ሕጂ ህፃናት ገለ መፅባሕቲ ከም ልምዲ ብዙሕ ኣይቅበልኒ ግን ናይ ግድም ኮይኑ ግን ነዚኣቶም ከማ ኣኮሞዴት ንገብርና ንዞም ህፃናት ካብቲ ዝተፈላለየ ሆስፒታል ዝመፁና ናይ ዝተፈላለየ ፀገም ዘለዎም ይስራሐሎም እዩ ማለት እዩ ግን ቶም ቀንዲ ቀንዲ ዝኾኑ ዝበልኩካ እዚኣቶም እዮም ሕጂ ናይ ህፃናት ገለ ናይ ተፈጥሮዊ ፀገማት ኣለዉ ንኣብነት ዘይወለደ ፍረ ነብሲ ኣሎ ዘይ ንቡር ዝሸኑ ህፃናት ኣለዉ እቲ ኣፍ ደገ ናይ ግዳማዊ ናይ ትቦናይ ሽንቲ ኣብ ክንዲቲ ንቡር ዝኸውን ኣብ ዘይንቡር ቦታ ይኸውን ንዕ ዝግበር ምትዕራይ ኣሎ ብተፈጥሮ ዝመፅ ናይ ኮላሊት ፀገም ኣሎ ፀፀር ዝተፈላለየ ዓይነት ፀፀር ኣሎ እዚ ሕጂ ኣብ ህፃናት ንሪኦ ማለት እዩ
2: ከም ውፅኢት እዚ ሓድሽ ክበሃል ዝከኣል ኣገባብ መጥባሕቲ እምበኣር ብዙሓት ዜጋታት በዚ ኣገባብ ሕክምና ክፍወሱን ሂወቶም ክድሕኑን በቂዖም ኣለዉ ፃዕቂ ተሓከምቲ ግን ሕጂ እውን ኣይጎደለን እቲ ምኽንያት ድማ
3: እጂ ሕክምና ናይ ስርዓተ ሽንቲ እንተዳሪእናዮ ኣብ ሓሊበት ሆስፒታል ኣዝዩ ፅዑቕ እዩ ዘሎ እጂ ንምንታይ ፅዒቑ እንተልካ ሓደ እቲ ምኽንያት ካብ ኩሉ ከባቢ ሃገርና ነዚ ዓይነት ሕክምና ሰብ ይውሕዝ እዩ ዘሎ እዚ ሓደ ምክንያት ክኾን ይኽእል ካልኣይ እቲ ሞያ እቲ ዓውዲ ንባዕሉ ኣዝዩ ሰፊሕ እዩ ክልቲ ፆታ እዩ ዘተቓልል ኣብ ኩሉ ክሊ ዕድመ ከ ኣለ ካብ ህፃናት ጀሚርካ ስጋብ ዓበይቲ ዘሎ ፀገም ስለ ዝኾነ ሳልሳይ እውን ኩሉ ሕማም ፅቡቅ ኣይኮነን እ ግን ብፍላይ ግን ናይ ስርዓተ ሽንቲ ፀገማት ኣዝዩ ስቃይ ደምፅእ ነቲ ተሓካሙን ዘሸግር ስለ ዝኾነ እቲ ፃዕቂ ስራሕ ኣዝዩ ልዑል ዘሎ ኣብ ኩሉ ኣብ ጥራይ ኣብ ክፍሊ መፅባሕ ዘይኮነስ ዋላ ኣብቲ ናይ ተመላለስቲ ሕክማ ኣብቲ ናይ ደቂሳም ዝሕከሙ ኣብቲ ናይ ኣድሚሽን ኦፊስ ብዙሕ ፃዕቂ እዩ ዘሎ
2: ኩነታት ዝኣሃዱ እምበኣር ከም ዝተኸታተልናዩ ዝመስል ዝያዳ ብልእስትን ምዕብልትን ንምግባራ ድማ ኩሎም ዝምልከቶም ኣካላት ኣቓልቦም ዝገብሩላ ጥራእዩ ዝብለብዋ ዩ ዘለዎም እዞም ሞያውያን ተወሳኺ ለብዋ እንተሃልዩ ድማ ካብ ቃሎም ንስማዕ ዮ
4: እዚ መወዳእታ ሓደ እቲ ላፓራስኮፒክ ሰርጀሪ ክተባባዕ ክዓቢ ዘለዎ እዩ ሕጂ ዝያዳ ኣብዚ ብሚኒስትሪ ደረጃ ቆላዕታ ንደሊ ማለት እዩ እ እንታይ እዩ እቲ ኣቑሑት ብዙሕ ዝጎድለና ኣሎ እ ኣቑሑት ምምላእ ዋላዊን በቲ ዘሎ ሌተስት ነገራት ክሰርሕ ከለካ ብጣዕሚ ዘሕግዘካ ኣብ ስራሕካ ቅልጣፍ ይፈጥረልካ ዋላዊን እቲ ዓይነት ስራሕ እውን ክትልውጦ ትኽእል ከተፅፉፎ ትኽእል ተወሳኺ ከዓ እቲ ኮምፕሊኬሽን ዶ ገለ ዶ ብዙሕ ኣይከጋጥም ንኽእል ማለት እዩ ሓደ ዚ ነቲ ሚኒስትሪ ክላቦ ዝደሊ ቆላዕታ ክገብር ኣብቲ ለውጢ መቐይሮ ናይቲ ንሕክምና ቆላዕታ ገይሩ ይገብር እንድዩ በዚ ኣጋጣሚ ከመዝግኖም ይደሊ እንድ ነቲ ሚኒስትሪ ብዝያዳ ከዓ ከም ናተይ ኢሉ ኣብ ሓሊበት ጥራይ ዘይኮነ ወይ ኣብ ኦረታን ካልእን ክስፋሕፋሕ እዚ ላፓራስኮፒክ ሰርጀሪ እ ከም ወፍሪ እቲ ሚኒስትሪ ክሕዞ ማለት ከም መጀመርታ ካልኣይ ከዓ ሓድሽ ዓውዲ ሓድሽ ፊልድ ስለ ዝኾነ ንዓና ዝያዳ ትሬኒንግ ኮርሳት ንደሊ ኢና ማለት እዩ

0: ዚ ዝያዳ ምስ ትሬኒንግ ኮርስ ትወስ ከ እቲ ዓይነት ስራሕ ዳዕበኻ እዚ ከፊትካ ዝስራሕ ዘሎ ኩሉ ናብ ላፓራስኮፒክ ሰርጀሪ ንክንልውጦ ይቲ ዕላማና ማለት እዩ። ናይ ሓፂር ዕላማና ኣብ ዝመፅእ ዓመታት ዳርጋ ሕጂ ኮ ዳርጋ 23 ሚእታዊት ስከ 4 ሚእታዊት እንዲና ናይቲ ንሰርሖ ዘለና መጥባሕቲ ብላፓራስኮፒክ ንሰርሖ ዘለና ንመፃእ ግን ዳርጋ ናብ 89 ክንቅይረሉ ሲ ኣብዚ ዝያዳ ናይ ሚኒስትሪ ጥዕናን ሓገዝን ናይ መሻርክቲ ገለን ንደሊ ቆላሕታ ማለት እዩ።
1: እቶም ዝምልከቶም ኣካላት ናይ መንግስቲ ብፍላይ ሰም ፕላን ዘወፁ መደባት ዘወፁ ፖሊስ ዘወፁ እዚ ፀዕቁ ናይ ስራሕ ፀዕቂ ናይቲ ተሓካሚ ነዚ ኣገልግሎት ዝፅበ ብዙሕ ህዝቢ ኣብ ግምት ብምእታውስ ነዚ ዓውዲዝስ ፍሉይ ኣቓልቦ ሂቡስ ፍሉይ ቦታ ሂቡ ብዝያዳ ክስራሓሉ ዝኽእል እቲ ህዝቢ ዝያዳ ክገልግለሉ ዝኽእል ነቲ ፀባይ ኣዝዩ ክሕደሉ ዝኽእል መገዲ ክግበር ተዝከኣል ፅቡቅ ነይሩ ብል
2: ኣነ ብቐዳማይ እቲ ነቶም ኣብዚ ሆስፒታል ዘሎ መራሕቲ ምስጋና ኣለኒ ቢካዝ ከምዚ ዓይነት ሆስፒታል ክገብሮ ዝኽኣሉ ሶም ስለዝኾኑ ማለት እዩ። ምቹው ሆስፒታል ማለት ኩሉ ግዜ መፅኻ ሲ ክትመሃረሉ ትኽእል ትዓብየሉ ትኽእል እዩ። ኣነ ካብዚ ዓብዪ ሆስፒታል ኣይረክብኒ ኢ ኢ ሓስብ እዚ ሕጂ ንዓይ መጎስ እዩ። እዚ ነቶም መራሕቲ ከመስግኖም ደልየ ግን ብዓብዩ ግን ብደረጃ ሃገር ክተሓሰብ ዘለዎ እዚ ኢንዶስኮፕ ስራሕ ዓብ ርእስቲ እዩ። ዓብ ርእስቲ ካብ ኮነ ብመንግስቲ ከዓ ኣቓልቦ ከዓ ክወሃቦ ይምሕፀን ካልኣይ ግዜ
3: እዚ ምዝ መደንዘዚ ግን ኩሉ ሻዕ እቲ መጥባሕቲ እንዳማዕበለ ክኸይድ ከሎ እቲ ናይ መደንዘዚ እውን ምስኡ እንዳማዕበለ እዩ ዝኸይድ። ስለዚ እቲ ንዑ ዘድሊ መሳርሒ ከምዘ ንሪአን ዘለና ንዕብል ድበላ ማሽናት ነቲ ጋዝስ ብደቂቕ ድቆፃፀር መሳርሒ ሞኒተር ወይ ከዓ ኢንዲፋይዳል ካርቦን ዳይኦክሳይድ ሞኒተሪ ንብሎ ዝብኡ ኣለና ግን ቁርባቢስታት እንታይ ኣሎ ሕፅረታት ኣሎ። ስለዚ እዚ ክማላእ ክኽእል ኣለዎ። እዘ ንሪአን ዘለና ሓደሽቲ ማሽናት ከዓ ኣትሊስት እንተዋሓደ ኣብ ዓመት ድዩ ኣብ 2ተ ዓመት በቶም ባዮሜዲክ ዝበሃሉ ንዕን ድምልከቶም ሰባት መፅኦም ኩነታት ጥዕናን ድሃይ ክገብሩ ክኽእሉ ኣለዎም። ኣብዚ እውን ንማሕበር እዞም ኣንስቴዝያ ከየመስገንኩዎም ኣይሓልፍኒ። ስለምንታይ መጀመርታ እዚ ላፓራስኮፒክ ሰርጀሪ ኣብዚ ሓሊበት ሆስፒታል ኣብ 224 ምስ ጀመረ ንኩሉ ኣባላቱ ኣኪቡ ብዛዕባ እዚ ኣስተምህሮ ይህቡ ሳላት እሱ ድሃቦ ኣስተምህሮ ከዓኒ ኣፍልጦ ናይቲ በዓል ሞያ ወይ ከዓ እቲ ናቱ ክእለት ስለ ዝዓብየ ስጋዕ ሕጂ ተጠቢሖም ዘለዉ ሰባት ብዘይ ዝኾነ ሓልክታት ወይ ከዓ ብዘይ ዝኾነ ፀገም ኩሉ ብሰላም ወዲእናይ ኣለና ማለት እዩ። ስለዚ እቲ ማሕበር ኣንስቴዝያ ናይ ኤርትራ ኣብዚ ዓብዪ ምስጋና ይግብኦ ማለት እዩ። ሳላሱ እዋናዊ ድኾነ ትምህርቲ ድህብ ዘሎ ምስተዓለን ትኸሮ ዘላ መንገዲ ከዓ ንናኸ ንስጉም ኣለና ደድሕሪኡ ማለት እዩ።

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ፍትዋ ተምሃሮ ከመይ ቀኒኹም? ናይ ሎሚ ትምህርትና ድማ ብዛዕባ እንስሳታትና ንዓቅብ ዝብል ይክኸውን። ቅድሚ ትምህርትና ምጅማሩ ግን ኣብዝ ሓለፈ ትምህርትናስ ብዛዕባ እንታይ ተማሂርና ነርና እስከ ምልስ ኢልና ንዝክር። ንፉዓት ማይና ንዓቅብ፣ ባህርያዊ ብቑልና እውን ንዓቅብ ዝብል ኣርእስቲ ተማሂርና ነርና። ዕዮ ገዛ እውን ነርና እዩ። እስከ ቅዱም መእረምታ ዶ ክንገብር ናይተን ዕዮ ገዛ? ፅቡቅ፣ ብሕቶ ቁፅሪ ሓደ ንጀምር። ሕቶ ቁፅሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ እያ ትብል ነራ። ኣገባብ ምዕቃብ ማይ ዘርዝሩ እያ ትብል ነራ። እዚኣ ከመይ መሊስኩማ ትኾኑ? እስከ ድሓን ሕጂ መእረምታና እንዲ ብሓንሳብ ኤን ሜን እናተባሃልና ክንምልሰኢና። ናይ ዝናብ ማይ ብውሓዚ ከይከይድ ዲጋታትን ራህያታትን ብምህናፅ ክንዕቅቦ ይግባኣና ኢልና ነርና። ስለዚ ዲጋታትን ራህያታትን ሓደም ካብቶም ኣገባባት ናይ ምዕቃብ ማይ እዮም ኢልና ኣለና። ካልእ እውን ኣብ እዋን ክራማት ካብ ናሕሲ ወይ ድማ ብልምዲ ዚንጎ ኢልና ንፅውዖ ኣብ ዝባን ናይ ገዛና ዝርከብ ዝወርድ ማይ ከይባኽን ባስካታት ብምስራሕ ወይ ከዓኒ ኣብ ፊስቶታት ከም ዝቁጠብ ወይ ድማ ዝዓቁር ክንገብር የድሊ ኸ ኢልና ነርና። ብድሕሪ እዚ ነቲ ማይ ኣብ እዋን ሓጋይ ከዓ ክንጥቀመሉ ንኽእል ኢና። ስለዚ እቶም ኣገባባት ምዕቃብ ማይ ንብሎም ዲጋታትን ራህያታትን ብምህናፅ ኢልና ኣለና። ኣብ ቤትና እውን ኣብ እዋን ክራማት ብዝናብ ዝወርድ ማይ ኣብ ዚንጎ ወይ ድማ ኣብ ናሓሲ ገዛና ብኮረር ኢሉ ናብ ከይባክን መታን ኣብ ፊስቶታትናን ወይ ድማ ባስካታትናን ክንዕቅቦን ክንዕቁሮን ከም ዘለና እውን ርኢና ነርና። እዚኦም ሕጂ እቶም ኣገባባት ናይ ምዕቃብ ማይ ኢልና ንጠቕሶም ማለት እዩ። እታ ካልአይቲ ሕቶ ክንሰግር፣ ባህርያዊ ቡቕሊ ስለምንታይ ንዕቅቦ ኢልና ነርና። ባህርያዊ ቡቕሊ ስለምንታይ ንዕቅቦ? ባህርያዊ ቡቕሊ ስለምንታይ ና ንዕቅቦ? ፍትዋት ተምሃሮ ወ ባህርያዊ ቡቕሊ ምክንያቱ ባህርያዊ ቡቕሊ እንተይልና ኩሎም ኣትክልትን ኣግራብን ብሓፈሻ ንብላ ኣለና ማለት እዩ። ስለዚ ካብ ኣትክልቲ ከዓ

0: ኢና ምግቢ ንረክብ ኢና ወላ መስርሒ ገዛ ዝኸውን ዕንፀይቲ ንረክብ ኢና ንፅዓት ዝኸውን ንኣብነት ከም ፈሓም ከኣኒ ካብ ኣትክልቲ ኢና ካብ ኣግራብ ኢና ንረኽቦ። ስለዚ ንምንታይ ኢና ኣትክልቲ ወይ ድማ ባህርያዊ ብቕሊ ንዕቅቦም እንተልና ከዓ ነዚኦም ኩሎም መታን ክንረኽቦም ማለት እዩ። ምግብና መታን ውሑስ ክኸውን መስርሒ ገዛና ዝኸውን ወላ እውን መስርሒ ጠዋሉ ዝኸውን መስርሒ ከብሕታት ዝኸውን ዕንፀይቲ እውን ብግቡእ መታን ክንረክብ፣ ካልእ ብተወሳኺ እውን ፅሩይ ኣየር እውን ንኸነስተንፍስ። ምክንያቱ ኣትክልቲ ምግቦም ንምስራሕ ንዕኦም ካርቦን ዳይኦክሳይድ ወሲዶም ንዓና ከዓኒ ኦክሲጅን ይተፍኡልና ማለት እዮም። ስለዚ ኦክሲጅን ድሕርሶም ኣስተንፊሶም ንዓና ሂቦምና ንሕና ከዓ ኦክሲጅን እቲ ዘገድሰና ኣየር ስለ ዝኾነ ብኡ መንገዲ ከዓኒ ኣትክልቲ ንዓና የገድሱና፣ ባህርያዊ ብቕሊ ከዓ ንዓና የገድሱና። ካልእ እውን ንእንስሳ ዘገዳም እውን መዕቆቢ ይኾኑ እዮም ባህርያዊ ብቕሊ ማለት እዮም። ስለዚ ፍግረ መሬት እውን ይከላኸሉልና እዮም ላለና። ስለዚ ፍትዋት ተምሃሮ ባህርያዊ ብቕሊ እዚ ክብለኩም ፀናሕኩም ምክንያታት እዩ ክዕቀብ ከም ዘለዎ ዝገብረና ማለት እዩ። ምግብና ውሑስ ንክኸውን፣ እንስሳ ዘገዳም ግቡእ መንበሪኦም መታን ንክረኽቡ፣ ንሕና እውን ንመስርሒ ገዛ ዝኸውን ዕንፀይቲ ብግቡእ ክንረክብ፣ ንፀዓት ዝኸውን ዕንፀይቲ ብግቡእ ክንረክብ ኢልና ነርና። ብዘይካዚ እውን ሓመድና ተባሓጊጉ ንከይከይድ እውን ብሰራውሮም ገይሮም ኣትክልቲ ወይ ድማ ኣግራብ ገቲሮም ስለ ዝሕዝዎ እዚ እውን ሓደ ጥቕሚ እዩ ማለት እዩ። ካልእ ከዓ እንታይ ክንብል ንኽእል ኢና? ስለምንታይ ባህርያዊ ብቕሊ ክንዕቅቦ ዘገደና ከዓኒ ካልእ እንታይ ክንብል ንኽእል እዎ እቲ ዝዓበየ ንጹህ ኣየር ንኸነተንፍስ ካብ ብከላ ኣየር ከዓኒ ንኽከላኸሉልና ማለት እዮም። ምክንያቱ ነቶም ካብ ንጥቀመለን መኻይን ወይ ድማ ተሽከርከርቲ ዝወፅእ መርዛም ጋዛትን ወላ እውን ካብ ፋብሪካታትና ዝወፁ መርዛማት ጋዛት ኣትክልቲ መስርሒ መግቦም ስለ ዝጥቀሙሎም ንሶም ንዕኦም ወስድዎም ንዓና ኸዓ ኦክሲጅን ይህቡና። ስለዚ ብከምዚ መንገዲ ኸ ኣብ ዙርያና ወይ ድማ ኣብ ከባቢና ዝርከቡ ኣየር ከዓኒ ንጹህ ኣየር ይኾነልና ማለት እዩ። እዚ ግን ባህርያዊ ብቕልና ብግቡእ እንተዓቂብና እዩ። ሓራይ ፍትዋት ተምሃሮ ናብታ ሳልሰይትን ናይ መወዳእታን ሕቶ ክንሰግር፣ ኣግራብ ንኸይበርሱ ብምንታይ ንከላኸሎም እያ ትብል። ስለዚ ፍትዋት ተምሃሮ ኣግራብ ንኸይበርሱ ብምንታይና ንከላኸሎም እንተልና እቲ ቀዳማይን ቀንድን ብዝተኻእለ መጠን ንኸንቱነት ኣግራብ ከይንቆርፅ ምክልኻል እዩ። ንኸንቱነት ኣግራብ ከይንቆርፅ ምክልኻል እዩ። እንተ ቆሪፅናኸ ምግራብ ወይ ድማ ምትካእ ዝቆረፅናያ ገረብ ከዓኒ ክህሉ ኣለዎ። ንኣብነት ሓንቲ ገረብ እንዳሕር ቆሪፅካ ኣርባዕተ ፈልሲ ትተኽለላ። ብከምዚ ኣገባብ ኣግራብና ንኸይበርስ ክንዕቅቦ ንኽእል ማለት እዩ። ብከምዚ ኣገባብ ከዓ ኣግራብ ንኾንቱ ከይበርሱ ክንዕቅቦም ንኽእል ማለት እዩ። እዚኦም ተምዕዮ ገዛና እዮም ፍትዋት ተምሃሮ። ናብ ዝቕፅል ትምህርትና ከብለኩም እየ። ኣብዚኣ ዝቕፅል ትምህርትና ድማ እንስሳታትና ንዓቅብ ዝብል ኣርእስቲ እዩ ክኸውን። ሰናይ ምክታል ይገበረልኩም።
1: እንስሳታት ክበሃል ከሎ ካብ ዝነኣሰ ክሳብ እቲ ዝዓበየ ህይወታውያን ፍጡራት የጠቓልል። እንስሳታት ኣብ መሬት ይኹን ኣብ ማይ ዝነብሩ የጠቓልል። ኣብ ከባቢና ዝነብሩ እንስሳታት እንስሳ ዘቤት ኣብ በረኻ ወይ ኣብ መሮር ዝነብሩ እንስሳታት ከዓ እንስሳ ዘገዳም ይበሃሉ። ኣብ ሃገርና እንስሳ ዘቤት ዝበሃሉ ከም በዓል ገመል፣ ጤል፣ በጊዕ፣ ብዕራይ፣ ፈረስ፣ ኣድጊ፣ ድሙ፣ ከልቢ፣ ደርሆ ወዘተ እዮም። እንስሳታት ዘገዳም ድማ ከም ሓርማዝ፣ ሰገን፣ ኢራብ፣ መፍለስ፣ ኣድጊ በረኻ፣ ህበይ፣ ኣንበሳ፣ ነብሪ፣ ዝቢ ወዘተ እዮም። እንስሳታት ህይወታውያን እዮም። ስለ ዝኾኑ ኸዓ ኣየር፣ ማይን፣ መግብን የድልዮም። ከም ሰባት እውን ይፋረዩ፣ ይዓብዩን፣ ይሞቱን። እንስሳታት ከከም ዝሰማምዖም ኩነታት ኣየርን ዝምገብዎ መግብን ኣብ ቈላን ከበሳን ይነብሩ። ምስ ዝነብሩሉ ከባቢ ተሰማሚዖም ማለት ኩነታት ኣየርን ወቕትታትን ተፃዊሮም ይነብሩ። እንስሳታት ኣዝዩ ብዙሕ ጥቕምታት እዮም ዝህቡና። ገለ ካብ ጥቕሚ እንስሳታት ምስ ንርኢ፣ ሓደ ምንጪ ጸባ፣ ስጋ፣ እንቃቑሖ፣ ቆርበትን ጸምርን ካልኦት ነገራትን እዮም። ካብ እንስሳታት ንረኽቦም ጸባ

ስጋን እንቃቑሑን ኣብ ምግቢ ደቂ ሰባት ግዙፍ ተራ እዮም ዝፃወቱ። ፀባ ካብ ላም፣ በጊዕ፣ ጤል ከምኡ ውን ገመል ክንረክብ ንኽእል። ዝበዝሐ እዋን ፀባ ከም ምግቢ ህፃናት ኢና ንጥቀመሉ። እዚ ድማ ፀባ ብዘለዎ ልዑል ማዕድናዊ ትሕዝቶ ኣብ ዕብየትን ምዕባልን ኣእምሮን ኣካላትን ህፃናት ኣዝዩ ወሳኒ ስለ ዝኾነ ንማእከላይን ዓብን ዕድመ ዘለዎም ሰባት እውን ልዑል ጥቕሚ እዩ ዘለዎ። ፀባ ብዘይካ ብመልክዕ ዝስተ ፈሳሲ ኣርጊእና እውን በይኑን ምስ ካልእ መግቢ ምሕዋስ ክንጥቀመሉ ንኽእል። ፀባ ኣብ ፋብሪካ ተመስሪሑ ሓረጭ ኮይኑ ብድሩቕ መልክዕ ክዳሎ ይኽእል እዩ። ከምኡ ውን ኣብ ዝተፈላለዩ ሕብስትን ብሽኮትን ከም መመቀሪ ኮይኑ የገልግል። ውፅኢት ፀባ ዝኾኑ መግብታት ከም ጠስምን ፋርማጆን እውን ኣብ ምስራሕ ዝተፈላለዩ መግብታት የገልግሉን ኣገዳሲ ቦታ ይሕዙን። ስጋ ኣብ መግቢ ደቂ ሰባት ግዙፍ ተራ ኣለዎ። ንኣብነት ኣውደ ዓመት ወይ ዒድ መፀእ በዓል ምኽንያት ብምግባር ዳርጋ ኩሉ ሰብ እዩ ዝምገብ። ከምኡ ውን ስጋ ብዘይካ ከም ቀንዲ ማኣዲ ኣብ ዝተፈላለዩ ምግብታት ከም መሐወስታ ወይ ተወሳኺ መማቕርቲ ጌርና ክንጥቀመሉ ንኽእል። እንቃቑሖ ከም መግቢ ኣብ ዝተፈላለየ ክሊ ዕድመ ንዘለዉ ሰባት ጠቓሚ እኳ እንተኾነ ብፍላይ ንህፃናት ግን ብዘለዎ ልዑል መኣዛዊ ትሕዝቶ ኣብ ህንፀት ኣካላቶም ኣዝዩ ጠቓሚ እዩ። ብዘይካዚ እንቃቑሑ ኣብ ሕብስትን ካልእ መግብታትን ከም ቀንዲ መመቀርን መህብተም ትሕዝቶን ንጥቀመሉ። ክልተ እንስሳ ዘቤት። እንስሳ ዘቤት ኣብ ሃገርና ንማሕረስን መጓዓዝያን ንጥቀመሎም። ንኣብነት ኣብ ከበሳታት ሃገርና ኣብዑር እቶም ቀንዲ ንማሕረስ ንጥቀመሎም እንስሳታት እዮም። ኣብ መታሕት ከዓ ኣብ ዑርን ወይ ኣግማል እናተጠቕሙ ግራውቶም ይሓርሱ። ኣግማልን ኣእዱግን እቶም ንመጓዓዝያ እንጥቀመሎም እንስሳታት ኮይኖም ቅድሚ ምትእትታው መኪናን ባቡርን ኣብ ሃገርና እቶም ቀንዲ መጓዓዝያ ሰብን ንብረትን ምንባሮም ይፍለጥ። ሰለስተ እንስሳ ዘገዳም። እንስሳ ዘገዳም መስሕብ ቱሪስት ሃገር እዮም። ምስሳን እንስሳ ዘገዳም ብዘይካቲ ህይወታዊ ብዙሕነት ክህሉ ምሕጋዝ ልዑል ኣታዊ ወይ ናይ ወፃኢ ሸርፊ ክርከቦ ዝኽእል ዓውዲ እዩ። በዚ ምኽንያት ከዓ እንስሳ ዘገዳም ክንዕቅብን ሰፈሮም ዝኾነ ጫካ ኣግራብ ክንሕሉን ይግባእ። ምዕቃብ እንስሳታት ክውን ክኸውን እንተኾይኑ ግን ቅድሚኡ ክግበሩ ዘለዎም ነገራት ኣለዉ። እንስሳቶም ከዓ ምዕቃብ ሓመድን ማይን እዮም። ምዕቃብ ሓመድን ማይን ብኸመዩ ንምዕቃብ እንስሳታት ዝጸሉ? ሓመድን ማይን እንተዘይተዓቂቦም እንስሳታት ዝበልዕዎ ዝሰትይዎን ስለ ዝስዕኑ ናብ ደረጃ ምጽናት ክበጽሑ ይኽእሉ። ስለዚ ማይን ሓመድን ንምዕቃብ እንታይ ክንገብር ኣለና? ኣሕስር ኣቢልና ክንደስሶ ኢና። ንህይወታውያን ማይ ሓደ ካብቶም ቀንዲ ኣገደስቲ ነገራት እዩ። ብዘይካ ማይ ዝኾኑ ህይወታውያን ክነብሩ ኣይክእሉን እዮም። እዚ ማለት ልክዕ ከም ሓመድ ብዘይ ማይ እውን ህይወት የለን። ዝተፈላለየ ምንጭ ማይ ኣለና። ገለ ንምጥቃስ፣ ማይ ዝናብ፣ ወሓይዝ፣ ኣፍላጋት፣ ፍልፋል ዓይኒ ማይ፣ ዒላ፣ ራህያ፣ ዲጋ ወዘተ ምጥቃስ ይከኣል። ማይ ከይባኽንን ከይብከልን ልዑል ጥንቃቐን ክንክንን ይሓትት። ከይባኽን ምእንቲ ብውሕሉልን ቆጣብን ኣገባብን ክንጥቀመሉ ይግባእ። ንኣብነት ናይ ዝናብ ማይ ውሕጅ ኮይኑ ከይከይድ ራህያታትን ዲጋታትን ብምህናፅ ክንዕቅቦ ይግባእ። ከም ኣብነት ኣብ ሃገርና ማይ ንምዕቃብ ብዙሕ ንጥፈታት እዩ ዝካየድ። ገለ ኻውን ምጥቃስ፣ ኣብ ከበሳታት ሃገርና ኣብ እዋን ክረምቲ ንዝርከብ ዝናብ ንምዕቃብ ቅድሚ እዋን ዝናብ ምምፅኡ ኣብ ጎቦታት ዛላታት ብምዝላይ ኣብ ስንጭሮታት ከዓ ከትርታት ብምኽታር ማይ ፍጥነት

0: ነቱ ሃዲኡ ናብ ሓፅብታት ወይ እውን ዲጋታት ከም ዝኣቱ ይግበር። በዚ ድማ ፍግረ መሬት እናተኸላኸልና ይውሓድ ይብዛሕ፣ ብዝናብ ዝተረኽበ ማይ ክንዕቅቦ ወይ ክነዋልሎ ንኽእል። ምዕቃብ ወይ ምውህላል ማይ ኣብ ምርግጋፅ ውሕስነት ዝስተ ማይን ብማይ ዝስርሑ ካልኦት ሕርሻውን ኢንዱስትርያውን ፕሮጀክትታትን ቀንዲ ወይ እውን መሰረታዊ ኣገዳስነት ኣለዎ። ስለዚ እንስሳታት ህይወታውያን ስለ ዝኾኑ ካብኦም እውን ብዙሕ ረብሓታት ስለ ንረክብ ማይን ሓመድን እናዓቀብና ክንዕቅቦምን ክንከናኸኖምን ኣለና። እንስሳ ዘገዳም እውን ካብ እንስሳ ዘቤት ብዘይፍለ ቁጠባዊ ረብሓታት ስለ ዝህቡና ዝነብሩሉ ኣከባቢ ወይ ጫካ ክንሕልዎ ዳኣ እምበር ክነብርሶ የብልናን።
1: እሞ ፍትዋ ተምሃሮ እዚ ትምህርቲ ከም ዝከታተልዎ ፅናሕኩም ኣዝዩ መሳጢ እዩ ነይሩ። እስኪ ብሓፈሻ ኣብዛ ምዕራፍ 4 ትብልሲ ብዛዕባ ዕቃበ ኣከባቢ ተማሂርና ኣለና። ሓመድና ከመይ ጌርና ክንዕቅብ ከም ዘለና፣ ማይና ከመይ ጌርና ክንዕቅብ ከም ዘለና፣ ኣትክልትና ባህርያዊ ብቕልና ከመይ ጌርና ክንዕቅብ ከም ዘለና። ኣብ መወዳእቱ ከዓ እዚ ናይ ሎም ማዓንቲ ክንሪኢ ዝውዓልና ትምህርቲ ከዓኒ ከመይ ጌርና እንስሳታትና ንዕቅብ ከም ዘለና ኢና ክንመሃር ቀኒና። ሕራይ ምበኣር ፍትዋ ተምሃሮ ከምዚ ክትሰምዕዎ ፅናሕኩም እዩ ነሩ ናይ ሎም ትምህርትና። ኣብ ዝቕፅል መኣዝን ዝብል ኣርእስቲ ሒዝናልኩም ክንመፅ ኢና። ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይክብረልኩም። ቻው።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ፣ ስፖርታዊ፣ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኹለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

0: ሰላም ሰላም ክቡራት ተዓዘብቲ መደብ ካብ ንጥፈታት ኣብያተ ትምህርቲ ከመይ ቀኒኹም? ናይ ሎሚ ትሕዝቶ መደብና ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ዝተኸየደ ዝተፈላለየ ትምህርታዊ ንጥፈታት፣ እዚ ማለት ምህዞን ሰንዓን፣ ትምህርቲ መዘና፣ ከምኡውን ባህላውን ስፖርታዊ ንጥፈታት ዝሓዘለ መደብ ናብኹም ከነብሎ ኢና። ክሳብ መወዳእታ መደብና ክትከታተሉና ብክብሪ እንዳዓደምኩ ሰናይ ምክትታል።
1: ንስመይ ፍናንዳዊ ዝበሃል ተምሃራይ ሸርሻይ ክፍሊ እጂ ሒዘትኩም ቀሪበ ዘለኹ ከዓ እዚኣ ተንቀሳቀሲ ጥሕና እና ኣብዚ ንገብሩ ሕጂ ንጥፈታት እኽሊ ናብቲ መጥሓኒ ከምዝገርና ኢና ንደፎ። እዚኣ ግን ኣብዚ ምስ ገበርካላ በዓላ ዳይሬክቲ ሓፋ ቢላ ኣትጉምጥሮ ኣብዚ ድሕሪ ምግምጣል ምሰሰርሐ ምሰጠሓነ ወድዩ በዚ መንገዲ እዚ ክወፅእ ክእል ማለት እዩ። ካልኣይካ እቲ እኽሊ ጠሓና ኣለሪ ጠሓን ያለን ብግቡእ ንምቁፀር ኣብ ስከራስከራ ደይብና ነቲ እኽሊ ክንቋፀሮ ንክእል ማለት እዩ። ካሰይካ ብሳይክል ወይ ብሕቆ ናይ ድሃትና ናይ ኣሕዋትና ወይ ብካሮ ኢና ናብና ጥሕና ንማርስ እኽሊ ክነጥሐን። እዚኣ ግን ኣብ ዝኾነ ድኳን ይኹን ወላ ገዛና መፅያ ኣብያተ ትምህርቲ ኩን ኣብ ዝተፈላለየ ወላ ዓዲ ከይዳ ክነጥሕናና ክኽእል ማለት እዩ። ሕጂ ንምንታይ ዕላማ እያ ተሰሪሐ እዚኣ? ኣዴታትና ንሕቆን ንኸይበሉ ቀዳማይ እቲ ናይ ሰብ ኣገልግሎት ንምዕራፍ ንምዕቃብ ሕጂ እዚኣ ኣብሳ ካብኮንካ ግድን ላባይና ክንደካ ኣሉ ኣብ ላምባይና ዘይምካ ዝኮይኑ ብሓደጋ ጥቁዑካ ብሕግካ ኣይተርክብና ማለት እዩ። ስለዚ ላምባይና ተጥቂምካ ብዘለይቲ ክጓዓስ ክእል ማለት እዩ።
2: እዚ ንዕዘቦ ዘለና መደብ ተምሃሮ ፈጠራውነቶም ንምዕባይ ብዓቕሞም ብቕልል ዝበለ ኣብ ከባቢኦም ክረኽቦም ብዝኽእሉ መሳርሒታት ተጠቒሞም ናይ ፅባሕ ናይ ምምሃዝ ዝምባሊኦምን ሞዮኦምን መሰረት ክኸውን ዝኽእል ዝብገስሉ ዘለዉ ሰንዓታት እዩ።
3: ምንስመይ ኣክረም ኣደም ቤት ትምህርተይ ቤት ትምህርቲ ሰላም ሕጂ ዝናልኩም መፅና ዘለና እዚኣ ማኪና ብድፊት ኣየር ትኸይድ ማኪና እያ። ካብ ብናፍታ ብበንዚን ትኸይድ ብድፊት ኣየር ትኸይድ ማኪና እያ።
2: እዚ መደብ እዚ ተምሃሮ ነቲ ኣብ ክፍሊ ብመምህር ዝተዋህበ ትምህርቲ ብጉጅላዊ መልክዕ ባዕሎም ንባዕሎም ብትምህርቲ መዘና ነቲ ምዕራፍ ብግቡእ ክርድእዎን

እምበኣርከስ ክቡራት ተኸታተልቲ መደብ ካብ ንጥፈታት ኣብያተ ትምህርቲ እዚ ክትከታተልዎ ዝፀናሕኩም መደብ ኣብ ጨንፈር ትምህርቲ ዞባ ጋሽ ባርካ ዝተካየደ ዝተፈላለየ ትምህርታዊ ሓዘል መደባት ኮይኑ ክሳብ መወዳእታ መደብና ብምክትታልኩም እንዳመስገና ኣብ ካልእ መደብ ብካልእ ትሕሶ ክሳብ ንራኸብ ሰናይ ቀነ።

0: ህይወት ንኹሉ ሰብ ማዕረ ዕድልን ምቹእነትን ሒዛ ኣይኮነትን እትፍጠር። ገሊኡ ሰብ ኣብ ማእከል ጥዕናን ሃብትን ክውለድን ከሎ፡ ገሊኡ ግና ገና ካብ ማህፀና ድዩ ጀሚሩ ምስ ከቤት ናይ ህይወት ብድሆታት ክቃለስ ይግደድ። እዛንታ እዚ ምስ ተፈጥሮዊ መሰናኽላትን ናይ ህይወት ፈተናታትን እናተጋደለ ንመንገዲ ዓወት በዓሉ ዝፀረገ ጽኑዕ መንእሰይ እዩ ኤፍሬም ጎይቶኦም። ካብ ወላድ እዩ ጎይቶኦም በየነን ወላዲቱ ኣብርህት ማሕራይን ብ1993 ኣብ ዓዲ ጸጓር ንእዞብ ዓዱ ኸላ ተወሊዱ። ገና ናይ ህይወት ትርጉም ከይፈለጠ ካብ ማህፀን ወላዲቱ ክወፅእ እንከሎ ጀሚሩ ከቢድ ስንክልና ተሰኪሙ እዩ ናብዚ ዓለም ተቐልቂሉ። ኣእጋሩ ልሙድ ምንቅስቓስ ዝዓግቶ ስንክልና ዝሓዝ ኸውን ከሎ ኣብ ሕቑ እውን ተወሳኺ ናይ ጾር ሸኽሚ ዝኾኖ ሕበጥ ኣለዎ። እዚ ኣካላዊ ጸገም እዚ ንዝኾነ ህፃን ብርሃን ዓለም ዝጸልምት ንመጻኢኡ ድማ ዓብ ዕንቅፋ ዝፈጥሩ እዩ ነይሩ። ንሱ ኸ ያክል ገና እዋን ቁልዕነቱ ብዝግባእ ከየዝተማቐረ ህፃን እንከሎ እታ ፍቕርን ዕቑባን ክትቦ ዝነበራ ወላዲቱ ብሞት ተፈልያቶ። ሞት ወላዲት ንኸም ኤፍሬም ዝኣመሰለ ድርብ ስንክልና ተሰኪሙ ዝዓቢ ህፃን እቲ መከራ ዕፅፊ እዩ ነይሩ።
1: ሓደ ዓመት ኸውን ይኽልተ ዓመት ከባቢ እዩ ዝኸውን ሕጂ ከም ዝብለካ ሓንቲ እግሬ ዳርጋ ይትሰርሕ ነ ዝበዝሕ እዚኣ ቐጣን እዚኣ ከዓኒ ረጉድ ይበላ ዋለ ብትፍል ክትሪኦ ከለኻ ወላ ዚ ሕቆይ ሕጂ እንዳበለ ከይዱ እምበር ድሓን ይርሾ ዝኾነ ዓቐበት ክዲብ ከለኹ ሓደ ቲኣትሓምም ክወርድ ከለኹ ሓደ እዩ የብል ተድክ የድክማን ነይረ ንዝኾነ ንእሽተይ ከማን ብሓደ እግረይስ ዝድይዎ ይነበርኩን ከምዚ ምሽ ተደጊፈ ተዘይኮይኑስ ክሳብ ከምኡ ነይሩ ሓንቲ ንእሽተይ ንእድ ነራ ነዚኣ ደይባ ብለኒባባ በዚኣ ትደይባ በቲ ሓንቲ በዚኣ ክኸውን ከለኹካ ርኽመሽ ኢሉ ይወድእ ከምዚ ዓቕምሳ ይነበረን ማለት ምስ ጎበስኪ እዚ ባባውን ብዙሕ ሕክምና ፈቲኑ ብዙሕ ክሳብ ኣነኸ እንዳጎበዝኩ ከይደ እቲ ነብሰይ እውን ብኡ መጠን እቲ ስንክልናስ እንዳበለ ኸይዱ ዓበይ ኸይዱ ኣብዚ ሕቆይ ወፂን ዘይፈልጥ ክጉበጥ ጀሚሩ ብቐሊሉ ከዓ ክድገፍ እቲ እግረይ እውን እንዳት ክጥወ ጀሚሩ ብቐሊሉ ዝረግፅ ኖርማል ደው ዝብል ነበርኩስ ከይተደገፍኩስ ደው ዘይብል ኮይኑ ሕጂ ማለት እዩ ሽዑ ግን ድሓን እዩ ነይሩ ብቲ ጥዕናይ ማለት እዩ ቁርብቲ ናይ እግረይ ንዓንዲ ሕቆ ገለ ፀገሚ ነይሩ በዚ ግን ዳሓኒ ግን ከምዚ ቃንዛ ዘምፃለ ገለይ ጉዳይ ኣይነበረ ዳሓኒ ነ ይቐንዝወኒ ነይሩ ግን ዳሓኒ ስለዘይቐንዝወንስ ብኡ መጠን ከም ሰበይ ጎይ ከም ሰበይ ፀወት ከም ሰበይ ከዓ ዳሓኒ እዩ ነይረ።
0: ጉዕዞ ህፃንነት ንኤፍሬም ኣብቲ ፍቕሪ ደ ዘይብሉ ዓለም ኣብ ትሕቲ ናይ በይኑ ናይ ህይወት ማዕበል ክቃለስ እዩ ተገዲዱ። ትምህርቲ ንኤፍሬም ናይ መጻእ ተስፍኡ ዝርእየሉ እንኮ መነፅሩ እዩ ነይሩ። ስለ ዝኾነ ድማ ዕድሚኡ ንትምህርቲ ምስ ኣኸለ ናብ ቤት ትምህርቲ ዝተለኣከ ኮይኑ ግን እቲ ናብ ቤት ትምህርቲ ዝወስድ መንገዲ ንባዕሉ ጾር እዩ ነይሩ። ካብቲ ዝነብረሉ ዝነበረ ገጠር ናብቲ ቤት ትምህርቲ ንምብጻሕ መዓልታዊ ኣህላኺ መንገዲ ብእግሩ ይጓዓዝ ነይሩ።
1: ካብ ዓፀጓር ንዓድ

0: ሓሮ እቲ መንገዱ ነዊሕ እዩ፣ ንኣይ ሓደ ሰዓት ውዳእሊ ይኸውን እዩ ከባቢ ማለ ምክንያቱ ብዙሕ ፅቡቕ ጎልጎል ከይድካ ፀኒሕካ ሽዑ ዓቐበ ታሕቲ ወሪድካ ብድሕሪኡ ንላዕሊ ዓቐበ ደይብካ ኣኻት ቤት ትምህርቲ ትረኽቦ ኣብኡ ከዓ ካብ ቀዳማይ ክሳብ ሓምሻይ ጥራይ ዝመሃር ነይሩ ማለት እዩ። ብዙሕ እውን ወላ እንዳበልኩ ከለኹ ብዙሓት ተምሃሮ ገዲፎም ንኸዱ ነይሮም። ምክንያቱ ሲ ምስኦም ከብል ኣይክእልኒ ዋላ ቀዲመ ተተበገስኩ ሲ ብዙሓት ተምሃሮ ገዲፎም እኒኦም ዝኸዱ ነይሮም። ምክንያቱ በቲ ዘሎ ምስኦም ክኸይድ ንቀሳቀሱ እንኳተ ዘይከኣልኩ ግን ቁሩብ ግን ከምዚ ዘሎ ግን ኣቀዲመ ተበጊሰ ከም ዝብለካ ዘለኹ ሰዓታት ኣቢለ ኣብኡ ኣቱ ሓንከኣ ነይሩ እቲ ትምህርተይ ከዓ ከምዚ ሕማቕ ተምሃራ ኣይኮንኩን ንፍዕ እውን ኣይኮንኩን ናሓንየ ነይረ ተሪፈ ይፈልነ ፅቡቅ ትምህርቲ ከይደ ድሕሪኡ ኣብ ሻድሻይ ክፍሊ ምስ ሓለፍኩ ሽዑ እቲ ትምህርትስ ካብቲ ዝነበሮስ ሻሙናይ ክፍሊ ስለዘየለ ናብ በተገብርኤል ፈለግ ቤት ትምህርቲ ናብኡ እዮም ሰዲዶምና ማለት እዩ። እጅናዓ ኣዝዩ ርሕቕ ይሱ ክልተ ሰለስተ ዓዲ ክልተ ዓዲ ድሕሪኡ ካ ትረኽቦ ማለት እዩ። ዳርጋ ናይ ሰለስተ ሰዓት ብውሕዱስ ይኸውን እዩ ማለት እዩ። ኣብኡ ክምሃር ናብኡ ክኸይድ ጀሚረ ማለት እዩ ሻድሻይ ክፍሊ ምስ ሓለፍኩ ማለት እዩ። ሕጂ ኡ ክምሃር ክኸይድ ከለኹ ግን ብጣዕሚ እቲ ትምህርቲ ስለ ዝደልዮ ዝነበርኩ ከይደሀ በቃ ከም ዝብለካ ድሕሪ ተምሃሮ እዩ እቲ ጉዕዘይ ማለት እዩ። ምስ ከድኮውቲ ቤት ትምህርቲ ክሳብቲ መወዳእታ ክልተ ወርሒ ገለ ምስ ተረፎ ሽዑ ትምህርቲ ማራ ምስቲ ድኻም ኣቢሉኒ ምስቲ ናብራ ኩሉ ድኻም እግረይ ስለ ዝነበረ ኣብ ከለኹ ሽዑ ነት ትምህርቲ ቋሪፆ እዮ እንዳብሓጉይ ከይደ ማለት እዩ።
1: እዚ ጉዕዞ እዚ ንኤፍሬም መዓልታዊ ዝርገም ናይ ስቓይን ዓቕልን ፈተና እዩ ነይሩ። ክፃወሮ ስለ ዘይከኣለ ድማ ትምህርቱ ቋሪፁ። ብዘይ ትምህርቲ ግን መጻኢኡ ክረኣዮ ስለ ዘይከኣለ ናብ ዓዱ ኸላ ብምግዓዝ ኣብ ቀረባ ኮይኑ ትምህርቲ ክከታተለሉ ዝኽእል ዕድሉ ይረኺቡ።
0: ኣብኡ ከምኡ ኢለ እንዳነበርኩ ከለኹ ግን ፋዘር ብጣዕሚ ብትምህርቲ ዝግደስ ስለ ዝነበረ ክመሃር ጥራይ እዩ ዝደልየኒ ነይሩ። ወላኡ ከለኹ ትምህርቲ ተምሃር ንስኻ እንተሕርተ ተማሂርካ ኩሉ ነገር እሱ እዩ ዝኸውን። ብዘይ ትምህርቲ ግን ሓንቲ ክትገብር ኣይትኽእልኒ ኢሉ ዝዛረበኒ ነይሩ። ሽዑ ግን ንዓ ናብዚ ክትመሃር ኣለካ ኢሉ ሽዑ ፋዘር ናብዚ ቦርድ ንዕበይ ዝኽታመፈ ዓዱ ኋላ ማለት እዩ ኣብኡ ኣሎ እንዳኸንሻ ማለት እዩ ኣብኡ የትኒ ሽዑ በቃ ኢለ ኣብታ ሻድሻይ ክፍሊ ሄለ ንክጅምር ኣብቲ ቤት ትምህርቲ እቲኒ ማለት እዩ። ሽዑን ኣነ እውን ምስ መፀኽብቲ ኡሲ ኣየበልኮን ነቲ ትምህርቲ ሳይንዓኮን ከምቲ ዝብለኒ ዝነበረ በቃ ተተማሂረ ጥራይ ምክንያቱ በዚ ዘሎ ፀገም ስኻሊ ዝኾነ ነገር ክሰራሕ ኣይክእልኒ የለ ማለት እዩ። ስ ጥራይ ስለ እምሮይ ዝመለ በቃ ክምሃር ኣለኒ ኢለ ካብ ሸርሻይ ሄለ ኩሉ ትምህርቲ ዝንረሳዕኽዎ ካልእ ብምሉእ ማለት እዩ ካብኡ ዩ ጀሚሮ ወላቶም ብምሉእ ናይ ትምህርቲ ነገራት ካብኡ ኣፀቢቐ ሒዙ እዮም ጀሚሮ ማለት እዩ። እጂ ከም ዝብለካ ሸርሻይ ሸውዓይ ሻሙናይ ኣብቲ ቤት ትምህርቲ ካብኡናዊ ርሑቕ ኣይኮነን ናይ ስጉምቲ እንካብኣን ማለት ቀረባ ይትሜ ትምህርቲ ኣብኡ እንዳተምሃርኩ ፅቡቅ ካኣቲ ናይ ትምህርቲ ፍልጠት ግን ምስኦም ዝነበረ ኩሉ ሲ እቲ ትምህርቲ ስ እንዳማዕበለ ኮይሉ ዝነበረ ማለት እዩ። ሕዲሰዮ ዳርጋ ሓድሽ ኮይኑ ብኩሉ ማለት እዩ ወላ እቲ ትምህርቲ ሲ ፍሉይ ክስታይ ፈጢርለይ ንዓይ ድሕሪኡ ወላ ብቲ ታሽዓይ ዓስራይ ምስ ኮድኮ ብሃይስኩል እውን ክሳብ ብልጫ ክረክብ ክኢለ ማለት እዩ። ትነጥበይ ፅቡቅ ገስጊሰ ማለት እዩ ከምዚ ነይሩ ኣብቲ ሃይስኩል ማለት እዩ። ብድሕሪኡ 26 ዙርያ ከዓ ንሳዋ ወሪደ ማለት እዩ። ኣብ ሳዋ ማለት ፅቡቅ ብጣዕሚ ፈትዮ ፅቡቅ ዝኾነ ወላ ዝኾነ ነገር ኣይበልና ኣብ ሳዋ ከም ዝብለካ
1: ድሕሪ ናይ ሰዋ ህይወት ኤፍሬም ናብ ዝለዓለ ደረጃ መኣዲ ትምህርቲ ዝፅምበረሉ ነጥቢ ስለ ዘይረኸበ ናብቲ ዝዓበየሉ ምዕበይ ዝኽተማት ዓዱ ኸላዩ ተመሊሱ። ኩነታቱን ሽጉሩን ተገንዚቦም መንበሪ ገዛ ስለ ዝሃብዎ ድሕሪኡ ዘሎ ግና ህይወት ብናቱ ፃዕርን ሓርኮትኮትን ጥራይ ክትምራሕ ከም ዘለዋያ ኣነፂራ ነጊራቶ። ብናቱ ረሃፅን ጉልበትን ዝመፀት ሳንቲም ዝዓበየ ክብርን ሰላምን ከም እትህቦ ተረዲኡ የማነ ፀጋም ከይጠመተ ንነብሱ በዕሉ ኣቦን ኣደን ሓጋዝን ገይሩ ካህንፃ ወሲኑ። ናይ ገዛእ ርእሱ መናብሮ ንምምራሕን ግልበቱ ንምልምማድን ድማ ክሰርሕ ጀሚሩ።
0: ንመፅኢ ሓደ ሰብ ኣብዚ ቤት ትምህርቲ ኣሎ ክፍቲ ቦታ ናይ ዋርድያ እሞ ክሰርሕ ዶ ትኽእል ገለ መለብለኒ ዋ ፀገም የብሉ እንታይ ፀገም ኣለዎ ስላ ጥራይ ትብለሉ ትኸውን ኢለ ሽዑ ስራሕ ጀሚሮ ዋርድያ ማለት እዩ። ከባቢ ዓመትን 10 ወርሒ ንኸውን ሽዑ ስራሕ ዋርድያ ናይ ፍርቂ መዓል ተሰሪሐ ማለት እዩ። ብድሕሪኡ ምስ ኣብኡውን ዳርጋ ሓደ ዓመት ክምህር ምስ ቀረብኩ ሽዑ ገለ ምክንያት ኣይ ብዚ ዓዲ ተቐመጥኩ ገቢለዮ ኣቋሪፀ ስቕምስ በልኩ ሽዑ ብድሕሪኡ ናብዚ ናይ ድኳን ሓሳብ ምክንያቱ ወላ ቅድሚ ሕጂ ሓወይ

0: ከምኡ ብለን ነይሩ ድኳን ዘይትገብር ድኳን ገለ ብለኒ ኣበይ ሞ ምሰበርኩ በታ ናይ ዋርድያ ምስ ጀመርኩ በቲያ ናይቲያ ደሞዝን ቁርብ ኣቐሚጠ ስለ ፀናሕኹ በቲ ናይ ቤት ትምህርቲ ትምህርቲ ኣቐሚጠ ስለ ፀናሕኹ መፅኤፍቲ ምምሕዳር ሓንቲ ቦታ እዛ ዘላ ሕጂ ቦታ ነይራ ምምሕዳር ከይደ እዚኣ ቦታ ኣለዋ ተቐሚጠ ያኻ ዘላታ ቦታ ሕጂ ልቸንስ ኣውፅኢ ኣነ ሃገራዊ ጉቦ ይወዲአ ኩሉ ስለ ዘሎ ኣብዚኣ ክሰርሓላ የለን ትምሕዳር መስገድኩ እሶም ከዓ ኣይደንጎይኒ ማለት ሲ ቀልጢፎም ኣቢሎም ኖ ቀልጢፈ ከዓ ልቸንስ ኣውፅኢ ኣብቲ ግዜ ሰላም ምስ ኮነ ማለት እዩ ኣብ ሽዑዋን ሽዑ እታ ድኳን ከፊት እያ ማለት እዩ።
1: ኣብ ከተማ ዓዱ ኋላ ንእሽቶ ድኳን ብምኽፋት ሓድሽ ናይ ህይወት ምዕራፍ ጀሚሩ። እቲ ናይ ንግዲ ዓለም ግና ካብቲ ዝሓስቦን ላዕሊ ጻዕርን መስዋእትነትን ዝሓትት ኮነ። ስራሕ ድኳን ብባህርኡ ኣዝዩ ኣድካሚ እዩ። ካብ ንጎ ምስ ተንስአ ሙሉእ መዓልቲ ክኸፍትን ንህዝቢ ብዘይምስልካይ ኣገልግሎት ክህብን ነይርዎ። ካብዚ ብተወሳኺ እቲ ዝዓበየ ጸገም ንሸቐጥ ዝኸውን ኣስቤዛታት ምምጻእ ነይሩ። ዝኾነ መጓዓዝያን ናይ ምሽካም ሓገዝን ከያለዎ ነቲ ኸቢድ ንብረት ካብ ናይ ጅምላ መሸጢ ቦታታት ናብ ድኳንን ምጽዓን ክሳብ ክንደይ ዓብ ጻዕርን ድኻምን ይሓልፍ ከም ዝነበረ ክግመት ዝከኣል እዩ።
0: ሽዑው ንዕእና ምፅእ ኣቢለ ንዕንሽጥ ኣቢልካ ኣብኡ ከለካ ክተምፅኸ ኣሸጊር ነይሩ። ሽ መን ይ ከምፅለይ ዓፅ ዘምፅእ ምክንያቱ ሲ ክልተ ብክልቲያ ንእሽተያታ ድኳን ነይራ ከመይ ገረአ ገለ ዝብል ክስታይ ነይሩኒ ማለት እዩ። ግን ኣማራፂ ወላ ባዕለይ ከይደ ከምፅእ ክስከም ደ ወላ ሙርኩሰይ ክሕዝ ገለ እብል ነይረ ማለት እዩ። እዚ ከይደ ቆልዑ ገለ ልእኽ ዝሎ የምፅሎ ይቁን ንፉዓት ከዓ መለስ ብጣዕሚ ንፉዓት እዮም በቃ እዞም ቆልዑ ሲ ኣዝዩ የመስግኖም ዝሕጉ ዝነበሩ ማለት እዩ። ከምዚ ምፅሎይ ተኢለዮም ኣብ ወረቐ ፅሕፋ ቢለ የምፅሎዩ ነይሮም ማለት እዩ። ንዓይ ግን ምክንያቱ ክኸይድን ከብልን ብዙሕ ግዜ ይጠፋኣን ነይሩ ማለት እዩ። ብነብሱ ከ ወላ እውን ክስከም ከዓ ኣይትኽእልና ሓንቲ ሳንጣ ክስከም ኣይክእል ነ ማለት እዩ። ቁሉ ፍትኖ ነይረ ሕጂ ቁሩብ ከይደኻዊ የምፀ ነይረ ኣሸጊርኒ ማለት እዩ። በተን ዘለዋ ግን ኣብኡ መፅኦም ዝህቡኒ ሰባት እንዳገዛእኹ ገለ መለ ቁሩብ እንዳማዕበልኳ እንዳማዕበልኳ ከይደ ኣብዚ ዝብለካ ኮረና ምስ ኮነ ከዓ ሓንቲ ሳይክል ነይራ በቃ ብዚኣ ገይራ ሕጂ ዋንቲ ሳይክል ክኽእል ኣለኒ ገለ ኢለ ሽዑ ስኢለን ታሕቲ ገፀ የብላ ፅቡቅ ከይድ ኣብቲ ዓቐበቲ ኣብየኒ ኣብቲ ሳይክል ኣብቲ መፅኦም ኣብቲ ድኳን ኣፀጊዐ የብልዋ ሃብ ከብላ ኢለ ይብል ድሓኒ መቸም ኣምላኽ መስገን ወዲቐ ይፈልጥኒ ከምዚ እንታኣሽሙ ኢለ ዘይኮንኩ ድሓን ከብላ ጀሚሮ ማለት እዩ። እምበር እዚኣ ተድልየኒ ኢለ ሽዑ ነቲ ኩሉ ዝገብሮ ዝነበርኩ ኣብኡ ዝፍትኖ ዝነበርኩ ኣቢለ ናተይ ሳይክል ኣብ ገዛ ዝነበረት ፋዘርታ ሳይክል ሃበኒ ኢለዮ ንዓ ተዓራሪ ኣቢለ ሽዑ ቆቁሩ ሽዑ እንዳበልኩ ወላ ሹቅ ክኸይድ ጀሚሮ ማለት እዩ። ክኸይድ ከለኩ ሹቅ ግን ቀሲ ኢለ ከይድ ቀሲ ኢለ ማለት ሲ ርዕላቕን ፍርሒ ነይርኒ ምክንያቱ ሱይ ፅቡቅ ገረ ይመለኳን ሓንሳብ እንድሕር ቢለ ከዓኒ ቀልጢፍካ ክተብሎ ይትኽእልኒ ኸ ማለት እዩ። ከምዝብለካ ሕጂ ግን ብኡ ፅቡቅ እንዳበልኩ ተላማሚለያ ፅቡቅ ሕጂ ኖርማል ክኢለያ ብኣፅዒነ የምፅእ ኣፅኤ ድኳነ ብቲ ዝነበርኩ ከይደ ንብረተይ በዕለ የምፅእ ኮይነ ማለት እዩ።
1: ኤፍሬም እዚ ኩሉ ናይ ድኳን ፃዕርታት ምስ ተወድአ ካልእ ናይ ውሽጢ ገዛ ፈተና ይፅበየ ነይሩ። ኣብ ዓዱ ኸላ ንበይኑ ገዛ ተኻርዩ ስለ ዝቕመጥ ዝነበረ ዝኾነ ናይ ገዛ ስራሕ ዝሰርሓሉ ሰብ ኣይነበረን። ካብ ድኳን ደኺሙ መጺኡ ኣብ ናይ ብሕትውና ገዝኡ ምስ ኣተወ በዕሉ መግቢ ክሰርሕ፣ በዕሉ ክዳውንቲ ክሕፅብ፣ ገዝኡ ኸጽሪ፣ ብሓፈሻ ኩሉ ንእሽቶን ዓብይን ናይ ገዛ ስራሕ በዕሉ ክሰላስሎ ነይርዎ። እቲ ኣካላቱ ካብ ውዕሎ ድኳን ዝለዕለ ዕረፍቲ ኣብ ዝደለየሉ እዋን ንሱ ግን መሊሱ ካልእ ጉልበት ዝሕትት ናይ ስራሕ ዓለም ይጅምር ነይሩ። በቲ ዘካየዶ ዘይሕለል ተወፋይነትን ጻዕርን ግና እታ ንእሽቶ ዝነበረ ድኳን በብቕሩብ ዓማዊል ክስሕብን ቅጠባዊ ዓቕማ እናዓበየ ክመጽእ ክኢሉ
0: ሓደ ንጎቶ ሲኢኻ ከይድካ ስራሕኻ ትውዕል ቁርሲ መን ይገብረልካ መሊስካ ምሳሕኻ መን ይገብረልካ ድራርካ ኣሎ ጀካ ዝተወሳኺ ናይ ገዛ ፀብሕኻት ምሳ ኩሉ ነገርካ መን ይገብረ ክዳውንትኻ ኩሉ ብዙሕ ነገር ሲ ኣሎ ናይ ሰብኣይን ናይ ሰበይትን ኮንካ ክትዓይ እሞኸ ድኳን ከዓ ሙሉእ መዓልቲ እዩ ተኸፊቱ ክውዕል ዘለዎ። ስለዚ እዚ ከምዚ እዋን ልዕላዓቐንቲ እሙረይስ ክስታይ ይኸውን ነይሩ ውሽጤ ማለት እዩ። ንሄቱ ሲ ወላ ተዘይደልኹ መርዓ ግን ደጋፍ ሲ የድልየካ እዩ ወላ ብዙሓት ሰባት እውን ተመርዖ ነዚ ኣነ ክንመፃልካ ብዙሕ ሰብ ከምኡ ይብል ብጣዕሚ ብኣይሲ ማራእዮም ክስታይ ነይሮም ማለት እዩ። ክምርዖ ዝደልዩስ ብዙሓት እዮም ሓቆሚንካ ንዓኻ ኮ ደጋፊት ክትህልወካ ኣሎ ብዘይዚ ከመይ ጌርካ ክትዓይ ከመይ ጌርካ ብሉ ነይሮም ግን ከምዚ ትብሎ ኮይኑ እቲ ጉዳይ ኣብ እምረይ ከዓ መርዱ ከይተሓትት እውን ክስታይ ዝገብረካ ፀቕጠን ነገር ስንሱ ነይሩ።
1: ኣብቲ ህይወት ብፅምዋን ከቢድ ጾርን እትፍትነሉ ዝነበረት እዋን ንኤፍሬም ካልእ ሓድሽ ናይ ተስፋ ብርሃን ተቐልቀለሉ። እዚ ብርሃን እዚ ድማ እታ ንኹሉ ኣካላዊ ስንክልንኡን ማሕበራዊ ብድሆታቱን ሰጊራ ንዑ ፍቕርን ዕቑባን ክትኮኖ ዝወሰነት ጓል ኣንስተይቲ እያ ነይራ። ኣብ ሓደ ማሕበረሰብ ሓደ ኣካላዊ ስንክልና ዘለዎ ሰብ ሓዳር ክምስርት ከሎ ዝረኣየሉ ዓይኒ ቀሊል ኣይኮነን። ገለ ሰባት ንስንክልና ከም ድሩትነትን ጾርን ገይሮም ኣብ ዝሓስብሉ እዋን እዛ ተብዓ ዝመልኣ ጓል ኣንስተይቲ ግና ካብቲ ስንክልና ንላዕሊ ነቲ ኣብ ውሽጢ ኤፍሬም ዝነበረ ክቡር መንፈስ ዘሕለል ጻዕርን ጽንዓትን እያ ርያ። ምስ ስንክልኑ ክትምርዓቦ ጾር ህይወቱ ክትካፈሎ ኣብ ጎኑ ኮይና ድማ ሓይል ደገፍ ክትኮኖ ፈቓደኛ ኮይናም
0: ሓደ ሰብ ከምዚ ኢልካ ከይድካ ብኡ ክጌርካ ከይድካ ከምዚ ኢልካ ተላለያ እዚኣ ቁፅሪ ሞባይል ኢሉ ናይቲ ሞባይል ሂበኒ ማለት እዩ በቃ ገለገለ ወላ ሽዑስ ፅሕፈላ ከመይ ዓይነት ሰብ ክትፅበይኒ ከመይ ዓይነት ሰብ ተፅበኽኒ ዓይ ሰብ ምኾንካ እኽእሉ ኢላ ትንሹ ምክንያቱ እቲ ሰብ እስ ከምዚ ንዓኣስ ቤተሰብይ ማለት እዩ ንዓይ ከዓ ቀራብየ እዩ ብዙሕ ዝቐርበኒ ምሳይ ገለ ኩሉ ግዜ እ ዝግደሰለይ ከምዚ ክትኸውን ኣለካ ኢሉ ዘብለኒ ዝነበረ እዩ ሽዑስ መራ ከይደ ኣብያ ነይራ ከይደ ሽዑ ሓቲል እያ ማለት እዩ ከምዚ ከምዚ ኣሕተት ክዋን ከማ እንዳርጋ ሽዑ ምክንያቱ ስ ተቐዳማይ ዘድልየና ተ ህወት እየ ነጊረ እያ ኣነስ ከምዚ ከምዚ ዓይነት ሰብ እየ እዚ መንነተይ ከምዚ ዓይነት ሰብ እየ ነዚ ፍታውኩ ተኮይኑ ምሳይ ክትነብሪ እዚ ኢለ ምሻ ኣሎ ገለ ቢልያ ተዛዕሊልና ተዛሪብና ንዓዲ ኋላ ተመሊሰ ማለት እዩ ሽዑ ምስ ተመለስኩ ኣየበልኳን ደጋጊመ ሽዑ ምክንያቱስ እንታይ ዝበሃል ጭራ ነብርቲ ሒዝካስ ከምኡ ኮይነኒ ምክንያቱስ ብዙሕ ነገርስ ኣሎ ትትብሎ በቃ ኣቢለ ደጋጊመ ደጋጊመ ምሰበልኳ ሽዑ ሕራይ ምስ በለትኒ ሽዑ ሽ ወላ ሓጉስ እዮም ቁፃርሲኒ ናይ ብሓቂ ነኢለሲ ተኣሽሙ ኮይኑ ወላ ንዓይ እንደ ናይ ብሓቂ ደ መርዓ ገይረ ከምዚ ገይረስ ክምርኦ ዝብል ጥራይ መፂእ ንቁምሮ ማለት እዩ
2: ንኸውስን ግን ቆርብ ከቢድ ነይሩ ማለት እዚ ኣሎ እንድዩ ከም ሰብሲ ምሽ ካልእ ተፅበ ግን ሰብ እንድሕር ኮይኑ የእምሩ እንድሕር ጥዑይ ሰርሓሊ ከምኡ እየ ዝብል ነይረ ዋላ ካብ ቅድምን ከምኡ ሓሳብሲ ነርና ሓደ ሰብሲ ናይ እምሮ ሽግር እንተዘየልዎሲ ዝኾነ ነገር ክገብር ይኽእል ኢለ ስለ ዝሓበሰብኩ ከምዚ መስ ማለት እዩ ነቲ ክውስን ከዓ ግዜ ኣይበልኩን
0: እታ ዘላትና መርዓ ጌርና የሕሊፍናዮ ማለት እዩ ንፉዓት ከ ኣብዚ እንዳኸንሻ ዘለዋ ናይ ብሓቂ ከምዚ ንሰብ ክተብሎ ደሊካ ዘይኮንካ ንፉዓት ክንደደ ኮይኑ ክንድቦ ኮይኑ ኩሉ ነገራት ሲ ሓጊዘናን ብጣዕሚ ንዓይ ከዓ ማለት እዩ ምክንያቱስ ወላ ክት ክሪኦ ከለኹ ሲ መን ዝገብረለይ እቲ ሓደ መን ዘምፅለይ ንኩሉ ንኩሉ ክተምፅ ሓደ ሰብ ኣይክእልን እቲ ሓደ ተዋፍር እቲ ሓደ ኣቦኸን ኣዴኻ ንሳቶም በዕሎም እዮም ዘመርዑን ኢልካ ስኻ ስቂኻ ትብል ግን ባዕለ የ ኩሉ ማለት እዩ መወዳእታ ከ ኣምላኽ መስገን ፅቡቅ ዝኾነ መርዓ ከዓ የሕሊፈ ማለት እዩ ኣሕሊፍና ሳሕጂ ከዓ ኣለና ንዘኸብርቲ በዓልቲ ቤትና ኣለ እዩ
1: ትርጉም ቃል ኪዳን ብመሰረቱ ፍቕሪ ጥራይ ዘይኮነስ ኣብ መንገዲ ህይወት ምድግጋፍን ጸገማት ብሓባር ምክፋልን እዩ ኤፍሬም ሎሚ ነቲ ጾር ህይወት ንበይኑ ዘይኮነስ ካብ ልቢ ምስ እትፈትዎ ምስ እትርድኦን ምስ እትድገፎን መጻምድቲ ኮይኑ እዩ ይሰርሕ ዘሎ እታ ፍቕሪ ደዘየ ዝተማቐረት ነፍሱ ሎሚ ካብ ሓዳሩ ዓብ ናይ ፍቕርን ሰላምን ዕቑባ ረኺባኣላ እቲ ናይ ብሕትውነን ንበይንኻ ናይ ምስራሕን ግዜ ተወዲኡ ብናይ ሓባር ሓይልን ናይ ዓወት ብርሃንን ተተኪኡ እቲ ናይ ቃል ኪዳን ርዝነትን ሓላፍነትን ዝተረድአት በዓልቲ ሓዳሩ ነቲ ብኣካላዊ ድሩትነት ክገብሮ ዘይክእል ነገራት ኩሉ ብፍቕርን ሓልዮትን ክሽፍኖ ጀሚራ ቃል ኪዳን ማለት ንጽቡቕ መዓልቲ ጥራይ ዘይኮነ ንዅሉ ብድሆታት ህይወት ብሓባር ንምግጣም ዝተኣትወ ቃል ብምዃኑ ብግብሪ ይምስክሩ ኣለዉ
0: ምደይ ዕበየትን እንዲ ኣደ ከመይ ገይራ ንውላዳ ክንትዕቢ ይፈልጥኒ ምክንያቱ ትርጉም ኣደ ክርዳእኒ ስለ ዝኸብደና እዩ ማለት እዩ ምክንያቱ ከም ዝበልኩ ኸ ናብራ ስለ ዝሓለፍኮ ማለት እዩ ዝበዛሕኡ ስለ ዝሓለፍኮ ትርጉም ኣደ ዝኸብደኒ እዩ ንዓይ ስለዚ ኣደ ይስኽ ይኸበቃ ሃፍተይ ንስኽ ሰበይተይ ኩሉ እንትራይ ንስኽ ይኸ ዝብሉ
2: ማለት ሲ ሰብኣይ ስበይ ንክነብር ፅቡቅ ኣይኮነን እግዚኣብሔርቲ ደጋፊት ገይሩሉ ማለት እዩ ኣጂ ኣንከየዶ ገለ ነገር ሽግር ዘለዎ ሰብሲ ዋላ ትጥዒ ሰብ ከማን ደጋፊ የድለየ ከምቲ ዝበልካ ዝበዝሕ ትድኮኑ በዕሉ እንዲ ዝገብሮ ሓደሓደ ግዜ መንስ ኣርፈካ ንዓንዶ ከይድ ገለ ይብሎ ግን ከምዝበልክ ከሱ መራ ንፍዕ ስለ ዝኾነ ዳርጋ ምሉእ መዓልቲ ሰስ በዕሉ ክውዕል ዝደሊ ከምዚ ኣብ ናይ ምስሓ ግዜ ከማን ወይ ምስሓ ብፅሓ ኣሎ ወይ ከዓ ናይ ሕጂ ሲኣክለካ ይዕርፍ ብሎ ኣብዚ ገዛ ከዓ ማለት ዝበዝሒ ግዜ እዚ ናይ ገዛ ንዑ ልዕሊ ዓቕሞ እዩ። ኣብቲ ናይ ስራሕ ግን ደይክሎ ነገር የለን። ሕጂ ኣብቲ ሱ ዘይክሎ ኣነ ይገብርሉ ማለት እዩ። ኣብቲ ኣነ ዘይክሎ ከዓ እሱ እንዳይገበርስ ብከምኡ ተሓጋገ ፅቡቅ ማለት እዩ።
0: ምስቲ ዝነበርኩ ሕጂ ምሻሎ ማራ ድሕሪኡ ስዳርጋ ክሽ ንኣት ይፈልጥ ናይ ድሕሪያ ማለት እዩ። ከምዚ ክስታይ ዘይኮነ ኩሉ ነገርስ ክስታይ ኮይኑለይ ማለት እዩ። ከም ሰበይቲ ብርሃን ገዛ ዝብልዎስ ኩሉ ከምኡ ኮይኑለይስ በቃ ቶታሊ ፅቡቅ ሙሉእ ነገር ክነብር ክኢለ ማለት እዩ። ወላብቲ ድኳን ተሕግዘኒ ኣብ ገዛ ከዓ ምሻሎ ኩሉ ነገር ገይራ ትፀንሓኒ ብጣዕሚ ለባም ሰበይቲ ረኪበ ማለት እዩ።

0: ኤፍሬም ሎሚ ሙሉእ ብምሉእ ደጋፊት ረኺቡ ኣብቲ ናይ ዓወት መንገዲ ይግስግስ ኣሎ። እዛንታ እዚ ስንክልና ኣካል ዘይኮነስ ስንክልና መንፈስ ጥራይ ከም ዝስዓር ዝመስክር ህያው ኣብነት እዩ። ካብ ንእሾ ስፈር ካብ ቤንኻ ናይ ምስራሕን ሕሱም መከራ ተበጊሱ ሎሚ ብዓወት ዝዕንብብ ዘሎ ፍረ ናይ ኤፍሬም ህይወት ንብዙሓት ተስፋ ዝቆረፁ ሰባት ዓብ ናይ ጽንዓት መርኣያ እዩ። ህይወት ብጻዕርን ብእምነትን ክትቅየር ከም እትኽእል ቃል ኪዳን ድማ ንኹሉ ናይ ህይወት ጉድለታት መሊኡ ንቕድሚት ከም ዘሰጉም ብተግባር ዘርኢ ኣብነት እዩ።
1: በቃ ከምስ ከምዚ ናይ ሰብ ፅግዕተኛ ንባዕላይ እቲ ዘሎ ፀገም ምሲ እዚ ናይ ፅግዕተኛ ጥራይ ዝገብረካ እቲ ዘሎ ናት ስንክልና ዝብሎ ማለት እዩ። እጅታይ ስቃይ ይሕልፍ ኣነ ጥራይ ዝፈልጣ ብደገ ክትርኢ ከለካ ብኣፍካ ሰብ ቀሊል እዩ ኖርማል እንዩ ገለ ይመስለካ ብሓደ ጫፍ እግረ ዝረግፅ ብሓንቲ እግረ ዝረግፅ ማለት እዩ። ሕጂ ከምኡ ቀንዛ እጂ ብጣዕሚ ወላ ትቅድም ብጣዕሚ እዩ ክስታይ ዝገብረኒ ነይሩ እቲ ዕንጨት ዕንጨት እዩ ኮይኑ እምኒ በቃ ብታሕቲ ሕጂ እግረ እምኒ እዩ ኮይኑ ከምዚ ክተርር ማዓት እዩ ነይሩ። ሕጂ ክወላ ከምኡ ከለኹ ግን ንሰብ ሃበኒ ምባል ወይ ተፀጊመ ምባል ፆመ ይሓድር እየ ዝብል ከምኡ ዝበሃል ክስታይ ምክንያቱ ገለ ሰብሲ ከምኡ ክትርኢ ከለካ ምስ ዓይኒ ውርኩ ኣብ ስርቅና ካልእ ክዋፍር ክትርኢ ከለካ ብጣዕሚ ኢካትሓዝን ምክንያቱ ሲ ሰብ ክልወጥ ይኽእል እዩ ሰርሑ ሰብ ካልእ ነገር ክኸውን ይኽእል እዩ።
0: ኣብዚ ግዜ እዚ ኤፍሬም ድኳኑ ናብዝሓሸ ምዕባለ ኣሰጋጊሩ እቲ ናይ ብሕትውና ገዝኡ ብፍቕርን ባሕዳርን ተኪኡ እቲ ኩሉ ዝሓልፈዎ ናይ መከራ መንገዲ ከዓ ናብ ናይ ዓወት ጎደና ተቐይሩኣሎ። ምዝ ኩሉ ምስጋናን ዓወትን ኤፍሬም ሎሚ ንኩሉ ተስፋ ዝቆረፀ ሰብ ንኩሉ ብስንክልና ወይ ብመከራ ህይወት ዝተጠቕዐ ውልቀ ሰብ ህያው ምስክር ናይ ዘይሕለል ጻዕርን ዓወትን ኮይኑ ኣብ መንገዲ ዓወት ይግስግስ ኣሎ። ህይወት ብድሆታት ክትቅፅል እያ። ጉዕዞ ቓልስን ጽንዓትን ኤፍሬምን በዓልቲ ቤቱ ትምኒትን ድማ ይቕፅል።
1: ንኩሎም ካብ ዝገብሮ ብትና ብጣዕሚ ኣነ ዘመስግኖ ኣብ ዓዲ ኋላ ብምሉኦም ዘለዎ ብጣዕሚ እየ ዘመስግኖ ንእሽቶም ዓብዮም ንዓይ ዘይድግፍ የለን ዝኾነ ኢኸ ሕራ ይብል ዓበይቲ ሓግዙን ኢሎዮም ዝሕግዙ ዱካናት ከይደ ወላ ከምዝተይልካዮም ሕራ ኢሎም ዘው ወላ መንደፈራኸ ኣሎ ሓደ ኣዝ መስግኖ ከዓ ምክንያቱ በቃለቂሕንካ ኢሉ ይበለቃሕ ነይሩ መጀመርታ ነዚ ድኳን ከዓንካ ኢሉ ናይ ብዙሕ ዝግሰለ ኣለቃሓኒ ስራሕ ስራሕ ኣቢለ ኣብታ ወርሒ ይመልሰሉ ስራሕ ስራሕ ኣቢለ ወርሒ ከምኡ ይመልሰሉ ነይረ ኣብ ወርሒ ማለት እዩ። ሽዑ ግን ትናተይ ምስ ውፀኹ ግን ዝሓወይ ምክኤል ሓወይ ኣዝየ ዘመስግነካ ኢለ በቃ ሕጂ ግን በቃ ነብሰይ ክኢለ ማለትሲ ካብ ምልቃሕ ድሒነ ኣስቤ ዝሃብን ትናተይ ሞ ናይ ቀደምንካ ዘና ሕጂ ግን ጋይለዮ ማለት እዩ ከምኡ ዘበለኒ ማለት እዩ። ብዙሕ ካልእ እውን ኣብዚ ከባቢ ኣብዚ ከንሸሎ ዘለዉ ካልእ ብዙሕ ወላ ኣብቲ ከባቢ ድኮም ብምሉእ መቸም ንዓይሲ ይድግፈኒ ከም ሰብ ከማን ተጓራፊት ተባኢስኒ ፈልጥ ብጣዕሚ እየ ዘመስግኖ ማለት ኩሎም ዓማዊል ብኡ ዘለዉ ክመፁ ከለዉ ከምዚ ኢሎም ኣይፈልጡ ህዝቢ ዓዶ ኳላ ብምሉእ ማለት እዩ ዘመስግን ማለት እዩ። ንኩሉ ኣብዚ ከመስግኖ ዝደሊ ብዙሕ ሰብ ኣሎ ዝደግፈኒ ብብዙሕ ነገር ማለት እዩ ኣብዚ እውን ክዛረብሉ ዘይደሊ ብብዙሕ ነገር ዝደገፈኒ ሰብ ኣሎ ብጣዕሚ ይቐኒየልና ጥራይ ብሎም ሻ የመስግኖም ማለት እዩ ነዚ ሰምዕ ዘሎ ኩሉ ማለት እዩ።

0: عزو سلامتنا تقبلوا فنو اير تي فابل من كتار شو كوب زغركم تعزتنا كم يتوعلو فرقة معلت فرقان اخي لون لو محاموس حدتكم تشتغلوا هاجراون هاجراون زينات تحزلكم قريب لهم لما كتاركم بغرز عدم صادكم تصنح ميكائيل حرقو فلما كم كانت وتاتو فيلم لو علو ايلو خيرتا ابو كايرو مس ميسترات كوبيات وصان مغو عزيان غبسي تراخي وزتيو ኤርትራውያን ነበርቲ ስዊዘርላንድ ውዳበታቶም ብምድልዳል ኣበርክቶም ንምዕዛዝ ዝሕግዞም ንጥፈታት ኣካይዶም ኣመሓዳሪ ንዞባ ፈሮ ኣብ ኣይሮማለ ዝካየድ ዘሎ ሕርሻዊ ልምዓት ንምድንፋዕ ምስ ሓርስቶ ዘትዩ ኣብ ዜናታት ወፃኢ ንዩክሬን ዝውዕል ኣፅዋር ንዘፍርያ ዘለዋ ኩባንያታት ሃገራት ምዕራብ ዕላማ ክትገብረን ምዃና ሩስያ ጠንቂቓ ደቡብ ኮርያን ወተሃደራዊ ፅላታ ዘመናውነት ንምልባስ ተወሳኺ ቢልዮናት ዶላር ከም ትስላዕ ኣፍሊጣ ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ሓደጋ ጥሜት ተቓሊዑ ከም ዘሎ ተገሊጹ ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ህወትን ሚኒስትር ንግድን ኢንዱስትሪን ኣቶ ንስረዲን መሓመድ ሳልሕ ዝቆመ ላዕለዋይ ልኡኽ ኤርትራ ትማል ኣብ ሰዓታት ድሕሪ ቀትሪ ኣብ ካይሮ ምስ ሚኒስትር ጉዳያት ወፃእን ሃገራዊ ምትሕጋዝን ግብፂ ዶክተር በድር ዓብዱልዓጥን ሚኒስተር መጓዓዝያ ሌትናል ጀነራል ካምል ኣልዘወሪን ብተናፀለ ተራኺቡ ዘትዩ ኣብቲ ምስ ሚኒስትር ጉዳያት ወፃእን ሃገራዊ ምትሕጋዝን ዶክተር በድር ዓብዱልዓጢ ዝተገብረ ርክብ ትግባሪ ኣቐዲሙ ዝተገብረ ስምዓት ብምግምጋም ኣብ ዝቕፅር ስጉምታት ከምኡውን ኣብ ክልታውን ዞባውን ጉዳያት ተዘሪቡ ምስ ሚኒስተር መጓዓዝያ ሌትናል ጀነራል ካምል ኣልወዚር ዝተገብረ ርክብ ድማ ኣብ ፅላታት ወፍሪ ንግድን ብቐንዱ ድማ ኣብ ዓይነታት ምግቢ ጥረ ነገራት መሳርሒታት ህንፃ መድሃኒት ሕርሻ ሃብቲ ዓሳን መጓዓዝያ ባሕርን ዘተኮረ ነይሩ ኣብቲ ርክባት ብወገን ኤርትራ ዋና ካየዲ ስራሕ ባንክ ኣባይቲ ንግድን ኣቶ ብርሃነ ገብሪ ህወትን ፍጻሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕን ተረኺቦም ነይሮም ናብ ካል ዜና ምስሰግር ኤርትራውያን ነበርቲ ስዊዘርላንድ ውዳብ ኣብ ቀጻልነት ሃገርን ሕብረተሰብን ዘለዎ ረቂቕ ሓይሊ ብምግንዛብ ኣበርክቶ ንምዕዛዝ ዝሕግዞም ንጥፈታት ኣካይዶም ብዜናዊ ፀብጻብ ዝተዳውለ ትሕዝተሎ ዳናይት ተስፋዝጊ ከተቕርብ እያ
1: ኤርትራውያን ነበርቲ ስዊዘርላንድ ውዳቤታቶም ብምስፋሕን ብምድልዳልን ኣበርክቶኦም ኣብ ሃገራዊ መደባት ንምዕዛዝ ዝሕግዞም ህዝባዊ ሰሚናራትን ጉባኤታትን ዘጠቓልል ንጥፈታት ኣብ ከተማታት ጀኔቫ ባዝልን ሎዛንን ኣካይዶም ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቀዋሚ ወኪል ኤርትራ ኣባይቶ ሰብኣዊ መሰላት ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣቶ ሃብቶም ዘርኣይ ንህሉ ኩነታት ሃገርና ዞባናን ዓለምን ኣመልኪቱ ኣብ ጀኔቫ ኣብ ዝሃቦ ሰፊሕ ሰሚናር ኤርትራ ኣብዚ ተሃዋስ እዋን ርግኣታን ሰላማን ዓቂባ ኣብ ጎደና ልምዓት እትገብሮ ዘላ ገስጋስ ውፅኢት ሓድነት ህዝባን መሪሕነታን ምዃኑ ብምጥቃስ እዚ ብከቢድ መስዋእትን ረዚን ዋጋን ዝተኮስኮሰ ክብርታት ክዕቀብን ናብ መፃእቲ ወለዶታት ክሰጋገርን ስለ ዝግባእ ተራን ኣበርክቶን ማሕበረኮማት ንምዕዛዝ ክስራሕ ፀዊዑ ኣብ ህላዊ ሕብረተሰብን ሃገርን ሓድነት ወሳኒ ምዃኑ ዝሓበረ ኣቶ ሃብቶም ልምዓታዊ ጉዕዞ ኤርትራ ንምኩላፍ ቅድሚ 5 ዓመታት ዝተበየነ ዘይምኹኑ እገዳ ሕቡራት መንግስታት ኣሜሪካ ምልዓሉ ፍረናይቲ ፅንዓትን ሓድነትን ዝርከቡ ሃገራዊ ክብርታት ከም ዝኾነ ገሊጹ ሓላፊ ህዝባዊ ጉዳያት ኣቶ እስማዒል መሓመድ ኑር ብወገኑ ንመደብ ስራሕ 4ይ ግንባር ኣመልኪቱ ኣብ ዝሃቦ መብርሂ ውዳበ ኣብ ቀጻልነት ሃገርን ሕብረተሰብን ዘለዎ ረቂዕ ሓይሊ ብምግንዛብ ማሕበራውያን ሓይልታት ብዝለዓለ ክሰርሕሉ ከምኡውን ኣብ ምኩስኳስ ብቑዓትን ውፍያትን ሃገራውያን መንእሰያት ብዝለዓለ ክነጥፉ ኣተሓሳሲቡ እዚ ከምዚ ኢሉ እንከሎ ማሕበረኮም ባዝል ከምኡ ንኡስ ጨንፈር ሃማድኤ ሎዛን ኣብ ዘቃንዕዋእ ጉባኤታት ንዝነበረ ንጥፈታት ብምግምጋም ብደወታት ንምውጋድን ብልጫታት ንምዕቃብን ብምርድዳእ ንዝቕፅል 2 ዓመታት ዘገልግላ ኣካየቲ ኣካላት ከም ዝመረፁ እቲ ዝበፅሓና ሓበሬታ ብተወሳኺ ኣረጋጊፁ
0: ኣብ ማሓዳር ንዞባ ፈሮ ኣቶ ዑስማን ዓረፋ ኣብ 22

0: ሸዓተ ምስክርማ ብምምሕዳር ከባቢ ኣይሮማ ዝካየድ ዘሎ መርባት ሕርሻዊ ልምዓት ኣብ ዝተዓዘበሉ ብዛዕባ እቲ ስራሕን ገስጋሱን ምስ ሓርሶቱን ዝምልከቶም ኣካላትን ዘትዮም ኣብቲ ኣጋጣሚ ስታት 350 ሄክታር ከልምዕ ትፅቢት ዝግበረሉ መእለይ ውሕጅ ኣብ ዝበፅሓሉ ነቲ ስራሕ ብዝመርሑ ዘሎ ክኢላታት መብሪሂ ተዋሂብዎ ኣቶ ዑስማን ነቲ ስራሕ ኣድማዕ ውፅኢት ንክርከቡ ሓረስቶት ካብ ግራውቶም ከይተፈለዩ ብትግሃት ክነጥፉ ብምዝኻር ኣብቲ ስራሕ ብጉልበት ንዝሳተፉ ዘለዉ ነበርቲ ብስም ምምሕዳር ንኡ ዞባ ኣመስጊኖ ነቲ ስራሕ ዝመርሕ ዘሎ ካብ ጨንፈር ሕርሻ ዞባ ሰዮናዊ ቅሒ ባሕሪ ኢንጂነር ከሰተ ገብረ ትንሳይ ነሪ ናብ ዝሃበ ሓበሬታ እቲ መለይ ውሕጅ ልዕሊ 190 ሜትሮ ንውሓት 2 ሜትሮ ጎንን ልዕሊ 3 ሜትሮ ቁመትን ከም ዘለዎ ብምጥቃስ ኣስታት 800ይት ከም ተዛዘመ ኣብሪሁ ኣመሓዳሪ ምምሕዳር ከባቢ ኣይሮማላእቶ ሮመዳን ዓሊ ብግድዩ ቅድሚ ሕጂ ብሓገዝ ማሽነሪ ኣብዑርን ጉልበት ሰብን ንጥፈታት ምእላይ ውሕጂ ካየዱ እኳ ተነበሩ ብሓመድ ጥራይ ስራሕ ስለ ዝነበረ ብቕፃሊ ፈርስ መንባሩ ብምግላፅ እዚ ሕጂ ብመንደቕ ዝስራሕ ዘሎ ግና ዘላቕ ፍታሕ ከምፅእ ተስፋ ከም ዘለዎ ኣረድዮ እዚ ከምዚ ኢሉ እንከሎ ኣብ ምምሕዳራት ከባቢ ዙላን ኣፍታን ንዝርከብ ልዕሊ 1,000 ሄክታር ዘስቲ ኣስታት 30 ሜትሮ መእለይ ውሕጂ ክዛዘን ከሎ ኣብ ብምምሕዳር ከባቢ ሮብሮብያ ኣስታት 600 ሄክታር ዘስቲ መእለይ ዋሓይዝ ኣብ 3 ቦታታት ይስራሕ ከም ዘሎን ኣስታት 900ይት ከም ተዛዘመን ተፈሊጡሎ ምምሕዳር ከባቢ ኣይሮማለ ካብ ሓውሲ ከተማ ፈሮን ሸነኽ ምዕራብ ኣስታት 8 ኪሎ ሜትር ርሒቑ ዝርከብ ኮይኑ ብማሕረስን መጓሰን ዝናበር ኣስታት 4,000 ህዝቢ ኣለዎ ቤት ፅሕፈት ትምህርቲ ንዞባ ዓረዛ ብዓመተ ትምህርቲ 2026-2027 ኣብ መስርሕ መምሃር ምስትምሃርን ክሕግዙ ኣብ ዝኽእሉ ጉዳያት ዘተ ይርክብ ምስ ርእሰ መምህራንን ሱፐርቫይዘራትን ኣካይዱ ኣብቲ ዘተ ኣብ ሓፈሻዊ ንጥፈታት ትምህርትን ጉጅላዊ ስራሕን ተምሃሮ ሓድሽ ስርዓተ ትምህርትን መምርሒታቱን ከምኡ ውን ኣብ ተራ ወለዲ ተምሃሮን መምህራንን ኣብ ምዕዋት ትምህርቲ ብሰፊሑ ተዘሪቦ ኣብ ውፅኢት ሃገራዊ ምርምራታት ዘተባብዕ ዕቤት ይምዝገብ ከም ዘሎ ዝገለጸ ሓላፊ ትምህርቲ መምህር ተስፋ ህይወት ወልደ ጊዮርጊስ ርእሰ መምህራንን ሱፐርቫይዘራትን ንመምርሒታት ትምህርቲ ተኸቲሎ ምስ ወለዲ ተምሃሮን ኮሚተ ቤት ትምህርትን ብውህደት ክሰርሑ ዘኻኺሩ ኣመሓዳሪ ንዞባ ዓረዛ ኣቶ ርእሶም ክፍለ ማርያም በጎኑ ትምህርቲ ብደረጃን ዓይነትን ክብ ንምባል ኣብ ዝካየድ ዘሎ ፃዕሪ ትካላት ትምህርቲ ብሓፈሻ ርእሰ መምህራን ድማ ብፍላይ ምስ ህዝብን ምምሕዳርን ተዋሂዶም ንጥፈታቶም ክዓሙ ትፅኢት ከም ዝግበር ኣገንዚቦ ተሳተፍቲ ድማ ምስቲ ብቐፃሊ ዝዓቢ ዘሎ ብዙሒ ተምሃሮ ኣብ ኣቤተ ትምህርቲ ደርሀላሰ ዓዲ ሕዝኣን ገዛ ድንጉርን ዘሎ ፅበት መምሃሪ ክፍልታት ከምኡ ውን ዋሕዲ ሰደቓታት ፍታሕ ክናደየሉ ተላብዮም ምዚ ብዝተኣሳሰር ኣብ ንኡዞብ ዓረዛ ምምሕዳር ከባቢ ዓዲ በዛ ትርከብ ናይ መባእታ ቤት ትምህርቲ ናብ ማእከላይ ደረጃ ብምዕባያ ራሓቂ ዝፀንሖም ተምሃሮን ወለድን ዓድታት ዓዲ በዛ ዓዲ ፃንፋ ዝሩቤን ደቂ ወራስን እምባ ጎዳድን ፍታሕ ከም ዝረኸቡ ወኪል ኤሪና ሓቢሩ ኣብ ንኡዞብ ዓረዛ ካብ ቅድሚ ትምህርቲ ክሳብ ካልኣይ ደረጃ ዘምህራ 105 ትካላት ትምህርትን ኣስታት 33,000 ተምሃሮን ኣለዉ ዝኽሪ ወርቃዊ የበልዩ መምስራት ቤት ትምህርቲ ሰሩ ኣብ ኢጣልያ ጀርመንን ስዑድያን ብድንቀት ተፀንቢሉ ከካቦቱ ዝበፅሓነ ሓበሬታ መልክዕ ፀብጻብ ተዋሂዱሎ ገረ መስቀል ገረዝ ገይር
1: ዝኽሪ ወርቃዊ እየበሊ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ ቦሎኛ ኢጣልያ ፍራንክፈርት ጀርመን ከምኡውን ጅዳ ስዑድያ ብልዑል ድምቀት ተፀንቢሉ ብ26-27 መስከረም ኣብታ ኣብ እዋን ሓርነታዊ ቃልሲ ኣብ ፍራይት መንእሰያት ቀያሕቲ ዕምባባን ኣብ ኤውሮጳ ዝነበረት ከተማ ቦሎኛ ዝተካየደ ኣባላትን ተምሃሮን ቤት ትምህርቲ ሰውራ ዝነበሩን ካልኦት ዜጋታትን ዝተሳተፍዎ ስነ ስርዓት ኣምባሳደር ኤርትራ ሪፓብሊክ ኢጣልያ ኣቶ ፍሳሐ ፅዮን ጴጥሮስ መሪቑ ከፊትዎ እቲ ፅምብል ራእይ መራሕቲ ህዝባዊ ሓይልታት ንመፃኢት ኤርትራ ብዝገልፅ ቤት ትምህርቲ ሰውራ ቀያሕቲ ዕምባባን ትምህርቲ ንኩሉን ዝብል ቴማታት ዝሓዘ ናይ ደረቕ ስእልን ቪድዮን ምርኢት ቀሪቡ ብዘይካዚ ኣምባሳደር ፍስሓ ፅዮን ጴጥሮስ ንጉዕዞ መምስራት ቤት ትምህርቲ ሰውሮ ኣመልኪቱ ሰሚናር ክህብን ከሎ ብወፍሪ ትምህርቲ ንኩሉ መሃይምነት ዘጥፋ ኣዴታት ዝተሳትፈኦ መኣዲ ዘተን ካልእ መሰናድኡታትን ቀሪቡ እቲ ንክልተ መዓልትታት ዝቐፀለ ፅምብል ብባህላውን ስነ ጥበባውን ምርኢት ተሰኒዩ ምንባሩ እቲ ዝበፅሐና ሓበሬታ ኣፍሊጡ እዚ ከምዚ ኢሉ እንከሎ መበል 5 ዓመት መምስራት ቤት ትምህርቲ ሰውራ ኣብ ከተማ ፍራንክፈርት ጀርመን ብ26 መስከረም ብዝተፈላለየ መሰናዶታት ተፀምቢሉ እቲ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ ሓላፊ ህዝባውን ከማውን ጉዳያት ኣቶ ጣዕመ ሃይለ ሓለፍቲ ሃገራውያን ውዳቤታትን ማሕበራትን ከምኡውን ኣለይትን ተምሃሮን ቤት ትምህርቲ ሰውራ ነበረን ዕዱማት ኣጋይሽን ዝተሳተፍዎ መደብ ንንጥፈታት ተምሃሮ መምሃራንን ኣለይትን ቤት ትምህርቲ ሰውራ ዝገልፅ 35 ታሪካዊ ስእልታት ግጥምታትን ትርኻን ከምኡውን ሸፋቱ ሰማይ ዘርእስታ ሰነዳዊት ፊልም ድራማን ባህላዊ ትሕዝቶታትን ዘጠቃለለ እዩ ነይሩ። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ምርምርን ምምዕባል ዓቕሚ ሰብን ኣቶ ጴጥሮስ ሃይለማርያም ድማ ኣብ ድሕረ ባይታ ብድሆታትን ተራን ቤት ትምህርቲ ሰውራ ዘተኮረ መልእኽቲ ካብ ኣስመራ ብቪድዮ ኣቕሪቡ። ብተመሳሳሊ ኤርትራውያን ነበርቲ ጅዳን ከባቢኣን ስዑድያ ብ24 መስከረም ዝወደብዎ ፅምብል ወርቃዊ እየበልዩ ዝኽሪ መምስራት ቤት ትምህርቲ ሰውራ ብባህላውን ስነጥበባውን መደባት ዝተሰነየ ነይሩ። ብዘይካዚ ፕረዚደንት ኢሳያስ ኣፈወርቂ ብ20 መስከረም ኣብ ኣስመራ ኣብ ዝተካየደ ወግዓዊ ፅምብል ዘስምዖ ቃል ከምኡውን ቃል ሚኒስትሪ ትምህርቲ ብኣቶ ጴጥሮስ ሃይለማርያም ቀሪቡ።
0: ሚኒስትሪ ዕዮን ማሕበራዊ ድሕነትን ማሕበረ ቁጠባዊ ሽግር ስድራ ቤታት ንምቅላል ክወስዶ ብፀንሐ ተወግሶታት ኣብ ንእዞ ባሃይኮታ ካብ 12 ምሕዳራት ከባቢ ዝተዋፃእ 26 ፅጉማ ስድራ ቤታት ብዓይነት ተጣይሰን። ተፀዋዒ ቤት ፅሕፈት ሚኒስትሪ ኣቶ ተክለ ኪዳነ ነይሩ ናብ ዝሃቦ ሓበሬታ እተን ስድራ ቤታት ነፍሲ ወከፈን ከከም ርጨን ብዋጋ 10,000 ናፋ ጠለበጊዕ ከም ተጣየሳ ረድዩ። ኣቐዲሙን 22 ተምሃሮ 83,000 ናፋ ዝግመት ናይ መፅዓኛ ደገፍ ንካልኦት 4 ፅጉማ ስድራ ቤታት ድማ ዋጋ 40,000 ናፋ ዓይነታዊ ሓገዝ ከም ተገብረ ብምጥቃስ ኣብ መነባብሮ ናይቶም ዜጋታት ዘይነዓቕ ኣበርክቶ ይገብር ምህላው ሓቢሩ። እተን ብጠለበጊዕ ዝተጣየሳ ስድራ ቤታት ብወገንን ብዝመረፁ ዓይነት ብምጥያስን ሰሪሕን ነፍሰን ዝኽእላሉ ባይታ ንምፍጣር ከም ዝሰርሓ ኣረጋጊፀን። ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክትልኩም ክቅፅሉ ደጊመ ብክብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸድኩም ተዓዘብቲ ስለምክትልኩም ኣዘየ መስግን። ዜና ወፃኢ ንዩክሬን ዝውዕል ኣፅዋር ንዘፍርያ ዘለዋ ኩባንያታት ሃገራት ምዕራብ ዕላማ ክትገብረን ምዃና ሩስያ ኣጠንቂቓ። እተን ኩባንያታት ብቐጥታ ኣንጻር ሩስያ ይሳተፋ ምህላውን ዝጠቐሰት ቅሬታ ዝወቐሰት ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ማርያ ዛራፖቫ ሃገራ ልኡላውነታ ንምውሓስ ከም ተጥቅዐና ነፂራ። ሩስያ ነዚ ትገልፅ ዘላ ብርክት ዝበላ ሃገራት ኤሮጳ ንዩክሬን ንፀረ ሚሳይል ምልኣኽ ይጓያያ ከም ዘለዋ ኣብ ዝቃልሓሉ ዘሎ እዋን እዩ። ኣሜሪካ ብሪጣንያን ጀርመንን ዝርከበን ሃገራት ኔቶ ንዩክሬን ንምድሓን ፓትሪዮት ዝተሰሜየ ዝተራቐቐ ፀረ ሚሳይል ንምልኣኽ ይንቀሳቐሳ ከም ዘለዋ ዝፍለጥ እዩ። እቲ ስጉምቲ ንሚዛን ሓይሊ እቲ ኩናት ክቕይሮ ከም ዘይክእል ዝገለፀ ፕረዚደንት ቭላድሚር ፑቲን ኣብ ልዕሊ ዩክሬን ዝካየድ መጥቃዕታት ክሰፍሕ ምዃኑ ሓቢሩ ኣሎ። ሩስያ ንዩክሬን ናብ 2026 ብፍላይ ኣብ ወታድራዊ ትሕተ ቅፅን ትካላት ፀዓትን ዘካይዶ ምልዋጥ መጥቃዕታት ኣስፊሕንኦ ከም ዘለዋ ዝፍለጥ እዩ። ደቡብ ኮርያ ንወታድራዊ ፅላታ ዘመናውነት ንምልባስ ኣብ ዝመፅእ 3 ዓመታት ወሳኺ ቢልዮናት ዶላር ከም ትስላ ኣፍሊጣ። እቲ ወፍሪ ሚሳይላት ፀሪ ሚሳይላትን ካልእ ተተኮስትን ንምምዕባል ዝዓለመ ምዃኑ ፕረዚደንት ሊጄ ሚዮንግ ሓቢሩ። እዚ ከምዚ ኢሉ እንከሎ ከም ኣካልቲ ወፍሪ ሃገሩ ክሳብ መፋርቅ 2030 ኒኮሎሳዊ ኣፅዋር ክዋደድላ ዝኽእል ሳብማሪን ከም እተማዕብል ፕረዚደንት ሚዮንግ ብተወሳኺ ረድዩ። ቅሉላዊ ሓሱ ደሴት ኮርያ ብዘተን ምዕራፍ ቅርብቲ ከም ዘላ ዝገለፀ ደቡብ ኮርያ ክመፅእ ዝኽእል ስጋት ንምምካት ምድላዋታ ከተዕቢ እዋኑ ምዃኑ ኣነፂራ ኣላ። ደቡብ ኮርያ ነቲ ቅሉላዊ ብዝር ንምዕራፍ ኣብ ዝሓለፈ ቀረባ ሳምንታት ናብ ሰሜን ኮርያ ፃውዒት ከም ዘቐረበት፣ ሰሜን ኮርያ ግና ምስ ኣሜሪካ ዝካየድ ሓበራዊ ወታደራዊ ልምምድ ክሳብ ዘይተቋረፀ ንዝርርብ ቅርብቲ ከም ዘይኮነት ይሓቢራ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ሓደጋ ጥሜት ተቓሊዑ ከም ዘሎ ሓድሽ ዝወፀ ፀብጻብ ውድብ ሕብራት ሃገራት ገሊፆ። ኣብታ ኤስያዊት ሃገር ልዕሊ 4,000,000 ቆልዑ ማለት ብገምጋም ሓደ ካብ 10 ኣብ ደረጃ ዓፀቦ ወዲቑ ከም ዘሎ እቶም ፀብጻባት ይሕብሩ። እቲ ክስተት ሰዓብን ናይቲ ካብ 2001 ክሳብ 2021 ኣብ ኣፍጋኒስታን ዝተካየደ ግዳማ ወታደራዊ ምትእትታው ምዃኑ ይጥቀስ። ኣሜሪካ ን 20 ዓመታት ኣብቲ ሃገር ዘካየድቲ ወታደራዊ ወፍሪ ኣብ 221 ከብቅዕ እኳ እንተኸኣለ ሓድግታቱ ግና ይቕፅል ከም ዘሎ እዮም ጸብጻባ ዝጠቕሶ። ኣብዚ እዋን ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወተሃደራዊ ምትፍራን ነቲ ኩነታት መሊሱ ጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልጾ። ኣፍጋኒስታን ብባህርያዊ ጸጋታት ብቕንዱ ከዓ

ክቡራት ማዓድናት ሃብታ እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓ ከተውዕሎ ከምዘይከኣለት ይሕበር። መንግስቲ ቡርኪና ፋሶ ከም ኣካልቲ ግዳማዊ ምዝመዛ ፀጋታት ንምእላይ ዘካየዶ ዘሎ ንጥፈታት ናይ ፈለማ ሃገራዊ ትካል መፃረዪ ወርቂ ከም ዝደኮነ ሓቢሮ። እዚ ብውሽጣዊ ዓቕሚ መንግስትን ብሕታውያን ትካላትን ቡርኪና ፋሶ ዝተሃንፀ ትካል ኣብ ምውሓስ ቁጠባዊ ልኡላውነት ወታዊ ተራ ከም ዝህልዎ ፕረዚደንት ኢብራሂም ትራኦረ ኣሚቶ። እቲ ትካል ስርሑ ብወግዒ ምስ ጀመረ ኣብ ቀዳማይ ገጽ ዓመታዊ ልዕሊ 160 ሜትሪክ ቶን ወርቂ ከፍሪ ተፅኢት ከም ዝግበርን መጠን ፍርያቱ ዓመታዊ እናወስኺ ከም ዝኸይድን ክኢላታት ገሊፆም። መንግስቲ ቡርኪና ፋሶ እቲ ትካል ንቁጠባ ወፍሪ ባይታ ከም ዘጣጥሕ ብምሕባር ፀጋታቱ ብውሽጣዊ ዓቕሚ ንምፍራይ ከም ዝፅዕር ኣፍሊጡ ኣሎ። ቡርኪና ፋሶ ግዳማዊ ምትትታዊ ብትሪ ካብ ዝቃወማ ዘለዋ ሃገራት ዞባ ምዕራብ ኣፍሪቃ ምዃና ይግለጽ። መንግስቲ ዒራቅ ንኣስታት 23 ዓመታት ኣብ ሃገሩ ዓስኪሩ ዝፀንሐ ሰራዊት ኣሜሪካ ጠቕሊሉ ከም ዝወፀ ብወግዒ ሓቢሩ። እዚ ናይ ምውፃእ መስርሕ ብመሰረቲ ክልቲኤን ሃገራት ኣብ ወርሒ መስከረም 224 ዝበፅሖ ስምዒዩ ተተግቢሩ። ኣሜሪካን ዒራቅን ፍርቂ ናይቲ ሰራዊት ኣብ መስከረም 225 ዝተረፈ ድማ ኣብ መወዳእታ 26 ክወፅእ ተሰማሚዐን ምንባረን ዝፍለጥ እዩ። ምውፃእ ሰራዊት ኣሜሪካ ዕጡቃት ተቃወምቲ ምልሻታት ብረቶም ከብርዱ ባይታ ከም ዘጣጥሑ መንግስቲ ኢራቅ ዝእምት ዘሎ። ሰላም ንምስፋንን ድልዱል ወታደራዊ ዓቕሚ ንምህናፅን ብምሉእ ኣፅዋር ኣብ ትሕቲኡ ክመሓደር ምዃኑ ዝገለፀ መንግስቲ ዒራቅ ዕጡቃት ምልሻታት ኣብ ሃገራዊ ሰራዊትን ሓይልታት ፀጥታን ክፅምበሩ ወይ እውን ዕጥቆም ብምውራድ ኣብ ሰላማዊ ፖለቲካዊ ንጥፈታት ክዋፈሩ ዘኽእል መስርሕ ሓበጊሱ ከም ዘሎ እዩ ዘረድእ። ፀጥታውን ወታደራውን ዓቕሚ ዒራቅ ኣብ 2003 ክካየድ ብፀንሐ ግዳማዊ ምትእትታው ከም ተዳኸመ ናይ ቀረባ ተዓዘብቲ ይጠቕሱ። ህዝባዊት ሪፓብሊክ ቻይና ካብ ብራዚል ኣብ ትገብሮ እታዊ ስጋ 55 ሚእታዊ ተወሳኺ ቀረፅ ከም ዝወሰነት ኣፍሊጣ። እዚ ካብ ሎሚ ሓደ ጥቅምቲ ተግባራዊ ዝኾነ ሓድሽ ወሰኽ ምስቲ ዝፀንሐ ናይ 12 ሚእታዊ ስሩዕ ቀረፅ ተደሚሩ ናብ 67 ሚእታዊት ክብክብል ምዃኑ ተገሊጹ ኣሎ። ዕላማ እዚ ሓድሽ ሽጉምቲ ዘቤታዊ ፍርያት ንምውሓስ ምዃኑ ሚኒስትሪ ንግዲ ቻይና ሓቢሩ። መንግስቲ ብራዚል ነቲ ሽጉምቲ ተመሳሳሊ መልሰ ግብሪ ክህበሉ ከም ዝኽእል ይእምት ስለ ዘሎ ንግዳዊ ዝምድና ክልትዮን ሃገራት ብኣሉታ ከይፅሎ ስጋት ኣሎ። ክልትዮን ሃገራት ኣብ 225 ልዕሊ 170 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት ይጠቕሱ። ኤሮጳ ሕብረት ኣብ ቀዳማይ መንፈቅ 226 ከሰለ ምሽማት ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጾ። ቀንዲ ምኽንያት ናይቲ ክስተት ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ፀጥታውን ወታደራውን ቅሉላዋ ዘሰዓቦ ሕፅረት ነዳዲ ምዃኑ ሰመዚ ፀዓት ኤሮጳ ሕብረት ኣፍሊጦም። ኩናት ዩክሬን እውን ኤሮጳ ሕብረት ከሰል ብክቡር ዋጋ ክዕድግ ዘገድዶ ካልእ ምኽንያት ክኸውን ከም ዝኽእል ይጥቀስ። ቅድሚ ኩናት ዩክሬን ዳርጋ ፍርቂ ናይ ፀዓት ጠለባቱ ካብ ሩስያ ዝሽም ዝነበረ ኤሮጳ ሕብረት እቲ ኣሃዝ ኣብዚ እዋን እዚ ናብ ትሕቲ 10 ሚእታዊት ወሪዱ ከም ዘሎ ፀብጻባት የመልክቱ። ከም ሳዕቤኑ እቲ ሕብረት ኣብ ውሽጢ ዝሓለፈ 4 ዓመታት ልዕሊ 1 ትሪልዮን ዶላር ዝግመት ንግዳዊ ክሳራታት ከም ዘጋጠሞ ክኢላታት ናይቲ ዓውዲ ይገልጾ። ኣብ ሃገራት ኤሮጳዊ ሕብረት ተኽሲቱ ዘሎ ሕፅረትን ነዳድን ጋዝን ኣብዚ ወቕቲ ሓጋይ መሊሱ ክኸርር ከም ዝኽእል ይእመት። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ላዕለዋይ ልኡኽ ኤርትራ ኣብ ካይሮ ምስ ሚኒስትራት ጉዳያት ወፃእን መጓዓዝያን ግብፂ ተራኺቡ ዘትዩ። ኤርትራውያን ነበርቲ ስዊዘርላንድ ውዳበታቶም ብምድዳል ኣበርክቶም ንምዕዛዝ ዝሕግዞም ንጥፈታት ኣካይዶም። ኣመሓዳርኑ ዞባ ፈሮ ኣብ ኣይሮማለ ዝካየድ ዘሎ ሕርሻዊ ልምዓ ንምድንፋዕ ምስ ሓርሶት ዘትዩ። ኣብ ዜናታት ወፃኢ ዩክሬን ዝውዕል ኣፅዋር ንዘፍርያ ዘለዋ ኩባንያታት ሃገራት ምዕራብ ዕላማ ክትገብረን ምዃና ሩስያ ኣጠንቂቓ። ደቡብ ኮርያ ንወታደራዊ ፅላታ ዘመናውነት ንምልባስ ተወሳኺ ቢልዮናት ዶላር ከም ትስላዕ ኣፍሊጣ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ሓደጋ ጥሜት ተቓሊዑ ከም ዘሎ ተገሊጾ።
ዝኸበርኩም ተዓዘብቲ ነዚ ቅትሪ ዝተዳለወ ዜናዊ ምስናዶ ኣብዚ ይፍፀም ስለምክታልኩም ኣዝየ መስገን ዕለታዊ ዜና ስፖርት ስዒቦ ክቕርብ ይብ ወገኒ ግን ሰላም

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፂእ ኣለኹ ንምክታልኩም ብክብል ዕድም።
1: ሃገራዊት ጋንታ ኩዕሶ እግሪ ደቂ ተባዕትዮ ኤርትራ ትማረቦ ኣብ ካልኣይ ናይ ምድብ ፀወታ መጻሪ ዋንጫ ኣፍሪቃ 2027 ብደቡብ ኣፍሪቃ ብገፊሕ 5 ባዶ ተሳዒራ። እዘን ጋንታት ዝሓለፈ ቀዳም ኣብ ቀዳማይ ፀወተአን ኤርትራ ምስ ኬንያ 1-1 ክትፈላለን ከላ ደቡብ ኣፍሪቃ ንጊኒ 2-1 ከምዝሰዓረታ ይዝከር። ትማሊ ኣብ ሜዳ ብዝሕሰብ ኣብ ግብፂ ተፃወተት ኤርትራ ኣብ ካልኦይቲ ደቂቕ ቅልጥፍትን ቀዳሚትን ፈተነት ግጥም ኣካይዳ። ኣጥቃያ ዓሉ ስሌማን ካብ መልሰን መጥቃዕትን ዝመጻእቶ ኩዕሶ ብልዕሊ ካብ ልዳቱ ወፂኡን ዝረኣየ ሓላ ውሉዳት ደቡብ ኣፍሪቃ ክሕልፋ ዝፈተና ኩዕሶ ገዲም ሓላ ውሉዳት ሮን ዊልያምስ ደፊ ውፅዋ ናይ መኣዘን ቅላዕ ኮይና። ትማሊ ካብ ፈለማት ተሰለፈ ንሆሞ ኮነን እውን ልክ ዓፍርቂ ሜዳ ተረኸበት ነፃቕላ ዓይሩ ንሓላ ውሉዳት ክሽንቁሮ ፈቲኑ ዓንዲ ልዳት ሃሪማ ተመሊሳ። ንዝተመልሰት ኩዕሶ ኣብ ደገ ዝረኸባ ዓብለሎም ተክለዝጊ ንዓሊ ኣቐቢሉ ብለስዕ ድል ኳሃንዲሽሉ እንተነበረ ዓሊ ብድኽምቲ የማነይቲ እግሩ ዓንዲ ልዳታ ሸቲቱ ግዳም ሰዲድዋ። ኣብ ቀዳሞት 10 ደቂ ድማ እተን ዝበለፀ ዓድላት ናይ ኤርትራ ነይረን። ካብ ሃገራት ጋንታ ኤርትራ ዘይተፀበየቶ ሓደገኛ ፈተነታት ዝገጠማ ዕውቲ ዋንጫ ኣፍሪቃ 1996 ደቡብ ኣፍሪቃ ብዘገምታ ህርመ ፀወታ ተቋፂራ ልዳት መጋጥምታ ክትኩሕኩሕ ጀሚራ። ኣብ መበል 11 ደቂ ኣጥቃዕ መፎፎንኮ ካብ ግዳም ኣትሪሩ ዝሃረማን ሓላ ውልዳት ኤርትራ የኖታን ስልጣን ደው ኢሉ ዝረኣያን ብልፅ ቅላዕ ዓንዲ ልዳት ሃሪማ ግዳም ወፅያ። ድሕሪ 8 ደቂቕ ግና ኣካፋሊ ደቡብ ኣፍሪቃ ኣፖሊዮስ መስመር ምክልኻል ኤርትራ ጨዲዱ ናብ መፎፎንኮ ዘብፅሓ ቐርብ እቲ ወዲ 21 ኣጥቃዓይ ናብ ሸቶ ቀይርዋ ደቡብ ኣፍሪቃ መሪሕነት ሒዛ። መፎፎንኮ ኣብ ተወሳኺ ደቃይ ካልኣይ እብረ እውን ውልቃዊ ዓቕሙ ተጠቂሙ ኣብ ውሽጢ ልዳት ንተፃዋቲ ኤርትራ ኣታይሉ ንዕኡን ንሃገሩን ካልእቲ ሸቶ ቆፂሩ ቀዳማይ እብረ ብመሪሕነት ደቡብ ኣፍሪቃ 2 ባዶ ተዛዚሙ። ኣብ ኬንያ ብዝረኣየቶ መሳጢ ቁመና ንደቡብ ኣፍሪቃ ቀላል መጋጥምታ ከምዘይ ትኾን ብብዙሓት ወገናት ተገመተት ኤርትራ ኣብ ካልኣይ እብሪ ተማሓይሻ ክትቀርብ ትፅቢት ነይሮም። ይኹን እምበር ዓብላሊት ነበረ ደቡብ ኣፍሪቃ ኣብ መበል 52-63 ብተኻታሊ ካብ ሲሆል ራይነርስን ሲንግን ሸታት ወሲኻ ብገፊ 5 ባሎ ተዓዊታ ብ6 ነጥብ ድማ ንራብዓይ ምድብ ትመርሐላ። ኣብቲ ግጥም መስመር ምክልኻላ ደኺሙ ዝውዓለን መስመር ምክፋላ እውን ብመጋጥምቱ ዝተዓብለለን ኤርትራ በታ ምስኬና ተምዓረየታ 1 ነጥቢ ሒዛላ። ኣብዚ ምድብ ዝርከባን ጊኒን ኬንያን ካልኣይ ፀወተን ሎሚ ኣብ ጊኒ ከካይዳየን። ስፖርታዊ ቕነ ኣህዳት እዚ ምዕራብ ብግጥማት ኩዕሶ እግርን መርበብን ብክልቲኡ ፆታ ኣብ ከተማ ባሮን ትቕፅላሎም። ኣብ ኩዕሶ እግሪ ደቂ ኣንስትዮ ጋንታት ቢሻን ዛራን ኣብ ዘካየዶ ፆታ ቢሻ ካብ ሲልቫና ዳኛው፣ ፍትሓዊት ሙልጌታን ትርሓስ ዓንደ ብርሃን ብተኻታሊ ኣብ መበል 26-35 ደቂን ብዘበትን ሸቶታት 3 ባዶ ተዓዊታ። ሂላል ድማ ካብ ፍርቱና መንግስት ብዝረኸበታ እንኮ ሸቶ ንደርማስ 1 ባዶ ኣሰኒፋታ። ኣብ ደቂ ተባዕትዮ ጋንታት ገርሰትን ሰቲትን 1-1 ክፋለያን ከለዋ ዱታን ፈንቅልን 2-2 ወፂን። ኣብ ኩዕሶ መርበብ ደቂ ኣንስትዮ ኣውላ ንከታይ 2 ባዶ ክተፋነዋን ከላ ኣብ ደቂ ተባዕትዮ እውን ኣውላ ንዓዲ ሽሮም 3-1 ላልምባ ድማ ንባርካ 3-ባዶ ከም ዘሰነፈአን ካብቲ ቦታ ዝበፅሓና ሓበሬታ ረድዩም። 3 ዲቪዥናት ደቂ ተባዕትዮ ካቲቱ ን4 ሰናብቲ ክካየድ ዝቐነ ቅድም ብሽክለታ ንእዞባ ሃይኮታ ተዛዚሞም። በዚ መሰረት ኣብ ካልኣይ ዲቪዥን ብድምር ነጥቢ ሴም ዳዊት ቀዳማይ ክወፅእን ከሎ መሓመድ ዑመርን መክሰብ ዓንዲትን ካልኣይን ሳልሳይን ብምዃን ተሸለምቲ ብሩን ንሓስን መለልያ ኮይኖም። ኣብ ሳልሳይ ዲቪዥን ድማ ተቃዳማይ ሳልሕዲን ዓብደላ ኤስሮም የማን ናኸቲሉ ቀዳማይ ወፂኡም። ኣብ 4 ዲቪዥን ዓዝ መሓመድ ኣደም፣ ክፍሎም ሓጎስን ያፌ ተልቀዝግን ተኻታሊ ካብ ቀዳማይ ክሳብ ሳልሳይ ወፂኦም። ብዘይካዚ መሓመድ ዑመር ብሉፅ ተቃዳማይ ካልኣይ ዲቪዥን ክበሃሉ እንከሎ ናትናኤል ክፍላይ ናይ ሳልሳይ ዲቪዥን ዝበለፀ ተቃዳማይ ተባሂሉ ተሸሊሞም ኩሎም ዕውታት ተቃደምቲ እውን ተዳለወሎም ገንዘባዊ ሽልማት ተቐቢሎም። ኣብ መወዳእታ ምስ ሰልጣኒ ሃገራዊት ጋንታ ፖርቱጋል ጆርጅ ጂሱስ ከምዘይ ተሰማምዐ ዝግለጽ ክርስቲያን ሮናልዶ ትማሊ ካብቲ ሃገራዊት ጋንቱ ትርከበሉ መዓስከር ከም ዝወፀ ተሓቢሩ። ዘይምስማዕ ጂሱስን ሮናልዶን ድሕሪ እቲ ሰንበት ምሸት ንኖርዌይ 2-1 ሰዓርሉን ሮናልዶ ሙሉእ ፀወታ ዘይተሰለፈሉን ዝጀምር ብውሳኔቲ ኣብ መበል ሳደቂ ክቕይሮ ሓሲቡ ዝነበረ ድሕሩ ግና ሓሳቡ ዝቐይረ ዓላሚዩ ተሓጎሶ ሮናልዶ ኣብቲ ምሸት ነቶም ናብ ኖርዌይ ተጓዒዞም ሞራል ዝሃቦ ደገፍቶም ከይተፋነወ ብቐጥታ ናብ መቐየር ክፍብ ምርሒቡ ትማረውዑ ናብ ልምድ ኣይተሳትፈን። ፕሬዚደንት ኩዕሶ እግሪ ፖርቱጋል ዝኾነ

0: ኮንሶ ድማ ኣብ መንጎም ዘጋጠመ ጉዳይ ንምሽንጋል ትማሊ ዝነበሩ መደብ ኣሰሪዙ ብቐጥታ ናብቲ ታጋንታ ዓስኪራትሉ ዝርከብ ቦታ ከም ዘምርሐን ከም ዘዘራረቦምን ግለጽ። ርቡዕ ምሸት ጋዜጣዊ መግለፂ ዝገበረ ጁስ ድማ ምስ ሮናልዶ ዝኾነ ዘባእስ የብልናን ኣንጻር ኖርዌይን ደንማርክን ከም ዘይስለፍ ተዛሪብና ኢና ንሱ እውን ይንርድኦ እዩ። ስለዚ ዝኾነ ጸገም የለን። ኩሉ ከም መደባትና እንተኸይዱ ድማ ኣንጻር ደንማርክ እውን ከንጋሎ ራሞሲ ካብ ፈለማ ክስለፍ ክብል ኣብቲ ሎሚሸት ዘካይዶ ፀወታ እውን ሮናልዶ ካብ ፈለማ ክስለፍ ከም ዘይኮነ ገሊጹም። ይኹን እምበር ሮናልዶ ድሕሪ እቲ ጋዜጣዊ መግለፂ ምስ ፕሬዚደንት ሃገራዊት ጋንታ ተዛሪበን ካብቲ ዓስኪራቱ ዘላ ቦታ ክለቅቕ ወሲድና ኣለኹም ግዜኡ ምስ ኣኽለ ስለምንታይ ናብ ከምዚ ውሳነ በፂሐ ንኩሉ ፖርቱጋላዊ እቲ ሓቂ ክነግረየ ክብል ድማ ዝተሸፈነ ጉዳይ ከም ዘሎ ፍሊጡም። ሮናልዶን ጀሱስን ዝሓለፈ ወቅቲ ኣብ ስዑዳዊት ክለብ ኣልነስር ብሓባር ሰሪሖምን ዋንጫ ሊግ ስዑድ ዓረብ ብምልዓል ዕውት ግዜ ሕሊፎምን እዮም። ጀሱስ ሓድሽ ኣሰልጣን ሃገራዊት ጋንታ ፖርቱጋል ገይኑ ኣብ ተመልሰሉ ግና ድሕሪ ክልተ ፀወታት ጥራይ ዘይምስማዕ ከጋጠሞም ታርእዩሎም። ፖርቱጋል ሎሚሸት ኣብ ሳሳይ ናይ ምድብ ፀወታ ኔሽንስ ሊግ ምስ ደንማርክ ክትፃወት እያ።
1: ማርከ ዝኽኩም ተዓዘብትና ንሎሚ ተዳለው ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋ ብሄረ ሰናይ መዓልቲ።

0: ሕራይ ድሮ ተወዳደርትና እቶም ናብ ናይ መወዳእታ መድረኽ ናብ ናይ መወዳእታ ዕዉት ዕዉታት መን እዮም ንምንጻር ካብዞም ቀሪቦም ፀንሑን መጻረዪ 8 ተወዳደርቲ እቶም 4 ተለልዮም ኣለዉ ንመድረኽ ክፅውዖም እየ። ሕራይ እቶም ሙሉእ 16 ነጥቢ ኣምፅኦም ናብ ናይ መወዳእታ ካልኣይ መድረኽ ዝሓለፉ 4 ተወዳደርቲ ንመድረኽ ክፅውዖም እየ። መስተሮት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት፣ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት፣ ኣሮን ህብቲ ዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ከምኡውን ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ። ተወዳደርትና ብታ ናይ መወዳእታ መድረኽ ምብፃሕኩም እንኳዕ ሓጎሰኩም። ብወዝቢ ዝመፀ ኣይኮነን ፃዕርኹም ናቱ ፍረ እዩ። እንኳዕ ሓጎሰኩም። ኣብዘን ተሪፈን ዘለዋ ናይ መወዳእታ መፈላለዪ ከዓ ምን ቀዳማይ ካልኣይ ሳልሳይ ከዓ ፅቡቅ ዕድል ይምነየልኩም። እቲ ከምኡ ክንብል ዘለና ከምኡ ክንብል ስለ ዘለና እዩ እምበር ኩላትኩም ዕዉታት ኢኹም ከም ትደጋጊመ ዝብሎ። ስለዚ መስተሮት ኣማኑኤል ኣስተውዕሊ ምርጫ እያ። መስተሮት ካብዘን ስዕባ ሃገራት ኤርትራ ምስ ኢትዮጵያ ክትቁረን ኣለዋ ኢለን ዘድመፃ የን ሀ ኖርዌይ ኣሜሪካ፣ ለ በርማ ደቡብ ኣፍሪቃ፣ ሐ ፓኪስታን ጓቲማላ፣ መ ፈረንሳ ኣሜሪካ።
1: ለ በርማ ደቡብ ኣፍሪቃ።
0: ሙሉእ መልሲ። ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት ምርጫ እያ እዚኣ። ሆሲ ኣስተውዕል፣ ካብ ኣባላት ባይቶ ንዲሞክራሲያዊ ሰልፊ ኤርትራ ዝውክሉ ክንደይ ነይሮም? ሀ 32፣ ለ 33፣ ሐ 21፣ መ 12።
2: ሐ 21።
0: ሙሉእ መልሲ። ካብ ኣባላት ባይቶ ንዲሞክራሲያዊ ሰልፊ ኤርትራ ዝውክሉ ክንደይ ነይሮም? ሐ 21። ባይቶ ኤርትራ ሽዑ ብ68 ኣባላት እዩ ቆይሙ ነይሩ። ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ ምርጫ እያ እዚኣ። ኣሮን እናስተውዕል፣ መንግስቲ ኢትዮጵያ ንባንዴራ ኤርትራ መዓስ ኣውሪዳታ? ሀ 1958፣ ለ 1957፣ ሐ 1960፣ መ 1962።

0: ክርሆት ክንመጽእ ጠንቂ ፍሽለት ወዓላ ቤተ ገርግሽ እንታይ እዩ ነይሩ?
1: ዋዕላ ቤት ገርግሽ ቤ4/1946 ብመሪሕነት ኣተወላ ወለማርያም ገብረ መስቀል ወልዱ ዝተወደበ ዋዕላ ነይሩ። ቀንዲ ፍሽለት ናይ ዋዕላ ወይ ድማ እዚ ዋዕላ እዚ ብዘይ ፍረምት ምንራፉ ትቐንዲ ምክንያቱ ብኮሎኔል ነጋ ሃይለስላሴ ካልኦት ኣባላት ማሕበር ሕብረት ዝነበሩ ኣብቲ እቲ ማሕበር እቲ ዋዕላቲ ንከይፍረ ከይህለዎ ወይ ድማ ንከይ ዓወት ብዝብል ኣብ ዝገበርዎ ኣንጻር እቲ ዋዕላ ዝገበርዎ ተግባራት ወይ ድማ ሽበራት
0: ሙሉእ መልሲ። ጠንቂ ፍሽለት ዋዕላ ቤተ ገርግሽ እንታይ እዩ ነይሩ? ሓደ ብኮሎኔል ነጋ ሃይለስላሴ ዝምርሑን ሰዓብቱን ኣባላት ሕብረት እቲ ዋዕላ ብዘይፍረ ንክብተን ነዊሕ ፅዒሮም ንሶም ብዘዋፍርዎም ናቶም ሰዓብቲ ከዓ ግርግር ከም ዝፍጠር ገይሮም ኣብቲ ዋዕላ። ሆሴ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት 4ይቲ ሕቶ ኤርትራ ብፌደሬሽን ምስ ኢትዮጵያ ክትሓብር ዝኣመመት ሃገር መን እያ?

0: አሜሪካ።
1: ሙሉ መልሲ። ናብ አሮን ህብትዝጊ ክሓልፍ መርገፂ ሕብረት ኣብ ጉዳይ ወግዓዊ ቋንቋ ኤርትራ እንታይ ክኸውን ኣለዎ ይብል ነይሩ። ናይ ማሕበር ሕብረት ማለት እዩ። ሀ ትግርኛን ኣምሓርኛን፣ ለ ትግራይትን ኣምሓርኛን፣ ሐ ትግርኛ ጥራሕ፣ መ ኣምሓርኛ ጥራሕ።
2: መ ኣምሓርኛ ጥራሕ።
1: ሙሉእ መልሲ። ምክንያቱ ተን ሰልፍታት ነና ተን እማማ ዓረብ ትግርኛ ትግረ ዓረብ ከምኡታት የምፃእ ስለ ዝነበራ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ እንደ ራሴ ማለት እንታይ ማለት እዩ?
2: ወኪል ንጉስ።
1: ሙሉእ መልሲ። ናይ ንጉስ ወኪል ግን ከም ነብሰይ እቲ ንጉስ ባዕሉ ዝውክሎ ሽመኛ ማለት እዩ።

0: ወዳደርቲ ከምዚ ንከታተሎ ዘለና ኣዝዩ ሓያል ናይ ተወዳዳርነት እዩ ዘለዎም ኣብ ውሽጦም ምፍልላይ ተሳኢኑ ሕቶታት ገና ይቕፅል እዩ ዘሎ ኣብቲ ናይ መወዳእታ ዕቡታት ንምልላይ ቁፅሪ ሓደ ክሳብ ቁፅሪ 4 ምረፁ ብመስተርሆት ክንጅምር ቁፅሪ 2 ምክንያት ንውድቀት ኣክሱም ካብ ዝኾኑ 3 ጥቐሲ
1: ቀዳማይ ወራር ፈሪሳውያን ወይ ድማ ናይ ሕጂ ኢራናውያን ካልኣይ ወራር ንግስነት ቤጃ ሳልሳይ ድማ ምቁራፅ ናይ ባሕራውን መሬታውን መስመራት ንግዲ
0: ሙሉእ መልሲ ምክንያት ውድቀት ኣክሱም ካብ ዝኾኑ 3 ጥቐስ ወራር ፋሪሳውያን ውሽመት ዓረብን ቀይሕ ባሕርን ምቁራፅ ናይ ባሕሪ መሬትን መስመራት ንግድን ወራራትን ምስፍሕፋሕን ቤጃ ሆሴ ኢሳያስ
2: 4
0: ንዓሰብ ብስም ሩባቲኖ ናይ ንግዲ ኩባንያ ዝተኻረየ ሰብ መን ይበሃል
2: ጁሴፔ ሳፔቶ
0: ሙሉእ መልሲ ኣሮን ኣብትዝጊ
3: ቁፅሪ 3
0: መጀመርያ ቱርካውያን ንስዋኪንን ምፅዋዕን ኣብ ትሕቲ ቅፅፅሮም ምስእተወን ድሕሪ ክንደይ ዓመት ንምፅዋዕ ናይ ብዝበሃሉ ሽመኛታት ከም መሓድርዋ ጀሚሮም
3: ድሕሪ 4 ዓመት
0: ሙሉእ መልሲ ስለዚ ኣብ ዕረፍቲ ኢና ክንመፅእ ዕረፍቲ ብ1887 ኢጣልያውያን ኣበይ ቦታ ማዓስከር ተኺሎም
3: ኣብ ሰሓጢትን ውዓን
0: ሙሉእ መልሲ ሕራይ መሰርሆ ኣማኑኤል ካብ ቁፅሪ 1 ክሳብ ቁፅሪ 12 ቁፅሪ ምረፂ
1: ቁፅሪ 6
0: ሃፀይ ዮውሃንስ ብ1889 ብማህዳውያን ኣበይ ተቐቲሉ
1: መተማ
0: ሙሉእ መልሲ ሆሴ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት
2: 11
0: ካብ 1889 ክሳብ 1890 ዝነበረ ዓመታት ጣልያን ውዒሉ ሓዲሩ ንመግዛእታዊ ስርዓቱ ክቃወሙ ይኽእሉ እዮም ዝበሎም መራሕቲ ህዝቢ ኤርትራ ኣስታት ክንደይ ሽመኛታትን ሰዓብቶምን ቀቲሉ
2: ሕቶ
0: ካብ 1889 ክሳብ 1890 ኣብ ዝነበረ ዓመታት መንግዛእቲ ኢጣልያ ውዒሉ ሓዲሩ ንመግዛእታዊ ስርዓቱ ክቃወሙ ይኽእሉ እዮም ዝበሎም መራሕቲ ህዝቢ ኤርትራ ንኣስታት ክንደይ ሽመኛታትን ሰዓብቶምን ቀቲሉ
2: 800
0: ሙሉእ መልሲ ኣሮን ልትዝጊ
3: ቁፅሪ 3
0: ቁፅሪ ኤርትራውያን ዓሳኽር ኣብ 1935 ክንደይ በፂሑ ነይሩ

0: ኣብ 1935 ቁፅሪ ኤርትራውያን ዓሳኽር ክንደይ በፂሐ ነይሩ ትኸይድ ኣላታ ግዜ ኣሮን
1: 60,000
0: ምሉእ መልሲ ብኸመይ ክፍለዩ ገሪምና ኣሎ ዕረፍቲ ሚካኤል
1: 7
0: ስርሒት እናኹራ መዓስ ተኻይዱ
1: ንፍራስ ናኹራ ማለት ድ
0: ስርሒት እናኹራ መዓስ ተኻይዱ ማለት እሱራት ካብኡ ዘምለጡሉ መዓስ እዩ ነይሩ
1: 17 ሕዳር 1899
0: ምሉእ መልሲ ሕራይ መስተርሆት ኣማኑኤል
2: ቁፅሪ 2
0: ኣነ ካብቲ መሰልና ክገፍፍን መሬትና ክምዝዕን ዝመፀ ወራሪ ነፃ ከውፃካ የ ዝበለ ሓርበኛ መን እዩ
2: ሓርበኛ ደጋት ባህተ ሓጎስ
0: ምሉእ መልሲ ሆሴ ኢሳያስ
3: 9
0: ቅድሚ ስልጣን ኣክሱም ህዝቢ ኣብ ምንታይ የመልኽ ነይሩ 4 ዘርዝር
3: ኣብ ብዙሓ ታሕቶም
0: ቅድሚ ስልጣን ኣክሱም ህዝቢ ኣብ ምንታይ የመልኽ ነይሩ 4 ዘርዝር
3: ኣብ ብዙሓት ኣማልኽቲ እዩ ዘመልኽ ነይሩ ካብቶም ዘምልኾም ዝነብሩ ኣማልኽቲ ከም ፀሓይ ወርሒ መሬት ባዕሪ
0: ምሉእ መልሲ ኣሮን
1: ቁፅሪ 10
0: ደጊያት ባህታ ሓጎስ ንሰንጋል ሓው ዝበሎ ኣውሎ እንታይ ነይሩ
1: ሰንጋል ሓወይ ኣመናይ ተዓሹ ሰንጋል ሓወይ ኣመናይ ተዓሹ ፃዕዳ ተመ እንድሕር ነኺሱ ደላሊኻ ይርከብ ንፈውሱ
0: ምሉእ መልሲ ዕረፍቲ ሚካኤል
1: 1
0: ኣብ ስርሒት ናኹራ ክንደይ እሱራት ኣምሊጦም
1: 109
0: ምሉእ መልሲ መስተርሆት ኣብ ስርሒት ናኹራ ጨዲድዋ ከደ ንቐላየ ተባሂሉ ዝዝንተወሉ ኤርትራዊ ሓርበኛ መን እዩ
2: ደጊያት ማሕራይ
0: ምሉእ መልሲ ሆሴ
3: 4
0: ካልኣይ መንገዲ ሃይማኖት ምስልምና ብፍላይ ኣብ ሻምናይ ክፍለ ዘመን ብምንታይ መንገዲ ተኣታት እዩ
3: ንግዲ
0: ምሉእ መልሲ ኣሮን
1: 13
0: ስለምንታይ ኢጣልያ ኣብ ካልኣይ ኩንያት ዓለም ምስ ሓይልታት ኣክሲስ ተፀጊዓ
1: ምክንያቱ ኣብቲ መጀመርታ ምስ ዝኾነ ፀግዒ ኣይወሰደን ነይሩ ብድሕሪ እዩ ግን ሓይልታት ኣክሲስ ማለት ጃፓን ምስ ጀርመን ኮይነን ንሓይልታት ኪዳ ምስ ሰዓረባ ምስ ሓይልታት ኣክሲስ ወገን ክሕዝ ጀሚሩ
0: ምሉእ መልሲ ዕረፍቲ ኣፍሪቃ ብሓቀኛ ትርጉም ናይቲ ቃል ታሪክ የብላን ዝበለ ፍሉጥ ኤውሮጳዊ ፈላስፋ መን ይበሃል
1: ሄግል
0: ምሉእ መልሲ ሕራይ መስተርሆት ኣማኑኤል ቁፅሪ 2 ኣቦ መንበር ማሕበር ሕብረት ኮይኑ ዝተመርፀ መን ይበሃል
2: ደጃት በየነ በራኺ
0: ምሉእ መልሲ ናይ ማዕርግ እዩ ራእሲ እዮም ነይሮም በየነ በራኺ ናብ ሆሴ ኢሳያስ
3: 4
0: ጋዜጣ ብርሃን ብናይ መን ማሕበር ወይ ሰልፊ ትዳሎ ነይራ ብርሃን ጋዜጣ ብርሃን ብናይ መን ሰልፊ ወይ ማሕበር ትዳሎ ነይራ
3: ሻራ ኢጣልያ
0: ምሉእ መልሲ ምናልባት ኣብ ቀራርባይ ብመን ጌርካ ተረዲእካ ፀኒሕካ መስለኒ ኣሮን ህብቲ ዝጊ
1: ቁፅሪ 6
0: እንግሊዝ ኣብ 1943 ንኤርትራ ኣብ 2 ንምምቃል ሓሳብ ነይርዋ ነዚ ሓሳብ ክውን ንምግባር እንግሊዛውያን ኣብ ማሓደርቲ ዘቕርቦ ዝነበሩ ስነ ሞገት እንታይ ዝብል ነይሩ
1: ሕራይ እንግሊዝ ካብ መፋርቕ 1943 ኣትሒዛ ንኤርትራ ኣብ 2 ናይ ምቃል ሓሳብ ነይርዋ እንግሊዛውያን ድማ ነዚ ክውን ንምግባር እዛ ሃገር ብቕጠማ ነብሳ ኣይትኽልኒያ ኤርትራውያን ድማ ናይ ምሕዳር ብስለት የብሎም እንዳበሉ ነቲ ናቶም ሓሳብ ንምድጋፍ የቕርቦ ነይሮም
0: ምሉእ መልሲ ራይ መሰረት አማኑኤል
2: ቁጥር 7
0: ካብ መለለይታት ንግስነት አክሱም ዝኾኑ ምዕባለይታት ኣርባዕተ ጥቀስ
2: ተሃድሶታት ኣብ ቋንቋ ግዕዝን ስነ
0: ህንፃ ኢልኪ ንሰምዖካ ኩላትና
2: ተሃድሶታት ኣብ ቋንቋ ግዕዝን ስነ ህንፃን ከምኡውን ምትእትታው ገንዘባዊ ቁጠባ ሳልሳይ ድማ ኣብ ግዕዝ ዝተፃሓፉ ዝተፈላለዩ መፅሓፍቲ ማለት ናይ ስነ ሕሳብ መፅሓፍቲ ናይ ዜማ መፅሓፍቲ ዝተፈላለዩ ስነ ፍልጠታዊ መፅሓፍቲ ዝተኣታተወ ምዕባለ ከምኡውን ምትእትታው ሃይማኖት ክርስትና
0: ሙሉእ መልሲ ስነ ህንፃ ምትእትታው ገንዘብ ቋንቋ ግዕዝ ምእታው ክርስትና ሆሲ ኢሳያስ
3: 3
0: ብ3 ናሓሰ 1944 ብምምሕዳር መንግስቲ እንግሊዝ ትሕተም ኣብ ዝነበረት ሰሙናዊት ጋዜጣ ብስም ሓደ ኤርትራዊ ዝብል ናይ ብርዒ ዝተጻሕፈት ንመጻኢ ዕድል ኤርትራ እትምልከት ዓንቀጥ ዝተሓትመት ብናይ ሽዑ እንግሊዛዊ ኣመሓዳሪ ናይ ብርዒ ስም እያ ተጻሒፋ እቲ ጸሓፋይ መን ይበሃል
3: ብርጋደ ስታፎርድ ሎንግሪግ
0: ምሉእ መልሲ ምክንያቱ ኣብዛ ኣብ ምሉፃት ዓንቀጻ ትብል ወይ እውን ሰሙናዊ ጋዜጣ ናይ ቤወልዳ ኣብ ብተኸታታሊ ኣብ ቤወልዳ ኣብ እዮም ዝትርጉምዋ ነይሮም ኣሰናዳኢ ስነ ዝደመሩ ንቐፅል ና ብኣሮን
1: ቁፅሪ ሓደ
0: ራቢጣ ኣልእስላምያ ኣብ ቀዳማይ ናይ ከረን ዋዕላኣ ወይ ጉባኤ ፕረዚደንት ኮይኑ ዝተመርፀ መን ይበሃል
1: ሰይድ በክሪ ኣልሙርቃኒ
0: ሙሉእ መልሲ ሕራይ ንቐፅል መሰሮት ኣማኑኤል
2: ቁፅሪ 11
0: ግብፃውያን ኣብ 1823 ንሰብድራት ምስ ተቆፃፀርዋ ድሕሪ ክንደይ ዓመት ንምፅዋዕን ሕርጊጎን ካብ ቱርኪ ተኻርዮም መን
2: ድሕሪ 23 ዓመት ባለት ብሸን 546
0: ሙሉእ መልሲ ግብፃውያን ኣብ 1823 ንሰብድራት ምስ ተቆፃፀርዋ ድሕሪ ክንደይ ዓመት ምፅዋዕን ሕርጊጎን ካብ ቱርኪ ተኻርዮም መን ድሕሪ 23 ዓመት ሆሲ ኢሳያስ
3: ሓሙሽተ
0: ማሕበር ፍቕሪ ሃገር ክሳብ 1945 ናብ ክንደይ ተኸፊላ መነመን ይበሃላ
3: ሕቶ
0: ማሕበር ፍቕሪ ሃገር ፈሊጥካ ኣለኻ ማሕበር ፍቕሪ ሃገር
3: ኣብ ክልተ እሳቶም ድማ ናብ ማሕበር ሕብረትን ናፅነት
0: ሙሉእ መልሲ ኣሮን ብቲ ዝጊ
1: ቁፅር 10
0: ብናራን ኩናማን ዝቆሙ ንግስነታት ሰፈራታቱ ኣብ ባርካ ዝመሰረተ ንግስነት መን ይበሃል ትሕቶ ነፂላ ትልካ ኣላ ምሽ እታ ግዜ ተጠቕመላ 30 ካልኢት እንድዩ ሓንሳብ ድምፂ

0: ንግስነት ፉንጅ
1: ታ ግዜ ተጣመላ አሮን ብናራን ኩናማን ንዝቆሙ ንግስነታት ሰፈራታቱ አባርካ ዝቆመ ንግስነት እንታይ ይባል? ንግስነት ባዚን ድሮ ሳልሳይ ፈሊጥና አለና ሕጂ ናብ ቀዳማይን ካልኣይን ንምፍላይ ትህልኽ ቀጻሊ እዩ ዘሎ ኩላት ናብ ስምዒት እትየምና ኸማን መስተርሆት ክንደይ
0: ቁፅሪ 8
1: ካብ ብሔራት ኤርትራ ብመሰረት ሽማግለታቶም ዝመሓደሩ ዘይቀጸላውያን ሕብረተሰባት ዝነበሩ መን እዮም?
0: ናራን ኩናማን
1: ሙሉእ መልሲ። ሆሲ
2: ሰርተ ክልተ
1: ካብ ንግስነታት ናይ ቤጃ እቲ ዝሓየለ ንግስነት መን ይበሃል?
2: ቆጣዕ።
1: ሙሉእ መልሲ። ሕራይ ዝኸበርኩም ትኸታተልትና ከምዚ ክትከታተሉ ፀናሕኹም። ብፍላይ ዘዳሕርዋይ ክፋል ከቢድ ከቢድ ምትህልላኽ ተወዳዳርነት መንፈስ ዝነበሮ እዩ። ተምሃሮና እንታይ ወላ ሓንቲ መግለፂ ክትረኽበሎም ኣይትኽእልን ኢኻ። ቃል ብቃል ኩሉ ኣብ ርእሶም ኣስፊሮም ሕቶታት መጻረ ይመፅእ ካልኣይ ዳሎ ኣብዚኦም መወዳእታ በፂሕና። እዚኦም ደኣ መወዳእታ ቀዳማይ ካልኣይ ሳልሳይ ክንብል ስለ ዘለና እምበር ኩሎም ተወዳደርቲ ኣዝዮም ብሉፃት እዮም ነይሮም። ብፍላይ ኣብቲ ዳሕራይ እቲ ንምፍላዮም ኣብ ዝነበረ ከቢድ ሃልኪ ማለት እዩ። ግን ማዕልቦ ስለ ዝረኸብና መወዳእታ ቀዳሞት ክልተ ተደሪቦም ወፂኦም ኣለዉ። መስተርሆት ኣማኑኤልን ሆሲ ኢሳያስን፣ ሳልሳይ ከዓ ኣሮን ህብቲ ዝጊ።
3: ካብ ዘቐፂልና መታብዕን ሽልማትን ዝዕደሉ ኣብ ውድድር ታሪካዊ ፍልጠት ኣብ ሻውዓይ ክፍሊ ዝተወዳደሩ ተምሃሮ እዩ ክኸውን። ነዚ ሽልማት ዝዕድለልና ኣቦ ወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመረ ብክብርና መድረክ ዕድም። ሳልሳይ ኮይኑ ዝተዓወተ ኣሮን ህብተዝጊ ካብ ማእከላይ ደረጃ ማይ ተስፋ ንኡስ ዞባ ሰሜናዊ ምብራቅ ሽልማት ታብለት ከምኡውን ነሓስ መዳልያ። ኣብዚ ውድድር ናይ ሻውዓይ ክፍሊ ተወዳደርቲ ብዝተፈላለየ ሕቶታት መፈላለየ ሕቶታት ተዋሂብዎም ክፈላለዩ ስለ ዘይከኣሉ ተመሳሳሊ ብቕዓት ዘንፀባረቁ ንፉዓት ተወዳደርቲ ክልተ ቀዳሞት ዝወፁ ኣለዉ። መስተር ሆት ኣማኑኤል ካብ ማእከላይ ደረጃ ቤት ትምህርቲ ሓርበኛታት ንኡስ ዞባ ደቡባዊ ምብራቅ ታብለት ከምኡውን ወርቂ መዳልያ ቀዳመይቲ ኮይና ተዓዊታ፣ ከምኡውን ቀዳማይ ኮይኑ ዝተዓወተ ሆሴ ኢሳያስ ካብ ማእከላይን መባእታን ማእከላይን ደረጃ ቤት ትምህርቲ ፈለገ ህይወት ንኡስ ዞባ ደቡባዊ ምዕራብ ታብለትን ወርቂ መዳልያን።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን እዩ። መሪፅናያ ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ ብ 223 እዩ ሕቲምዋ። ትሽዓተ ምዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ፣ ካበይ ይብገስ፣ ስለምንታይ የጋጥም፣ ከመይ ጌርና ክንፍውሶ ንኽእል፣ ብእኩብን ብሓባርን ከመይ ጌርካ ትሪኦ ፍወሳ ከመይ ኢልካ ትብል፣ ኣብ መወዳእታ ድማ ውጥረት እናሃለዎ ከመይ ጌርካ ርጉእ ሂወት ትሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስ ኦምሮ ከምኡ ኢሉ ድማ ማሕበራዊ ሂወታት ተኣሳሲሩ ዝኸይድ እዩ። ምክተልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይዚ ዓውዲ ከም በዓል ዶክተር ተስፋይ ራዕዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረዋይ ገበር እውን ኣዝዩ ኣገዳሲትን ብዙሕ ዓሚቕን ምርምራት ከም ዝገበርካ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ ናይ ረቆባዝጊ ሕጂ እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳሪኽካ?
1: መጀመርታ ነቲ ዝሃብካኒ ዕድል ከመስግነካ ፈቱ ጫረ። ብዙሕ ግዜ ዝከታተሎ በቲ መደብካ ናይ ዝዕላል ጥበባትን ገረን ተቕርቦ ቁልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለዝኾነ መሳጢ እሞ ነዚ ዕድል ዝምርካበ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ ያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሳ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ

0: ህይወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራትን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል። ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፀ ሓደ ዛዕባ ነይሩ እዩ። እሱ ከዓ እንታይ እዩ መንእሰያትና ተነፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ፍጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዛሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቲ ቀቲልዋ ሰበይትን ደቃ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይ ከዓ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለ ዝነበረ ከም ርእሲ ተላዒሉ ስለ ዝነበረ ነዚ ጉዳይ እዚ ክረአ ከም ሓሳብ ስለ ዝቐረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራዊ ሽማግለ ማለት እዩ ናይ ሎሚ ኣብ 2016 ኣካባቢ እዩ 2015 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኽእል ሕብረተሰብና ብዛዕባ እዚ ዶኹም ዛተ ዝብል ርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓ ተገዳስነት ሓዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ ነቲ ኩነታት እንዳ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ህወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእ ንመፅኡ ማለት እዩ። ግን ኦፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ። ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ህወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለዝኾና እዚ ነገራት እዚ ንድሕር ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገርን ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ንኽእል ነቲ ሕብረተሰብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ህወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እንዳተፈተና እንዲና ንሓልፍ ነዚታት ብፍኹስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂላ ዝቐረበት እያ ነራ ሞ በዚ እያ ነራ
1: ኣብ ራዕላማ ከንታይ ሕጂ ከምዚ ጠቐስካዮ ተናኺፍካ ኣለካ ግን እቲ ትሕዝቶን መልእኽትን ምስግጋሩ ዝተጠቀምካሉ ጥበብ ከንታይ
0: ሓደ እቲ ዕላማ ናይዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳኸሎ ከሎ ሕጂ ግን ዝረአ ዘሎ ጭንቀት ኣሎ፣ ፍርሒ ኣሎ፣ ሻቅሎት ኣሎ። ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ህይወት ከነስተማቕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገር ይሃሉ ከስተማቕሮ ዝግባእ ካብ ሰዓን ምርዳእ ናይ ህይወትና ብኸመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካ እዩ ንምባል እዩ። ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከዓ ጭንቀት ንብሎ እንድሕር በፂሕካ ኦልሬዲ ኣብቲ ዝማዕበለ ኩነታት ይመፅእ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት እያ ክትገብር ዘለካ ግን ብወሳን ገለን ከይገበርካ ከለካ ምስ ገዛ እርስኻ ናይ ምልዛብ ባህሊ ንገዛ እርስና ክንፈልጣ ንኽእል ዲና ምስ ገዛ እርስና ምስ ገዛእ ነብስና መዛ ተሰኪምና ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሩና እንዳመፁ ኩሉ ሻዕ ሕሹኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምና ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ድኣ ጭኑቓት ንኸውን ምጭናቕ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናየን ኣለና ማለት እዩ ነዚ እምሮና ኣይንበብናየን ኣለና ማለት እዩ ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛእ ሰብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩልና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉ ካብ ዝብል እዩ
1: ፅቡቅ። እስከ ናብቲ ኣውራ ርእስትና ክንሰግር፣ ንምዃኑ ውጥረት እንታይ እዩ? ብከመይ ልስዕብ? መናበሪ ተኽኢልካ ኣለካ እሞ ካብ ወፃኢ ክንነብር ኣይንኽእል
0: ሓቂ እዩ። ከምቲ ኣርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን። ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ነብና እና ውህሉል ኣነ ከምዚ እንታይ ዝበሃል ሶሻል ኣኒማልስ ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳኣ እምበር ተነፂልና ንነብር ኣይኮናን ምስ ሰባት ንነብር ስለዝኮና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ። ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይንና ክነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ። ከምኡ ዝበሃል ዓለም የለን። ምስ ውጥረት ክንነብር ኣለና። እዚ ከዓ ትቐንዲ መናብርቲ እዮም እዚኣቶም። እቲ ዘሎ ግን ሒዝናያ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳብፅሓልና ይኸይድ ኣሎ። ስለዚ ውጥረት ክንብልን ከለና ኣሉታዊ ስምዒት እዩ፣ ኣብ ኣእምሮና ንስፍሮ እዩ። ውጥረት ግን ኩሉ ሻዕ ሕማቅ ኣይኮነን። መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ፣ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን። ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ገይርና። እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብራለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮናሎ ጎዳኢና ኮናሎ ማለት እዩ። ሕጂ ብዚና ናይ ምልላይ እዩ ትሕቶ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጡ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና፣ ብዘይ ብኡ ክንነብር ኣይንኽእል ኢና። ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ። ስለዚ ውጥረት ኣሉታዊ ስምዒት እዩ። ኣሉታዊ ስምዒት ኮይኑ ንሂወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ። እጂ ኣብቲ ንቕሓት ግን ብሓውሪ ክንከይድ ይብልና። መብዛሕትኡ ደቂ ሰባት ሂወቶም ብሃውሪ ኢና ንበርሖ። እዚ ኣውቶፓይለት ዝበሃል እዩ። ሕጂ ንጎት እትስ ገፅካ ተሓፂብካ ናብ ስራሕካ ትኸይድ ንካ በሊዕካ ስራሕ ትውዕል ሓልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ። ሽዑ ምሸት ካመትካ ሕጂ እዚ ሩቲን እዩ መዓልታዊ ኩሉ ሻዕ ንሻዕ እንተኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ። እዚ ብዝተኻእለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ። እቲ መባእታዊ ዝኾነ ስነ ኣካላዊ መስርሕ ናይ ህወትና መባእታዊ ዝኾነ ኣብ ጥዕሙቕ ዝበለ ክንኣቱ ኣየድልን እዩ። ምክንያቱ ንዓና ዝምልከት ኣይኮነን ረቂቕ ከዓ ስለ ዝኾነ እዩ። ግን ኣብቲ መባእታዊ ዝኾነ መረዳእታ እንድሕር ክንሕዝ ክኢልና ከመይ ጌርና ኢና ስለምንታይ ኢና ንሓርቕ? ሕጂ ከም ዝበልካ ውጥረት ውህሉል ድምርስ ናይ ተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ። እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና። ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣቀይዶ ስምዒት እያ። እዛ ስምዒት እዚኣ ስቕኢላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ። ናይ ሆርሞናል ምቅያር ዝበሃል እዩ። ሆርሞን ቅመም እዩ ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላንድ ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ እሞ ሓሪቀ ንብል ማለት እዩ። ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታ ስለ ዝኾነ ግብረ መልሲ ናይ ሓደ ነገር ክትህቢልካ ተውፅኦ ኣብ ሓንጎልካ ዘሎ ኣብ ሓሳባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ። እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ። ድፍኢ ደም ፍስኽ ልቢ ህርመታ ይውስኽ ጨዋዳታት ይግተሩ ምክንያቱ ገለ ነገራት ኣሎ ማለት እዩ። ሰብነት ሕጂ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ንድሕር ኣለና ኮይኑ

እንታይ እዮም እዞም ቅመማት እዞም ሆርሞን ንብሎም ዘለና? ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ። ኩሉ ሻዕ እዮም ዝነፅዑ ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት፣ ምክንያቱ ሓጎስ፣ ደስታ፣ ባህታ ዝበሃሉ ከዓ ኣውንታዊ ስምዒታት እውን ኣለዎ ንሓቀይዶ ንሕና ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና፣ ዘሕርቁና፣ ዘፍርሑና፣ ዘቀይሙና፣ ዘጉህዩና፣ እህ ዘብሉና፣ ድቃስ ዝኸልኡና፣ ዝህክዩና

0: ሕዋሳት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ ድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ቅፅፃር ውጥረት ዝብል እምነት ኣለኒ። ነዚ ዘብለኒ እንታይ እዩ ኣይደኖ እንድሕር ነፍሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ። ስለዚ ንሕናሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ። እቶም ቅመማት ግን ኣውንታውያን ቅመማት ኣለው፣ ሆርሞናት ኣለው፣ ኣሉታውያን ከ ኣለው። ሕጂ ዓንቲ ወይ እንታይ ኢለካ ነር ምስ ገዛ ርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ? እንተ ደኣ ዋና ናይ እዛ ሰብነት ካንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ክደፋፍዓኻ ማለት እዩ። ተዘየሎ እዛ ሰብነት እዚኣ ንድሕር ብሓወር ንኸይዳ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ። ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሒ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ። ስለዚ ዋና ናይዛ ሰብነትና ክንከውን ክንክእል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕኻ ገሊፅ ገኖ ፅቡቕ ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ናህና እውና ተኣሳሲርካ ኣለኻ ብፍላይ ኣብቲ 75 ዝነበረ ምስ ዓፋኝ ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላይ ኣዴኻ እዮን ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹምን ዘጋጥም ዝነበረ ኣብ ኣስመራ ከዓ እንታይ ይመስል ነይሩ? እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 2019 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለኻ ነገራትታት ተኣሳሲርካ ኣብ መድረኻት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብይ ሜላ እዩ። እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበልኩ እዛ መፅሓፍ እዚኣ ምስ ፍጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ ብዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሃይለ ስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብዝሓለፈ ሰለስተ ወለዶ ዝወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቆተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጠለበጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምናይ ግዜ ደርጊ በለና ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመከሮ ዝሓለ ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ። ኣብ ፈቐዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ብስልኪ ኣፋይን ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደርሉ ኩሉ ተሸቅሪሩ ዝነብረሉ ግዜታት እዩ ነይሩ። ስለዚ ሓደ ከልቢ እንድሕር ድኣኒ ቀርቂርካ ብ ሓደ ኩርና ዓምፂኢካዮ እንታይ ዝበረካ ነብሒ ዝናሰካ ሕጂ መብዛሕትኡ መንእስያትና ዳርከ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግነታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለዝኾነ እዩ ከማነት ኣብ ታሪክ ኣብ ዝእተኽዎ ትተዘክሮ ኣብ ኣእምሮኻ ክሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እንዳፈጠረ ትራውማ ፈጥረልካ እዩ ማለት እዩ። እዚ ትራንስጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራውማ ኣለዎ ወይ ከዓ ማሕሰይቲ ኣለዎ ማለት እዩ። ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደቂ ዛውትካ ምእቲ ዓብትካ ኣብኡውን ናብ ክልኹም ገለ ጠቂሰዮ ነረ በዓል ወልደንኬል በዓል ሓይለ ኪዳኔ ሓይለ ኪዳኔ ንድሕሪኢካ ኮንካ ንማና እዛ ኣባልኩም ጓል ከይዳን ሓዋ ዝነበረሉ እዩ በዓል እዚኣቶም መፃወቲ ቁዕሱ ናምሳና ዝነበሮዮም በዓል ሓዱሽ ማሕሙድ ዝበሃሉ ኣብኡውን ኣብነት ጠቂሰዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና እናሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ።

0: ስለዚ ዘይሓስስ ልምስሊ ኣሎ ማለት እዩ። ኣብ ከተማ ብዝነበርናሉ እዋናት እውን ከም ኣብነት ጠቂሲ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቀ ኢካ ትሓስበሉ። ምክንያቱ ክልተ ሰሙን ይገብር ዕሩትካ በዕሊ ማነባዕል ሃይለ ተሓኒቖም ተቐቲሎም ብልካ ሕጂ ከዓ ሽጉጥካ ኣብ ልዕልካ ንላንሑ ኮይና ተራየኻካ ትብል ጃ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይድ ኣለካ ወይ ከዓ ብ ዓዲ ከይድካ ትብል ሽቲ ግዜ እቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ከነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዘሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት እዩ ብናቲ ግዜቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ ፀኒሕካ ግን ድሕሪእካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪእካ ኮንካ ዝወዳደር ኣይኮነን። ግን እቲ ወለዶ ብምሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ። ሕጂ እዚ ትራውማ እዚ ሓንቂ ዘረባ ፖስትትራማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ መክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ምርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስምዓና እዩ። ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፅኡ ሕጂውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ኣብ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሻዕ ኣብ ኣለርት ኣሎ ማለት እዩ። ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ። ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ። ነዚ ክፍወሰሉ ዝኽእል ክህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር። ምክንያቱ ፍቲ መፅሓፉን ከም ጣውዒቱ ኣቅሪበ ኣለኹ ማለት እዩ ከም ርእቶ ማለት እዩ ትዛል እ ኣብዚ ግዜ እዚ ኣነ ዝሓለፍኮ ተመክሮብቲ ግዜ እቲ ምስ ንእስነትና ማዕረ ክንከይድ ከለና ምስደኻ ኣብ ቅድሚ ዴኻ እንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ተድሕነኒ ዝመስላ ነይሩ። ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስዮ ዘለኹ ኣብ ቅድሚኣ በቃ ንርሸነሉ ናይ ደቃየቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእሰያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፁ ኢሎም እቲ ዝነበረ ቃንዛ ሽዑኡ እቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክሪያ ማለት እዩ። ኣብቲ ግዜ እቲ ከዓ ሕጂ ስምዓና ዝነበረ ስምዒት ገልፆ ፈትዩ ኣለኹ። እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ዶ ይሓይሽ ወይስ ኣዲኻ እንተዘይትህሉ ዝብል
1: ንኩሉ
0: ዝነበረ ፈተነ እዩ ነይሩ ማለት
1: እዩ። ሂወት ኣብ ምእሳራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ። ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ። ሕጂ እቲ ስደትን ውጥረትን ከ ከመይ እዩ ጣዓም ኣብ መወዳእታሲ እንታይ እዩ እቲ ነብስኻ ፈሊጥካ ገዛ ርእስካ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ?
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ። ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ጉልሻዕ ናይ ምቅያር ናይ ባህርያት ኣሎ። ከምቲ ዝደለካይ ከምዝዓብካሉ ምስ ክብርታትካ መንነትካን ዝዛነ ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ። ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝከኣለ ውጥረት ኣለካ ማለት እዩ። ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍልይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ። ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያዊ እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ። ፖለቲካዊ መልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም ምንእስያት ወለዶ ሰግረዶ ቢልካ ምስተኸድካ ኣብቲ ዘዝኸድዎ ብወገን ትግራይ ይኹን ገሊ

0: ዓስከራት ሒዝካ ኣብ ሓደ ሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናቆትና ግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እናገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንሕቡ ኣጀንዳኦም ንዝከብል ብኣየውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስኣትኻ እቲ ትፅቢትን ትኹንነትን ከዓኒ ይወቕዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቁራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእሰያትና ማዕረ ኣእማን ኣልዒልካ ምፍጋእን ኣብ ዘየድሊካ ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቕ መንፈስ ተቐቢልካ ክፍወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባበር ድኣ እምበር ስኻ ከምዚ ዲኻ ስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ድኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ ዘመንእስያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞም ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ድኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንእ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነ ኣእምራዊ ኮይናት ሓያል እዩ። ኣብቲ ዜጋታት ካብ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነ ኣእምራዊ ኮይናት ንድሕራ ሰብሂልና ኣሎ። እንታይ እዩ ኣብዚ ብፅሒቦም ዘሎ ዘይኮነ ኣብዚ ብፅሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ምፅሕታር እዩ ዘድግበልካ እቲ ስነ ኣእምራዊ ኮይናት። ስለዚ ንስነ ኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእካ ክንክእል ኣለና። ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑ ይብልና ፀኒሑ ንዝሓለፍ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን። ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣት ከሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ። ምክንያቱ ስነ ኣእምራዊ ኩናት ንቓላት ሓሶት ከም ጥኢት እዮም ትኩስዎ። ሓሶት ተተኮሰ ድሕዲ ኣብ ጥኢት ኣብ ኣእምሮ ከኣትዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ። እቲ ቃንዛ ኣእምሮ ዩና ሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር። ሕጂ ኩልሻዕ ዝኣቲናያ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮና ማቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከምዘይክእል ኣብ ባይታ ግጠም ፊት ንፊት ተጋጢምካ ክሰዓር ከምዘይከኣል ስለ ዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ። እቲ ናይ ኣእምሮ ዘንቀደ ከዓ ከምዝብለካ ዘለኹ ድሕሪ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ ኣእምሮኦም ዘሎ እትዮም ኣብኡ ጥኒሶ ሞ ዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለ ዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ መፅሓፍ
1: ፅቡቅ ሕራይ ክንደይ ግዜ ወሲዳ ትልካ መስርሕ ናይዚ መፅሓፍ ንኽተዳሉ ዝነበረ ብድሆ ከ እንታይ ነይሩ?
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኽዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ። ከም ትፈልጦ ሽዑኡ ዳርጋ ተኸዚና ተቆሪና ኢና ነርና ምውሻብ ዝበሃል ሩ ገገዛካ ኮፍ ኢልካ ትነብረሉ ግዜ ስለ ዝነብረ ሓደ ብዙሕ ርቡሕ ዝኾነ ግዜ ነርኒ ድሕሪ ስራሕ ተጠም ምባል ማለት እዩ። እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩካ ብቪድዮን ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲቅድሚ እዩ ነዚ ግን ከስፍሐለኒ ኢለ ነቲ ብ20 30 ገፅ ዝነበረ ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበረ ወይ ግእዛት ኹን ገለሳት ኣይነበረን። ሓደ ግን እቲ ቀኒ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪእናያ ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተተሓሓዙ ተገሪህካ ትረኽቦ መፅሕፍቲ ኣይነበሩን ሕጂ እቲ ቋንቋታት ሓደሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኪበ እዩ ነይረ ምክንያቱ ተገሪህካ ይትረኽቦ ምናቶም ቃላት ናትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ዛዕባ ብፍኹስ ዝበለ መንገዲ ከመይ ጌርካ ክትቅርበሉ ትኽእል እዚ ሕጂ ሓደ ካብቲ በዳሂ ዝነበረ ሕቶ ረኪበዮ ግን ምስተካእለ ንመጠን መቸም ፈቲነ ኣለኹ ግን ኣብኣ ከማ ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቆም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ክማዕብልዎን ተስፋ ይገብር ኢለ እውን
1: ኣባጊያት ኣለካ ወ ኣራይ ዛጊት ሰለስተ ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለካ
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለ እዚ ብኤርትራዊ ጥራሕ ዘይኮነስ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ ስለዚ ሓደ ናተይ ተኸታታሊ ክማ ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ ምፅሓፍ ሲ ትብዓት እዩ ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ መልክዓ ስለ ዘለዎ እዩ ግን ቁሩብ ኣብዚ ኣብ ዝተፈላለየ ከተማታት ኣብ ኣሜሪካ እንዳዘርክውን ከፋልጣ ኣብ ዝኸድ ኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ መሳጥን ኣዝዩ ዘተባብዕን እዩ ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨንቀ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቕሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስኡ ንምስ ከዓ ትቕዛነት ን ዳዓበየ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ ስለዚ እዚ ዓይነት ጭንቅታት ንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ድሕር ዳ ዝማዕበለ ደረጃ ፅሕ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዑ ዝሕጉስ እዩ ስለዚ ኣነ ዕጉብ እዩ ማለት እዩ ብትዝብል ዘሎሰብ
1: መወዳእታ ብሕጂ እንታይ ክንፅበ ኢና ከበካ ከምቲ ኣስተምሮ ጌርካ ኣሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኾነ ብከምኡ ንምቕራቡ ሓሰብታይ ኣለካ ካባኻ ከንታ ክንፅበ ኢና ብድሕረች
0: ለይ ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲአ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድያ ማለት እዩ ሰብ ክረኽባ ደለየ ኣብ ጀርመን ይሃሉ ኣውስትራልያ እስራኤል ይሃሉ ኣብ ኣፍሪቃ ኣብ ኤርትራ ይሃሉ ሲ ብኦንላይን ክረክበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ እዚ ሓደ ካብቲ ኣብቲ ሳልሳይ ሕታም ዳርጋ ወዲአ ኣለኹ ተወዲያ ኮፍ ኢላ ፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ። ብሓፈሽኡ ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቕርቦ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ ዘለኹ ምሳ እንድሕር ዳ ቐኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንኽእል ንኸውን ኢና ዝብል እምነት ኣለኒ
1: ሞዋ ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍሱ ወከፍ ማዕራፈን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያበለ ጫር ንስሃብካ ንዕድል ንስኻ ከዓ ብቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፅሓፍቲ ናይ ምብርኻብ ትገብሮ ዘለካ ስራሓት ከዓኒ ብዚ ጋጣሚ እዚ ክመስግነካ ፍቱ በርትዕ ስኻ እውን ክብል የደሊ ይቐኒለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ብካልኦት ተሕዝቶ ክንረኸብ ኢና ክሳብ ሽዑ በርኩ ቀኒ

ስሩዕን መኣዛውን ኣመጋግባ ምምጋብ ጥዑይ ቅዲ ህይወትን መሰረታውያን ረቑሒታት ኣብ ምውሓስ ጥዕናን ምክልኻል ካብ ዝተፈላለዩ ሕማማትን እዮም። ስለዚ ካብዚ ብምብጋስዮም ተመራመርቲ ስነ ምግቢ ወዲ ሰብ ውፅኢት ናይ ኣመጋግብኡ ምዃኑ ክዛረቡ ዝስምዑ። ዓሳ ዝለዓለ ፕሮቲንን ዝተሓተ ስብሕን ይርከቦ። እዚ ብፕሮቲን ዝሃተመ ምግቢ ድማ ኣብ ምህናፅን ምፅጋንን ሓደስትን ዝተሃስዩ ጭዋዳታትን ሓገዝቲ እዮም። ስለዚ እዞም ኣብ ታሕቲ ተጠቒሶም ዝርከቡ ነፍሲ ወከፎም ኣብ 100 ግራም ስጋ ዓሳ ዝርከብ ብዝሒ ፕሮቲን ዝርከቦም ኮይኖም ከከም ብዝሒ ትሕዝቶኦም ድማ ተሰሪዖም ይርከቡ። ቱና፣ ጥሉል ወይ ሓድሽ ቱና እቲ ዝለዓለ ትሕዝቶ ፕሮቲን ዝውንን እንስሳ ባሕሪ እዩ። ጥሉል ቱና ዓሳ 37 ግራም ኣብ 100 ግራም ክብደት ፕሮቲን ኣለዎ። ቱና ብትሕዝቶ ፕሮቲን ዝለዓለ ኮይኑ ካብቶም ልዑል ፕሮቲን ዘለዎም ዓሳታትን ኣብ ቀዳማይ ደረጃ ዝስራዕ ፀጋታት ባሕርና እዩ። ዝተዓሸገ ቱና እቲ ዝበለፀን ዝጠዓመን 25.5 ግራም ኣብ 100 ግራም ትሕዝቶ ፕሮቲን ዘለዎ እዩ። እዚ ዕሽግ ቱና ኣብ ዋጋ ርትዓዊ ዝነውሐ ግዜ ከይተበላሸወ ክፀንሕ ዝኽእልን ብዝተፈላለየ ኣከሻሽና ከተዳልዎ ስለ እትኽእልን ካብ ሓድሽ ወይ ጥሉል ቱና ተመራፂ እዩ። ኦክቶፐስ፣ ሓደ ካብቶም ኣብ ታሕተዋይ ፅፍሒ ባሕሪ ዝነብር እንስሳታት ባሕሪ እዩ። ካብ ኩሎም ንምግቢ ዝሃልኩ ህይወታውያን ባሕሪ እቲ ዝለዓለ ፕሮቲን ወኒኑ ኣብ ካልኣይ ደረጃ ተሰሪዑ ዝርከብ እዩ። መጠን ብዝሒ ፕሮቲን ኣብ 100 ግራም ጥሉል ስጋ ኦክቶፐስ 29.8 ግራም ይርከቦ። ብተወሳኺ ማዕድን ከም ካልሽየም፣ ማግኔዥየምን ፖታሽየምን ዝሃተመ እዩ። ብባህሪኡ ዝተሓተ

0: ስብሕለዎ ኦክቶፓስ ልሙድ ወይ ዝውትር ደኣ ኣይኹን እምበር እቲ ዝመቀረን ዝለዓለ ትሕዝቶ ፕሮቲን ዝርከቦን መግቢ እዩ። ኣንቾቪ ኣብ ብዝሕን ትሕዝቶ ፕሮቲንን ዝለዓለ እዩ። ከምኡ እውን ብዝተሓተ ዋጋ ኣብ ዕዳጋ ከም ዝርከብ ይግለጽ እዩ። ዝተዓሸገ ኣንቾቪ ሓደ ኣብ ዕዳጋታት ዓለም ብዝተሓተ ዋጋ ኣብ ምሻት ዝርከብ ዘሎ ፍርያት ባሕሪ እዩ። ኣብ 100 ግራም ስጋ ኣንቾቪ 28.9 ግራም ትሕዝቶ ፕሮቲን ይርከብ። ስለዚ እዚ ብፕሮቲን ዝሃብተመ መግቢ ብትሕዝቶ ሶዲየምን ኦሜጋ 3 ፋቲ ኣሲድን ድማ ዝለዓለ እዩ። ስናፐር ብባህላዊ ኣፀዋውዓ ሃገርና ቦሃር ተባሂሉ ዝፅዋዕ ኮይኑ ኣብ ዕዳጋ ብመጠኑ ልዕል ዝበለ ዋጋ ኣለዎም። ብዙሓት ሓደስቲ መኣዛዊ ትሕዝቶ ዘጠቓለለ እዩ። 26.3 ግራም ትሕዝቶ ፕሮቲን ኣብ 100 ግራም ቪታሚን ኤ፣ ሰለኒየም፣ ፖታሽምን ኦሜጋ 3 ፋቲ ኣሲድን ዝሃብተመ እዩ። ብስጋ ሲናፐር ዝተዳለወ መግቢ ምስ ንምገብ ንስርዓተ ምክልኻል ሕማም ኣዝዩ ሓጋዚ እዩ። ብተወሳኺ ካብ ሕማም ዓይኒ ማለት ጋህሚ ክከላኸል ይኽእል። ስናፐር ዝተፈላለየ ኣከሻሽና ብምጥቃም ንመግቢ ክዳሎ ይከኣል። ትላፕያ ብትሕዝቶ ፕሮቲን መበል ሻርሻይ ደረጃ ተሰሪዑ ዝርከብ ናይ ጥዑም ማይ ዓሳ እዩ። 26.2 ግራም ፕሮቲንን ዝለዓለ ቪታሚን ቢ12 ኦሜጋ 3 ፋቲ ኣሲድን ከም ዘለዎ ይፍለጥ። ብረትዓዊ ዋጋ ክርከብ ስለ ዝኽእል ንትሕዝቶ መግቢ ክህትም ድማ ይኽእል። ትላፕያ ብትሕዝቶ ኦሜጋ 6 ፋቲ ኣሲድ ሃብታም ስለ ዝኾነ ንድሪ ሰውነት የቀላጥፍ ተባሂሉ ብሰብ ሙያ ጥዕና ስለ ዝንገረሉ ኣብ ሰሙን ካብ 2-3 ግዜ ጥራይ ክንምገቦ ከም ዘለና ይሕብሩ። ምክንያቱ ነዚ ኣሉታዊ ሳዕቤን ፋቲ ኣሲድ ንምውጋድ ወኒንዎ ዘሎ ትሕዝቶ ፕሮቲንን ኑትሪንትን ብግቡእ ንምጥቃም እዩ። ግሩፐር ካብቶም ብጣዕሚ መቐረት ዝፍለጥ 24.8 ግራም ትሕዝቶ ፕሮቲን ዝርከቦ ካብ ዕምባባ ባሕሪ ዓይነት ዓሳ እዩ። ግሩፐር ብባህላዊ ኣፀዋውዓ ሃገርና ኩሸር ወይ ቸርንያ ተባሂሉ ይፅዋዕ። ፖታሽም፣ ሰለኒየም፣ ፎስፈረስ፣ ቪታሚን ቢ12፣ ቢ6 ኣዝዩ ሃብታም ዓሳ እዩ። ተጓዳእቲ ሚነራል ከም ሜርኩሪ ዝኣመሰሉ ናይ ምእካብ ተኽእሎ ስለ ዘለዎም ኣብ ሰሙን ካብ 2 ግዜ ንላዕሊ እንተዘይተመገብናዮም ተመራፂ ከም ዝኾነ ክኢላታት ሰሙያ ጥዕና ይሕብሩ። ማክረል ማክረል ተባሂሎም ዝፅውዑ ዓይነት ዓሳ ስፓኒሽ ማክረል ማለት ዴራክ ወይ ኢንዲያን ማክረል ባቃ እዮም። ኣይሮን፣ ኦሜጋ 3 ፋቲ ኣሲድን ፖታሽምን ዝለዓለ ትሕዝቶ ኣለዎም። 24.1 ግራም ፕሮቲን እውን ይርከቦም። ብማክረል ዓሳ ዝተዳለወ መግቢ ምስ ንምገብ ኣብ ምሕላው ክብደት፣ ስርዓተ ምክልኻል ሕማምን ኣብ ምሕዋይ ዝተሃሰየ ጭዋዳን ኣዝዩ ሓጋዚ እዩ። ኣገባብ ምኽሻን ብጥሉሉ ብምፅላው ንመግቢ ምድላው ዝበለፀ እዩ። ሎብስተር ዝበሰለ ሎብስተር ምስ ስጋ ደርሆ ሓሰማን ስጋ ከብትን ክወዳደር እንከሎ ዝተሓተ ስብሒ፣ ካሎሪን፣ ትሑት ኮለስትሮልን ኣለዎም። ኣብ 100 ግራም ስጋ ሎብስተር 23 ግራም ትሕዝቶ ፕሮቲን ይርከቦ። ከምቶም ዝተጠቕሱ ዓሳታት ብኦሜጋ 3 ፋቲ ኣሲድን ሃብታም እዩ። ቪታሚንን ፎስፈረስን ካብቶም ቀንዲ ትሕዝቶ ሎብስተር እዮም። መግቢ ሎብስተር ንኽትበልዕ ልምዲ ዝሓትት ጥራይ ዘይኮነ ንኽትዕድጎ ብዝሕ ዝበለ ባጀት ይሓትት። ከምኡ እውን ከም ካልኦት ውሕዳት ዓሳታት ኣብ ዕዳጋ ዓለም ዋሕድ ኣለዎም። መስርሕ ኣከሻሽና ሎብስተር ብሃፋን ትክን ሜላ ተጠቒምካ ከተዳልዎ ዝበለፀ እዩ።
1: ትላፕያ ካብቶም ኣብ ጥዕሚ ማይ ዓሳ እንረኽቦ ዓይነት ዓሳ እዩ። ግሩፐርን ኣንቾቪን ግን ካብ ባሕሪ እንረኽቦም ዓይነት ዓሳ እዮም። ግሩፐርን ኣንቾቪን ንገዛ ርእሶም ፍልልዩ ኣለዎም ኣብቲ ማያዊ ኣካል ዝነብርዎ ሰፈራታት። ኣንቾቪ ኣብ ላዕለዋይ ፅፍሒ ክፋል ናይቲ ባሕራዊ ማይ ክንረኽቦ ከለና፣ ግሩፐር ግን ካብቶም ዕንበባታት ዓሳ ብምዃኑ ኣብቲ ታሕተዋይ ፅፍሒ እንረኽቦ ዓይነት ዓሳ እዩ። ኣብቲ ማእዛዊ ትሕዝቶኦም ውን ንገዛ ርእሱ በቲ ዓይነት ኣመጋግባናቶም ፍልልዩ ኣለዎም። ኣንቾቪ ካብቶም ሰፍሓውያን ዓሳታት ክኸውን ከሎ፣ ግሩፐር ግን ካብቶም ዘይሰፍሓውያን ዓይነት ዓሳ እዩ። ኣንቾቪ ብዝያዳ በቲ ኦሜጋ 3 ፋቲ ኣሲድ ዝበሃል ድልለ ዓይነት ዓሳ እዩ። ግሩፐር ግን ብመቆረቱን ብሰሓብነት ናይቲ ዓይነት ዝውንኖ ስጋ ዝፍለጥ እዩ። ብፍላይ ኣብ ሃገርና ከዓ ካብቶም ኣዝዮም ልሙዳት ዓይነት ዓሳ እዩ። ብክብሩን ተጠላብነትን እውን ዝለዓለ ዋጋ ዝርከቦ ዓይነት ዓሳ እዩ። ብሕፅር ዝበለ ኣብቲ ዝነብርዎ ኣከባብን ዓይነት መእዛዊ ትሕዝቶኦምን ብከምዚ ዝበልኩ ከዓ ክንገልፆ ንኽእል።

ሎብስተር ኣብ ሃገርና ብዙሕ ልሙድ ኣይኮነን። እቲ ምክንያት ብፍላይ ኣነ ኣብ ሚኒስትሪ ሃብቲ ባሕሪ ካብ ዝትምድብ ኩሉ ኣትሒዘ ዝተዓዘብክዎ ናተይ ተመክሮ ክገልፅ እንድሕር ድኣ ኮይነ ሎብስተር ፍሉይ ዓይነት መግፈፍ ዓሳ ዘድልዮ እዩ። እቶም ልምዳን ገፍቲ ዓሳ ዝጥቀመሉ ዓይነት ናውቲ መግፈፊ ከዓ ንሎብስተር ዝዕድም ዓይነት መግፈፊ ዓሳ ይህብሎምን። ብሓፈሻ ሎብስተር ብላኼማ ዝመፅእ ምስ መጅሓፍ ንብሎ ወይ ከዓ ትራውል ንብሎ ዓይነት መግፈፊ ኢና ሓደ ሓደ ንረክቦ እምበር ኣብ ሃገርና ዝውትር ኣይኮነን። ኣብ ዓይነት ኣሰራርሓ ወይ ኣካሻሽና ናይ ምግቢ ሎብስተር እውን ልሙድ ኣይኮነን ትሪኦ። ዋላ እቶም ኣብ ገማግም ባሕሪ ኣብ ደሴታት ዝነብሩ ገፍቲ ዓሰና እውን ተመገብቲ ናይ ሎብስተር ኣይኮኑ። ብዓይኒ ዕዳጋ ክንሪኦም ከለና ልክዕ እዩ። ሎብስተር ኣዝዩ ልዑል መጠን ዋጋ ክንረክበሉ ንኽእል እዩ። ኣብ ውሽጢ ሃገርና ዋላ እንተዘይኮነ ኣብ ዓለማዊ ዕዳጋ ዝለዓለ ተጠላብነት ዘለዎ እዩ። ኣብ ሃገርና ግን በዚ ዝበልኩካ ምክንያታት እቲ ናውቲ መግፈፊ ንዕኡ ዝዕድም ኣይኮነን ትጥቀመሉ ናውቲ መግፈፊ ናይ ልምዳን ገፍቲ ዓሰና። እቲ ዓይነት ኣሰራርሓ ይኹን ኣብ መጋግባ ናይ መግቢ ሎብስተር ከዓ ብዙሕ ልሙድ ኣይኮነን ፀኒሑ።

0: ኦክቶፐስ ብባህሪኡ እንታይ ዝብል ስግኣት ኣለዎ ኣብ መብዛሕትኡ ሰብ ክሪኦም ከሉ ከኣነ ሓደ በቲ ዓይነት ባህሪ ኣነባብርኡ ማለት እዩ ክምገብ እንከሎ ነቶም ዝምገቦም ዓይነት እንስሳ ናይ መርዚ ምስዳድ ባህሪ ኣለዎ። ብተወሳኺ ካብ ፀላእቱ ንክከላኸል እውን ብምስማም ወይ መርዚ ብምስዳድ እዩ ንፀላእቱ ዝከላኸል። ሕጂ እንታይ ዝብል ስክፍታን ፍርሕን ኣሎ ኣብ ዝኾነ ሕብረተሰብ ክሪኦም ከለኹ ኣብዚ ናይ ሃገርና ብፍላይ ናይ ምስማም ባህሪ ስለ ዘለዎ እንተተመጊብካያ ስስምመካ እዩ ዝብል ስክፍታ ኣሎ። ብሓፈሻ ኣብቲ ባህሪ ኣነባብርኡ ከዓ ብ8 ዓይነት ማሓውር ዝንቀሳቀስ ዓይነት እንስሳ ምኳኑ ዘይከምቶም ካልኦት ዓይነት ዓሳታት ብትርኢት እውን ሰሓብነት የብሉን ክሪኦም ከለኹ። ዋላቶም ኣብኡ ኣብቲ ናይ ባሕራዊ ንጥፍታት ዝሰርሑ ክኢላታት እውን ድሕር ዳ ርኢኻ ተመጋብነት ናይ ሎብስተር ኣብ ውሕዳት ሃገራት ከም በዓል ጃፓን፣ እዚ ማእከላይ ምብራቅ ከም በዓል ቻይና ዝኣመሰሉት ዘይኮኑ ኣብ ብዙሕ ዓይነት ከም ካልኦት ዓይነት መግብታት ዓሳስ ክንረኽቦ ኣይንርእና። ከምቲ ቀዲመ ዝብልኩ ካ ግን ልዕሊ ማንም እቲ ዓይነት ናውቲ መግፈፊ ንጥቀመሉ ንገዛእ ርእሱ የለን ኣብ ሃገርና። ብሓፈሻ እውን ካልኦት ኣማራጭታት ስለ ዘለዉና ግዲ ኮይኑ ንኦክቶፐስ ክንምገብ ብዙሕ ንግደዘሉ ኣጋጣሚስ ኣይተፈጥረን እየ ዝብል እቶም ካልኦት ፀጋታት ዓሳስ እኹላት ኮይኖም ስለ ዘለዉ ግዲ ኮይኖም ብዙሕ ኣብ ከም በዓል ኦክቶፐስ ዋላ ልዑል ትሕዝቶ ፕሮቲን ዳ ይሃለዎ እምበር ክንምገብ ንግደዘሉ ኣጋጣሚታትስ ኣይረአኹም ብከምዚ እየ ዝብሎ በትናተይ። ብሓፈሻ ግን ስለምንታይና ብዙሕ ኣብዚኦም ዘይተመርኮስና ክንብል ንሕር ዳ ኮይና ግን ኣብ መፅናዕቲ ዝተደገፈ ዓይነት ስራሕ ክስራሕ ከም ዘድልዮ ግን ከም ርዱእ ጌርና ክንወስዶ ይደሊ።
1: ምግቢ ሓደ ካብ መሰረታውያን ነገራት ኣብ መስርሕ ምቕፃል ሂወት ደቂ ሰብ ከም ምዃኑ መጠን እቲ እንምገቦ ዓይነት ምግቢ ኣብ ሂወትና ዓብተር ኣለዎ። ኣብ እንምገቦ ምግቢ ትሑት ስብሒ ሃብታም ፕሮቲን ዘጠቓለለ ምግቢ ምስ እንምገብ ኣብ ላዕሊ ተዘርዚሮም ዘለዉ ጥዕናዊ ረብሓታት ክንረክብ ንኽእል። መብዛሕትኦም ተጠቒሶም ዘለዉ ዓሳታት ኣብ ቀይሕ ባሕሪ ብብዝሒ ዝርከቡን ዝግፈፉን ብምዃኖም ዝለዓለ ፕሮቲን ዝርከቡ ዓሳ ምልላይን ምምጋብን ምርጫና ይኹን። ብተወሳኺ ነዞም ብትሕዝትኦም ዝለዓሉ ብመጠን ዋጋ ድማ ዝተሓቱ ዓሳ መሪፅካ ምጥቃም ዝለዓሉ ተመገብቲ መኣዛዊ ትሕዝቶ ክንከውን ተመራፂ ይገብሮም።

0: ሰላም ሰላም ክቡራት ተኸታተልትና፣ ከመይ ቀኒኹም? መደብ ካብ ፀጋታት ባሕርና ንዓኹም ይምህርን ይጠቅምን ዝበለቶ መደብ ሒዛ መፅ ኣላ። እምባርከስ ናይ ሎሚ መደብና ብዛዕባ ባሕርን ብሂላቱን ድብል ይኸውን። ንዝያዳ ናብቲ መደብ ክብለኩም ሰናይ ምክታል።
1: ረይ ንሕጂ ንሓተክ ብዛዕባ ብሂላት ናይ ባሕር እንዲ ባሕርሲ ይገይሽ እዩ።

0: ገለገለ ባህሪ ሞ ከመይ ሓስቡ
1: ባህሪ ቀትሪ ክስታ ይኸውን ንንየጎፁ ይርሕቕ እገይሽ ማለት እዩ ኣብታ ነይቲ ከዓ ይመልእ መልያ ሓደር
2: ባህሪ ምሸት ክኸውን ከሎ ይኸይድ ከምዚ ናይ ንክኸውን ከሎ ሰዓታት ከዓ ይምለስ ሕጂ ንዑ ይኸውን መስለና ትሬ ሓደ ግዜስ ከምዚ ጥርሑ ኸውን እቲ ዝነበሮ ቦታስ ጥርሑ ኸውን ክገይሽ ከሎ ማለት እዩ ክመፅእ ከሎ ከዓስ ይመልእ እዚ ክመልእ ከሎስ ትፈልጦ ማለት እዩ ገይሹ በፂሕ ይኹን መፀስ ትፈልጥ
3: ይገይሽ ክገይሽ ከሎ እቲ ባሕሪ ይወፅእ ኣብ ማዕበል ንታእሽሙ ንፋስ ኣብ ዝቕይረሉ ከዓኒ ይመፅእ እቲ ምጋሽ ማለት ሲ ይጎድል መሊሱ ከዓ መልእ
4: ሰንበት ገይሽ ዕረፍቲ ክዕርፍ ከምሰብከምሰቡ ከመይ ዳ እሞ ገያሻይ ንዲ ገይሽ እኳ እዩ ብገይሽ ይመፅእ ዕረፍቲ እንዲ ከምይዕርፍ ማለት እኳ እዩ ከምሰብ ቀደማ ሰንበት ወይ በዕላት ኣሎ ወይ ገሎ ኣሎ ከምዚ ሰብ ዝዕርፍ ወይ ከዓ ከምዚ በዕላት ንስኻ ይዕርፍ ገጥ ይብል ቲ ባሕሪ ኣይቀሳቐስን ከማ
5: እዋ ባሕሪ ገይሽ እንድዩ እ ቀትሪ ይመፅኡ ኣብ ለይቲ ከዓስ ከምዝሰብ ምሻሎ ምልማዕት ዕሉ ይድቅስ ስዋስ ይገይሽ ማለት እዩ ምሸት እዩ ዝገይሽ ቀትሪ ከዓ ይመፅ ማለት እዩ
4: ሰብ እኳ ይዕርፍ ባሕሪ እውን ይዕርፍ እዩ ሰንበት ይዕርፍ እዩ ባሕሪ ሰንበት ምሽ ኣይትግሽ ይበሃል ከምኡ ከዓ ባሕሪ ከዓ ሰንበት ዕርፍ ኢሉ ከምኡ ብሂል ኣሎ ናይ ቀደም ሓቂ ውን ይገይሽ ወገይሽ ገይሹ ይውዕል ምሸት ኣጋ ምሸት ይምለስ
6: በቲ ምልኣተ ምጉዳል ባሕሪ ኢልና ንፅውዖ ማለት እዩ በዝናሃና እዚ በቲ ኣብ መንጎ ምድርን ወርሕን ዘሎ ስሕበት ዝፍጠር እዩ ማለት እዩ ኣብ ንእሶ ከፍ ሓደ መዓልቲ ከዓኒ ክልተ ግዜ ምልኣተ ምጉዳል ባሕሪ ይረአ ማለት እዩ ንኣብነት ሰዓ 6ዱሽተ ንሕርአ ምጉዳል ባሕሪ ኣሎ ኮይኑ ኣብቲ ሰዓ 6ዱሽተ ናይ ምሸት ከዓኒ ኣብ ምጉዳል ባሕሪ ኣሎ ማለት እዩ ወይ እውን መልእቲ ባሕሪ ንሕርአ ንግሆ ሰዓ 6ዱሽተ ኣሎ ኮይኑ ናይ መውዳእታ መሊኡ ንሕርአ ፀኒሑ ኣብቲ ሰዓ 6ዱሽተ ናይ ምሸት ከዓኒ ይመልእ ማለት እዩ
0: ንመብዛሕትኡ ሰብሲ ባሕሪ ከብዱ ገለኒ እጅ ብኸመይ ከምኡ ኢሎም ምልክ ተሓስብ
1: ባሕሪ ከብዱ ባሕሪ ክንደይ ፅራ ኣላ ብዙሕያት ትፀውር ብሃገርና ተኾነ ክንደይ ህዝብና ተሰወ ዝመተ ኣብ ባሕሪ ኣሎ ማእከል ክንደይ ጀላቦ ዝጥሕላ ኣብ ባሕሪ ኣሎ ግርማታት ናይ ኣብ ልዕሊ መሬት ዘሎካ ኣብ ባሕሪ ኣሎ ኩሉ ኣሎ እቲ ግርማት ዝበለፀ እጂ ከብድና ከዓኒ ከምኡ ማለት እያ መግብና ድዩ ሽግርና ድዩ ኩሉ ኩነታትና ኣብ ከብድና ንፀውዕ ባሕሪ እውን ከማና ማለት እያ ሰብ ማለት እያ ባሕሪ
2: ሓሳባትካ ኩሉ እዩ ንኩሉ ሰብ ዘይከምካ ትገልፆ ሓደ ኣለዉ ዘይግለፁ ሓሳባት በዕልካ ውሽጢካ ሰሪሕካ ኣብ ውሽጢካ ሰሪሕካ ኣብ ውሽጢካ ትሰርሖም ማለት እዩ እቶም ሓሳባት ንዓኻ ጥራይ ዝኾኑ ንሰብ ቤት ገፆም ሓሳባት ስለ ዘሎ እሶም ክኾኑ ክእል እዮም ዝሓስብ
1: ባሕር ዳኣ ኩሉ እዩ ድኸድ ገፊሕ እዩ ኩሉ ዓይነት ካ ኣለዎ ከብዱ ኣብ ከብዲ ባሕሪ ኣብ ከብድና ከዓ ከምኡ ማለት እዩ ኩሉ ነገር ሲ ንዓቁር ንኽእል ኢና ከምቲ ባሕሪ ባሕሪ ሲ ከምዚ ሕጂ እምኒ የለን ይበሃል ቆፅሊ የለን ይበሃል ገለ የለ ይበሃል ኩሉ ግን ኣለዎ ውሽጢ ባሕሪ ይሓብእ ከዓ ማለት እዩ እንድሕር ገለ ዝደልዮ ንዕኡ ክወስደ ገለ ዝደልየ ሲ ይሕባእ ኣብቲ እዚ ከብድና ከዓ ልክዕ ከምኡ
5: ናይ ሰብ ከብድናስ ብዙሕ እዩ ዝዓቁር ብዙሕ ምስጢር ምሽ ብከምኡ ዶኸው ከምኡ ከዓ ዎ ብዙሕ ዎ ባሕሪ ብዙሕ እንዲ እንዲ ባሕርስ ከምኡ እዩ ብዙሕ እዩ እዚ ብከምኡ ከብድና ብዙሕ እዩ ከዓ ምስጢር ዝዓቁር
4: ሰብ ባሕሪ ዩ ከብዲ ባህላኮ ባሕሪ ሲ ብዙሕ ነገር እዩ ድሕዝ ምክንያቱ ብዙሕ ነገር ክሕዚ ይዕቅብ ትኸብድና ከዓ ባሕሪ እዩ
6: ባሕሪ ኣዝዩ ዓሚቕ እዩ ድሓር ኣዝዩ ከዓ ሰፊሕ እዩ ማለት እዩ እንጂ ኩሉ ግዜ ከም ዝመስለኒ ሰባት ንሓደ ባሕሪ እዩ ከብዱ ዝብልዎ ኣዝዩ ምስጢራዊ ዝኾነ ሰብ ወይ እውን ኣዝዩ ዓቃል ዝኾነ ዝተፈላለዩ ብድሆታት ሽግራት ገለመለ ዝተፈላለዩ ነውፅታት ኣጋጢሞዎ ሲ ውሒጥዎም ጥራይ ስቕ ዝብል ሰብ ብህድኣት ክጓዓዝ ዝኽእል ዝተፈላለዩ ብድሆታት ሰጊሩ ከዓ ኣብ ካልእ ክበፅሕ ዝኽእል ሰብ ነዚ እዩ ባሕሪ እዩ ከብዱ ዝብሎ ማለት እዩ ምስጢራት ዘዕቅብ ኣብ ውሽጡ ጥራይ ዘእትዎም ማለት እዩ ሕጂ ባሕሪ ከዓ ኣዝዩ ዓሚቕ ስለ ዝኾነ ዝተፈላለዩ ነገራት ኣብ ውሽጡ ዓቂብሎ ማለት እዩ እ እዞም ኣብ ውሽጡ ዘለዉ ነገራት ከዓ ክትሪኦም ኣይትኽእል ኒሃ እንተ ደኣ ኣብ ውሽጡ ኣቲኻ ወይ ሓንቢስካ ወይ ዝኾነ ይኹን ንቑታ ኣካይድካ ተዘይኮይኑ ብቐረባ ክትከታተሎ ክትፈልጦን ኣይትኽእል ኒሃ ማለት እዩ ኣብ ውሽጡስ ኣዝዩ ብዙሕ ነገር እዩ ዘለዎ ፕላስ ኣዝዩ ከዓ ዓሚቕን ሰፊሕን እዩ
0: ባሕሪ ሲ እንዳሰሓቅካ ይድወስተካ ባህል ከመይ ኢሎም

0: ሓንቲ እንደስሓካ ዝበሃልካኒ ኣብ ባሕሪ ምስኣትኸስ ኩሉ ነገር ኢኻ ትርስዖ ማትሕጉስ ከምዚ ቆልዓ ኣብ ማእከል ማህፀን ዘሎ ከምኡ ዓይነት ኢኻ ትኸውን ሕጂ ከምኡ ስለ ዝኾንካ ስለ እንዳስሓካ ስለተብል ኣይርዳእካኒ እንዳኸድካ እንታይ ኣጋጥመካ ዓመቕቲ ነገራት ከ ኣይትፈልጦን ኢኻ ብኸምኡ ተማሊእካ ኸይድ ማለት እዩ
1: ጥዕምጥዕምጥዕምካ ምሽ ተኸይድ ብጌይሮ ተቐፅር ጥቃቀባት
2: ከምዚ እንጆ እንዳገበርካስ
1: እንዳገበርካ ትኸይድ ኣ ብጌርካ ጥዕምጥዕምካ ካ ትቕፅር ትኸይድ ኣይትምለስ ናባ ጌርዒ ዝጋል ምብል
3: ኣነ ዝሓስቦ ምናልባሽ እንዳስሓ ካብ ዝወስተካ ዝበሃል እንዳተዘነጋዓኻ ዚኢድካ ንውሽጢ እንዳኣተኻ ስለትኸይድ ስለ ደይ ተዝተውዕለሉ ምናልባሽ ሓንቢስካ ዘይትኽእል ንሕር ኮይንካ ገይሩ ክወስደካ ክእል ኸ
4: ባሕሪ እንዳስሓካ እዩ ዝወስደካ ክበሃል ከሎ ልክ እዩ ባሕሪ ክትኣትዎ ከለኻ ይወስደካ እዩ ማለት ፎኪስ እዩ ባሕሪ ክትሕምብሶ ክትምቹ እዩ ድሓር ግን ክትምለሶ ከለኻ ግን ኣፀጋሚ እዩ ሓደ ናይ ማዕበል ጉዳይ ይፈጥር እዩ ካልኣይ እውን ድኻም ይፍጠር እዩ ስለዚ ምስ ከምዚታት ተደይኮነ ባሕሪ እንዳስሓካ እዩ ዝወስደካ
0: ንባሕሪ ደይፈልጦ ንባሕሪ ደይፈልጦስ ይወስዶ
5: ኣብ ባህር ኣትኸስ ኣይርዳእካን ብዙሕ ኢኻ ትኸይድ ገለ ምሽ ሓጊስ ስልካ ከ ናተሓጎስካጎስካጎስ እናስሓቅካ ስለ ዝኸይድ ብኸምኡ እናስሓቅካ ዝውሰድ ይበሃል
6: እናስሓቅካ እዩ ባሕሪ ዝወስድ ምክንያቱ ትሕምስ ኢልካ ንዲኻ ተኣቱ ክወስደኒ ኢልካ ይኮንካ ንተኣትዎ እንታይ ዳ ክሕምብስ ኣነስ ክዛናጋዕ ኢለ ኢልካ ስለ ተኣትዎ ምክንያቱ እዛናጋዕ እንዳተፃወትካ ሲ የዘንጋዓካ እዩ ባሕሪ ባሕሪ የዘንግ ተዳሊኻ ኣይኮነን ዝወስደካ ከይተዳለኻ ከለካ እዩ ዝወስደካ ባሕሪ ብኸማ
7: ኣብ ባሕሪ ኣብ ንሕምብሰሉ ግዜ ነቲ ቦታ ፅቡቅ ገይሩ ዝፈልጦ ነቲ ባህርያት ናይቲ ኣከባቢ ፅቡቅ ገይሩ ዝፈልጦ ሰብ ክህልሎ ማለት እዩ እንታይ ስለ ዝኾነ ኢና ከምኡ ንብል ዘለና ንኣብነት መድ ወይ ከዓ ኢንተርናል ካረንት ኣለዉ ሓንሳብ ክጋጥሙካ ዝኽእሉ ማለት እዩ እዚኦም እንዳሓንበስካ ከለካ ሃንደበት ልክዕ ከምዚ ውሕጅ ኣብ ባሕሪ ከም ውሕጅ እዩ ዝንቀሳቀስ ማለት እዩ ሒዞምካ ክኾኑ ይኽእል እዮም ማለት እዩ ሃንደበት ወይ ንውሽጡ እውን ክእትውካ ክእል እዮም ክትሕሉካ ክእል እዮም ሓንቢስካ ስለ ዝኽኣልካ ጥራይ ነጢርካ ናብ ባሕሪ ተኣቱ ማለት ኣይኮነን ስለዚ እናስሓቀ እዩ ዝወስደካ ባሕሪ ክበሃል ከሎ እንድሕር ብወጃሃላይ ወይ ከዓኒ ብዘይጥንቃቐ እንድሕር ናብ ባሕሪ ኣቲኻ ብዙሕ ሓደጋታት ከጋጥመካ ይኽእል እዩ ስለዚ ጥንቅቕ ኢልካ ክኣቱ ከም ዘለካ ንክሕብር ኢሉ እዩ እንድሕር ብግቡእ ኣገባብ ኣቲኻዮ ኣዝዩ ፅቡቅ ቦታ እዩ ንክትዘናግዓሉ ስፖርት ንክሰርሓሉ ብዙሕ ፍልጠታት ንክትረክበሉ ዋላ እውን ነቲ ምህርትካ ንክተከዓበተሉ እተታዊ ወይ ከዓ ቁጠባዊ ዕቤት ንክተመዝግበሉ እውን ዝለዓለ ኣፍ ደገ ዝኽፍት ኣዝዩ ኣገዳሲ ክፋል ናይዛ ፕላኔት እዩ ክንብሉ ንኽእልና ማለት እዩ።

እዲና ክልዶል ክምሰል ፅላል ትትወሰፍ ዳይመት ይኮን እግልገለት ኣስሕቆ እግልገለት ኣበክዩ እግልገለ ማሕበር ጋምል እግልገለ ሀ የቲም ራድኣይ ኣለበት እንቱ ተረክተ ብሎ ትሓድጎ እምበል ራድኣይ ወራፍ ዓይለ ተርፋ ግርዝ ላልእተ እቱ ፅላል ለጠስሱ ኣብሽር እንደ ቤላ እባዳር ኣማኑ ለጌሳ እግሌለ ሕሰብ ኣካን ዋልዳይ ለገብእሉ ዝሓዘ ምናታ ኦሮካ ነውሸው እዲና የሰበት ልብል ልብ ለከርሕ ወቆፅ ኣየቲም ለገንሕ ኢልትረከብ ገብእ

ጌሰምና እትለወ ክድሊ እማ ምስል ሓለት መንበሮ እግል ተዓብያ ሰበቲ ቀድረት እግል ፋጥና ሑለ ገብእላ ወይበለ ትብሎ ላልሓቅፋ ላልእተልህያ ላልእስሕቃ ወቅሰስ ለዳግም እግላ ኣብ እግል ትርከብ እናስብዕትታ ደት ጀላብ ወለታ ለእቴቱ ፈራዕ ሓዲስ ወለታ ጽላል እቱታ ጸልል ወሕቅፍ ለእግሉ ሰእነት ረክበት እላ

ሓርሓት ባና ራድኣይ እንዳኣለባ እትላ ኣዲና ሓሳይ ተርፈት ኣዳማ ጀልደታ ምስሎም እግል ትግባእ ወህቶም እግል ዓብዋ ለሀይ ከኣት ለሀይ ዓዳያ ፋጥና መንሖ ኣቦሃ እቲ ኣቦታት ዓደየት እብላ እግል ኣቦታት ጸገት እግል ትግባእላ እግል ትትለአክ እግላ ምስላ ገባት ላኪን ኣቦታማ ምና ኣዲና ኣማማ ነስአት ወትሳርሐት

0: ተመሰረት ከምስ ኣተይኮ ኣለሆም ላተጅኑ ፅንሖም ክሎት ወላ ምስሊ ገይሶ ላኪን ሓረ ዲባ ምስሓም ከምስ ኣተይና ፋሕፋሕ በልና ግንትረይ ቀደርናኒ ዲኩም ስለ ጅን ደህልና በይና ዓልና ይኮኒ እታ ብዙሓም ከም ኣተና ጀልሃንቲ ከም ኣተና ብዙሓም ኣጀኒ ፅንሖምና ስናትና ግናተ ኣመሪ ቀደ ፋሕ በልና ክል መሳርዑ ንታታ ዲ ፋሕ ከም በልና ባደና ማለቱ ላኪን ምን እታ ባዶ ሓደ ኣተና ዓሬር በፀና ለይ ግሩም ዝዘከሩ ማሻላ ወላ ግሩም ማሻላ ኣወል ከይን ለመድናው ዓልና ይኮኒ ሓቁሕ ዓሬርብ ከም መፀና ሄኒ ባዶ ሓደ ከም ኣተና ከላስ ማሻላ ምስለ ከምስለ ኣውላድኡም ምስሊ ንደርስ ምስሊ ንበልዕ ምስሊ ንሰተ ምስሊ ንተሓፀብ
1: ግሩም ኣወል ድባ ተርቤት መፀክም ገቢ ለጀኒት ልባሶም ሓተይቱ እሊ ናይ ፍላንቱ ውእሊ ናይ ፍላነ ትበል ኣለቡኒ ኣብ ሕበር ትለ ዝተሓፀብ ኣብ ሕበር ትለ ዝተዓፀፍ እታ ናይ ላ ሰትናዮም ጎትን ገቢ ናብራሆማ ኣክል ሕድ ከምሰለ ይሃትኦም እታ ወክድለይ ዶር ናይ መረብያት ላዕላ እሊ እንደተርኪ ግቱ ቀይሴ ይቀድሪኒ ሓተ ናይ ልባሶም ነፍሶም ሕፅበት ብዙሕ መታክል ዓለ ድባ ነፍሶም ዘይ ጠረት ወድዮ መንእንሰር እየኒ ኣብ ዕጨይቱ እንጀይረት ልሰንኪ ትግሎ ግለሎም ኣጀኒት ሎም ግታ ብልዒ ኣግዶር ናይ መዲደት ለገቢ ኣውሄኒ ሸርበ ለገቢ ዶልትሪዮ ከፈለ በልዓና ለያን ብልዓና ንሕና ተወክድለ ኣነ ግኖሸ ደረሰይት ዓልኮ ነዳ ዓለያ ላኪን እግል ኩሉ ሕናማ ምን ኢና ለለከተ ድፋዕ ለስተሽዳለ ሰበት ልብልዓለ ንዳል ሰበት ሓስበያው ውልኩሉ መታክል ሓልፈያው
2: መድረሰት ሰውረት እቲ ረአይ ራት ዕለት በኔት እግል ምስተቕበል ለታቀምት ወክድ ሊሪም ወርልሕጨር ክምሰል ብልቶት እቲ ርእስ ምድር ወሸዓብ ኤርትርያ ባርክ ላህላ እስትዕማር ክምሰልት ቀንጠጥ ፈጅር ሀየ ኤርትርያ እግለ ለገብእ ለበንያ ወለልዓምራ ዳርስ ኣግማም እግል ለህልእላ ለስለል እምቦውተት ከሬት እሊ ቃሎት ሕሩፋት ወኣናሺት ደናግህቱ ላዕላ ኣወድግ ምስተቕበል ክምሰልቱ ሰልፍ ለበርህ ከረው ጠባጠበው እግሉ ወትበገሰው መንቱ ምን ኣያቱ ምን ኣምፃዩ እግል ምመፃ ለልብል ኣስእለት እብላ ይከስስ ሳልሕ ወእብ መስኡልየት ላልኣገርስ እምበል መትሓላል እብ ኣማነት ወኤማን ለከድም እግል ልግባእ ብንየቱ ለኣውለውየት ወለዓቤት ወራት ዓለት ውደ በገስ እግል ትተዓወቱ ለትብል ስቅራት ዕንዱ ቃም ሰበት ዓለው እላ ኢትገብእ እንደ ኢልብሎት በገሰው ዮም ሀየ ዓድ ለተእሸንን ወላ ትሰምዕቦም ኣግማም እንደፈረው ውላድ ሰውረት ልትበሃለሎው
0: ኣይወ እምበል ድራሰትማ ማሻላ ግሩም ፃብጣም ናቶም ኩመት ማሻላ ልባስ ምንገቢ እታ ናይ ኣድረሶትና ምንገቢ ያምሊ ምስላ ጥያራት ዝረበሽ ላዓልና ኣምዕል ከደን ለውዕሉና ወላሉ ለዓይሩና ግልሕና ንድረስ እግሎም ብነዳፈት ኩሉ ምስ ምፀብጡና ዓለ ክቶም ዘይበልዓ ውግልና ለበልዑ
2: ብዕድ እቲ ኣዋልድ ኣንሳት እብዓዳት እጅትማዕየት ወሰዋልፍ ባርክ ላዕላ ላዓባ መሓለኪት እንደ ተዓዴካ እግል ትክደም መትሰባል ሰብር ወካህላት ለጠልብ ብዕድ ወቀይቱ እለሀየ እቲ ኣያ እግል ትብፃሕ ተሓዘ ክምህልየካ ፋጥን ሓቆመ እንታ ለገበይ እለረይመት ምንረይም ለህደፍ እግል ትበፃሕ ክምቀድር ዮም ክምሰል ከረፋጥማ ወመልህያማ ዶልትርአ ለርአይ ኣክል ኣይዋድሕ ክምሰል ዓላ ልትፈረግ እግልካ
0: ኣይዋ ዘቶም ለመዘረሲን ለምስሎም ኣቴና ኣባያ ዓና ይኮን 8 ሰነት 7 ሰነት ገላ ዓልና ኣዘ ዲቡ ሕፅባ ነፍስና ነሶም ሓፅቡና ወልባስና ማሻላ ኩልና ሓቲ ዓሽነት ትልትኣከብ ኩልና ምስሊ ንለብስ ናየ ናይካ ልበሃል ኣለቡን
2: ካብ ፋጥና እብኖሳ ምክምሰል ሓለፈት እትሸርሕ ዝያድላ ምን ርሕማ ለወልዳታ እማ ለተእምራ ለዓቤታ ለሓንቀቀታ ለኣድረሰታ ኣዳም ለወዴታ ክምሰልታ ትወስፋ ፋጥና ኣነ ወለት ሻዕቤት ኣና ምን ትብልማ ለእብ ዕምር ራሕመቶም ወጥሳቶም ለኢረክበት ዋልዴና ኣክሎም ወዓረዶም ለገብኦ እግላ ለጠሱሰ ይባእ ወሓሎ ለልትበህሎ ኣካን እም ወኣብ ለደብኦ ሰበት ረክበቱ ፋጥና መድረሰት ሰውረት ምንኢት ገይስ መወገበ ትገብእ
0: መድረሰት ሰውረት ኣገልየ እምየታ እምየ ከማ እም ለዋልዳይት እንደ ወልዳት ተዓበ ተደርስ ተነድፍ መርሓል ተበፅሕ ከም ሰላታ መድረሰት ሰውረት ገልየ ኩሉ ሓያቸ ብኡ ትማ ዘደግም ክዓልኮ ወለት ምን እንቲ ከምበለታ እሲቶ መብዛሓት ዲባ ولات من تلاهم بيلاتا ولا شعبيات بليا بيكوا أبوها زي مدرسة ولات قليا بس تأميتا وتلا درجة لابس حتى إني وسك أزي ما أنا من نوم جي يفجر عند بيكوا ودراسة كلا واصلكو وألفين وأربعة كم من تأي سوني ما أتحرونا وشغل كنت واصلة ولا تفجر خمسة البيلونا أنا واصل بيلكو أنا ولا جنت مليهجة شغلنا مواصل تحت الحكومات اللي أنا وتحت حكومتنا بدي مسلم عبينا زي ما مسلم شغلنا مواصل بيل
3: حقها ديمنا مسأت ومسلنا هنا حمس ثلاث قبل عمره مسأت ومسل له كله تأجما مسل له كله لسادة فيا المهم مسلنا نمرير هتعمى كافحة بكالا كفاح قبل أقل بهلته وإدي هاي تهيبنا نحنا إدينا يهيبت حتى بنا لدرسنا هذا وأسك الله هيني مسلنا لت جيس علت عرار بسحت وديب عرار من الدرس منينا سبت إيش علت ديبو حدقناها ونحنا طلب عدل بيركوكي ديبو جيسنا وهتاما عند الدرس علت جرا حريت التلش قلناينا عريت تاني
0: إنكم سلية العباب الأنا نفسون ده قدرة عند شقة دي عد الجو دي بيت عند شقة نفسون ده قدرة قلته قدر بل كم سلة الحيسة قل ما أنا ذا نفسش من قدركم من عبيكم سنة كل أنا تلا مرحة الله بتحكوا عند شقيكوا قل عير قدركم يكون أنا صاحل من يجيس مدرسة صورت من يعبه اللي بقتلوا يركب كون قبل

0: ኮይና ውክድለይ ፋጥ ናይ ፈንቴታናኒ ሓር ንሕና 83 ምስሙ ገየስና ዘመተ ገየስና ኣውየና ኣብደዮት ቅበት ገየስና ሓና ኣብደዮት ቅበት ደል ገየስና ፋጥና መር ንእሽ ሰበት ዓለት ወምስለ ዝሩፍ ብነፍሳ ንቕስ ሓስላ ዓላ ዲባዳ ሓቲ ዓለት ሓቆ ክላ መፅእ ከረም ከረም መፅእ ለኣኖ ንሕና ዲባ ውክድላ ሸቕሊ ንሸቀ ወታ ውክድላ ሓጋ ሂዮኒ መድረሰ ሰውረት መፅእ ድራሳትና ዋስርዓና መድረሰት ይተሓገልናሃ ባክዓና ክብል ሰብሉ ደሉ መፅእ መፀና ዓለት ወኣምርና ጦላ ወከምሰልእሊ ሓለትና ያዘ ናይ ኣማን መራዓይ ትግብግላ ዓላ ሓተ ዓላ ላ ዝሩፍ ግኖሰል ጀኒት ንሽዋያ ንቕስ ብካ ምንገብእ ክለየት ግል ቅረቦ ካልቀድሮ ላኪን ለመረቢያት ወለመደርሲን ለዲብል ዓለው ከምሰል ወለቶም ወለት ርሕሞም ራዕዋ ሰበት ዓለው ድራሰት ግትዋስል ቀድረት
1: እትል ንኣነ ብታ ተልየና ብዙሕ መታክል ዓለ ዲባ ነብራ ልኢ ዓላእቱ ለተበሽልቱ ልኢ ዓላእቱ መንዘል ለኢ ዓላእቱ ንዘከረኒ ለዓዳይ እንደ ምስን ወደው እንደ ሓፍረዎ እንደ ኣሰናኖው ዲቡ ተምኣተውና ምስሙ ዲብ እበን እንደ ሰንክታ ዜንጎ ወገለ መለ እንደ ሰንክታ ወሓተ ግድር ገለ ዓላት ዲባ እንደ ለኣበሽላ ምን ዓስር ኣካን ሰበት መፃና ሰፈላልዓና ዓላ ሓምስ ሰቡዕ ዓማርና ሰማን ከምሰሉታት ቱልዓላ እዚ ግል እላ ጀኔትል እንደከወንካሁ ግል ምስሙ ተኣብፅሕ ብዙሕ መታክል ዓላቱ ጀባ ሻዕብያት ላኪን ምና ለተተሓመድቱ ናይ ረይም ረአይ ዓላ ግላ ዓድ ብከላሽናት መዳፍዓት ገለ ይኮን ለተትዓመር ዓድ ብድራሰተ ለተትዓመር ትብል ሰበት ዓላት እሞ ዲብ ጨቢብ ውቐት ንሳዕ ከራ ናቕፋ ሕሩር እየ ለሓሰብ እዩ ኩሉ ከራ እሊ ሓር ለተሓረራ ከረናፍ ዓበት ንደቀም ሓር ሕሩር ይዓላ ሕሩባት ልትጋየስ ተዓላ እትሊ ሕሩባት ወቐቱ ሕና ተኣሰስና ከዲብእሊ ለትበልዑ ልኢ ኣለብካ ምላዓል ጣኢራት ምንታሓት ደባባት ኩሉ ንደህላሱ ተኣሰሰት ላኪን እግልዕሉ ኩሉ መታክል ምስል መደርሲና ምስል ዓብያና ዝዓለያ ንሕና ኩሉና እሊ መታክል ዝሓለፍና ወእትሊ ውቐት ዝዘከሮ ትልየኮ እትሊ ውቐት ልክና ግናሓልፍ ወይ ቀደርና ግል መታክል መታክሉ ትልዓላ ላኪን እሎም ዝዓበውና ሓሙዶም ኣዳም ወደውና ከም ሰላናዮም ረአይ ናይ ጀፈ ሻዕብያ እግል ሓቁ ሕርየት ዝብሎ ዝዓለው ኣዘ ዲብ ኩሉ ኣማክን በፃሓና
0: መደርሲን ኣበውቶም ወመደርሲን ቶም እግለ ሓምቃ ሳዕድዎ እግለ ሓማ ዳውዎ ምንእሰርማይ ሓካይምቶም ሊትዓለ ዓላ ካ ዲብ መድረስ ሰውረት ለገብል

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ።
2: ሰላም ፍትዋ ተምሃሮ፣ ከመይ ቀኒኹም? ናይ ሎሚ ትምህርትና ድማ ብዛዕባ እንስሳታትና ንዓቅብ ዝብል ይክኸውን። ቅድሚ ትምህርትና ምጅማሩ ግን ኣብዝ ሓለፈ ትምህርትናስ ብዛዕባ እንታይ ተማሂርና ነርና እስከ መልስ ኢልና ንዘክር። ንፉዓት ማይና ንዓቅብ፣ ባህርያዊ ብቑልና እውን ንዓቅብ ዝብል ኣርእስቲ ተማሂርና ነርና። ዕዮ ገዛ እውን ነርና እዩ። እስከ ቅድም መእረምታ ዶ ክንገብር ናይተን ዕዮ ገዛ? ፅቡቅ፣ ብሕቶ ቁፅሪ ሓደ ንጀምር። ሕቶ ቁፅሪ ሓደ ኣገባብ ምዕቃብ ማይ ዘርዝሩ እያ ትብል ነራ። ኣገባብ ምዕቃብ ማይ ዘርዝሩ እያ ትብል ነራ። እዚኣ ከመይ መሊስኩም ኣትኾኑ? እስከ ድሓን ሕጂ መእረምታና እንዲ ብሓንሳብ ኤን ሚን እናተባሃልና ክንምልሰኢና። ናይ ዝናብ ማይ ብዋሓዚ ከይከይድ ዲጋታትን ራህያታትን ብምህናፅ ክንዕቅቦ ይግባአና ኢልና ነርና። ስለዚ ዲጋታትን ራህያታትን ሓደም ካብቶም ኣገባባት ናይ ምዕቃብ ማዮም ኢልና ኣለና። ካልእ እውን ኣብ እዋን ክራማት ካብ ናሕሲ ወይ ድማ ብልምዲ ዚንጎ ኢልና ንፅውዖ ኣብ ዝባን ናይ ገዛና ዝርከብ ዝወርድ ማይ ከይባኽን ባስካታት ብምስራሕ ወይ ከዓኒ ኣብ ፊስቶታት ከም ዝቁጠብ ወይ ድማ ዝዓቁር ክንገብር የድሊኻ ኢልና ነርና። ብድሕሪ እዚ ነቲ ማይ ኣብ እዋን ሓጋይ ከዓ ክንጥቀመሉ ንኽእል ኢና። ስለዚ

0: ኣገባባት ምዕቃብ ማይ ንብሎም ዲጋታትን ራህያታትን ብምህናፅ ኢልና ኣለና። ኣብ ቤትና እውን ኣብ እዋን ክረማት ብዝናብ ዝወርድ ማይ ኣብ ዚንጎ ወይ ድማ ናሓሲ ገዛና ብኮረር ኢሉ ናብ ከይባ ክንመታን ኣብ ፊስቶታትናን ወይ ድማ ባስካታትናን ክንዕቅቦን ክንዕቁሮን ከም ዘለና እውን ርኢና ነርና። እዚኦም ሕጂ እቶም ኣገባባት ናይ ምዕቃብ ማይ ኢልና ንጠቕሶም ማለት እዩ። ባህርያዊ ቡቕሊ ስለምንታይ ንዕቅቦ ኢልና ነርና። ባህርያዊ ቡቕሊ ስለምንታይ ንዕቅቦ? ባህርያዊ ቡቕሊ ስለምንታይ ና ንዕቅቦ? ፍትዋት ተምሃሮ ወ ባህርያዊ ቡቕሊ ምክንያቱ ባህርያዊ ቡቕሊ እንተ ኢልና ኩሎም ኣትክልትን ኣግራብን ብሓፈሻ ንብላ ኣለና ማለት እዩ። ስለዚ ካብ ኣትክልቲ ከዓ እንታይ ኢና ምግቢ ንረክብ ኢና፣ ወላ መስርሒ ገዛ ዝኸውን ዕንፀይቲ ንረክብ ኢና፣ ንፅዓት ዝኸውን ንኣብነት ከም ፈሓም ከዓኒ ካብ ኣትክልቲ ኢና ካብ ኣግራብ ኢና ንረኽቦ። ስለዚ ንምንታይ ኢና ኣትክልቲ ወይ ድማ ባህርያዊ ቡቕሊ ንዕቅቦም እንተልና ከዓ ነዚኦም ኩሎም መታን ክንረኽቦም ማለት እዩ። ምግብና መታን ውሑስ ክኸውን መስርሒ ገዛና ዝኸውን ወላ እውን መስርሒ ጠዋሉ ዝኸውን መስርሒ ከብሕታት ዝኸውን ዕንፀይቲ እውን ብግቡእ መታን ክንረክብ፣ ካልእ ብተወሳኺ እውን ፅሩይ ኣየር እውን ንኸነስተንፍስ። ምክንያቱ ኣትክልቲ ምግቦም ንምስራሕ ንዕኦም ካርቦን ዳይኦክሳይድ ወሲዶም ንዓና ከዓኒ ኦክሲጅን ይተፍኡልና ማለት እዮም። ስለዚ ኦክሲጅን ድሕርሶም ኣስተንፊሶም ንዓና ሂቦምና ንሕና ከዓ ኦክሲጅን እቲ ዘገድሰና ኣየር ስለ ዝኾነ ብኡ መንገዲ ከዓኒ ኣትክልቲ ንዓና የገድሱና፣ ባህርያዊ ቡቕሊ ከዓ ንዓና የገድሱና። ካልእ እውን ንእንስሳ ዘገዳም እውን መዕቆቢ ይኾኑ እዮም ባህርያዊ ቡቕሊ ማለት እዮም። ስለዚ ፍግረ መሬት እውን ይከላኸሉልና እዮም ላለና። ስለዚ ፍትዋት ተምሃሮ ባህርያዊ ቡቕሊ እዚ ክብለኩም ፀናሕኩ ምክንያታት እዩ ክዕቀብ ከም ዘለዎ ዝገብረና ማለት እዩ። ምግብና ውሑስ ንክኸውን፣ እንስሳ ዘገዳም ግቡእ መንበሪኦም መታን ንክረኽቡ፣ ንሕና እውን ንመስርሒ ገዛ ዝኸውን ዕንፀይቲ ብግቡእ ክንረክብ፣ ንፅዓት ዝኸውን ዕንፀይቲ ብግቡእ ክንረክብ ኢልና ነርና። ብዘይካዚ እውን ሓመድና ተባሓጊጉ ንከይከይድ እውን ብሰራውሮም ገይሮም ኣትክልቲ ወይ ድማ ኣግራብ ገቲሮም ስለ ዝሕዝዎ እዚ እውን ሓደ ጥቕሚ እዩ ማለት እዩ። ካልእ ከዓ እንታይ ክንብል ንኽእል ኢና? ስለምንታይ ባህርያዊ ቡቕሊ ክንዕቅቦ ዘገደና ከዓኒ ካልእ እንታይ ክንብል ንኽእል እዎ እቲ ዝዓበየ ንጹህ ኣየር ንኽነተንፍስ ካብ ብከላ ኣየር ከዓኒ ንኽከላኸሉልና ማለት እዮም። ምክንያቱ ነቶም ካብ ንጥቀመለን መኻይን ወይ ድማ ተሽከርከርቲ ዝወፅእ መርዛም ጋዛትን ወላ እውን ካብ ፋብሪካታትና ዝወፁ መርዛማት ጋዛት ኣትክልቲ መስርሒ መግቦም ስለ ዝጥቀሙሎም ንሶም ንዕኦም ወስድዎም ንዓና ኸዓ ኦክሲጅን ይህቡና። ስለዚ ብከምዚ መንገዲ ኸ ኣብ ዙርያና ወይ ድማ ኣብ ከባቢና ዝርከቡ ኣየር ከዓኒ ንጹህ ኣየር ይኾነልና ማለት እዩ። እዚ ግን ባህርያዊ ቡቕልና ብግቡእ እንተዓቂብና እዩ። ሓራይ ፍትዋት ተምሃሮ ናብታ ሳልሰይትን ናይ መወዳእታን ሕቶ ክንሰግር፣ ኣግራብ ንኸይበርሱ ብምንታይ ንከላኸሎም እያ ትብል። ስለዚ ፍትዋት ተምሃሮ ኣግራብ ንኸይበርሱ ብምንታይና ንከላኸሎም እንተልና እቲ ቀዳማይን ቀንድን ብዝተኻእለ መጠን ንኸንቱነት ኣግራብ ከይንቆርፅ ምክልኻል እዩ። ንኸንቱነት ኣግራብ ከይንቆርፅ ምክልኻል እዩ። እንተ ቆሪፅናኸ ምግራብ ወይ ድማ ምትካእ ዝቆረፅናያ ገረብ ከዓኒ ክህሉ ኣለዎ። ንኣብነት ሓንቲ ገረብ እንዳሕር ቆሪፅካ ኣርባዕተ ፈልሲ ትተኽለላ። ብከምዚ ኣገባብ ኣግራብና ንኸይበርስ ክንዕቅቦ ንኽእል ማለት እዩ። ብከምዚ ኣገባብ ከዓ ኣግራብ ንኾንቱ ከይበርሱ ክንዕቅቦም ንኽእል ማለት እዩ። እዚኦም ተምዕዮ ገዛና እዮም ፍትዋት ተምሃሮ። ናብ ዝቕፅል ትምህርትና ከብለኩም እየ። ኣብዚኣት ምቕፅል ትምህርትና ድማ እንስሳታትና ንዓቅብ ዝብል ኣርእስቲ እዩ ክኸውን። ሰናይ ምክታል ይገብረልኩም።
1: እንስሳታት ክበሃል ከሎ ካብ ዝነኣሰ ክሳብ እቲ ዝዓበየ ህይወታውያን ፍጡራት የጠቓልል። እንስሳታት ኣብ መሬት ይኹን ኣብ ማይ ዝነብሩ የጠቓልል። ኣብ ከባቢና ዝነብሩ እንስሳታት እንስሳ ዘቤት፣ ኣብ በረኻ ወይ ኣብ መሮር ዝነብሩ እንስሳታት ከዓ እንስሳ ዘገዳም ይበሃሉ። ኣብ ሃገርና እንስሳ ዘቤት ዝበሃሉ ከም በዓል ገመል፣ ጤል፣ በጊዕ፣ ብዕራይ፣ ፈረስ፣ ኣድጊ፣ ድሙ፣ ከልቢ፣ ደርሆ ወዘተ እዮም። እንስሳታት ዘገዳም ድማ ከም ሓርማዝ፣ ሰገን፣ ኢራብ፣ መፍለስ፣ ኣድጊ በረኻ፣ ህበይ፣ ኣንበሳ፣ ነብሪ፣ ዝቢ ወዘተ እዮም። እንስሳታት ህይወታውያን እዮም። ስለ ዝኾኑ ከዓ ኣየር፣ ማይን ምግብን የድልዮም። ከም ሰባት እውን ይፋረዩ

ይዓብዩን ይሞቱን። እንስሳታት ከከም ዝሰማምዖም ኩነታት ኣየርን ዝምገብዎ ምግብን ኣብ ቈላን ከበሳን ይነብሩ። ምስ ዝነብሩሉ ከባቢ ተሰማሚዖም ማለት ኩነታት ኣየርን ወቕትታትን ተፃዊሮም ይነብሩ። እንስሳታት ኣዝዩ ብዙሕ ጥቕምታት እዮም ዝህቡና። ገለ ካብ ጥቕሚ እንስሳታት ምስ ንርኢ፣ ሓደ ምንጪ ጸባ፣ ስጋ፣ እንቃቑሖ፣ ቆርበትን ጸምርን ካልኦት ነገራትን እዮም። ካብ እንስሳታት እንረኽቦም ጸባ፣ ስጋን እንቃቑሖን ኣብ መግቢ ደቂ ሰባት ግዙፍ ተራ እዮም ዝፃወቱ። ጸባ ካብ ላም፣ በጊዕ፣ ጤል ከምኡ ውን ገመል ክንረክብ ንኽእል። ዝበዝሐ እዋን ጸባ ከም መግቢ ህፃናት ኢና ንጥቀመሉ። እዚ ድማ ጸባ ብዘለዎ ልዑል መዓድናዊ ትሕዝቶ ኣብ ዕብየትን ምዕባልን ኣእምሮን ኣካላትን ህፃናት ኣዝዩ ወሳኒ ስለ ዝኾነ ንማእከላይን ዓብን ዕድመ ዘለዎም ሰባት እውን ልዑል ጥቕሚ እዩ ዘለዎ። ጸባ ብዘይካ ብመልክዕ ዝስተ ፈሳሲ ኣርጊኢና እውን በይኑን ምስ ካልእ መግቢ ምሕዋስ ክንጥቀመሉ ንኽእል። ጸባ ኣብ ፋብሪካ ተመስሪሑ ሓረጭ ኮይኑ ብድሩቕ መልክዕ ክዳሎ ይኽእል እዩ። ከምኡ ውን ኣብ ዝተፈላለዩ ሕብስትን ብሽኮትን ከም መመቀሪ ኮይኑ የገልግል። ውፅኢት ጸባ ዝኾኑ መግብታት ከም ጠስምን ፋርማጆን እውን ኣብ ምስራሕ ዝተፈላለዩ መግብታት የገልግሉን ኣገዳሲ ቦታ ይሕዙን። ስጋ ኣብ መግቢ ደቂ ሰባት ግዙፍ ተራ ኣለዎ። ንኣብነት ኣውደ ዓመት ወይ ዒድ መጽእ በዓል ምኽንያት ብምግባር ዳርጋ ኩሉ ሰብ እዩ ዝምገብ። ከምኡ ውን ስጋ ብዘይካ ከም ቀንዲ ማኣዲ ኣብ ዝተፈላለዩ መግብታት ከም መሐወስታ ወይ ተወሳኺ መማቕርቲ ጌርና ክንጥቀመሉ ንኽእል። እንቃቑሖ ከም መግቢ ኣብ ዝተፈላለየ ክሊ ዕድመ ንዘለዉ ሰባት ጠቓሚ እኳ እንተኾነ ብፍላይ ንህፃናት ግን ብዘለዎ ልዑል መኣዛዊ ትሕዝቶ ኣብ ህንፀት ኣካላቶም ኣዝዩ ጠቓሚ እዩ። ብዘይካዚ እንቃቑሑ ኣብ ሕብስትን ካልእ መግብታትን ከም ቀንዲ መመቀርን መህብተም ትሕዝቶን ንጥቀመሉ። ክልተ እንስሳ ዘቤት። እንስሳ ዘቤት ኣብ ሃገርና ንማሕረስን መጓዓዝያን ንጥቀመሎም። ንኣብነት ኣብ ከበሳታት ሃገርና ኣብዑር እቶም ቀንዲ ንማሕረስ እንጥቀመሎም እንስሳታት እዮም። ኣብ መታሕት ከዓ ኣብ ዑርን ወይ ኣግማል እናተጠቕሙ ግራውቶም ይሓርሱ። ኣግማልን ኣእዱግን እቶም ንመጓዓዝያ እንጥቀመሎም እንስሳታት ኮይኖም ቅድሚ ምትእትታው መኪናን ባቡርን ኣብ ሃገርና እቶም ቀንዲ መጓዓዝያ ሰብን ንብረትን ምንባሮም ይፍለጥ። ሰለስተ እንስሳ ዘገዳም። እንስሳ ዘገዳም መስሕብ ቱሪስት ሃገር እዮም። ምስሳን እንስሳ ዘገዳም ብዘይካቲ ህይወታዊ ብዙሕነት ክህሉ ምሕጋዝ ልዑል ኣታዊ ወይ ናይ ወፃኢ ሸርፊ ክርከቦ ዝኽእል ዓውዲ እዩ። በዚ ምኽንያት ከዓ እንስሳ ዘገዳም ክንዕቅብን ሰፈሮም ዝኾነ ጫካ ኣግራብ ክንሕሉን ይግባእ። ምዕቃብ እንስሳታት ክውን ክኸውን እንተኾይኑ ግን ቅድሚኡ ክግበሩ ዘለዎም ነገራት ኣለዉ። ንሳቶም ከዓ ምዕቃብ ሓመድን ማይን እዮም። ምዕቃብ ሓመድን ማይን ብኸመዩ ንምዕቃብ እንስሳታት ዝጸሉ? ሓመድን ማይን እንተዘይተዓቂቦም እንስሳታት ዝበልዕዎ ዝሰትይዎን ስለ ዝስዕኑ ናብ ደረጃ ምጽናት ክበጽሑ ይኽእሉ። ስለዚ ማይን ሓመድን ንምዕቃብ እንታይ ክንገብር ኣለና? ኣሕስር ኣቢልና ክንደስሶይና። ንህይወታውያን ማይ ሓደ ካብቶም ቀንዲ ኣገደስቲ ነገራት እዩ። ብዘይካ ማይ ዝኾኑ ህይወታውያን ክነብሩ ኣይክእሉን እዮም። እዚ ማለት ልክዕ ከም ሓመድ ብዘይ ማይ እውን ህይወት የለን። ዝተፈላለየ ምንጭ ማይ ኣለና። ገለ ንምጥቃስ ማይ ዝናብ፣ ወሓይዝ፣ ኣፍላጋት፣ ፍልፋል ዓይኒ ማይ፣ ዒላ ራህያ

0: ያ ዲጋ ወዘተ ምጥቃስ ይከኣል ማይ ከይባኽንን ከይብከልን ልዑል ጥንቃቐን ክንክንን ይሓትት ከይባኽን ምእንቲ ብውሕሉልን ቈጣብን ኣገባብን ክንጥቀመሉ ይግባእ ንኣብነት ናይ ዝናብ ማይ ውሕጅ ኮይኑ ከይከይድ ራህያታትን ዲጋታትን ብምህናፅ ክንዕቅቦ ይግባእ ከም ኣብነት ኣብ ሃገርና ማይ ንምዕቃብ ብዙሕ ንጥፈታት እዩ ዝካየድ ገለ ኻው ንምጥቃስ ኣብ ከበሳታት ሃገርና ኣብ እዋን ክረምቲ ንዝርከብ ዝናብ ንምዕቃብ ቅድሚ እዋን ዝናብ ምምፅኡ ኣብ ጎቦታት ዛላታት ብምዝላይ ኣብ ስንጭሮታት ከዓ ከትርታት ብምኽታር ማይ ፍጥነቱ ሃዲኡ ናብ ሓፅብታት ወይ እውን ዲጋታት ከም ዝኣቱ ይግበር በዚ ድማ ፍግረ መሬት እናተኸላኸልና ይውሓድ ይብዛሕ ብዝናብ ዝተረኽበ ማይ ክንዕቅቦ ወይ ክነዋህልሎ ንኽእል ምዕቃብ ወይ ምውህላል ማይ ኣብ ምርግጋፅ ውሕስነት ዝስተ ማይን ብማይ ዝስርዑ ካልኦት ሕርሻውን ኢንዱስትርያውን ፕሮጀክትታትን ቀንዲ ወይ እውን መሰረታዊ ኣገዳስነት ኣለዎ ስለዚ እንስሳታት ህይወታውያን ስለ ዝኾኑ ካብኦም እውን ብዙሕ ረብሓታት ስለ ንረክብ ማይን ሓመድን እናዓቀብና ክንዕቅቦምን ክንከናኸኖምን ኣለና እንስሳ ዘገዳም እውን ካብ እንስሳ ዘቤት ብዘይፍለ ቁጠባዊ ረብሓታት ስለ ዝህቡና ዝነብሩሉ ኣከባቢ ወይ ጫካ ክንሕሉ ወዳ እምበር ክነብርሶ የብልናን
1: እሞ ፍትዋ ተምሃሮ እዚ ትምህርቲ ከም ዝከታተሎ ፅናሕኩም ኣዝዩ መሳጢ እዩ ነይሩ እስኪ ብሓፈሻ ኣብዛ ምዕራፍ 4 ትብልሲ ብዛዕባ ዕቃበ ኣከባቢ ተማሂርና ኣለና ሓመድና ከመይ ጌርና ክንዕቅብ ከም ዘለና ማይና ከመይ ጌርና ክንዕቅብ ከም ዘለና ኣትክልትና ባህርያዊ ብቕልና ከመይ ጌርና ክንዕቅብ ከም ዘለና ኣብ መወዳእቱ ከዓ ዝናይ ሎም ዓንቲ ክንሪኢ ዋዕልና ትምህርቲ ከዓኒ ከመይ ጌርና እንስሳታትና ንዕቅብ ከም ዘለና ኢና ክንመሃር ቀኒ ኢና ሕራይ እምበኣር ፍትዋ ተምሃሮ ከምዚ ክትሰምዕዎ ፀናሐኩም እዩ ነይሩ ናይ ሎም ትምህርትና ኣብ ዝቕፅል መኣዝን ዝብል ኣርእስቲ ሒዝናልኩም ክንመፅእ ኢና ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግበረልኩም ቻው

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

0: ሰላም ሰላም ክቡራት ተዓዘብቲ፣ መደብ ካብ ንጥፈታት ኣብያተ ትምህርቲ ከመይ ቀኒኹም? ናይ ሎሚ ትሕዝቶ መደብና ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ዝተኸየደ ዝተፈላለየ ትምህርታዊ ንጥፈታት፣ እዚ ማለት ምህዞን ሰንዓን፣ ትምህርተ መዘና፣ ከምኡውን ባህላውን ስፖርታዊ ንጥፈታት ዝሓዘለ መደብ ናብኹም ከነብሎ ኢና። ክሳብ መወዳእታ መደብና ክትከታተሉና ብክብሪ እንዳዓደምኩም ሰናይ ምክትታል።
1: ንስመይ ፍናንዳዊ ዝበሃል ተምሃራይ ሸርሻይ ክፍሊ እጅ ሒዘትኩም ቀሪበ ዘለኹ ከዓ እዚኣ ተንቀሳቀሲ ጥሕና እያ ንናብዚ ንገብሩ ሕጂ ንጥፈታት እኽሊ ናብቲ ጣሓኒ ከምዝገርና ኢና ንደፎ። እዚኣ ግን ኣብዚ ምስገበርካ በዓላ ዳይሬክቲ ሓፋ ቢላ ኣትጉምጥሮ ኣብዚ ድሕሪ ምግምጣት ምሰሰርሐ ምሰጠሓነ ወዲኡ በዚ መንገዲ እዚ ክወፅእ ክእል ማለት እዩ። ካልኣይካ እቲ እኽሊ ጣሓና ለሪ ጣሓኒ ኣለን ብግቡእ ንምቁፀር ኣብ ስከራስከራ ደይብና ነቲ እኽሊ ክንቋፀሩ ንክእል ማለት እዩ። ካሰይካ ብሳይክል ወይ ብሕቆ ናይ ድሃትና ናይ ኣሕዋትና ወይ ብካሮ ኢና ናብና ጥሕና ንማርፅ እኽሊ ክነጥሐን። እዚኣ ግን ኣብ ዝኾነ ድኳን ይኹን ወላ ገዛና መፅያ ኣብያተ ትምህርቲ ኩን ኣብ ዝተፈላለየ ወላ ዓዲ ከይዳ ክነጥሕናና ክኽእል ማለት እዩ። ሕጂ ንምንታይ ዕላማ እያ ተሰሪሐ እዚኣ? ኣዴታትና ንሕቆን ንኸይበሉ ቀዳማይ እቲ ናይ ሰብ ኣገልግሎት ንምዕራፍ ንምዕቃብ። ሕጂ እዚኣ ኣክሲሳ ካብኮንካ ግድን ላምባይና ክንደካ ኣሉ ኣብ ላምባይና ዘይምካ ኮይኑ ብሓደጋ ጥቁዑካ ብሕግካ ኣይተርክብና ማለት እዩ። ስለዚ ላምባይና ተጥቂምካ ብግዜለይቲ ክጓዓስ ክእል ማለት እዩ።
2: እዚ ንዕዘቦ ዘለና መደብ ተምሃሮ ፈጠራውነቶም ንምዕባይ

እምበኣር ከስክቡራት ተኸታተልቲ መደብ ካብ ንጥፈታት ኣብያተ ትምህርቲ እዚ ክትከታተልዎ ዝፀናሕኩም መደብ ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ዝተካየደ ዝተፈላለየ ትምህርታዊ ሓዘል መደባት ኮይኑ ክሳብ መወዳእታ መደብና ብምክትታልኩም እንዳመስገና ኣብ ካልእ መደብ ብካልእ ትሕሶ ክሳብ ንራኸብ ሰናይ ቀነ።

0: ساعات حمشت خوينو زينا ومسنا رونان في المالو ناس خبركم تعزبتنا كما يتوعلم نلوم حموس حالة تكمتيس ترال وزينا تاتوش تهاجرن وطان حيزنا لكم قريبنا لنا نمكتت لكم بخبر أن عدم استيفانوس قرماي مساء عرابيت قوام قوام لكت عبرها التوالدة بحبار بمخاني نام بغان دي عرستي زينان في اللم لعلوي لوخ إيرترا أبي كايرو مس منيسترات قديات وطان مقو عزيان قبسي ترخي وزاتيوم ኤርትራውያን ነበርቲ ስዊዘርላንድ ውዳበታቶም ብምድልዳል ኣበርክትኦ ንምዕዛዝ ዝሕግዞም ንጥፈታት ኣካይዶም ኣብ ዞባ ማእከል ንዕማማት ኮሚቴ ሽማግለታት ኮምሰረቱ ተሃድሶን ልምዓትን ዝሕግዝ ዓውደ ዘተ ተቓኒዖም ብሪጣንያ ዳግማይ ናብ ኤውሮጳዊ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስተር ኣንዲ በርንሃም ኣሚቶም ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ወተሃደራዊ ኣሃዶ ከም እተቐወሙ ኣፍሊጣ ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን ፈረንሳን ኢጣልያን መጠን ቁጠባዊ ዝቕባበ ከም ዝወሰኸ ተቓሊሖም ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ህግደፍ ኣቶ ሓጎስ ገብሪ ህወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን መሓመድ ሳልሕን ዝቆመ ላዕለዋይ ልኡኽ ኤርትራ ትማሊ ኣብ ሰዓታት ድሕሪ ቀትሪ ኣብ ካይሮ ምስ ሚኒስተር ጉዳያት ወፃእን ኣህገራዊ ምትሕግጋዝን ግብፂ ዶክተር በድር ዓብደልዓጥን ሚኒስተር መጓዓዝያ ሌትናንት ጀነራል ካመል ኣልወዚርን ብተናፀል ተራኺቡ ዘትዮም ኣብቲ ምስ ሚኒስተር ጉዳያት ወፃእን ኣህገራዊ ምትሕግጋዝን ዶክተር በድር ዓብደልዓጢ ዝተገብረ ርክብ ተግባረ ኣቐዲሙ ዝተገብረ ስምምዓት ብምግምጋም ኣብ ዝቕፅል ስጉምትታት ከምኡውን ኣብ ክልትሳኣውን ዞባውን ጉዳያት ተዘሪቦም ምስ ሚኒስተር መጓዓዝያ ሌትናንት ጀነራል ካመል ኣልወዚር ዝተገብረ ርክብ ድማ ኣብ ፅላታት ወፍርን ንግድን ብቐንዱ ድማ ኣብ ዓይነታት መግቢ ጥረ ነገራትን መሳርሒታት ህንፃ መድሃኒት ሕርሻ ሃብቲ ዓሳን መጓዓዝያ ባሕርን ዘተኮረ ነይሮም ኣብቲ ርክብ ብወገን ኤርትራ ዋና ኣካየደ ስራሕ ባንክ ኣባይትን ንግድን ኣቶ ብርሃነ ገብሪ ህወትን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕን ተረኺቦም ነይሮም ናብ ካልእ ዜና ምስ ንሰግር ኤርትራውያን ነበርቲ ስዊዘርላንድ ውዳበ ኣብ ቀፃልነት ሃገርን ሕብረተሰብን ዘለዎ ረቂቕ ሓይሊ ብምግንዛብ ኣበርክቶኦም ንምዕዛዝ ዝሕግዞም ንጥፈታት ኣሰላሲሎም ብመልክዕ ዜናዊ ፀብጻብ ዝተዳለወ ትሕዝቶ ኣሎ ዳናይ ተስፋ ኣዝጊ ክተቕርቦ እያ
1: ኤርትራውያን ነበርቲ ስዊዘርላንድ ውዳቤታቶም ብምስፋሕን ብምድልዳልን ኣበርክቶኦም ኣብ ሃገራዊ መደባት ንምዕዛዝ ዝሕግዞም ህዝባዊ ሰሚናራትን ጉባኤታትን ዘጠቓልል ንጥፈታት ኣብ ከተማታት ጀኔቫ ባዝልን ሎዛንን ኣካይዶም ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቀዋሚ ወኪል ኤርትራ ኣብ ባይቶ ሰብኣዊ መሰላት ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣቶ ሃብቶም ዘርኣይ ንህሉ ኩነታት ሃገርና ዞባናን ዓለምን ኣመልኪቱ ኣብ ጀኔቫ ኣብ ዝሃቦ ሰፊሕ ሰሚናር

0: ቃሉ ፍረናይቲ ጽንዓትን ሓድነትን ዝርከቡ ሃገራዊ ክብርታት ከም ዝኾነ ገሊጹ። ሓላፊ ህዝባዊ ጉዳያት ኣቶ እስማዒል መሓመድ ኑር ብወገኑ ንመደብ ስራሕ ራብዓይ ግንባር ኣመልኪቱ ኣብ ዝሃቦ መብርሂ ውዳበ ኣብ ቀጻልነት ሃገርን ሕብረተሰብን ዘለዎ ረቂቕ ሓይሊ ብምግንዛብ ማሕበራውያን ሓይልታት ብዝለዓለ ክሰርሕሉ ከምኡውን ኣብ ምኩስኳስ ብቑዓትን ውፍያትን ሃገራውያን መንእሰያት ብዝለዓለ ክነጥፉ ኣተሓሳሲቡ። እዚ ከምዚ ኢሉ እንከሎ ማሕበረኮም ባዝል ከምኡ ንኡስ ጨንፈር ሃማድኤ ሎዛ ናብ ዘቃንዕዋእ ጉባኤታት ንዝነበረ ንጥፈታት ብምግምጋም ብድሆታት ንምውጋድን ብልጫታት ንምዕቃብን ብምርድዳእ ንዝቕፅል ክልተ ዓመታት ዘገልግላ ኣካየቲ ኣካላት ከም ዝመረፁ እቲ ዝበፅሓና ሓበሬታ ብተወሳኺ ኣረጋጊፁ።
1: ነመስግነኪ ደናይ ተስፋ ዝጊ። ኣብ ዞባ ማእከል ንዕማማት ኮሚተ ሽማግለታት ከምዝሰረቱ ተሃድሶን ልምዓትን ብሓፈሻ ስንኩላን ኣረጋውያንን ካልኦት ፀጉማትን ድማ ብፍላይ ዝምልከት ብደረጃ ምምሕዳር ከባብን ዓድን ዝካየድ መፅናዕታዊ ስራሓት ዝሕግዝ ዓውደ ዘተ ተኻይዶም። ኣብቲ ካብ 28 ክሳብ 30 መስከረም ኣብ ንኡስ ዞባታት ሰረጅቓ በሪኽን ገላ ነፍሕን ዝተኻየደ ዓውደ ዘተ ኣብ ሚኒስትር ዕዮን ማሕበራዊ ድሕነትን ዳይሬክተር ጨንፈር ተሃድሶን ምጥያስን ኣቶ ጎይቶኦም ኣለም ኣብ ዘስምዖ ቃል ቀንዲ ዕላማ ናይቲ ዓውደ ዘተ ስንኩላን ወገናት ደረጃን ዓይነትን ስንክልንኦም ተገንዚቦም ተኸፈልቲ ናይቲ በብእዋኑ ዝዋረድ ፀጋታት ንክኾኑ ባይታ ንምጥጣሕ ምዃኑ ሓቢሮም። ኣቶ ጎይቶኦም ኣስዒቡ ስንኩላንን ካልኦት ፅጉማትን ኣካላዊ፣ ስምዒታዊ፣ ባህርያዊ፣ ፍልጠታዊ፣ ስነ ኣእምራውን ማሕበራውን ደረጃታቶም ንኸመሓይሹ ኣብ ኣመለኻኽታ ሕብረተሰብ ዘተኮረ ጓስጓስ ምክያድ ከም ዘድላ ኣዘኻኺሮም። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም ብግድኣም ኮምስተረቱ ተሃድሶ ኣብ 1994 ኣብ ስንኩላን ጥራያ ተኪሩ ዝተበገሰ መደብ ምዃኑ ፀኒሑ ግና ዝሰፍሐ ኣተሓሕዛን ዳግመ ምደባን ኮምስተረቱ ተሃድሶን ልምዓትን ስንኩላን ኣረጋውያንን ካልኦት ፅጉማትን ዝብል ስያመ ከም እተዋህቦ ገሊጻ። ተሳተፍቲ ኣብ ዝቐረበ ዳሕሳሳዊ መፅናዕታዊ መወከሲ ፅሑፋት ድሕሪ ዘካየድዎ ዘተ ሓጋዚ ሓሳባትን ርእቶታትን ኣቕሪቦም። ኣብ መሓደርቲ ናይ ተንእሳን ዞባታት ኣባላት ኮሚተ ኮምስተረቱ ተሃድሶን ልምዓትን ብሓፈሻ ኣብ መሓደርቲ ከባቢ ድማ ብፍላይ ብሚኒስትሪ ዕዮን ማሕበራዊ ድሕነትን ዝተዋህበ መምርሒ ስራሕ ምርኩስ ብምግባር ፅፉፍን ቅኑዕን ዝተማልአን ስርዓተ ሓበሬታ ክሕዙ ተላብዮም። ዝኽሪ ወርቃዊ ኢየቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ ኢጣልያ፣ ጀርመንን ስዑድያን ብድምቀት ተፀንቢሮም ከካብ ብጡኡ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂዱሎ ገረ መስቀል ገረዝግሄር ክቕርቦ እዩ።
2: ዝኽሪ ወርቃዊ እየበሊ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ ቦሎኛ ኢጣልያ፣ ፍራንክፈርት ጀርመን ከምኡውን ጅዳ ስዑድያ ብልዑል ድምቀት ተፀንቢሉ። ብ26-27 መስከረም ኣብታ ኣብ እዋን ሓርነታዊ ቃልሲ ኣብ ፍራይት መንእሰያት ቀያሕቲ ዕምባባን ኣብ ብኤሮጳ ዝነበረት ከተማ ቦሎኛ ዝተካየደ ኣባላትን ተምሃሮን ቤት ትምህርቲ ሰውራ ዝነበሩን ካልኦት ዜጋታትን ዝተሳተፍዎ ስነ ስርዓት ኣምባሳደር ኤርትራ ሪፓብሊክ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮሲ መሪቑ ከፊትዎ። እቲ ፅምብል ራእይ መራሕቲ ህዝባዊ ሓይልታት ንመጻኢት ኤርትራ ብዝገልጽ ቤት ትምህርቲ ሰውራ ቀያሕቲ ዕምባባን ትምህርቲ ንኩሉን ዝብል ቴማታት ዝሓዘ ናይ ደረቕ ስእልን ቪድዮን ምርኢት ቀሪቡ። ብዘይካዚ ኣምባሳደር ፍስሓ ፅዮን ጴጥሮስ ንጉዕዞ ምምስራት ቤት ትምህርቲ ሰውራ ኣመልኪቱ ሰሚናር ክህብን ከሎ ብወፍሪ ትምህርቲ ንኩሉ መሃይምነት ዘጥፋ ኣዴታት ዝተሳተፈኦ መኣዲ ዘተን ካልእ መሰናድኡታትን ቀሪቡ። እቲ ንክልተ መዓልትታት ዝቐፀለ ፅምብል ብባህላውን ስነጥበባውን ምርኢት ተሰኒዩ ምንባሩ እቲ ዝበፅሐና ሓበሬታ ኣፍሊጡ። እዚ ከምዚ ኢሉ እንከሎ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ከተማ ፍራንክፈርት ጀርመን ብ26 መስከረም ብዝተፈላለየ መሰናዶታት ተፀንቢሉ። እቲ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ፣ ሓላፊ ህዝባውን ከማውን ጉዳያት ኣቶ ጣዓማ ሃይለ፣ ሓለፍቲ ሃገራውያን ውዳቤታትን ማሕበራትን ከምኡውን ኣለይትን ተምሃሮን ቤት ትምህርቲ ሰውራ ነበርን ዕዱማት ኣጋይሽን ዝተሳተፍዎ መደብ ንንጥፈታት ተምሃሮ መምህራንን ኣለይትን ቤት ትምህርቲ ሰውራ ዝገልጽ 35 ታሪካዊ ስእልታት፣ ግጥምታትን ትርኻን ከምኡውን ሸፋቱ ሰማይ ዘርእስታ ሰነዳዊት ፊልም ድራማን ባህላዊ ትሕዝቶታትን ዘጠቃለለ እዩ ነይሩ። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ምርምርን ምምዕባል ዓቕሚ ሰብን ኣቶ ጴጥሮስ ሃይለማርያም ድማ ኣብ ድሕረ ባይታ ብድሆታትን ተራን ቤት ትምህርቲ ሰውራ ዘተኮረ መልእኽቲ ካብ ኣስመራ ብቪድዮ ኣቕሪቦም። ብተመሳሳሊ ኤርትራውያን ነበርቲ ጅዳን ከባቢኣን ስዑድያ ብ24 መስከረም ዝወደብዎ ፅምብል ወርቃዊ እየበልዩ ዝኽሪ መምስራት ቤት ትምህርቲ ሰውራ ብባህላውን ስነ ጥበባውን መደባት ዝተሰነየ ነይሩ። ብዘይካዚ ፕረዚደንት ኢሳያስ ኣፈወርቂ

0: ብ20 መስከረም ኣብ ኣስመራ ኣብ ዝተካየደ ወግዓዊ ፅምብል ዘስምዖ ቃል ከምኡውን ቃል ሚኒስትሪ ትምህርቲ ብኣቶ ጴጥሮስ ሃይለማርያም ቅቡ
1: ነመስግነካ ገረ መስቀል ገረ ዝግሄር ሚኒስትሪ ዕዮን ማሕበራዊ ድሕነትን ማሕበረ ቆጠባዊ ሽግር ስድራ ቤታት ንምቅላል ክወስዶ ብዝፀንሐ ተበግሶታት ኣብ ንዞባታት ሃይኮታ ካብ 12 ምምሕደራት ከባቢ ዝተዋፅኣ 26 ፅጉማት ስድራ ቤታት ብዓይነት ተጣይሰን ተፀዋዐ ቤት ፅሕፈት ሚኒስትሪ ኣቶ ተክለ ኪዳነ ንኤሪና ኣብ ዝሃቡ ሓበሬታ እተን ስድራ ቤታት ነፍሲ ወከፈን ከም ምርጨን ብዋጋ 10,000 ኣቕፋ ጤለበጊዕ ከም ተጣየሳ ረዲኦም ኣቐዲሙ ን28 ተምሃሮ 83,000 ኣቕፋ ዝግመት ናይ መፅዓኛ ደገፍ ንካልኦት 4 ፅጉማ ስድራ ቤታት ድማ ዋጋ 40,000 ኣቕፋ ዓይነታዊ ሓገዝ ከም እተገብረ ብምጥቃስ ኣብ መነባበረዊ ናይቶም ዜጋታት ዘይነዓቕ ኣበርክቶ ይገብር ምህላው ሓቢሮም እተን ብጤለ በጊዕ ዝተጣየሳ ስድራ ቤታት ብወገነን ብዝመረፆ ዓይነት ብምጥያሰን ሰሪሐን ነፍሰን ንኽእላሉ ባይታ ንምፍጣር ከም ዝሰርሓ ኣረጋጊፀን ኣብ ንዞባ ዓረዛ ተርእዮ ጉዳእቲ ልምድታት ንምውጋድ ተራ መራሕቲ ሃይማኖትን ዓበይቲ ዓድን ክዓዝዝ ሰሞያ ጥዕና ፀዊዖም ብሚኒስትሪ ዕዮን ማሕበራዊ ድሕነትን ምምሕዳርን ኣብ ዝተወደበ ኣስተምህሮም ሓሓሊፉ ኣብ ርሑቕ ገጠራት ተርእዮታት መርዓት ትሕቲ ዕድመ ምኽንሻብ ደቂ ኣንስትዮ ከምኡውን ምኽላዕ ዓንቀርን ምኽላሓን ከም ዝርአ ዝገለፁቶም ሞያውያን ነዚ ኣካላውን ስነ ኣእምራውን ሳዕቤናት ዝኸትል ልምድታት ንምውጋዱ ብፀለውቲ ኣካላት ዝካየድ ፃዕሪ ኣገዳሲ ከም ዝኾነ ኣብሪሆም ተሳተፍቲ ብወገኖም ካብታ ኣስተምህሮ ሳዕቢናት ጉዳእቲ ልምድታት ክግንዘቡ ከም ዝኽኣሉ ብምጥቃስ ተቕሊልካ ንምጥፍኦም ዝወፅእ ሕግታትን መምርሒታትን ኣብ ግብሪ ንኽውዕል መሰብ ምሕዳራት ተወሃይዶም ከም ዝሰርሑ ኣረጋጊፆም ኣብ መወዳእታ ኣካየዲ ስራሕ ምምሕዳር ንእዞባ ዓረዛ ኣቶ መንግስት ዘሚክኤል መስርሕ ምውጓድ ጉዳእቲ ልምድታት ንኩሉ ኣካል ሕብረተሰብ ስለ ዝምልከት ኩሉ ዝምልከቶ ክዋሳእ ኣዘኻኺሮም ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ ብሪጣንያ ዳግማይ ናብ ኤውሮጳዊ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም ኣሚቶም ነቲ ጉዳይ ብዝምልከት ምስ ሰመዝ ሃገሩ ክዘራረብ ምዃኑ ዝገለፀ ቀዳማይ ሚኒስትር በርንሃም ኣብ ውሽጣዊ ምርዳእ እንተዳ ተበፂሑ ወግዓዊ ናይ ምምላስ ጠለብ ክቐርብ ምዃኑ ኣፍሊጦም ኣባል ሃገራት ኤውሮጳዊ ሕብረት ነቲ ናይ ምምላስ መደብ ክቃወምዎ ከም ዘይክእላ እኳ ይግለፅ እንተሎም ነዊሕን ዝተሓላለኸን መስርሕ ክህልዎ ከም ዝኽእል ግና ግምታት ኣሎም ፕሬዚደንት ፈረንሳን ቀዳማይ ሚኒስተር እስጳኛን ትማሊ 30 መስከረም ኣብ ከተማ ማድሪድ ኣብ ዘካየድዎ ዝርርብ ብሪጣንያ ናብ ኤውሮጳዊ ሕብረት ንምምላስ ክትወስዶ እትኽእል ስጉምቲ ብሓጎስ ከም ዝቐበልዎ ገሊፆም ምምላስ ብሪጣንያ ንፖለቲካውን ቀጠባውን ፅልዋ ኤውሮጳዊ ሕብረት ብእወንታ ክፀልዎ ከም ዝኽእል ክኢላታት ይእመቶም ካብቲ ሕብረት ንምውፃእ ኣብ 2016 ረፍረንደም ዘካየደት ብሪጣንያ ኣብ 2020 ጠቕሊላ ከም ዝወፀት ዝዝከርዮም እቲ ናይ ምውፃእ ስጉምቲ ንክልትፅኦም ወገናት ቅጠባዊ ሃስያ ከም ዘስዓበሎም ፀብጻባት የረድኦም ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ሓድሽ ወተሃድራዊ ኣሃዱ ከም እተቐውም ኣፍሊጣ ዕላማ ናይዚ ኣሃዱ እዚ ወተሃድራውን ፀጥታውን ረብሓታት ሃገሩ ንምውሓስ ምዃኑ ፀሓፊ ውግእ ኣሜሪካ ፒት ሄግ ሰተሓቢሩሎም እዚ ኣብ ጥቅምቲ 2027 ተግባራዊ ከም ዝኸውን ዝተገልፀ ኣሃዱ ዘመናውነት ፅላት ምክልኻል ኣሜሪካ ንምድንፋዕ ተርኡ ልዑል ከም ዝኸውን እዩ ዝግለፅ ዘሎም ይኹን እምበር እቲ ውፅን ኣብ መንጎ ሓያሎ ሃገራት ሓድሽ ወተሃደራዊ ውድድር ከስዕብ ከም ዝኽእል ክኢላታት ብኣግኡ ይእመት ኣለዉ ቅድሚ ሒደት ዓመታት ወተሃደራዊ ኣሃዱ ጠፈር ከም ዝቆመት ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋረደት ምሕባራ ኣይርስዓን ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን ፈረንሳን ኢጣልያን መጠን ቅጠባዊ ዝቕባበ ከም ዝወሰኸ ተቓሊሖም በዚ መሰረት ኣብ ጀርመን መጠን ዝቕባበ ናብ ብ3 ሚታዊት ከም ዝዓረገም እዚ ድማ ድሕሪ 2023 እቲ ዝለዓለ ምዃኑ ፀብጻባት ሓቢሮም ብዘይካዚ ኣብቲ ሃገር ካብ ወርሒ ናሓሰ ኣስታት 10 ሚታዊት ዝነበረ ወሰኺ ዋጋ ነዳዲ ኣብ ወርሒ መስከረም ናብ ኣስታት 15 ሚታዊት ክብ ከም ዝበለ ተገሊጹ ኣብ ፈረንሳ እውን ኣብ ወርሒ ናሓሰ ኣስታት 2.4 ሚታዊት ዝነበረ መጠን ዝቕባበ ኣብ ወርሒ መስከረም ናብ ልዕሊ 3 ሚታዊት ክዓርግ ከሎ ዋጋ ነዳዲ ድማ ካብ 10 ሚታዊት ናብ ልዕሊ 21 ሚታዊት ክብ ከም ዝበለ ተፈሊጡሎም እዚ ከምዚ ኢሉ እንከሎ ኣብ ኢጣልያ ኣብ ወርሒ ናሓሰ ኣስታት 3 ሚታዊት ዝነበረ መጠን ዝቕባበ ኣብ ወርሒ መስከረም ናብ ልዕሊ 4 ሚታዊት ደይብሎም ሃገራት ኤውሮጳ ብደረጃ ዓለም ተኸሲት ዘሎ ሕፅረት ነዳዲ ብ

ቢትሃስያን ከም ዘለዋ እዩ ዝጠቀስ። ፓኪስታን ሎሚ 1 ጥቅምቲ ኣብ ልዕሊ ሃገሩ ተወሳኺ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶም። በቲ ኣብ ኣብራጃታት ኩናርን ሄልማድን ዝተካየደ ደብዳብ ፓኪስታን 22 ሽበራውያን ከም ዝቐተለት ክትሕብርን ከላ፣ መንግስቲ ኣፍጋኒስታን ግና ኩሎም ግዳያት ቆልዓ ሰበይቲ ዝረከብዎም ሰላማውያን ሰባት ምዃኖም ወቒሱሎም። ኣፍጋኒስታን ነቲ ደብዳብ ምላሽ ከም እትህበሉ ትገልጽ ብምህላዋ ወተሃደራዊ ምትፍናን ክልቲአን ጎረባብቲ ሃገራት መሊሱ ክኸርር ከም ዝኽእል ይሕብራሎም። ኣብ ኣፍጋኒስታን ሰሊኾም ዝኣትዉ ሽበራውያን ጠንቂ ጸጥታዊ ጸገማት ኮይኖም ምህላዎም እትሕብር ፓኪስታን መንግስቲ ኣፍጋኒስታን ንምግትኡ ተርኡ ከም ዘይተጻወት እያ እትኸስስ። መንግስቲ ኣፍጋኒስታን እውን ካብ ፓኪስታን ሰሊኾም ዝኣትዉ ሽበራውያን ጸጥታዊ ጸገማት ይፈጥሩሉ ከም ዘለዉ እዩ ዝወቅስ ዘሎም። ንዩክሬን ዝውዕል ኣጽዋር ንዘፍርያ ዘለዋ ኩባንያታት ሃገራት ምዕራብ ዕላማ ከም እትገብረን ምዃና ሩስያ ጠንቂቓ። እተን ኩባንያታት ብቐጥታ ኣንጻር ሩስያ ይሳተፋ ምህላወን ዝወቐሰ ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ማርያ ዛራኮቫ ሃገራ ልዑላውነታ ንምውሓስ ከም እተጥቅዐና ነጺራ። ሩስያ ነዚ ትገልጽ ዘላ ብርክት ዝበላ ሃገራት ኤውሮጳ ንዩክሬን ጸረ ሚሳይል ንምልኣኽ ይጓያ ከም ዘለዋ ኣብ ዝቃላሓሉ ዘሎ እዋን እዮም። ኣሜሪካ፣ ብሪጣንያን ጀርመንን ዝርከበአን ሃገራት ኔቶ ንዩክሬን ንምድሓን ፓትሪዮት ዝተሰሜየ ዝተራቐቐ ጸረ ሚሳይላት ንምልኣኽ ይንቀሳቐሳ ከም ዘለዋ ዝፍለጥ እዮም። እቲ ስጉምቲ ንሚዛን ሓይሊ ናይቲ ኩናት ክቕይሮ ከም ዘይክእል ዝገለጸ ፕሬዚደንት ቭላድሚር ፑቲን ኣብ ልዕሊ ዩክሬን ዝካየድ መጥቃዕትታት ሰፊሕ ምዃኑ ሓቢሩሎም። ሩስያን ዩክሬንን ኣብ 2026 ብፍላይ ኣብ ወተሃደራዊ ትሕቲ ቅርፅን ትካላት ፀዓትን ንዘካይደኦ ምልውዋጥ መጥቃዕትታት ኣስፊሕንኦ ከም ዘለዋ ዝፍለጥ እዮም። ደቡብ ኮርያ ንወተሃደራዊ ጽላታት ዘመናውነት ንምልባስ ኣብ ዝመጽእ 3 ዓመታት ተወሳኺ ቢልዮናት ዶላራት ከም እትስላዕ ኣፍሊጣ። እቲ ወፍሪ ሚሳይላት፣ ጸረ ሚሳይላትን ካልኦት ተኮስተ ንምምዕባል ዝዓለመ ምዃኑ ፕሬዚደንት ሊ ጃንግ ሚዩንግ ሓቢሩሎም። እዚ ከምዚ ኢሉ እንከሎ ከም ኣካል እቲ ወፍሪ ሃገሩ ክሳብ ብምፋረቅ 2030 ኒክሌሳዊ ኣጽዋር ክዋደድላ ዝኽእል ሳማሪን ከም እተማዕብል ፕሬዚደንት ሚዩንግ ኣረዲኦም። ቅልውላው ሓብሲ ደሴት ኮርያ ብዘተ ንምዕራፍ ቅርብቲ ከም ዘላ ዝገለጸት ደቡብ ኮርያ ክመጻእ ዝኽእል ስጋኣት ንምምካት ምድላዋታት ትዕብብ እዋኑ ምዃና ነጺራላ። ደቡብ ኮርያ ነቲ ቅልውሎ ብዝርርብ ንምዕራፍ ኣብ ዝሓለፈ ቀረባ ሳምንታት ናብ ሰሜን ኮርያ ጸውዒት ከም ዘቕረበት፣ ሰሜን ኮርያ ግና ምስ ኣሜሪካ ዝካየድ ሓበራዊ ወተሃደራዊ ልምምድ ክሳብ ዘይተቋረጸ ንዝርርብ ቅርብቲ ከም ዘይኮነት እያ ሓቢራ ዘላ። ኣስታት ሓደ ሲሶብ ካብ ህዝቢ ኣፍጋኒስታን ንሓደጋ ጥሜት ተቓሊዑ ከም ዘሎ ሓድሽ ዝወፀ ጸብጻብ ውድብ ሕቡራት ሃገራት ገሊጾም። ኣብታ ኤስያዊት ሃገር ልዕሊ 4 ሚልዮን ቆልዑ ማለት ብገምጋም ሓደ ካብ 10 ኣብ ደረጃ ዓፀቡ ወዲቑ ከም ዘሎ እቶም ጸብጻባት ይጠቕሶም። እቲ ክስተት ሳዕቤን ናይቲ ካብ 2021 ክሳብ 2000 ካብ 2001 ክሳብ 2021 ኣብ ኣፍጋኒስታን ዝተኻየደ ግዳማዊ ወተሃደራዊ ምትእስሳብ ምዃኑ እዩ ዝጥቀስ። ኣሜሪካ ን20 ዓመታት ኣብቲ ሃገር ዘካየደቶ ወተሃደራዊ ወፍሪ ኣብ 2021 ከብቅዕ እኳ እንተኸኣለ ሓርግዳት ግና ይቕጽል ከም ዘሎ እዮም ጸብጻባት ዝጠቕሶም። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወተሃደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሶም። ኣፍጋኒስታን ብባህርያዊ ጸጋታት ብቐንዱ ኸኣ ብክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ጸጥታዊ ጸገማት ኣብ ረብሓኣ ከተውዕሎ ከም ዘይከኣለት እዩ ዝሕበር። መንግስቲ ብርኪና ፋሶ ከም ኣካልቲ ግዳማዊ ምዝመዛ ጸጋታት ንምእላይ ዘካይዶ ዘሎ ንጥፈታት ናይ ፈለማ ሃገራዊ ትካል መጻረዪ ወርቂ ከም ዝደኮነ ሓቢሮም። እዚ ብውሽጣዊ ዓቕሚ መንግስትን ብሕታውያን ትካላትን ብርኪና ፋሶ ዝተሃንፀ ትካል ኣብ ምውሓስ ቁጠባዊ ልዑላውነት እወንታዊ ተራ ከም ዝህልዎ ፕሬዚደንት ኢብራሂም ትራኦረ ኣሚቶም። እቲ ትካል ስርሑ ብወግዒ ምትጀመረ ኣብ ቀዳማይ ገጽ ዓመታዊ ልዕሊ 160 ሜትሪክ ቶን ወርቂ ከፍሪ ትፅቢት ከም ዝግበርን መጠን ፍርያቱ ዓመታዊ እናወሰኸ ከም ዝኸይድን ክኢላታት ገሊጾም። መንግስቲ ብርኪና ፋሶ እቲ ትካል ንቁጠባዊ ወፍሪ ባይታ ከም ዘጣጥሕ ብምሕባር ጸጋታቱ ብውሽጣዊ ዓቕሚ ንምፍራይ ከም ዝፅዕር ኣፍሊጡሎም። ብርኪና ፋሶ ግዳማዊ ምትእትታው ብትሪ ካብ ዝቃወማ ዘለዋ ሃገራት ዞባ ምዕራብ ኣፍሪቃ ምዃና ይግለጽ። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ላዕለዋይ ልኡኽ ኤርትራ ኣብ ካይሮ ምስ ሚኒስትራት ጉዳያት ወፃእን መጓዓዝያን ግብፂ ተራኺቡ ዘትዮም።

ኤርትራውያን ነበርቲ ስዊዘርላንድ ጉዳበታቶም ብምድልዳል ኣበርክትኦም ንምዕዛዝ ዝሕግዞም ንጥፈታት ኣካይዶም። ኣብ ዞባ ማእከል ንዕማማት ኮሚተ ሽማግለታት ኮም ሰረቱ ተሃድሶን ልምዓትን ዝሕግዝ ዓውደ ዘተ ተቐኒዖም። ብሪጣንያ ዳግማይ ናብ ኤውሮጳዊ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም ኣሚቶም። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ወተሃድራዊ ኣህዱ ከም እተቐውም ኣፍሊጣ። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን ፈረንሳን ኢጣልያን መጠንቂ ጠባዊ ዝቕባበህ ከም ዝወሰኸ ተቓሊሖም። ዜና ተዛዚሙሎ ሰናይ ምሸት።

0: ታታ ዛረባ ካዛ ትፈልጥዋያ በትት መስየና በትኻታ ውሒት ዓግተና እሞ በሊዕና ሰቴና ይነፋኑና
1: ውዒልኩም ክትሓድሩ ኮ ከምተይ ምትሓገዙና ነርና እንተኾነ ግን ሰብ ርሑቕ መገዲና ካበልኩም ቆልዓትኩም ኣልዑል ተበገሱ

ሰላምታ ናይ ብዛሕኩም ኣብ ዝተፈላለየ ቦታታት ብምዃን ኣብ ምክታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ኣብ ዝሓለፈ ሰሙን ንዓኹም ተኸታተልቲ መደብና ዝተፈላለየ ትሕዝቶታት ዘለዎም መደባት ሒዝና ኣብ ሰዓትና ክንቀርብ ምዃንና ሓቢርና ነርና። ሰዓትና ኣኺሉ መደብናትና ንጅምር ኣለና። ነዚ ንሎሚ ኣዳሊናዮ ዘለና ትሕዝቶታት ብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ ይዕድም። ከም ወትሩ ኣብ መክፈቲ ትሕዝቶና ካብቲ ኣዛናይ ዝኾነ ትሕዝቶታትና ብደርፊ ክንጅምር ኢና። ሰናይ ናይ ምክትታል ግዜ ክኾንልና ድማ ንምነም።

ክብራትን ክቡራን ተኸታተልትና ካብ ንኡስ ትሕዝቶ መደብናትራን መደብ ፍነተ ሂወት ቀሪብናልኩም ኣለና። ኣብ ሂወትና ንዘጋጥሙና ዝተፈላለዩ ክስተታት ዳሲሳ ፈትሽ ኣጠቃርብ መደብ ፍነተ ሂወት ንሕጂ እውን ቀሪብናልኩም ዘለና ትሕዝቶ ኣብ ሂወታ ንዘጋጥማ ስንክልና ከይዓገታ ንሂወታ ብፃዕሪ እትነብር ዘላ ተገዳሊት ዘውዱ ተስፋይ ብዛዕባኡ ዝተካየደ ዕላሊ ክኸውን መደብና

0: ሓዳል ሃገር
1: ጉዕዞ ተጋዳሊት ዘውዲ ካበይ ናበይ ፃዕሪ ናብ ሓደ ጫፍ ንምብፃሕ ዝግበር ኩሉ ዓይነት መስርሕ እዩ። ፃዕሪ ብዘይድሌት እንትርፉ ሃልኪ ዘምፅኦ ዓወት የለን። ምኽንያቱ ናይ ዓወት ቀዳማይ መስርሕ ድሌትን ተበግሶን ስለ ዝኾነ። ተጋዳሊት ዘውዲ ድማ ነዚ ብኣጋ ብምርዳእ ተጸባይነት ብምጽያን ብሓርኮትኮቶምን ጻዕሮምን ንምንባር ካብ ዝበድህዋ ዜጋታት ሓንቲ እያ። ቂድሙኡ ግና ተጋዳሊ ዘውዲ መን እያ ንዝብል ሕቶ ክንምልስ።
2: ንዕብት ወለዶ ባህልናዩ ብተርታ እንኸዶ ኣማህ ፀኒዩ ሰፊሩ ቋንቋርስቲ
3: ኣብ ማዕደጋ ናባእታ ቤት ትምህርቲ ጀሚር እያ ካብ ቀዳማይ ስጋዕ ራብዓይ ካብኡን ደቂ ኣምሃሮ ወታደር ኣቦይ ስለ ዝኾነ ኣብ ተፈላለየ ቦታ ኢና ዓብና ኣብ በዓል ደቂ ኣምሃሮ ኣስመራ ሰገነይቲ ማዕደጋ እንዳበለና ኢና ዓብና ሕጂ ኣብ ደቂ ኣምሓሮ ከዓ ካብ ራብዓይ ስጋዕ ሻልሻይ በፂሐ ካብኡ ኣገግር ስለ ዝኾነ ኣቋሪፅናዮ ማለት እዩ። ብድሕሪኡ ኣስመራ መፅየ ናብ ሞይ ማለት እዩ ኣደይን ዓዲ ወሪዳ ጠርኒፋ ካብ ደቂ ኣምሓሮ እንዳ መንግስቲ ኣብ ብጅምላ ምስተ ቆስሉ ደቂ ኣምሓረ ንኸርባርያ ወሪዳ ንኩሎም ሒዛቶም ኣነ ከዓ መስመራ ናብ ሞይ መፅአ ምስም ሞይ ቕመጥ ነይረ ደቕሎ ቁሩብ ግዜ ከዓ ስራሕ ጀሚረ ማለት እዩ ብቻር ከምባ
1: ዝኾነ ሰብ ብከባቢኡ ኮነ መቕርቡ ክፅሎ ባህሪ ዝፈጠሮ ነገር እዩ። ተጋዳሊ ዘውዲ ድማ በቶም ኣብ ከባቢኣ ዝነበሩ ውድባት መንእስያት ክፅሎ ባህርያዊ ኮነ። ይኹን እምበር ናይቲ ግዜቲ መንእሰይ ዘውዲ ቀሲና ስራሓ ኣብ እተፀፋፈሉ ዝነበረት እዋን ንሳ ግዳይ ትኾነሉ ሓደ ኩነት ተፈጥሮ እሞ ናብቲ ክትገብሮ ዝነበራ ናይ መወዳእታ ውሳነ በፅሐት።
3: ብድሕሪኡ እንዳ ሰራሕና ከለና ሓፋሽ ውድባት ከ ተቢልና ማለት እዩ ተወዲብና እጂ ሃፍታ ብ ተስፋጤን ምሳ ሃፍታ ተስፋጤን እዚ ናይ ዘዋ ደቡብ ምሕዳር ምስ ኢና ንረኸብ ነርና በዚ ነይሩ በዚ ከባቢታት እቲ ስራሕና ከዓ ከመይ ነይሩ መሲልካ ገንዘብ ናይ ዋህየታት ነብፅሕ ድኾነ ይኹን መልእኽቲ ከዓ ነብፅሕ ኣብኡ ከድና ከዓ ረሲድ ሒዝና ከዓ ናብ ዝንመፅእ ዝንበብ ተሎ ከዓ ማሕታደ መሪሕ ድዩ ፍፃሜታት ገለ ዓወታት ከዓ ሒዝና ንመፅእ ተን ዋህየታት ንህበን እሰን ኣንቢበን እንደገና ከዓ ኣብኡ ንመልሶ ማለት እዩ። ከምኡ እንዳገበርና ከለና እዛ ዝረእኹ ኣብ ሰሜናዊ ሳሕል ተሳኢልና ያ ደለናይ ብራውኡ የበል እሳ 78 ዳርጋ ወርሒ 7 ገለ ኸውን ተሓዚዝ ገንዘብ ናይ ማሕበር መንእሰይ ቆይሙ ነይሩ ሽዑ ግዜ ናይ ደርጊ ከሎ ማለት እዩ ገንዘብ ሒዛ ትወፅእ እጅቲ ገንዘብ መጀመርያ ሒዛቶ ናባይ ሒዛቶ መፂኣ ንዘውዲ ረኪብ እያ ኢሎማ ንዓይ ረኪባሃኒ ኣነ ከዓ ንሊቆም ዝበሃል ወዲ ቅሸቲ ፈዳይ ነበረ ንዑ ረኪብዮ ስዋ ሜዳ እትይዎ ማለት እዩ።
1: ብኤርትራዊ ዜጋ ንስለ ሃገር ዝተኸፍለ ረዚን መስዋዕቲ መኣለያ ይነበሮን። ከም በዓል ክብሮም ዝኣመሰሉ ውድባት ዜጋታት ዝወርዶም ዝነበረ ግፍዕ እውን ከምኡ። እቲ ዕድለኛ ዝኾነ ከም በዓል መንእሰይ ዘውዲ ድማ ካብ ጸላኢ ብምምላጥ ንኻልኣይ መስዋዕቲ ናብ ሜዳ ይጽምበር።
3: ሕጂ ኣነ ከዓ መሰለፊ ካብኡ ክብሮም ኩሉ ግዜ ክማ ናብ ገዜጣ ውፅኡ ክብሮም እዚ ወዲ ክብሮም ቀሺ ዘመን እንዲ ዝበሃል ሕጂ ሱ ፈዳይን እዩ ነይሩ ሕጂ ሱ ኣብ ካብዚ ዓ ባንኪ ገንዘብ ክውፅኡ ከሎ ሰለስተ ሰባት ሒዞሞ እንዳውፅእ ከሎ ብሎኮ ከረን ሓደ ካብቶም ሰለስተ ተታሒዙ ሕጂ እቲ ክብሮም ምስኦም ንረኸብ ስለ ዝነበረ ተፈሊጡ ማለት እዩ ሕጂ ንሜዳ ወፅኡ ነይሩ ሕጂ ንሜዳ ምስ ወፀ ዋህየታት ኩለን ደው ኢለን ኢሎም እቶም ናይ ክፍሊ ህዝቢ ከዓ እቶ ኢሎሞ ምስ ኣተወ ድሕሪ ክልተ ቐነይ ኣበይ ኣቱ ኣበይ ወፅእ ኣፅኒዖም ገዛና ኣቱ ስለ ዝነበረ ክብሮም ሰዓት 10 ሰሉስ መዓልቲ ኣብ ሹቅ ሒዞሞ ንክብሮም ማለት እዩ ክብሮም ምስ ሓዝዎ ንገዛና መፅዮ ሕጂ ኣነ ኣጋጣሚ ዕድል ገይረ ሰይቲ ወዶሞ ይፀዊዓትኒ ኣብ ገዛእ ከይደ ገዛና ከዓ ዓፋኝ መፅያ ዓፋኝ ምስ መፀት እታ ዋና ገዛ ርኣቶም ገዛ

0: ኣብታ ክንጨሉ ከማ ናይ ኣቶን ግልብጥ ኢለ ዕዳጋ ሓሙስ ከይደ ንሞይ ነጊረ እያ ከምዚኣ ከምዚኣ ኣጋጢማ ኣላ ሜዳ ከይደ ገለ የብላ ሽዑ እዞም ሓፋሽ ውድባት ስለ ዝነበረ ዕዳጋ ሓሙስ ኣብአን ሓዲረ ኣብአን ምስ ሓደርኩ በዚ ማይ በላ ፀግዕ ንፅባሒቱ ማለት እዩ ንጉሆ ተስየአ በዛ ማይ በላ ገይረን ዓዱ ሰጉዶ ኣቱ ዓዱ ሰጉዶ ምስ ኣተኹ ኣብኻ ኢትዮጵያ እዛ ወፃእ ካብ ወፃእ መፅያ ድበልኩካ ኣብኡ ፀኒሓትኒ ኣብኡ ትገዝኦም ሓዲርና ብሎኮ ገይረ ኣነ ወፅእ ማለት እዩ ኣነ ከይተሓዙ ዕድል ገይረ ኣይተተሓዝኩን ክብሮም ግን ተረሽሙ ማለት እዩ።
1: ከምዚ ትከታተልዎ ዘለኹም ዛንታ ተጋዳሊት ዘውዲ ዛንታ ኩሉ ኤርትራዊ መንእሰይ እዩ ኣካላቱ ኣብ ውልቸር ኮፍ ዝበለ ናይ መሓውር ስንክልና ዘለዎ ናይ ኣዒንቲ ዕረት ዘጋጠሞ እንተዘይኮይኑ ካብ ኩናት ክእለ ዝደሊ ዜጋ ኣበደን። ተጋዳሊት ዘውዲ ድማ ድሕሪ ተደጋጋሚ መውጋእቲ ኣብ ተበግሶ ኣብ ዝነበረ ጥምጥም ከቢድ ናይ ዓንዲ ሕቆ መውጋእቲ ኣጋጠማሞ ናብ ሕክምና ኣምርሐት።
0: ድሕሪ ምስላፍና ከዓኒ እዚ ናይ ሰሜን ምንስሓብ ኮይኑ ንሕና መጀመርያ ኣምባህራ ታዕሊም ጀሚርና ነርና ሽዑ ናይ ሰሜን ምንስሓብ ምስ ኮነ ብነቕፋ ጌርና ንዓራግኣቲና ማለት እዩ ዓራግ ኣብኡ ንዕለም ነርና እዛ ገንዘብ ሒዛ ወፀት ዝበልኩኻ ኤልሳ ስዩ ሜንድያ ትበሃል እሳ ከዓ ቅድመይ ወርሒ ገይራ ስለ ዝፀንሐት ኣብታ ጋንታናት ኣብኣ ኣቲና ኣትያ ማለት እዩ ኣትያ ኣነ ኣትየው እጂ ብሓንሳ ተዓሊምና ካብ ዓራካኒ ተዓሊምና ምስ ወዳእና ረባዒ ወራር ተጀሚሩ ንሓይልታት ክስንክታለኒ ኹም ኢሎም እቶም ተዓለምቲ ኩላህና ንፋሕ ወሪድና ማለት እዩ ፋሕ ከዓ ስጋዕ ረባዒ ወራር ድውዳእ ኣብኣ ሰንኪትና ረባዒ ወራር ምስ ተወደአ መፂና ካብ ዓራክ ተዓሊ እዚ ተወዚዕና ን31 ተወዚዕ ማለት
1: ተጋዳላይ ህዝባዊ ግንባር ንኹሉ ዝፀውር ንዘይንቡር ከም ንቡር ወሲዱ ዝሓለፎ ጉዕዞ ድማ ዛንታ ትማሊ ዝምስክሮ ሓቂ እዩ። ኩሉ ከይዓጀቦ ድማ ኣብ ዓረብያ ኮይኑ በታ ዘለቶ ዕለታዊ ንጥፈተ የካይድ። እዚ ኩሉ ድማ ንስለውፅሕ ህዝቢ እዩ።
0: ካብኡ ከዓ ሓምሻዊ ወራር ኪና ተሳቲፈ ኣይተወጋእኩን ተበግሶ ግን ኩናት ነይሩ ኣብ ተበግሶ እግረይ ተወጊአ ነይረ ካብኣ ኸ ሓወይ ምስ ተመለስኩ ከዓ ኣብ ጎላ ንከለኹ ከቢድ ብረ 81 ሃሪምኒ ማለት እዩ ዓንዲ ሕቆይ ካብኣ ንሓወልዕ ክንሕከም ከይድና ካብኣ ድሕሪ 3 ወርሒ ከዓ ንፖር ሱዳን ኣቲና ማለት እዩ።
1: ተጋዳሊት ዘውዲ ንኩነታት መጓእታ ምስ ዝነበረ ሕክምና ብምንፅፃር ኣብ ልዕሊኦም ዝነበረ ሓልዮትን ተገዳስነትን ሎሚ ብከምዚያ ትገልጾ።
0: ኩነታት መውጋእቲ ዓንዲ ሕቆይ እንድያ ከቢድ እዩ ነይሩ ኣወ ሕማቅ እየ ነይረ ሽዑኡ መጀመርያ በዚ ናይ ኤንቲጂቭ ገለ የዝሰቲ ነይረ ክብሉ ነብሰይ ሲንቀሳቀሲ ነይሩ ከቢድ እዩ ነይሩ ሓኪም ከማን ናተይ ፊዚዮቴራፒ ሎም ዝምፅዎ ብርሃነ ሓየሎ ዝበሃል ሲ ዝያዳ ዳእልየን ነይሩ ከቢድ ከም ዝነበረ ወላ ሓፍ ክብል ኣይክእልን እየ። ሓደ ግዜ ንኣብነት ክነግረካ እዚ ኣብ ሓወልዕ ከለና ነፋሪት ተኸሽፉ ተባሂሉ ክልተ ሰብ ውፅዓት ነርና በኣ እጂ እቲ ድሓን ድሓን ዝኾነ ሳዕ 6 ሰዓት 5 ውፁእ ተኸሽፈ እዛ ሓወልዕ ነፈርቲ ክመፃ እየን ገለ ተባሂሉ ንሕና ክልቴና ተሪፍና ውፃዕ ስለ ዝነረአ ኣጋጣሚ ግን ነፋሪት ኣይመፀትን ብድሕርያ ድሕሪ 3 ወርሒ ንፖር ሱዳን መውቃዕቲ ተኮይኑ ከቢድ እዩ ነይሩ ዝኾነ ግን ኣብ ፖር ሱዳን መስከድና ግን ኣባላት ነይሮምና ናይ ባሓቂም እንዳኣልዩና ነይሮም እንዳንቀሳቀሱ ብካሊበር ዝበሃል ኣብዚ ሓፂን ገብሩልካ እንዳተንቀሳቀስና ዳርጋ ነብስና እንዳኸኣልና ባዕልና ዕለታዊ መናበብሮና ክነካይድ ኣብቲ ፖር ሱዳን ከለና ማለት እዩ ዝኾነ ነገር ሲ ዝኾነ ንጥፈታት ንነጥፍ ነርና እንጂ ዕለታዊ ከምኡ ክብለካ ከሎ መጎጎ ባዕልና ንስንክት ነርና ዋላ እዚ ሽጉርቲ ገለመለገለ ባዕልና መቲርና ምግብና ንውፅእ ነርና ብፍላይ እዚ ሻደሻዊ ወራር ክተት ምስ ተባሃለ ኩሎም ቶም ኣባላት ዳርጋ ኸቲቶም ስለ ዝነበሩ ባዕልና ምግብታት ንነዳሉ ነርና ማለት እዩ።

0: ባንክ መውጋእቲ ድስዋእ የለን ምናልባሽ ማራ ዝበርትዖት እዙ ኮይኑ ሕጂ ሲ ኣብ ሕክምና ኣብ ሜዳ ብዝለዓለ እዩ። ኣብ ፖር ሱዳን ከዓኒ ካብ ናይ ሜዳ ዝፈልዩ ከዓኒ ኣብኡ ከተማ ስለ ዝኾነ ዋላ ብሽክሌታ ጌርና ክንኸይድ ንኽእል ስለ ዝኾነ ካብ ዓራት ስስ ኣብኡ ግን ኣብ ዓራት እዘይ ኮይኑ ካልእ ክትስ ኣይትኽእልኒ ኢኻ ብኤምቪጂን ገለት እዘይ ኮይኑ ሕጂ ኣብ ፖር ሱዳን ምስ ከድና ግን ተንቃሳቂስና ነብስና ከምናኣሊ ካብ መጠን ላዕሊ እዮም ኮማ ቶም ኣብኣ ዝነበሩ ኣላይት በዓል እዚ እዮም ዝሰርሑ ንዓናሲ ከመይ ጌርና ነብስና ክኢልና ክንከይድ ከም ዘለና እፅዕሉ ነይሮም። ስለዚ ሲ ሕክምና ናይዚ ናይ ህዝባዊ ግንባር ነበረ መቸም ክጎፀ ይክእልኒ ፅቡቅ እዩ ነይሩ ማለሲ እሱ ተደይከውን ከዓ ሰብ ተመላሊሱ እዩ ብኪና ዳእቱ ነይሩ ሸለልትነት ነይሩ ተትኸውን ዋላ ተወጊእካ ተሰው ክትስዋእ ምኽኣልካ ብብዝሒ ማለት እዩ። ኣብኡ ግን ብዙሕ ድስዋእ ክማን ኣይትርእኒ ተወጊኡ ሓውዩ ንድፋዕ ክኸይድ ምናልባሽ ኣጋጣሚታት ከምዚ ናህና እንተ ዘይኮይኑ ሓንድሕዎ ክንደይ ግዜ ተወጊኦም ዝተመላለሱ ኣለዉ። ምክንያቱ ብሰንኪ እቲ ተገዳስነት ኣብ ርእሲ ወጋእ ዘሎ ህዝባዊ ግንባር ናይ ሓቂ መቸም ህወት እያ ትተክል ነራ ካኸ
1: ትብል እሞ ኪኖ እዚ ኣብኡ ዘጥረይዎ ተመክሮ ድሕሪ ናጽነት እውን ካብ ዝኾነ ከይተጸበዩ ብሓርኮትኮቶም ክነብሩን ሙሉእ ጥዕና ክውንኑን ከም ዝኽኣሎም እያ ትገልጽ።
0: መበገስ እንታይ መሲልካ ሓደ እዚ ውድብ ክምህረካ ከሎ ነብስኻ ምኽኣል ሰብሲ ከመይ ገይሩ ነብሱ ክኢሉ ክኸይድ ከም ዘለዎ እዩ ድምህረካ። ሕጂ ንኣብነት በዓል በረኸት እቲ ድሰርሖ ነበረ ከቢድ እዩ ጥዑይ ከማን ብክብዶ እዩ ንዕኦም ግን ከም ቀሊል ገይሮም እዮም ድሰርሕዎ ነይሮም። ብሰንኪናቶም ኮማ ካሊበር ጌርና ንኸይድ ፓላሶ ኢና ንዲብ ነርና ኣነ ሕጂ እዎ ማእከለይቲ ገዛ እየ ነይሩ በዛ ሓፂን ፓላሶ ካሊበር ዝሰርሑልና ባይ ኣነ ንኸይድ ነይረ። ሕጂ ዋላ ኣብ ምግብና ከማን እቲም ኣባላት ይለውስልካ ባዕሎም ላፋ ገብሩልካ ኣብ ጣይታ ግን ባዕልና ንስንክት ነርና ኩላና ዞም ፓራላይዝ ተሰሪዕና ከምዚ ኢልና ሪጎ ኮይና ንስንክት ነርና። ኣብ ምግብና እዚ ፀብሒ ገለመለካ ባዕልና ሽጉርቲ ቀርዲድና ፀብሒ ሓደ እዚ ሓኪም ምሳና ውፅነት ድስ ክስክተልካ ከውርደልካ እቲ ካልእ ግን በዓልና ፀብሒ ምሰርሖ ገለ ሕጂ መቸም ዋላ ሽቃቅ በዓልና ኢና ንሓፅብ ነርና ሕጂ ኩሉ ሲ በዓልና ኢና ንገብሮ ነርና። ውሕዳት ኣባላት ነቶም ደይክእሉ ገለ ኣልይዎም ነይሮም ማለት እዩ። ንዕና ግን ተንቀሳቂስና ፅዒርና ነብስና ክንኽእል ኮይና ማለት እዩ ብሰንኩም ብሰንኩም ኣብቲ ሓኻይ ምሳና ዝነበሩ ማለት እዮም ማላ እዮም ዶ ግደሱልና ዋላ እንታ ሓሚምና ከይንስዋእ መዓት እዮም ዶ ካልኸሉ እንታይ ቃሕ ብለካ እዮም ዶብሎ ካብቲ ረኣስካ ኣይእሉ እዩ ተቃሕት ብለካ እዮም ፅብልካ። ስለዚ መቸም ነቶም ኣብኡ ዝነበሩ ሓኻይምና ናይ ባሓቂ የ ደመስግኖ ኣነ ሳሎኦም ኢና ስጋዕ ሕጂ ፀኒሕና።
1: ተጋዳሊ ዘውዲ ኣብ ፖርት ሱዳን እንከላያ ናይታ ኣካላት ዝኸፈለትላ ኤርትራ ናፅነት ተበሲራ
0: ሕጂ ሓፋሽ ውድባት መፂኦም ንሕና ሰማዕና ከለና ሓፋሽ ውድባት ናና ቤት ፅሕፈት ከዓ ነይሮም በዓል ሙስጠፋ ገለ ነይሮም ዞም ኣብኡ ድነበሩ ቤት ፅሕፈት ሰብ ነጊሮምና ማለሲ እንታይ እዩ ዝረኣየካ ምስካ ቶም ስዋኣት እዮም ዝረኣዩካ ናይ ስዋኣት ጥራሕ የተሓሳስበካ ሶም ከይረኣዩ ከምዚ ኢሎም ንሕና ርኢና ወላ ንሰንክል እምበር ኢልና ሕማቅ ስማዓካ እንዲ በቲ ከዓ ትሕጎስ ኢኻ ናፅነት እቲ ዘራእካዮ ፍረ ክትፅዕር ከለካ ክትረኽቦ ከለካ ይሕጉሰካ እዩ ናፅነት። ንዓና መቸም ሂወት እንድያ ብሂወት ስለ ዝመፀት ብሂወት ኢለ ድገፃኒ
1: ከም ተወሳኺ ኣቦ ኣነ ተጋዳሊ ዘውዲ ኣባል ፖሊስ ስለ ዝነበረ ኣብ ንእስነታ ናብ ዝተፈላለየ ቦታታት ናይ ምንቅስቃስ ዕድላት ነይርዋ እዩ። ስለ ዝኾነ ድማ ካብ ቀዳማይ ስጋብ ራብዓይ ክፍሊ ኣብ ማይ ዕዳጋ ካብ ራብዓይ ስጋብ ሻዱሻይ ኣብ ደቀ ምሓረ ተማሂረያ ንሜዳ ወፅያ ኣብ 1995 ማትሪክ ትካፈል ዝኽኣለት ናይ ትምህርቲ ድልት ዝነበረ እውን እያ።
0: ኣ ኣብ ፖርት ሱዳን እንተኾንካ ሻዱሻይ ክፍሊ ኣብ ሜዳ ተማሂርና ኣንዲና ሕጂ ኣብ ፖርት ሱዳን ከዓ ሻዱሻይ ደይኮነ ራብዓይ ተመሊስና ኢና ተማሂርና ካብ ራብዓይ ክሳዕ ዓሰራይ ኣብ ፖርት ሱዳን ተማሂርና ኤክስቴንሽን ኣሕራ ናፅነት ኮይና ኣብዚኣ ከዓ ካብ ታሻዓይ ተመሊስና ንድሕሪት ስጋዕ 11 ማትሪክ ከማን ተሳቲፈ ብድሕሪኡ ከዓ ንዕዮን ሰብኣዊ ድሕነትን ከዓኒ ኣብዚ ካብዚኦም ማስኮት ከዓ ኮምፒተር ኣሚሮምና ኮምፒተር ተማሂረ እንዳዕዮን ሰብኣዊ ድሕነትን ከዓ ኮምፒተር ሒዘ ነይረ ገለ 6-7 ዓመት ትሰርሕ ነይረ።
1: ትማሊ ብ4 ማሓውራ ናፅነት ኣምፅኣ ሃገር ዘረከበ ጅግና ድሕሪ ናፅነት እውን እንተኾነ ካብ ፃዕርን ሓርኮትኮትን ኣይዕርፈትን ነቲ ዝተማሃሮቶ ደረጃ ትምህርቲ ኣብ ምዕባይን

0: ባህልና እዩ
1: ማለት ሲ ህይወትና ሲ ብፆትና ሲ ህይወት እዮም ዝተኽሉና ነይሮም። ሕጂ ንኣብነት ኣብ ሓሊበት ነርና ዶክተር ሚካኤል ነይሩ ናና ዶክተር ማለት እዩ። በዓል ዶክተር ሚካኤል ለይትን መዓልትን ሽዑ ከዓ ክስታይ ውጋኣት ብብዝሒ ስለ ዝነበርና ለይትን መዓልትን ካብቲ ራእስና ኣይእሎይን እዮም ብሰ

0: ሞያኣ ምውሳኽን ብምፅማድ ደኣ ሕጂ እውን ንኻልኣይ ቃልሲ መንብሮ ተጸምደት።
1: ኣብቲ ናይ ዕዮን ሰብኣዊ ድሕነትን ኣብኣ ከለኹ እንዳሰራሕ ክከለኹ ከዓ ናይ ኮምፒተር ከዓ ፍሉይ ከዓ ምሂሮምና ናይ ዳታ ተዋህ ተማሂርና ኣብኣ ቀፃሊ ንሰርሕ ነርና 5-6 ዓመት ሰሪሕና ኣብኣ ውፅኢና። ካብኣ ከዓኒ ኣጋጣሚ ኮንተነር ከዓ በፂሓትኒ ድኳን ገይረ ሓኮትኮት እንዳበልኩ ከዓ ነብር ኣሎ።
0: ተጋላሊት ዘውዲ በቲ መንግስቲ ዝሃባ ደሞዝ ጥራይ ክትናበር ኣይመረፀትን። ነቲ ናይ ኣተሓሳስባ ስንክልና ደኣ እምበር ናይ ኣካል ስንክልና የለን ዝብል ኣምር ደርዒ ብምውሳኽ ደኣ ነቲ ዝረኸበቶ ዕድል ተጠቀመተሉን ኣብ መዓላ ኣውዓለቶን።
1: ሕጂ እንታይ ድመሲልካ ሰርሕ ስለ ዝነበርኩ እንዳዕዮን ዝዕል ካብኣ ምስ ወፃኹ ኣጋጣሚ ኣዚኣ ኩላና ተኣኪብና ካብ ፖርስዳን ደምፃ ናይ ኮንተነር ነይሩ። ሕጂ እዚ ኮንተነር ስንጠቕመሉ ገለ ተባሂሉ ሕራይ ተባሂሉ ዕጫ ንግበር ተባሂሉ ዕጫ በፂሓትናና ብገንዘበ እዩ ማለት እዩ ገንዘብ ከፊ ለላ 37,000 ሕጂ ኣነ ሓሲበ ምሻለካ ሰርሕ ስለ ዝነበርኩ እታ ገዛ ከፊልካ መዓስ መሪራኒ ነራ ኣጋጣሚ ከዓ ዕድል ገይረ ማለት እዩ። ሕጂ ከምኡ ከዓ ሓስብ ነይረ ኮፍ ኢለስ እንታ ክገብር እየ ገሌ ኢለስ እየ ሓስብ ነይረ።
0: እወ ሓርኮትኮት ምባል ፅባሕ ፍረ እትረኽበሉ ነፀብራ ውሽጢኻዩ ነቲ ትበፅሖን ዘይትበፅሖን ትምርሾ ብዘገምታን ብናህርን ናብኡ ተቋምት ተስፋ ፅባሕ ኣብ ውሽጢኻሎ ኣብ መወዳእታ ድማ ኣርአያ ብምዃን ኣብነታዊ ትኸውን።
1: ከምዚ ትብሎ ዘለካ ማለት ካብ ሰብ ምፅባይ ዋላ ገለ ዕድል ዝሃለወኒ ማለት ኮንቴነር እንተደ ትበፅሐኒ ከምኡ ከዓ ይምገበርኩን ከም ሓቂ እሳ ምምፅሓ እንደገና ከዓኒ እዚ መንግስትና ከዓ ሓጊዝና ኣብዛ ቀኞ ዝኾነ ነገር ክትገብሩ ኢሉ ፍቂድልና እዩ ስለ ደፍቀደልና ኣነ ከዓ በታ ዘለህኒ ዓቕሚ ነብሰይ ክኢለ ካብ ሰብ ቁልሕ ኢለ ከይከይድ ከዓ እንዳፀዕርኩ ኣብኣ እንዳ ጫማን እንዳቑሕትን ገይረ ሰርሕ ኣለኹ። ሓፍቲ ያለህኒ ከዓ እሳ ትሕግዘኒ ካብ ሹቕ ተምፃለይ ዋላ ኩነታተይ ተኣልየኒ ከዓ እዚኣ ሓፍቲ ኣላ እሳ ሳላኤ ከዓ ስጋዕ ሕጂ ዘለኹ ማለት እዩ።

0: ይልውጦ።
1: ንግዲ ናይ ኣእምሮት ሓሳብን ምንቅስቓስ ናይ ኣካላትን ካልእ ተወሳኽቲ ነገራትን ዝጠልብ ምሕራ ዝደሊ ኣምር እዩ። ኣተሃና ንፃን ኣብ መዓባብላን ተጋላሊ ዘውዲ ኣብ መዳይ ንግዲ ድማ ክሳዓብ ዘለዎ ዕዉት መንገዲ እዩ።
2: ሕጂ ኣብቲ ስራሕ ትኾንካ ነብሰይ ክኽእል ካብ ቅድምና ስራሕ ዝለ ዝጀመርና ኣሰይ ሓደሰንንቲ ስራሕ ገለሲ እንድሕር ገለ ኣንፈት ፀኒሒካ ሲ ኣይሕድሰካኒ እታ ነብስኻ ምኽኣል ከዓ ባዕሉ ምሂርና እዩ ዝባ ግመር ኣምሰረት ከዓ ንሄለኹ ፅቡቅ ኣለኹ ማለት ነብሰይ ክኢለ ካብ ገለ ቁሊሕ ከይበልኩካ ኣነብር ኣለኹ ማለት እዩ።
1: ከምዚ ክግለ ዝፀንሐ ንዝኾነ ነገር ከይፈተንካዮን ከይበፃሕካዮን ብማዕዶ ኣይክእሎን የ ኢልካ ኢድካ ምጥማር መሊስ እዩ ዘጠምረካ። ኪና ዓእምኻ ዘሎ ክእለት ኣልሚሱ ፅባሕ ንትበፅሑ ጫፍ ዓወት መሳለል ኣልቦ ገይሩካ እዩ ተንኪ ዝኽድነካ
2: ማለት ዕዮን ሰብኡ ድሕነትን ስለ ዝነበርኩ ቅሩብ ገንዘብ ነረናን በአን ተበጊሰ በአ እንዳሰራሕና ከለና እዛ ሓፍተይ ንብረት ተምፅእ ኣነ ከዓ ሒዘያ ፀንሕ ከምኡ እዳልና ምዞም መከፋፈልቲ ከዓ ተላሊና ማለት እዩ። እሶም ሕጂ ወላ ናይ 20,000 ወላ ናይ 30,000 የለቁሑኻ ሸጥካ ክትዎም ሸጥኻ ከም ኣንዳበልና ከም ኣንዳበልና ስጋ እግርና ንድልል ከማ ጌርና ንኸይድ ጌርና ማለት እዩ። ሕጂ ተቃሊስና ማለት ሽቶና ወቂዕና ንብለካ
1: ኣብ ሂወት ብዙሕ ላዕሊ ታሕት ኣሎ። ንምንባር ዝግበር ቅልስ ሓደ ካብኡ እዩ። ነዚኦም ምስ በዳህካ ከዓ ብሉፅ ብምዃን ኣብነታዊ ትኸውን። ኣብ ማዓስከር ደንደን ዘለዉ ኣባላት ዕድላት ምስ ዝረኽቡ በታ ዘላቶም ሓርኮትኮት ብምባል ህወቶም ዝመርሑ ልቦዋ ዘየድልዮም ምዃኖም እያ ተጋላሊ ዘውዲ ትገልጽ።
2: ኣቦ እንታይ ድመሲልካ ሕጂ ብዝገዛና ሓፈሻዊ ክትሪኦ ከለኻ ዳርጋ ዝስንኩላብ ዘሎ ሓኾት ዘይብል የለን በብዓቕሙ ሕጂ ከም ኩሉ ስንኩል ማለት ኣነ ልዕሊኦም ደይኮንኩስ ከም ኩሎም ስንኩላ ሓኮት ኢለ ነብሰ ይኽእል ኣለኹ። ሕጂ ስንሰብ ብፍላይ ንደገ እንተኾንካ ምናልባሽ ደገር ኣለዉ ሰባት ጥዕያት ከለዉ ስኮፍ ኢሎም ዝውዕሉ እተኮይኑ እምበር ኣብዚ ዘሎ ሓቂ ደይተመፅዎም ዘለኹም ኮይንኩ በር ድኾነ ስንኩላ ኣብዚኣ ዘለና ሓኮት ደይብል የለን እቲ ግዜ ገለ ዝኸብደካ ኣሎ ገለ ከዓ ኣሎ ናይ መጓዕቲ ከዓ ክብድብለካ ኣሎ ብሰንኩ ትተዓናቐፍተ

0: ይኹን ካብ ዝገዛና ናይ ብሓቂ በዓል ዝበልካ ትርኢኻ ኢኻ እወ ካልኦት ከዓ ደይተ በርበረ ኮይኑ እምበር ኣለዉ ብዙሓት ብጉጅለ ኮይኖም ዝሰርሑ ገለ ኣለዉ ከማለ እጂሲ ዳርጋ ብዙ ዘሎ ስን ኩሉ ናይ ብሓቂ ተመክሮ ሲ ላዕሊ ደሎ ንዕኦም ሲ ለቦባስ ኣየድልዮም እዮም ናልባሽ ግን ዝኾነ ሰብሲ ክሰርሕ እንድሕር ልዩ ክሰርሕ ከም ድኽእል የዳኣመን ምክንያቱ እንድሕሪ ሓንጎልካ ጥዑይ ኮንካ ሓንቲ ክሰርሕ ዝትኽእል ኢኻ ባህሌት ኣነ ፀገም ኣሎ እንዲ እቲ ፀገምካ ሸፊንካ ገለ መለ ኣለኾነ ተሳተፍ ትኽእል ኢኻ
1: ተጋዳሊ ዘውዲ ኣብ መወዳእታ ስንክልና ህዋስ ምጉዳል ዳኣ እምበር ተስፋ ምቑራፅ ኣይኮነን ስንክልና ሞራል ዳኣ እምበር ትህኪት ኣይወሉድን እዩ ድሕሪ ምባል ምትብባዕ ፍርቂ ሓይሊ ስለ ዝኾነ ክስዓብ ኣለዎ ብምባል እያ ዘረባ ኣዛዚማ ወዳሕንኩም
0: እዚ ንባዕልኩም ምትብባዕ እዩ ከምዚ ክትገብሩ ከለኹም ካልኦት ከኣብ ዘለዎ ከምኡ ገይሮም ሓኮድብሉ ንዕኡ ከማ ከምኡ እንተጌርካ ምብትብባዕ እዩ ዓዚሲ ዓበ ምትብባዕ እዩ ሞራል ይኮነካ እዩ ሞ ዝኩርና በሎ ገለስክትብል ትኸእል እያ

ክቡራት ተኸታተልትና ኣብ ዝተፈላለየ ስነ ጥበባዊ ስራሕ ኣተኪራ እትቐርብ ካብ ንኡስ ትሕዝቶ መደብ ናትራን መደብ ዓለም ስነ ጥበብ ቀፂላ እትቐርብ ትሕዝቶ ናያ ክትከውን ንሎሚ ኣዳልያቶ ዘላ ትሕዝቶታት ኣብ ሙዚቃ ዝተፈላለየ መሳርሒታት ሙዚቃ ንሰሚዒ ኢና። እዞም መሳርሒታት ሙዚቃ ድማ ብዓይነቶምን ብዙሖምን ዝተፈላለዩ እዮም። እንተኾነ ግን በብናቶም ኣብ ሓደ እዋን ናቶም ስጥመት ይህቡ። ስለዚ ድማ ኩሉ ግዜ ሙዚቃ በብናቱ ወይ ድማ በብናቱ መግለፂ ዝተፈላለየ ኣስተማቐሪ ደርፊ ወይ ድማ ኣስተማቐሪ ስነ ጥበብ ናቱ መግለፂ ዝህበሉ። ካብዚ ብምቕፃል እምበኣር ምስ ሓንቲ መሳርሒት ሙዚቃ ናይ ሃገርና ከነላልየኩም ኢና ኣርያም የማነ ብከምዚ ዝስዕብ መዋሂዳ ቀሪባትልና ኣላ ንሙሉ ትሕዝቶኣ ክንከታተላ

0: መሳርሒታት ሙዚቃ ካብቶም ብዙሕ ምዕባለታት እናሓለፉ ዝመፁ ኣብ ኩሉ ዓይነት ሙዚቃ ኩሉ ሕብረተሰብ ዓለም ዝግልገለሎም እዮም። ነናቶም ታሪኻዊ ኣመፃፅኣ እኳ እንተሃለዎም፣ ኣብዚ ግዜ እዚ ግን ዓለምለኻዊ ተፈላጥነት ዘለዎም መሳርሒታት ሙዚቃ ውሕዳት ኣይኮኑን። መሳርሒ ሙዚቃ ከከም ኣድላይነቶምን ኣቃውሞኦምን ኣብ ሙዚቃ ዘለዎም ኣስተዋፅኦ ይፈላለዩ። ደሮቡካ እውን ሓንቲ ካብ መሳርሒ ሙዚቃ እያ። ደሮቡካ ካብ ዓሌት ከበሮ ማለት ድራም ኮይና፣ ካብ ባህላዊ ከበሮን ካብ ዘመናዊ ከበሮ ማለት ድራምስቲክ ድማ ብዙሕ ዘመሳስላን ዝፈላለያን ዘለዋ ርእሳ ዝኽኣለት መሳርሒ እያ። ደሮቡካ ኣብ ሙዚቃ ሃገርና እውን ተጠቃምነት ዘለዋ መሳርሒ ሙዚቃ እያ። ክቡራት ተኸታተልትና፣ ንሎም እምበኣር ምዛ መሳርሒ ሙዚቃ ዘላለ መደብ ኢና ናብኹም ከነብሎ። ምስ ደሮቡካ ከላለየና ዓዲምናዮ ዘለና ጋሻ ሳሚ ይበሃል። ሙዚቀኛ ሳሚ ዳርጋ ፍርቂ ዕድሚኡ ምዛ መሳርሒ ሙዚቃ ሌላ ዘለዎ ኮይኑ፣ ንሱ ኣብ ብዙሕ ሃገራውን ሃይማኖታውን በዓላት ዝካየድ ምርኢታት ነዛ መሳርሒ ሙዚቃ ሒዙ ቀሪቡ እዩ።
1: ኣዋ እዚኣ መሳርሒት እዚኣ ደሮቡካ ትበሃል። ድራም ዓይነት ድራምስ እያ። ሓፈሻ ንብሙሉ ድራምስ እየ ዝፃወት። ፐርካሽን ድራምስ ትበሃል ኩሉ ይፃወት እየ። እዚአን ከዓ ኣካል ካብተን ድራምስ ማለት እዩ። ደሮቡካ ትበሃል። ኣብ ባህላዊ ንጥቀመላ ፐርካሽን ድራም እያ ማለት እዩ። ኣብ ባህላዊ ንጥቀመላ፣ ኣብ ዘመናዊ ወረበር፣ ኣብ ዝኾነ ኢና ንጥቀመላ። እዚኣ መሳርሒት እዚኣ ብዛዕባ ጀማምራይ ክንዛረብቶ ኮይና ከዓ ብንእሽተይ ከለኹ ማለት እዩ ማእከላይ ደረጃ እንዳተማሃርኩ ከለኹ 3-14 ከለኹ ኣብ ሚራስ ዝበሃል ናይ ከረን ቤት ትምህርቲ ክመሃር ኢለ ኦርጋን ኣትየ ማለት እዩ። ኣጋጣሚ ግን ሓደ ኣብ ከረን ኣሎ ዝፃወታ ነዛ መሳርሒ ክፃወታ ምስ ረኣኹ ስሒባት እኒሆነ እዩ ደስ ኢልኒ እቲ ሙዚቃ ምስኪ ክላመዳ ክፍትና ኢለ ምስ ሓስኩዋ ኣደ ነው ተህቦ ክህልወካ ኣለዎ ይበሃል እንዲያ ሙዚቃ ቀልጢፈ በቃ ክሕዛ ጀሚረ ፅቡቅ ከዓ ሕዝያ ፅቡቅ ፅዋት ኣለኹ ኣብኡ ማለት እዩ። ናእሽጉ መደባት ፌስቲቫል ሳዋ ገለ ምስ ከረ ንሰርሕ ነይረ። ብድሕሪኡ ኣብ ኣስመራ ምስ መፃኹ ኣስመራ ከዓ ምስ ዘዋ ማእከል ተጠርኒፈ ማለት እዩ ያታዊ ጉጅለ ባህል ዘዋ ማእከል ኣዝዩ ብዙሕ ዝበለ መደባት ዝናር ጥበባት ዝበሃል ኢቨን ናይ ቲቪ መደብ ምስኡ ዛርጋ ንውሕ ዘለ ዓመታት ሰሪሐ ምስኦም ኣብኡ ከማዕበላ ክኢለ ማለት እዩ ዘዋ ማእከል። ብድሕሪኡ ምስ ዘዋ ደቡብ ከዓ ክሰርሕ ጀሚረ ዘዋ ደቡብ ከዓ 3-4 ዓመት ከዓ ምስ ዘዋ ደቡብ ከዓ ሰሪሐ ኣለኹ ማለት እዩ። ኣብ መድረኻት ክንዛረብቲ ኮይና ከዓ ምስ ጉጅለ ባህለይ ሰሪሐ ምስ ተወርዋሪ ሃይሊ ማለት እዩ ላ ምስ ሃገራዊ ሽማግለ በዓላት ናይ ትቸሮ ድዩ ዓበይቲ መደባት ዳርጋ ተሳቲፈለያ ሰሪሐላ እያ ብዙሕ መደብ ተሰሪሐላ እያ።

0: ደረቡካ ኣብ ሃገርና እኳ ቅድሚ ውሑድ ዕቑዳት ዝተኣታተወትኹን ኣብ ዓለም ሙዚቃ ግን ናይ 9 ዓመታት ታሪክ ዘለዋ መሳርሒ እያ። ካብ ጥንታዊት ግብፂ ኣትሒዛ ዝነበረትን ሓንቲ ካብተን ጥንታውያን ናይ መውቃዕቲ ማለት ፐርካሽን ዝበሃላ መሳርሒታት ሙዚቃ ኮይና ድማ ምስ ግዜ ዝተፈላለየ ምዕባለታት እናገበረት ክትመፅእ ዝፀንሐት እያ።
1: ብሰለስተ ኣካላት ዝቆመት እያ ማለት እዩ። ከምዚ ንሪኣ ዘለና እዚ በይ ዝበሃል ዝብዝማ ግዝፍ ትበለ፣ እዚ ከዓ ሲነር ይበሃል፣ እዚ ከዓ ትምቱም ይበሃል። በዚአን ዝቆመት እያ። ኣብ ኩሉ ዓይነት ሙዚክስ ኩሉ ዓይነት ሙዚቃ ክትኣቱ ትኽእል እያ እዛ ስራሕ እዚኣ ማለት እዩ። ብዝያዳ ሱዳናውያን በዚ ዕራብ ገለ እንዲኦም ዝፃወትዋ ሰሚዒት እዮማ ከም ደይሊ ወቕዓዊ መሳርሕናትና ድማ ትሰርሓላ ማለት እዩ። ዝያዳ ብሄረ ብዳዊት ከዓ ጥቀሙላ እዮም ብሄራትናሃና ማለት እዩ።
0: ደረቡካ ልክዕ ከም ካልእ መሳርሒታት ሙዚቃ ናይ ባዕላ ቃናታትን ስርዓት ኣፀዋውታን ዘቆመት እያ። እቶም ቀንዲ ቅኒታት ደረቡካ ሰለስተ እዮም። ንሳቶም ድማ እቲ ቀዳማይ ማለት ዱም ዝበሃል ኮይኑ ንሱ ድማ ኣብ ማእከል እቲ ዓለባ ብምውቃዕ ዝፍጠር ዓሚቖን ረዚንን ናይ ባስ ድምፂ እዩ። እቲ ካልኣይ ድማ ተክ ዝበሃል ኮይኑ ብጫፋት ፃብዕቲ የማነይቲ ኢድ ኣብ ተወሰን ጫፍ ናይቲ ኣሉሚንየም ብምውቃዕ ዝፍጠር በሊሕን ቀጢንን ድምፂ እዩ። እቲ ሳልሳይ ድማ ካ ዝበሃል ኮይኑ ብተመሳሳሊ መንገዲ ብኣፃብዕ ፀጋመይቲ ኢድ ዝፍጠር ድምፂ እዩ።
1: እንዲ ትቕኒታት ኣብዚ ዘሎ ሓደ ትቃወማ ከምዚ ጌርካ ኢካ ክትፀወታ ዋላ ብስታንድ ጌርካ ክትፀወታ ትኽእል ኢኻ። ኣብዚ በይዛ ኣለና፣ ኣብዚ ከዓ ትምቱም ኣለና፣ ኣብዚ ከዓ ሲነር ኣሎ ማለት እዩ።

0: ሕጂ እዚ እቲ ሕፍስ ዝበለ በይ ንዛርቦ ዘለና ሕፍስ ዝበለ ክኸውን ከሎ እዚ ከዓ ትምቱም ክኸውን ኣሎ። እዚ ከዓ ሲነር ዝኾነ ካብ ደርፊ ናብ ደርፊ መሰጋገሪ ትጥቀመሉ ከም ሮላት ገለ ማለት እዩ ዝጥቀመሉ ሲነር እዩ ከም ሜትረልዩ ዝጠቅም ማለት እዩ። ንኣብነት ትግረገለ ክንፃወቱ ኮይናስ ከምዚ ጌርና ንጥቀመላ ማለት እዩ። ሕግታት ኣለዋ ከምዚ ዝበልኩካ ድራም ልክዕ ከምቲ ድራም ማለት እንዲዩ ከበሮ ማለት ድራም ካዓ ብልክዕ እቲ ኖትስ ኣለዎ ትምህርቲ ኣለዎ መፅሓፍ ኣለዎ ድራም ኢካ ትምሃሮ ኣለዎ ግድን እዩ ሕጊ ዘለዎ ሕጊ ዘይብሉ መሳርሒ ሙዚቃ ሞ የለን ግድን እዩ ኖትስ ዘለዎ ብኖታ ብክትምሃራ ትኽእል ኢኻ ብድራም ማሰኒኻ ማለት እዩ። እቲ ቁሩብ ግን እቲ ኣብ ድራም ስለ ብድራም ኢኻ ናብዚኣ ክትነጥር ትኽእል ድራም ላይፍ ድራም ተማሂርካ ኢኻ ናብዚኣ ክትነጥር ትኽእል ቁሩብታ ትምህርቲ ውሕድ ትብል እያ ናይ ደረቡካ ግን ኣነ ሕጂ ብዘቀረባ ግዜ ኣፅኒዐ ገለ በዚ ዘፅናሕኮ ስልጠናታት ቁሩብ ንኣሹ ንኣሹ ስልጠናታት ክበላ ክጅምር ሓሲብ ኣለኹ።
1: ኩሎም መሳርሒታት ሙዚቃ ነናቶም ጥበብ ኣፀዋውታ ኣለዎም። ደረቡካ ብክልተ ኢድ ብጣዕሚ ረቂቕ ናይ ኣፃብዕትን ከብዲ ኢድን ምንቅስቓሳት እያ ትውቃዕ። እዛ መሳርሒ ፍጥነት ብዘለዎ ኣገባብ ምንቅስቓስ ኤዳው ኣብቶም ሰለስተ ክፋላት እናውቕዐ ሙዚቃ ይፍጠር። ፍሉይነት ደረቡካ ካብ ባህላዊ ከበሮ ብሄራትና
0: እወ ብበዝሒ ሱዳናውያን ሱዳን ግብፂ ገለ እንዲዮም ዝሰርሕዎ ኣብዚ እውን ኣባና ንሕና ንሰርሖ ኢና። ሕጂ እቲ ፍሉይ ነገራ ካብቲ ከበሮ ናይ ዓድና ይቃነ እዩ እዚ መቃነ ኣለዎ እዚ ንሪኦ ዘለና እዚ ይቃነ እዩ በዚ ጌርካ ድለኻዮ ሜዥር ክትቃኒ ትኽእል ኢኻ ልክዕ ከም ክራር ተቃኒዩ ትኽእል ኢኻ ላ ስማዓካ ክእል እየ እንዝናበልክ ብናጠቦካ ተመልኻ ኩለን ማለት እዩ ከምዚ ጌርካ ስክተቃኒ ይቃኒዩ እዚ እቲ ፍሉይ ነገሩ ማለት እዩ። እቲ ኣሰራርሑ ከዓ ኤክስትሬይ ኣሎ ናይ ኤክስትሬይ ወይ ናይ ላይፍ ድራም ኣሎ ላይፍ ድራም ዝጥቀመሉ ዓይነት ጎማ ድመስል ነገር ኣሎ ንዑ ብታሕቲ ምስ ወጠርካ ብላዕሊ ሰንተቲክ ጌርካ ገለመለ እዩ ዝስራሕ ወላ ብቆርበት እውን ይኸውን ቆርበት ናይ ጤል ቁርብ ርቕ ዝበለ ክትገብሮ ትኽእል ኢኻ። እዚ ከ ከም ንፈልጦ ኤክስረዩ እቲ ናይ ምስራሕ ክንዘረብቲ ኮይና ከዓ ወላ ኢብን ኣነ ባዕለ ይሰርሐኒ ሰሪሕስ ኣለው ንዓማዊ ዝሃብኩም ኣሎ ኣወ እጂ በዚ ፃብዕት በዚ እንዲ ድህርም ዝበዝሐ ፃብዕትና እዩ ድሰርሕ እዘና ፃብዕ ከምዚ ኮነ ከምዚ ኮነ በዚ ፃብዕት ከ ከምዚ ጌርካ ክፀዋቶ ኣነ በዚ ፃብዕት የ ድፀዋቶ ፊንግ ክስታይ እናገበርኩ ልክዕ ከምዚ ናይ ኦርጋን ከምዚ ጌርካ ተሃርሞ ከምኡ ገይረ የ ድፀዋት ኣፃብዕት እዩ ትስራሕ ናይ ኣፃብዕት ትስራሕ እዩ እቲ ምስጢር ሰስ እዩ ንኣብነት ከምዚ ክፃወቲ ኮይነ እዚኣ ሻፍቲ ቢቲ ኮይና ከምዚ ገይረ የመቅራ ከምዚ ገይረ የመቅራ ማለት እዩ ከምዚ ገይረ ፀዋት ፀዋቲ ኮይነ እቲ ናይ ኢድ ማለት እዩ

0: ከበሮ ናይ ዓድና ክንሃርመቶ ኮይና ብሙሉእ ኢና ንፃወቶ ከምዝነገርና ዝፃወቶ ለይካ ኮ ሙሉእ ግን ሕጂ ሳይዝ ንእስ ዝብል ስለዝኾነ በፃብዕቲ ናይ ፃብዕቲ ስራሕ እዩ ትስራሕ ኩሉ ኣፀዋውት ኣሎ ኣብ ከበሮ ናብ ኮንጋ ተኮይኑ ሕጂ ብሙሉእ ኢካ ትፀዋት ኮንጋ ዘን ክልተ ዓበይቲ ከበሮ ሙሉእ ኢካ ትፀዋት እዚ ግን ብፃብዕቲ ናይ ፃብዕቲ ስራሕ እዩ ብፃብዕቲ ኢካ ትፀዋት
1: ነብሲ ወከፍ መሳርሒ ሙዚቃ ነናቱ ኣገዳስነትን ቅኒትን ጣዕምን ዘለዎ እዩ ስለዝኾነ ድማ ሓደ ሙዚቃዊ ስራሕ ኣብ ዝቐርበሉ ልዕሊ 4-5 ዝኾኑ ዝተፈላለዩ መሳርሒ ሙዚቃ ተወሃሂዶም ጣዕሚ ዜማ ክፈጥሩ ንዕዘብ ደረብ እኳ እውን ኣብ ዝግበር ናይ ሙዚቃዊ ስራሓት ታራን ኣገዳስነትን ዘለዋ መሳርሒ ሙዚቃ እያ
0: ዘመናዊ ፐርካሽን እንዲ ኩሉ ግዜ ፐርካሽን ማለት ምምላእ ቦታ ማለት እዩ ሃጓፋት ዝመልእ ማለት እዩ ሕጂ ኣብ ዘመናዊ ክንፀዋት ከለና ንኣብነት ምስ ጉጅለ ባህለይ ሓሪና ዘመናዊ ጉጅለ እዩ ንፀዋት ከለና ዘመናዊ ደርፍታት ላይፍ ድራም ክሕዝ ከሎ ንሕና በዚ ድረቡካ ነቲ ደለዎ ቢትስ ተማዓርጎ ማለት እዩ ስራሓስ ኣማዓረጊት እያ ነቲ ዘሎ ስራሕ ኣማዓረጊት ስራሕ እያ እዛ ድረቡካ

እቲ እዚኣ ድራም ከበሮ ማለት እንድዩ ሕጂ ኣብ ባህላዊ ክንጥቀም ከለና ኮንጋ ዝበሃል ኣሎ ከበሮ ናይ ኢድ ዝናሓና ከበሮ ኣሎ እዚኣ ካ ንጥቀመላ ማለት እዩ ሰለስተ እዚአን ተወሃሂደን ዘይነፃፀላ ድራምስ እየን ካብአን ካ ካብዘን ሰለስተ ሓንቲ በይዝ ክትከውን ከላ ትቐፃልን ኣብነት ጓይላ ተኮይኑ እታ በይዝ ሒዛ ከላ እታ ኮንጋ ከምኡ ሒዛ ከላ ተን ክልተ ማለት እዎ ከምኡ ሒዘን ከለዋ እዚኣ ከ ከመ እንዳተፃወት ኣብ መንጎ ከዓ ሮላት ዝበሃል ኣሎ ሮል እዳእተወ ይቕልስ ማለት እዩ እዚ ሕጂ ቀላሲት እያ እዛ መሳርሒት እዚኣ ኣብቲ መቐረት ከዓ ዝያዳ ብስፒድ ፅወት ስለ ዝኾነ እዚ ናይ ስፒድ ፀወታ ስለ ዝኾነ ክትሪኦ ከለካ ትስሕበካ ክረአ ከሎ ሰብ ማለት እዩ

0: ደሮ ቡካ ኣብ ብዙሕ ቅድታት ሙዚቃ ክትኣቱ እትኽእል መሳርሒ ሙዚቃ እያ። ንበይና ኣብ ዝተፈላለየ ዓይነት ቅዲ ሙዚቃ ብመሳጢ ኣቀራርባ ክትፅወት ትከኣል። ኣብ ባንድ እውን ምስ ካልኦት መሳርሒ ሙዚቃታት ብምውሃድ ኣብ ብዙሕ ቅድታት ሙዚቃ ትኣቱ። ገለ ካብኡ ብኣብነት ንምስናይ
1: ሕጂ ካብ በዘንጎሮባ በትና ክንከይድ እዚኣ ፀወታ እዚኣ ናይ ዓረብ ኣረቢክ ኢጂፕሽን ኣረቢክ እያ ግብፂ ናይ ግብፂ ዓረብ ከስማዓኩም እየ

0: ነዛ መሳርሒ ሙዚቃ ከላልየና ዝፀንሐ ሙዚቀኛ ሳሚ ነዛ መሳርሒ ልክዕ ከምቲ ካልእ ኣዝዩ ልሙድ መሳርሒታት ሙዚቃ ንደረብካ እውን ፍልጥትን ዝውትርትን መሳርሒ ሙዚቃ ንምግባራ ካብ ዝሰርሑ ዘለዉ ሙዚቀኛታት ሓደ ምዃኑ ኢና ተገንዚብና። ንሕና እውን ኣብ ስርሑ ዓወትን ኣሳልጦን ብምምናይ ናይ መጻኢ መደባቱ ከም ሙዚቀኛ እዛ መሳርሒ ብምውካስ ኢና ተፋኒናዮ።
1: ይውከስ ሙዚቃ ሰሚዐ ዝኾነ ሙዚቃ ናይ ወፃኢ ይኹን ላቲኖ ይኹን ኩሉ እቲ ድራምስ ዘለዎ ኩሉ ስታይ ሰምዐ ዝተማቑረ ኣብ ብሄራት ናህና ኣዝዩ ሕጂ ናህና ቀንዲ ብሄር ናና ኣብ ብሄራት ናህና ሃፍታም ዝኾነ ቢትስ ዘለዎ ብሄራት እዩ ዘለና ብኤርትራ ሃፍታም ዝኾነ ባህሊ እዩ ዘለና ሕጂ ንዕኡ ኩሉ ኣፅኒዕዮ ክብል ኣይክእል እ ማለት ኣዝዩ ብዙሕ ክውዳእ ዘይክእል ባህሊ እዩ ዘለና ግን የፅንዖ ኣለኹ ኣብ ምፅናዕ ዘለኹ ኩሉ ድርፍታት ናህና ኩሉ ናይ ብሄራት ናራ ኹን ብሄረ ትግርኛ ኹን ብሄረ ብሌን ኹን ኩሉ እቲ ናይ ብሄር ናይ ዓድና ነዚአን ኣብ ምፅናዕ ዘለኹ የፅንዖ ደይሊ ፕሮቫ ገብሩ እየ ኣገን።

ናይ ደገ እውን ናይ ወፃኢ እውን ይሰምዕ እየ ፕራክቲስ ትገብር እየ ከምዝበልኩ ክልተ ሰዓት ኣብ መዓልቲ ይገብር እየ ኩሉ ግዜ ክሳይ ኣብ ፒያኖ ባራት ኢትያ የ ፒያኖ ባር ንጥቀመላ ኢና ፒያኖ ባር ይሰርሓላ የ ኣብ ካልእ ኣብ ዝተፈላለየ ማለት እዩ ናተይ ደሎ ፃዕርሲ ናብ ክብ ዝበለ ኣብ ኩሉ ደይሊ ከምቲ ካልእ ልክዕ ከም ደራፋይ ንኣብነት ሕጂ ሙዚቀኛ ደራፋይን ይፈላለዩ ኢኖ ሙዚቀኛ ባክግራውንድ ክንከውን ከለና ድሕሪ መጋረጃ ክንከውን ከለና እቲ ደራፋይ ናይ ስክሪን እዩ ሕጂ ልክዕ ከምቲ ደራፋይ ክስቶ ደራፋይ ዝብል ዘሎ እዚኣ መሳርሒት እያ ኢለ እዩ ከፍልጣ እዩ ትሕልመይ ስቲል ይፅዕረላ ኣለኹ ዝተፈላለየ ኣብ ነብሳብ ግብእታ ሰለስተ ንድያ ኣርባዕተ ደ ወሲኸ ወላ ካልእ መሳርሒ እውን ፃወት እየ ጠብላ ዝበሃል መሳርሒ ኣሎ ናብ ከምኡ ናብ ምዕባይ እዩ ደሎ እቲ ሓሳበይ ማለት እዩ ሕጂ ኣነ ካብ መሳርሒ ፐርካሽን ኮንጋ ፃወት እየ ወላ ጠብላ ዝበሃል ከዓ ፃወት እየ እቲ ፐርካሽን ዝበሃል ብምሉእ ፃወቶ እንድየ ብዛዕባ እዛ ደረብካ ክንዛረብ ንሕር ኮይና ግን መሰረታዊ ብሰለስተ እያ ግብእታ ሰለስተ እያ ከምዚኣ ንሪኣ ዘለና ሰለስተ እያ ኣነ ግን ኣብ ሓሰብ ሕጂ ሞር ስቢድ ክህልወካ ኣለዎ እንድዩ ስቢድ ዳ ሓተ ፀወታ እዩ እዚ ናይ ቅልጣፈ ናይ ኢድላ ሓተ ፀወታ እዩ ሓይሊ እውን ይሓትት እዩ ማለት ኣብ ክታርም ከለካ ሓይሊ ደይኮነ ሜላ ናይ ኢድካ ይደሊ እዩ ሕጂ ኣነ ግን ራብዒይቲ እዚኣ እዛ ንሪኣ ዘለና እዚኣ ራብዒይቲ ክገብረላ ክሕውሰላ ሓስብ ኣለኹ ከምዚ ክራር ብሓሙሽተ ጀራ ናብ ሸውዓተ ስልኪ ማዕቢላ ኣላ ሕጂ ኣነ እውን ናብ ኣርባዕተ ይብና ኣሹ ናእሹ ከምዚ ክራሽ ዓይነት ድምስል ክለመለ ኣሎ ዳሓስቦ ደለኹ ኣለዋ ኣብ ደት ክገብሩ ሓሲበ ደለኹ

ክቡራን ተኸታተልቲ መደብና ፍራ ደጊምና ተመሊስና ኣለና። ትሕዝቶታትና ከመይ ትከታተልዎ ኣለኹም? ካብዚ ብምቕፃል ንቑስ መደብ ቀሪብና ኣለና፣ ዘዋሪት ካሜራ። ንሎሚ ኣብ ዘዋሪት ካሜራ ቀሪብናልኩም ዘለና ዓመታዊ ንወሃብቲ ኣገልግሎት ትካላት ዝወሃብ መተባብዕ ኣሎ። እዚ መተባብዒ ሽልማት እንታይ ቅጥዕታት እዩ ዘማልእ? ብኸመይ ኸ ዝወሃብ? ንዝምልከቶም ኣካላት ምስኦም ዘካየድና ይዕላል ማለት እዩ። ናባኹም ከነቕርቦ ኢና። ናብ ጋዜጠኛ ሜሪ ኣማንኤል ከስግረኩም። ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልቲ መደብና ትራን ኣብ ትሕዝቶ መደብና ትራን ወትሩ ሰሙን ከም እንዕዘቦ ገለ መሃሪ ገለ ድማ ኣዘናጋዒ ትሕዝቶታት ኢና ናባኹም ንቐርብ። ንሕጂ እምበኣር ካብቲ ኣዛናይ ዝኾነ ትሕዝቶታትና ፋኒ ክሊፕ ቀሪብና ኣለና። ሄሉክ ፀሃየ ካብ ዝተፈላለየ መርበብ ሓበሬታ ተወኪሱ ንዓኹም ተኸታተልቲ መደብና የዛኒ ኢሉ ዝቐርቦ ትሕዝቶታት ናባኹም ከነቕርቦ ኢና። ደጊመ ንምክታልኩም ብክብሪ ይዕድም። ትሕዝቶታት መደብና ትራን ገና ቀፀል እዩ ዘሎ።

0: ኣብዞም ማእከል ብጠቕላላ ኣብ 17 ዓይነታት ትካላት ኣስታት 9300 ትካላት ኣለዋ። ዓመት መፅእ ብፅሬት ንብሉፃት ናይ ህዝቢ ወሃብቲ ኣገልግሎት ዝኾና ትካላት ዝወሃብ ናይ መተባብዒ ሽልማት ኣሎ። እዚ ብሚኒስትሪ ቱሪዝም ዝተዋደደ ሽልማት እዚ ትካላት ብኸመይ ጥዕንኡ ዝሓለወ ፅፉፉን ፅሩይን ኣገልግሎት ንህዝቢ ይህባ ዘተኮረ እዩ። ሚኒስትሪ ቱሪዝም ነዚ ናይ መተባብዒ ሽልማት ኣብ 2018 እዩ ጀሚርዎ። ንሰለስተ ዓመታት ድማ ብተኸታታሊ ሸሊሙ።
1: ኣገባብ ምቁፅፃር ኣሎ። በቲ ምቁፅፃረን መሰረት ከዓ ዘርእኦ ጉድለታት ኣብ ፅሬት፣ ኣብ ኣቀማምጣ ውዳበ ናይቲ ገዝአን፣ ኣብ ዓይነት ሰራሕተኛታትን ተመርኪስና ገዝኣ ፅሬትን ወላ ምፍርራስ ከይህልዎ ንርኢ ማለት እዩ። ነዚ ዓመታዊ ምእራም ግበረሉ ምእራም ምስ ተገብረለን ኣብ ሓድሽ ከም ብሓድሽ ንዝመፅእ ዓመት የሕድሳ ማለት እዩ። እቲ ቱሪዝም ሓደ ናይ ኢንስፔክሽን ሓደ ከዓ ናይ ሪሰርች እዩ። ክልተ ጨንፈር እዩ ዘሎ። እዚ ስራሕ ናይ ኢንስፔክሽን እዩ። ከምኡ እንዳገበርና ብዙሕ ግዜ ጉድለታት ይርአ እሞ ማፅዓት ከዓ ይበዝሕ። ንሕና ንቐፅዕ፣ ሕግን ስርዓትን ንቐፅዑ፣ ካልኦት ንዑ ዝመስል ኢንስፔክሽን ደድገበረ ይቐፅዕ ማለት እዩ። ሕጂ እዚ ክንቅይሮ ኣለና ኢልና ማለት እዩ። ማፅዓቲ ኣብ ቦትኡ ይሃሉ ንጉድለት ንዝፈፀመ ግን ጉድለት ዝፈፀማ ጥራሕ መቕፃዕ ዘይኮነ እተን ፅቡቕ ድገበራ ከዓ ምምስጋን ኣገዳሲ እዩ። ምክንያቱ ክልተ ዕላማ ኣለዎ። በቲ ሓደ ወገን እተን ፅቡቕ ዝሰርሓ ደለዋ ይምስገና ፅቡቕ ኣለ ክንበሃላ፣ በቲ ሓደ ወገን ከዓኒ ኩለን ትካላት ከዓ ኣብ ውድድር ኣትዋ ቅዱስ ዝኾነ ውድድር ኣትዋ እሞ ኣብ ክንዲ ደዲ ተጋገያ ምሁር ማጀን ናብ ፅቡቕ ነገር ክኸዳ ክወዳደራ ክንፍትኖ ኣለና ስራሕ እዚ ኢልና ፈቲና። ቀዳማይ ዓመት ምስ ብዙሕ ጉድለታቱ ፈቲና እዮ። 35 ዝኾና ዝሓሻ ረኺብና ነዚአን ሸሊምና ማለት እዩ። ካልኣይ ዓመት 39 ሰባት ረኺብና። ናይ ብሓቂ ሰብ ኣብ ውድድር ኣትዩ መመፂኦም ገዛ ይዕረዩ ኣለኹ ንዕራኢለይ ክንመፅኦም ከማና ኣይደልዩን እዮም። ኣብ ገለ እዋን ግን ገዛ ይተዓርዩሎ ንዕራኢለይ ሓድሽ ኣቑሑታ እት ንዕራኢለይ ገለ ኣብ ምባል ኣብ ውድድር ኣትዮም ማለት እዩ።
0: ዕላማ እዚ ሽልማት ንውሃብቲ ኣገልግሎት ትካላት ንምትብባዕ ብመንፅሩ ተገልገልቲ ኣብዘን ትካላት ከይዶም ኣብ ዝግልገልሉ እዋን ንኸይብከሉ ከይሰግኡ ኣብ ናይ ዕረፍቲ ግዜኦም ፅፉፍ ኣገልግሎት ንምርካብ ዝዓለመ እዩ። ነዚ ናይ ፅሬት መደባት ክውን ምግባር ዝተፈላለያ ትካላት መንግስቲ ይሳተፋ።
1: እቲ ህዝብና ፅቡቅ ኣገልግሎትን ጥዑይ ምግብን ዝረኽበሉ መንገዲ ካብ ገዝኡ ወፂስ ዘዕርፈሉን ዝዛነየሉን ኣገባብ ክፍጠር ኣለዎ ተባሂሉ ብኡ መሰረት እምበኣር እንታይ ንግበር ንሻረኽ ኩላትና ነናትና ናይ መቆፃፀሪ ኣገባባት ኣሎ። ኣብታ ገዛ ዘላ ንብረት ሲ ናይ ሃብቲ ዓሳ ኣላ፣ ናይ ሕርሻ ኣላ፣ ናይ ጥዕና ኣሎ። ንሕና ከዓ ብዓብኡ ዋናታት ኣለና ማለት። ስለዚ ኩላትና ኮይና ተሻሪክና ነዘን ትካላ እዚኣተን ንቆፃፀረን ነተባብዓየን ኣተባቢዕና ከዓ ናብ ዝሓሸ ደረጃ ኣብ ክንዲ ኣብ ክሳይ ኣብ ውድድር ከም ዝኣትዋ ክንገብረን ተባሂሉ ብከምኡ መሰረት ናይ ሓባር ኣኼባ ጌርና ተዛቲና ብዙሕ ግዜ እምበኣር በዝን መንገዲ ምቁፅፃር ገበረለን ተባሂሉ ምስ ናይ ኮሮና ክስታይ ዕንቅፋታት ነይሩ ድሕሪኡ 2014 ፈቲና ፅቡቕ ረሂብና 50 ዝኾና ኣብ ውድድር ኣትየን ፀኒሕና ና ማለት እዩ። 50 ዝኾና ሸሊምናየን ሂብናየን ሰርቲፊኬት። እንታይ ኣትብልታ ሰርቲፊኬት ናይዛ ዓመት እዚ ዝፀረየት ትካል ኢና ንብለን። ካልእ መምዘኒታት መሊኡ ሎ ቀሲልካን እንዳሕራይ ድመፅእ ግን ብቐዳምነት ፅሬት ስለ ዘገድሰና ፅሩያት ናይዛ ዓመት እዚ ኢልና ኢና ንህበን ማለት እዩ።
0: ፅሬት ኣብ ውሃብቲ ኣገልግሎት ክበሃል እንከሎ ዝኾነ እትገብሮ ሸለትነት ብቐጥታ ንተገልጋሊ ዝሃሲ ማለት ክሳብ ሞት ዝብፅሕ ፀገም ከብፅሕ ከም ዝኽእል ተገንዚብካ ኣብ ክሽነን ኣተሓሕዛ

0: ትካል ይፈልጦ እዩ። ሕጂ ኣብ ገሊኡ ኣለዉ ብጣዕሚ ክሳይ ዝገብሩካ ንኣብነት ካልኦት እውን ኣለዉ፣ ግን ሓንቲ ኣብነት ክጠቀስ ክትምስገን ስለ ዝግባእ ኣልሲ ከምሮ ትበሃል ትካል ኣላ። ቤት ምግቢ ናይ ዓሳ በይኑ ፍርጅ ዩ ዘለዋ፣ ናይ ስጋ በይኑ ፍርጅ ኣለዋ፣ ናይ ሕምልቲ በይኑ ፍርጅ ኣለዋ። ኣቀማምጣ ናይ ዝተፈላለየ ዓይነት ቀማማት ውን በበይኑ ኣለዋ። በበይኑ ጥራሕ ዘይኮነ ቅድሚት ዳኣተወን ድሕሪት ዳኣተወን ዕለታት እንዳፀሓፈት ኣቀማምጣ ክስታይ ትገብር። ንኩለን ትካላትና ከማ ኣብ ንገብሮ ሰሚናር ኣልሲ ከምሮ ከድኩም እቲ ኣቀማምጣ እቲ ስነ ስርዓት ኣቃውማ ናይቲ ንብረታ ከድኩም ርኣይዎ ትምሃሩ ኢና ንብል። ሕጂ ብከምዚ ዓይነት ዝሕዝ ክሳብ ክንደይ ጥዑ እዩ እቲ ገዛ፣ ክሳብ ክንደይ መቺእካ ትበላዕ ኣብቲ ገዛ ኣብ ግምት ዳኣቱ እዩ። ሕጂ ፍርጅ እንታይ ትገብራ ዝኾነ ሰብ ይፈልጥ፣ ዝኾነ በዓል ትካል ይፈልጥ እዩ። ዓሳን ስጋን ብሓንሳብ ኣይሕወስን እዩ፣ ስጋን ሓምልን ብሓንሳብ ኣይሕወስን እዩ። ድማ ከምኡ ጥራሕ ዘይኮነ ምክዳን ስጋ ተኮይኑ ብጎማታት ክጠቕለል ኣለዎ፣ ኣሕምልቲ ተኮይኑ መካዳደኒ ክህልዎ ኣለዎ። ተኸዲና ከላ ኢኻ ኣውፂኢኻ ትጥቀመላ። ሕጂ እቲ ስነ ስርዓት ይፈልጥዎ እዮም። ምስ ተብተብ ምስ ጉያጉያ ምስ ሸለልትነት ምስ ንቕሓት ግን ብዙሕ ጉድለታት ተፀንሕ። ብፍላይ ኣብ ፍርጅ ኣብ ክሽነ ጌጋ ተፀኒሓትና ኣይነ ናሕስ የሎም ኒና ማለት እዩ። ኣብ ካልእ ጠውላ ሰድያ ብዙሕ ይትግደሰሎም እንትኾን ኣብ ክሽነ ግን ፍርጅን እንታ ዓይነት ምግብን ትኮኮ ብጉቡእ ከይተኸድነ ቆቢዕ ከይገበረ ፅፍሩ ገለ መለ ተፀኒሕና ኣብዚ ብዙሕ ተሪር ዝበለ ስጉምቲ ኢና ንወስድ።
1: እዚኣ ፍሪጅ ናይ ዓሳ ጥራሕ እያ። ብሸካ ዓሳ ካልእ ኣይነቐምጠሉ ኢና። እዚ ከዓኒ በብመዓልቱ ምስ ገዛእናዮ ካብ ሃብቲ ባህሪ ዓሳ ኢና ንገዝእ። ማይ ጭሆት መዝጊብና ኣታውን ወፃእን መዓልታዊ እናመዝገብና ኢና ንውፅኦ። እዚ ከዓኒ ሕጂ ንኣብነት እዚኣ ዝነበረ ቅድም ወዲና ካብ ዕለት 12 2009 በብመዓልቱ ኣታዊ ወፃኢ ህልው ሚዛን ሓበሬታ ኣብዚ ፅሓፍ ማለት እዩ። ካብ ዕለት 12 ክሳብ ዕለት 15 ክሳብ ሎም መዓልቲ ኣታዊናን ወፃኢናን እንዳመዝገብና ንኸይድ ማለት እዩ። ናይዚ ከዓ ዝሎ ጥራዝ ከዓ ኣሎ ማለት እዩ። እዚ ከዓኒ ብሕጋዊ ረሲት ኣለዎ ማለት እዩ እንጂ እዚ እቲ ዓሳ ኩሉ ንፍንቃል ከይኣብየልና ኢልና በብክልተ ኪሎ ጌርና ኢና ንዕሽጎ ካብኡ ከምዚ ኢሉ ስጋዕ ዝሃልኽ በብቕሩ ጌርና ንውፅኦ ማለት እዩ። ሕጂ እዚኣ ፍርጅ እዚኣ ብሸካ ዓሳ ካልይ ንቐምጠላኒ እዚአን ጥሕን ስጋ ኣሎ ድሕሪኡ ከዓኒ ናይ ዝግምታት ኣሎ ከምዚ ጌርና ዓቂብና ኢና ንቕምጦ ማለት እዩ። በበይን ክኸውን ኣለዎ ዓሳን ስጋን ሓሳብ ኣይተሓዋወስኒ።
2: እዚ ኣብ ፅሬት ናይ ትካላት ጥራይ ኣተኪሩ ዝፀንሐ መምዘኒ ዝሽልማት ኣብ መጻኢ ብዙሕ መምዘኒታት ብምትእትታው ንኽስራሕ ኣልዮም ሚኒስትሪ ቱሪዝም ዝፅዕርሉ ዘለዉ። ከም ዋጋ ትሕቲ ቅርፅን ካልእን ዝኣመሰለ ኣብ ቱሪዝም ምስ ካልኦት ሃገራት ከወዳድረና ዝኽእል ዝተባሃለ ቅጥዕታት ክውስኽሉ ኣብ መስራሕ ኣለዉ።
0: ድሕሪኡ 2025 እስከ ሓንሳብ ነቋርፆ ዝዓመት እዚ ነፅናዕዮ ናምንታይ እዩ ድጓዓዝ ዘሎ እሱ ጥራሕ ዲ መምዘኒና ክኸውን ዝግብኦ ካልእ መምዘኒታት ከነእትወሉ ንኽእል ዶብዚ ግዜ እዚ ምስ ዓቕምን ምስ ብቕዓት ናይተን ትካላትን ምስ ህልው ኩነታት ናይተን ትካላት እንታይ ክንገብር ንኽእል ኢልና ብሬክ ጌርና በቲ ሓደ ወገን ከዓኒ ሓደሽቲ ትካላት ድፍጠረ ከዓ ሓያለይ ነይረን ማለት እዩ 2024 25 እዘን ሓደሽቲ ትካላት ክንሪአን ከለና ብመሰረቱ ካብቲ ናይ ቅድሚ ሕጂ ንሪኦ ዝነበረ ፍሉያት ኮይና ንረኪድና ኣብ ፅባቐ እየን ዝገብርዎ ኣሻላልማ ናይቲ ገዛ ክንሪኦ ከለና ክንከፍተለን ከለና ሲ ተመሲጥና ኢና ንከፍተለን ማለት እዩ። ብመሰረት እቲ ዕብየት ናይቲ ውድድር ኣብ ቦትኡ ከም ደሎ እንዳተረኣየና መፅኡ ማለት እዩ። ሕጂ 224 225 ዝሃብናየን ብዓይነተን ዝተፈለየየን ኣብቲ ኣቃውማ ናይቲ ዋላ ተዝካርይዎ ገዛ ሲ ንከምኡ ብቕዓት ኢሎም ይካርይዎ ፅቡቅ ከዓ ደስ ዝብለካ ዋላ ሰብ ከማ ንተሓጒሱኡ ይበልዕ ይሰቲ ማለት እዩ። ሕጂ ናብ ከምዚ ደረጃ ስለ ዝሰጎመ ካልእ እውን ንዑ ዝመስል መፅናዕትታት ኣብ መስራሕ ኣለና ማለት እዩ። ሜኑ ንቆፃፀር ኢና። ኣብቲ ሜኑ ትሪኦ ከለካ እቲ ዋጋታት ኣሎ። ሕጂ ንከምዚ ከምዝሽጡ ንከምዝሽጡ ክንብላይ ንኽእል ኢና። ፍርያት ናይ ሃገር ዝኾነ ጥራሕተን ፍሉጣት ኮካ ቢራየን ፍሉጥ ዋግአን ማለት እዩ። ሳተን ፍሉጣት እየን። እቲ ካልእ ግን ክንዲ ዝግበር ክትብለይ ትኽእል ኒኻ ናይ ሕልንኦም ጉዳይ እዩ ብሰዓት እዚ ማለት እዩ። ሕጂ ብከምኡ ሓያለይ ኣለዉ ባህሊ ደለዎ

0: ነዊሕ ዓመታት ኣብ ንግዲ ዝፀንሑ ኣለዉ ገሊኦም ከዓ ሓደሽቲ ኣለዉ ንምክንያቶ ንኣብነት 7 ናቕፋ ዝሸጥዎ ኣለዉ ኣብ ገሊኡ ከዓ 12 ናቕፋ ትሽየጥ እንታይ እዩ ትፍልልዩ ምናልባሽ ክንምልሾ ዋላ ተዘይከኣልና ሲ ኣብ ቀፃሊ ክንምልሾ ኢና ትፍልልዩ ካብኡ ዝተረፈ ግን ሓደ ዓይነት ብዝሒ ዘለዎ ኣብቲ ሓደ ዝተሓተ ዋጋ ሽየጥ ኣብቲ ሓደ ከዓ ዝለዓለ ዋጋ ድሽየጥ እዚ እውን ኣብ ግምት ምናልባሽ ንዝቕፅል ዓመታት ከማ ናብቲ ዝውሃብ ሽልማት ኣብ ግምት ከምዕትዎ ኢና ማለት እዩ ኣብ ገለ እዋን እውን ሂብና ነርና ኢና ንኣብነት ዝባርነጋ ኣለዎ ዝበሃል ንዕኡ ሕጂ ብዘይ ዝኾነ ካልእ ክስታያት ኣብቲ ዋጋ ጥራሕ ከማ ኣብቲ ስነስርዓት ናይቲ ዋጋ ንኾካ 8 ሸጣ ኣብ ታሕቲ ዋጋታት ስለ ዝገብር በዚ ዋጋታት ጥራሕ ናይ ምስጋና ደብዳቤ ሂብና ዋላታ ሰርቲፊኬት ኣይንሃቦ ሕጂ እውን ናብኡ ገፅና ክንቅፅል ኢና ኣብ ዋጋ እውን ክወዳደሩ ኣለዎም ብጀካ እቲ ፅሬት ጥራሕ ስለ ዘተኮርና እምበር ፀኒሕካ ከዓ ዋጋ ኣገዳሲ ነቲ ሕብረተሰብ ማለት እዩ
1: እዚ ሽልማት ንሓሙሽተ ዓመታት ብዘይ ምቁራፅ ኣብ ፅሬት ትካሎም ጥራይ ዘይኮነ ኣብ ዝተፈላለዩ ነገራት እታ ትካል ዓመት ዓመት ለውጢ እናገበሩ ንዝመፁ ወይ ንዝህብዎ ኣገልግሎት ከይሰልከዩ ብግቡእ እናዓበይዎ ዝኸዱ ወሃብቲ ኣገልግሎት ይሽልሙ ካብዘን ኣብ 3 ዓመታት ዝተኻየደ ሽልማት ዝተሸለሙ ትካላት እምበር 10 ብዘይ ምቁራፅ ዓመታዊ ዝተሸለሙ ይርከብዎም
0: ሕጂ ኣብቲ መጀመርያ ክንጅምር ከለና እዚ ሓደ ካብቲ ደዛርበና እዩ ነይሩ ከመይ ኢና ክንህበን ናይዚ ዓመት እዚኣ ኢልና ዲና ክንህበን ዋላ ናይ ከመይ በየነይ ኢና ክንግምግመን ተባሂሉ ሕጂ ፋይል ኢና ንርኢና ማለት እዩ ኣብነሲ 5 ዓመት 4 ዓመት ዝኾነ ነገር መጠንቀቕታ ወይ ወረቐት ወይ ሓበሬታ ወይ ኣርማ ተባሂሉ ዘይተዋህበን ሰባት ኣውፅኢና ማለት እዜን 4 ዓመት እንድሕር ኣውፅኢና ሕጂ ንኸዶ ዑደት እውን ተማሳሳሊ እንድሕር ዝኾነ ጌጋታት ዘይፈፂመን 5 ዓመት ገይረና ኣለዋ ማለት እዩ ነዚአን ክንበን ኢልና ከምኡ ይፍቲ ቀዳማይ ዓመትና ሽዑ ሓጎፅጎፅ እውን ዝነበረ ማለት እዩ ብድሕሪኡ እንድሕር ቀፂለን እተን ካልኦት 4 ዓመት ገይረ ነበራ 5 ዓመት ክገብራ የን ማለት እዩ 3 ዓመት ገይረ ነበራ ናብኡ ክቅፅላ የን እተን ዝጀመርናየን ግን ንዓመታት ቀፂለን መሻድሻይ ዓመትን 7ይ ዓመትን ፅሩያ ትኾና ኣለዋ ማለት እዩ ሕጂ ብከምኡ መሰረት እቲ መበገሲ 5 ዓመት ኢና ገርና ሓንቲ ትካል ንድሕር ተኸፊታ ሓዳሽ ግን 5 ዓመት ክንፅበይ ኣለና ምክንያቱ ኣብ መንጎ ዝግበር ለውጥታት ኣሎ ገለገለ ትካላት ስስዐይ ሒዞም ይጎዩ ኣብ ገንዘብ ዘእትውሉ መንገዲ ይጎዩ ሕጂ ፍቲ ክሽነ ተረእኻ ረስሓት ፀንሓካ ኣቀማምጣ ናይ ፍርጅ ተረእኻ ዘይጉባእ ኣቀማምጣ ፀንሓካ ሕጂ ዋላፍቲ ካልእ ክንክናት መሳርሒታቶም እውን ሽግር የፀንሓካ ሓልፎም ማለት እዩ ከይተሸለሙ ሰርቲፊኬት ከይተዋህቡ ይሓልፉ ገለገሊኦም ግን በታ ዝጀመርዋ እንዳቐፀሉ ጥራሕ ደይኮነ ኣገደስቲ ንብረት እንዳእተዉ ኣገደስቲ ተበግሶታት እንዳወሰዱ ምስ ዘለዎም ወጥሪ መጋርጃታት ይቕይሩ ኮፍ መበሊታት ይቕይሩ ድስታት ሻሓኒታት ይቕይሩ በብዝመፆ ዘበናዊ እ ምስ ከምዚ እታ መበገሲት 5 ዓመት ኮይና ድሕሪኡ ትቕፅል ማለት እዩ
1: ኣብ መወዳእታ ወይዘሮ ልያ ገብረኣብ ዝሃበትና ለበዋ እንተሃልዩ ኣብ ነፍሲ ወከፍ ትካላት ዘየቋርፅ ናይ ፅሬት ፈተሻ እኳ እንተገበርና ገለ ዘይሓላፍነታውያን ትካላት ዘርእይዎ ሸለልትነት ኣብ ብከላ ዘብፅሕ ፀገማት ዘምፅኡ ኣይሰኣኑን እዮም እዚ ድማ ህዝቢ ምስ ትካላት መንግስቲ ብምትሕባር ጥራዩ ክፈትሖን ክወግዶን ዝኽእል ትብል ዝኾነ ከምዚ ዓይነት ፀገማት ምስ ንርኢ ወይ ምስ ዘጓንፈና ድማ ናብ ሚኒስትሪ ቱሪዝም ዞባ ማእከል ጨንፈር ሕግን ስርዓትን ጨንፈር ጥዕና ዞባ ማእከል ብምኻድ ክንሕብር ትላቦ
0: ንሕና እታ ዕላማና እንታይ እያ ፅሩይን ብቑዑን ኣገልግሎት ንህዝብና ምሃብ ሰብ ካብ ገዝኡ ወፂኡ ገዛኻ ሻሃ ኣለካ ገዛኻ ምግቢ ኣለካ ገዛኻ ገለ ስለምንታይ ደጊ ከድካ ትበልዕ ስለምንታይ ደጊ ከድካ ሻሃ ትሰቲ እንድሕር ኢልክ ግን ብ50 ሰንቲም ኣብ ገዛ ክሰትያ ትኽእል ብ5 ቅርሺ ደጊ ከድክ ትሰትያ ሻሂ ንምንታይ እንተልኪ ትናፈሲ ትዘናግዒ ካብ ገዛ ከፍልዩ ዝበለ ነገር ክትረኽቢ እያ ሕጂ ከምኡ ስለ ዝኾነ እቲ ህዝብና ከምኡ ዓይነት ኣገልግሎት ንክረክብ ሓደ ካብቲ ዝዓበየ ፃዕርና እዩ ማለት እዩ ሕጂ በቲ ሓደ ወገን እቲ ዋና ትካል ናቱ ኣተሓሳስባ እንዳቀየረ ኣብ ክንዲ ገንዘብ ከመይ ገይረ ረኸብኩ ዝብል ከመይ ገይረ ህዝበይ ኣገልገልኩ እንተደኣ ነቲ ህዝባዊ ኣገልግሎት ኣማዕቢልዎ እቲ ገንዘብ ባዕሉ እዩ ክመፆ ቅድም ገንዘብ ተሓሲብካ ግን ኣይመፀካኒ ዋላ ቲ ገንዘብ እውን ሕጂ ናብ ከምኡ ክንቅይሮም ኣተሓሳስቦኦም ሲ ኩሉ ሻዕ ክቕየር ኣብ ቅዱስ ውድድር ክኣትዉ ንደሊ እቲ ህዝብና ከዓ ተሓጒሱ ክወፅእ ዝኾነ ብከላን ሽግርን ዘይብሉ ዋላ ንፃዓረሉ ፍቲ ምቁፅፃር ግን ከምኡ ክፅዕሩ ሓደ ካፍቲ ንደልዩ እዩ ማለት እዩ። በቲ ሓደ ወገን ከዓ እዚ ከምዚ ዓይነት ውድድራት ከዓ ብሜድያ እንድሕሪ ተቃሊሑ ብፍላይ ብፍላይ ከዓ ነዞም ውፍያት ንብሎም ዘለና ሰባት ከዓኒ ብፍሉይ ጓስጓስ እንድሕር ገይርኩምሎም ከዓኒ ንህዝቢ ስመራ ጥራሕ ዘይኮነስ ንምሉእ ህዝቢ ኤርትራ ኣብ ውድድር ዘእቱ ነገር ስለ ዝኾነ እንዳ ዓበየ ክመፅእ ይኽእል እዩ። ናይ መግቢ ጉዳይ ስለ ዝኾነ ንሕና ሒዝናዮ ዘለና ሲ ኩላትና ክንሰርሓሉን ክንፅዕረሉን ዝግባእ እዩ። ሓደ ካፍቲ ለበዋና እውን ከምኡ እዩ፣ ዋላ ንምምሕዳራት ዋላ ዝኾነ ውልቀ ሰብ ዝኾነ ሕማቕ ነገር ተርእዩ ወይ ሕማቕ ነገር ተተሰሚዕዎ በፂሑ ክሕብርን ክነግርን ከም ዘለዎ ኢና ንገብር። ስለዚ ናትና ጎስጓስ ኣሎ፣ ቀፃሊ ንገብር ኢና ኣኼባታት። በቲ ሓደ እውን ከዓ ናይ ሜድያ ጎስጓስ ካብታ ውሽጢ ኣዳራሽ ሓሊፉ ንምሉእ ሃገር ስለ ዝኸይድ ከዓ ብወገንኩም ከዓ ክትፅዕርሉ ንላቦ ማለት እዩ።

ኣለኹም ዶ ደቂ ረይ ደቂ ረይ ኩላትኩም ዕንበባ ደቂ ረይ ኩላትኩም ዕንበባ ደቂ ረይ ዎ ኩላትኩም ዕንበባ ፃዕዳ ዝክዳንኩም ከምሰንበባ ሳኹም ዝዛረባ ባረክባ ደቂ ረይ ኩላትኩም ዕንበባ ፀሓይ ዶ ክብለኩም ምስ ኮኸባ ፀሓይ ዶ ክብለኩም ዎ ምስ ዝባባ ወርሒ ዶ ክብለኩም ምስ ዝባባ ተሓልኹም ማርያም ምፅላላ ቱም ደቂ ረይ ዎ ኩላትኩም ዕንበባ ቱም ደቂ ረይ

ረአኽዎ መስቀልኩም ክፈሪ ረአኽዎ መስቀልኩም ክፈሪ ሰማዕኽዎ ታሪክኩም ነባሪ ኣዮ ኹሮ ኹሮ ከም ሰብ ንስሪ ፃዕዳ ዝኽዳነዎ ከም ሰብ ባሕሪ መናብርቲ ንበሳዎ መናብርቲ ነብሪ መልክዕ ከም ሃገሮምዎ ጠባይ ላዕሊ መልክዕ ከም ሃገሮምዎ ነቕላይ ላዕሊ ኣለኹም ደለቂ ረይብረይ

ናብሩ ባዕደ ኢለሲዕያሚኖ ምስ ዘጭረይ ተረኸምና ኣሎ ተረኸምና ኣለኹም ዶ ለጢረ ኣለኹም ዶ ለጢረ ስከንፃወት ብሓባር ስከንፃወት ብሓባር

0: ክቡራትን ክቡራንን ተኸታተልትና ወትሩ ሰሙን ኣብ ትሕዝቶ መደብናትናን ኣብ ምዝዛም ተኸታታሊት ፊልም ሳውን ናብኹም ከነቐርብ ቀኒና ኣብዝ ሓልፈ ሰሙን ውን ከም ዝተዓዘብኩሞ ኣብ መበል 32 ክፋል ተኸታታሊት ፊልም ሳውን ተዛዚማ ንሕጂ እምበኣር ብዛዕባ እዚኣ ፊልም እዚኣ ኣብ ተዓዘብቲ ዝነበረ ርእቶ እንታይ ይመስል ብዓይነ ተዓዘብቲ ናባኹም ከነቐርብ ኢና ኣብ ዝመፅእ ሰሙን ውን ኣብዛ ፊልም ንዝተዋስኡ ቀንዲ ተዋስእቲ ምስኦም ዘካየድናይ ዕላል ናባኹም ከነዳልዎ ኢና
1: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞ
2: ንናፅነትሳሕ
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህወትን ናብ ካሜራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ከዓ እትፍቅድ ዶመስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀት
6: ሕማ ናይ ሰብኩ ሓሲበን ይፈልጥ ሽግር መከራ በልሕረ ዝስለመስ

0: ጥንቲ ጀሚራ ኣብ ኤርቲቪ
1: ውሸታ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጎን ካብ 17 ጥቅምቲ ጀሚራ ኣብ ኤርቲ
2: ምምራፀይ ደሞ ባጋጣ

0: ሽመይ መድሓኒ ክብሎ ምበሃል ብዛዕባ እታ ፊልም ሓትካ ለካ ብጣዕሚ ፅበት እያ ምክንያቱስ ላ እቲ ንባዕሉ መዘናጊዕያ እታ ፊልም መሃሪት እያ ካልኣይ እውን ዝግበር እዩ ፊልም ብሓፂር ዝግበር ፊልም እዩ ዘሎ ፊልም እዩ ምክንያት ሳ ኣይኮነን ካል ከዓ እንታይ እሞ ፅቡቅ ተጓሲ ተባዕ ምኳናስ እቲ ምሳሌ ገበርቲ ክሳይ ምጓላስ ናይ ሓቂ ተሕጉሰካ ነገር እዩ ኣነስ ፌት እያ ብጣዕሚ ፅበት እያ ራ ብጣዕሚ ፅበት እያ ኣነስ ካተላ ነረ ኣነ ከዓ ብጣዕሚ ሰሓቢት እያ መሃሪትን ሰሓቢትን እያ ነራ ሓፍሻ
1: ዓብሰላም መሓመድ ይበሃል እዚኣ ተኸታይት ፊልሚ ሳውል ብጣዕሚ ፅቡቅ ናይ ብሓቂ ከምኡስ ክበዝሕ ኣለዎ እዚኒ ዓዲ ባህላዊ ሕጂ እዛ ፊልሚ እዚኣ ከዓሲ እንድዒ ኣነስ ብጣዕሚ እያ ቀዳም ቀዳምሲ በቃ ተገዲሰ ከይደስ ካብ ሹቅ ከይደስ ናብኣስ ብጣዕሚ በቃ እንድዒ ንዓይ ክሳይ ኮይና ሰሚዓት ዓባይ ፊልሚ በቃ ከምኡ ናይ ዓዲ ምሻ ኣለካ ከምኡ ሰዓቢ ብጣዕሚ ደስ ዝብለኒ ኣነ ከምዚ ክፈሪ ከዓ ደስ ዝብለኒ ድዕ በቃ ታጓልሲ ድዕ በቃ ማራ ሰሓቢት በቃ ማራ ምሻ ኣለካ ጅግና በቃ ኣነ ግን ደስ ኢሉኒ በቃ ሳ እታ ፊልም ታጓል ተባዕ በቃ ደስ ኢላትኒ ቴንክ ከምኡ ክበዛሕ ኣለዉ ከምኡ ፊልምታት እዚ ዘይጠቅም ፊልምታት ኣብ ክልተ ሰባት ገለ ዝስራሕ ዘሎሲ ፊልም ይኮነን ኣብ ክልተ ሰባት ገለ ባፅዕ ከድካ ኣብ ክልተ ሰባት ሰሪሒ ፊልሚ ገለ ዝርጋሕ ዘሎሲ ንድዒ ከመይ እቲ ፊልም ዝምዝርጋሕ ነማራ ይድገርመኒ ከምኡ ብዙሕ ክንደይ ኣለዉ ሕቶሳት ብዙሓት ተዋእሳት ኣለዉ ዝወፅዎ ድዕሪኢካ ይኮንካ በዚ ካልታት ፊልም ኣብ ክልተ ሰባት ኣብ ኣርባዕ ሰባት ስራሕ ፊልምስ እንታይ ፊልም እዩ እዚ ከምዚ ፊልም ኒ ሃገርና ባህላዊስ ክበዛሕ ኣለ ኣነ ባህላዊ ተኮይኑስ ዝኾነ ዝከተል መዓት ፊልምታት ዝከተል ባህላዊ ከምኡ ከዓ ኣብ ማስሜላ ክመፅ ተኮይኑ ከዓ ከምዚ ከዓ ብጣዕሚ ደስ ዝብለካ ባህሊ ሃገርካን እቲ ናትካ ተዋሳእቲ እቶም ዓበይቲ ክረ ክፍለጡ ደስ ዝብለካ ብጣዕሚ
2: ኣነ ሽመይ ሳዕድያ ስዒድ ይበሃል ሕጂ ድማኒ ብዛዕባ ናይታ ፊልም ናትራን ብዛዕባ ኣብ ናይታዊ ብኣ ሰንካ ክዛረብ ኢሉ እየ ኣብዚ ቀሪበ ዘለኹ

0: ሕጂ ስለዚ እሳ ቀቲላቶ ክመውት ንስእሳ ክትመውት ቆልዓ ክውለድ ክትቅፅል ነይርዋ ታ ፊሊፕ ክትቅፅል ነይርዋ ኣብ ምንታይ ከም ዝበዓለ ሲ ክትቅፅል ነይርዋ እዚኣ ዛርኢ ተናተየ ባህላዊ ፊልማት ዳ ፅቡቕ ነይሩ ማለት እቲ ባህላዊ ሲ እታ ጓል ኣንስተይቲ ተወጢዓ ነራ ትኸውን ትውፃዕ ነራ ትኸውን ሕጂ ንሱ ከዓኒ ብሰንኩ ከም እዩ ኣብኡ በፂሓ ሕጂ ስለዚ ሲ እንታይ ሞ ትብል እዋ ዋይ ሓበሬታ ሕጂ ሲ ኣብ ደቂ ኣንስትዮስ ክውፃዓ የብለንን እየ ድብል ኣነ ደቂ ኣንስትዮ ኣብ ክውፃዓ የብለንን ማዕሩ ኮይኖም ውላዶም ድኦም ኳዕብዩ ሓዳሮም ድኦም ክገብሩ ብካልእ ድኦም ክሳይገብሩ ኣነ እዚኣ ይምንየሎም ጥራሕ እወኒ ካልእ በልሓንቲ
1: ኣረኣይ ኣነ በረኸት ቀለታ በሃል ነባሪ መቐርካ ተወላድ መቐርካ ንእዞብ ኣለጓዓን ሰብይ ቅልነት ነይሩዋ እዩ ካብቲ ኣነ ርእቲ ክህበሉ ደልየ ዘለኹ ግን ኣብቲ መጀመርያ ኣቀራርባ ዝነበረ መብራህቱ ኣብቶም ካራክተር ናቶም መብራህቱ ናይ ሳውን ውድብ ምዃኑ በቲ ህዝቢ ጥርጠራ ነይሩ እዩ እቶም ህዝቢ እውን ዝዛረብሉ ነይሩ ከምዚ እንዳኾነ እንዳኸደ ከሎ ግን ሓንቲ ብፀይቱ እውን ምስኡ ውድብቲ እያ ነይራ ናይ ሓባር ናይ ሳውን ስርዓት እዮም እንተኾነ እንታይ ነራት ናብኣ መብራህቶም ኣብ እታ ውድብቲ ጓል ክኸይድ ከሎ ዓሰርተ ግዜ ቁልሕ እንዳለ ይኸይድ ንድሕሪት ንፀማ ንቅድም ቁልሕ እንዳለ ኸይድ ከም ዘናይ ሰራቂ እዚ ንገዛ ርእሱ ነቲ እሱ ክበፅሖ ትደልዩ ዘሎ ሕላኽላኻት መስርሕ ቀልጢፍካ ናይ ምፍላጥ ናይ ምቅላዕ ኣንፈት ከም ዝነበረ ኮይኑ ይስምዓኒ ምክንያቱ ካብኻ ድሕይሉ ካልእ እውን ካራክተራት ኩሉ ስለ ትኽእሉ ኣብዚኣ ሓንቲ ጉድለት ቁርብ ከም ጉድለት ኮይና ተርእያኒና እዩ ካልእ ኣብቲ ዝግበር ዝነበረ ናይ ሳውን መስርሕ ቅልጣፋ ነይሩ ንሓደ እሱ ዝደልዮስ ክዛረቦ ከሎ እንደገና ከዓኒ ቀልጢፉ ትመስርሕ ሕለኽለኻ ዘይብሉ ይትግበር ነይሩ ቀልጢፉ ይቃረብ ነይሩ እዚ እውን ቁርብ ሕለኽላኻ ክፈጥር ኣፀቢቑ ነይርዎ ዝብል ከም ሳልሰይቲ ተጣ ኮይና ከዓኒ እዚ መብራህቱ ዝብለካ ዘለኹ ንሳውን ርክብ ከም ዘለዎ ስለ ዝፈልጥዎ ተማዓዲ ንሱ ቀሪቦም እውን ክዛረቡ መፅእ ነይሮም ገላ ሓበሬታ እንተረኽቡ ዝኾነ ነገር እሱ ግን እንታይ ዳ ክትገብርሎም ማይ መፅኢኩም ይብሎም ነይሩ ባር ሎሚ ሰብኣይ መፅኢኩም ይብሎም ነይሩ ከምኡ ክብሎም ከሎ ሕጂ እወ ኣነ ንገባርን ሓዳግን እዚ ዓይነት እዩ ዘስምዕ ስለዚ ናይ ምቅላዕ ብዙሕ ነይሩ ዋታ ብበጎን መብራህቱ ባህላየ ነ እቲ ካልእ ገፀ በረኸት እሱ ጨኪኑ ፀኒሑ ከምዘይ ጭክን እውን ይረአ እዚ ንክትበፅሖ ዝደልኻ ፅቡቅ ነገራት ናቱ እውን ኣለዎ ሳውን ማለት እዩ ጭካን ኮይኑ ቐርብ እቲ ሰብ ምስ በፅ ከዓኒ ፈታሕ ኮይኑ ከዓ መሊሱ ይቐርብ ፅቡቅ ገፀ ባህርያት እዚ ከም ዝነበረ ይፈልጥ እዜን እንተን ቀንዲነ ኣተኩረለን ዝነበር ኩናቱ ንህዝቢ መሃር ዘሎ ብጣዕሚ መሃር እዩ ስነጥበበኛ ክነፍር እተ ኮይና ከዓኒ ከምዚ ዓይነት ፍልምታት እንተቀሪቡ ስነ ጥበበኛ ክመሃር ዝኽእል በዕሉ ብዙሓት ሰባት ሕጂ ነዚ ጥበብ እዚ ክደጊፎም ክሰርሑ ፈደመነታት ክካይዱ እንተኮይኖም ከምዚ ዓይነት ፊልምታት ክቐርብ ክኽእል ኣለዎ ስለዚ እዚ መበገስ ንብዙሓት ሰባት ኮይኑ ከም ዘሎ ኣነርዳእኒ ስለዚ ህዝቢ ክርኢ ኣለዎ ካብኡ ተበጊሱ ከዓኒ ስነ ጥበብ ተማሂሩ ከዓ ክሰርሕ ክኽእል ከም ዘለዎ በዚ እመስጠኒ በዚ ከዓ ኣላዎ ነቲ ህዝቢ ከምዚ ክገብር

0: ማርያም ክፍለ ማርያም ይበሃል። ተወላድ ዓዲ ሓልንስ ንእዘዋላ ጓዓንሰባ ኮይነ ተቐማጣይ ንእዘዋላ ጓዓንሰባ እያ። እቲ ዝነበሮ ኣብቲ እዋንቲ ዝነበረ ሕማቕ ግፍዔ ናይቶም ሸፋቱ ዝበሃሉስ ክግበር ዘይብሉ ወይ እውን ከዓ ክገብርዎ ዘለዎም ዓያሽ ስለ ዝኾኑ ጥራይ ኣነ ክብል ዝኽእል ሎሚ ግን ከምኡ ዝገብር ኣለኳ ይብልኒ። እንደኾነ ግን እቲ ዝገብሮ ነበረ ዓመፃሲ ሃስያ ነይርዎ ትሮም ጥሪቶም ወስደሎም ነይሩ። ኣብዚ ሎሚ እዋን ስለድየለ ግን ንኣምላኽ ነመስግኖ የለን እንተ ብሓይሊ መንግስትና እንተ ብሓይሊ እግዚኣብሄር ሲ ተሪፉ የለን ሽፍታ ኣይኮነንሲ ዋላ ዝፀረፈካ ከማ ናይ ትረክብኒ ሃሎኒ እቲ እዋንቲ ግን ሓንቲ ፈድስቲ ሒዝካ ወይ ሓንቲ ጓንዴ ሒዝካ ነቲ ሓንቲ ዘይፈልጥ ህዝቢ ዕዳጋ ክኸይድ ከሎ ትከትሮ ከለካ እንደይ ከመይ ነይሩ የገርመካ እንዲ ዝኾነ ሱ ተረፈልና ድሓን ኮይኑ ግን እቲ ኣነ ድብል ዕሉል ሽፍታ እቲ ናይ መዛዘም ክበፅሕ በታ ዋዕሮ ጓል ኣንስተይቲ ዓይኖም ተባሂላ ትፅዋዕ ዘላ ብኣኣ ምቁታሉ ናይ ብሓቂ ኣነ ከምዚ ኩን ኮይኑ ተሰሚዕኒ ከምዚ ናይ ብሓቂ ሽፍታ ኮይኑ ተሰሚዕኒስ ተሓጒሰ ሳራዕ ሰብለቶም ሰው ደቐቶ ዝኾነ ግን እቲ ፊልሚ ሕማቕ እቲ ስራሕ ሕማቕ እዩ ነይሩ ናይ ቀደም ናቱ ተምሳል ካ ዮም ዘምፅኦ ዘለዉ ዝኾነ ተወዲእልና ኸውን ነዞም ንኣሽቱ ኣሕዋትና ከዓ ከምኡ ንኸይገብሩ እዞም ተዋሳእቲ ናሕና ዘርእዎ ዝፀንሑ ፊልሚታት ፅቡቕ እንድዩ ከምኡ ንኸይገብሩ ግን ከምኡ ባግበር እዩ ነይሩ ኢልካ ክሳብ ኣፃብዕቱ ቆርፆ ከሎ በታ ሴፍ ገይሩ ነቲ ሕፁይ ናይታ ዓይኖም ዝበሃል ከምኡ ዋዛ መሲሎም ከዓ እዞም ንኣሽቱ ከምኡ ንኸይገብሩ ብወለዲ ኣስተምህሮ ከድሊ ፊልሚ እዚ ኢልካ ምርዳእ ከድሊ ዝኾነ ግን ሃሳይት እያ ነራ ነቲ ህዝቢ ነቲ ናይ ሕጂ ዘለና ግን ከምዚ ከዓ ነይሩ ድዩ ኢልና ከዓ ንምሃር ኣለና ዝኾነ ከም ዳልና ነብላ ኣለና። ሃሳይት እኳ እተኾነት ትምህር እያ ግን ለካስ ከምዚ ነይሩ እዩ ቀደም ለካስ ከምዚ ዓመፅ እዚ ነይሩ እዩ ከምዚ ሃስያ እዚ ነይሩ እዩ ንብል ኣለና ዝኾነ ምስ ወደቐ ግን ኣነ ንዕ ከምዚ ናይ ሓቂ መሲልንስ ተሓጒሰ ሰው ደቐቶ ታጓለንሰይ ተሓጒሰ ተሓጒሰ ዋዕሮ ዋዕሮ ንፍዕቲ ንፍዕቲ ጥራይ ኢላ ከምዝሰምዓን ዘላ መሲል ንሽዑ ትማልንጎ ዝያዳ ተኸታቲል እያ ትማልንጎ ግን ኣብ መደቀሰይ ከለኹ ተኸታቲል እያ ፅቡቕ እያ ምኹም
1: መጀመርያ ኣነ ለጉስ እዩ ምበሃል ኣባል ምሕዳር ንዘዋሉ ጓዓን ሰባ ሓላፊት ዝበሉ ርክባት ኣብዚ ናይ ሳውን ፊልሚ ዝፀንሐ ክሳብ 32 በፂሓ ኣብዚ ግን ኣብ ገለገለ ኮ እንተሓለፈና መብዛሕትኡ ንከታተሎ ኢና። ኣብ ግዜ ዕረፍቲ ቀዳም ብምዃና ብልጫ ኣለዋ ንምክትታላ ከዓ ፅቡቕ ንከታተላ ማለት እዩ። ቆልዑት እውን ከምኡ ይከታተልዋ እዮም። ሓደ እቲ ናይ ባህሊ ባህላዊ ናይ ቀደም ዝነበረ እትገልፅ ብምዃና ዓብዪ ብልጫ ኣለዋ። ኣብቲ ምድላው ኩሉ ሰብ ዋላ ክከታተላ እተደለየ ግን ኣነስ ከምቲ ትባህልና ዝነበሮ ቀደም ገላፂት እያ ክብላ ቁሩብ ስታ ይኮነኒ። ነቶም ደቅና ግን ዓብዪ ትምህርቲ እዩ። እቲ ናይ ቀደም ባህልና ተመሊስና ክንሪኦም ከለና ዓብዪ ተበግሶ እዩ። ቀፃሊ ከዓ ካብኡ ተማሓይሹ ክመፅእ ተስፋ ገብር። ዓብዪ እቲ ባህሊ ንደቅና ምልላይ ስለ ዝኾነ

0: በቲ ሓደ ወገን ከዓ እንዳዘናጋዕካ ብምዃና ቁሩብ ግን ኣብቲ ምድላዋት ኣብቲ ልምምድ ናይቶም ባህለኛታት ፍኹስ ዝበለ ኮይኑ ይስማዓኒ። ምክንያቱ ባህልና ከምቲ ዝድለ እቲ ቀደም ዝነበረ ፅቡቅ ባህልታት ነይሩና እዩ። ከምቲ ዝድለ ግን ገሊፃቶ ኣይብልን። ነቶም ደቅና ግን ዓብይ ትምህርቲ እዩ ይብል። ኣነ ብዝያዳ ከዓ ከምኡ ተመሳሰሊ መፂኡ ዝያዳ ደቅና እቲ ናይ ቀደም ዝሓለፈ ባህልታትና ክቡር ባህሊ ብምዃኑ ዝያዳ ክንፀባረቕ በቶም ዓበይቲ ስነ ጥበባውያን ዘለውና ክንፀባረቕ ተስፋ ገብር ማለት እዩ።
1: ሃራይ ምሉእ ስመይ መምህርቲ ኣግስቲ ሙሴ ይበሃል። ናብ ንእዝባ ለጓዓ ሰባ ማለት እዩ። ፊልሚ ሳውን ፅቡቕት እያ። በቲ ሓደ ጎና ከዓ ገለገለ ዝረኣየካ ኣለዎ። ሳውን ከምዚ ምሻሎ ጨካን እዩ፣ ግፍዐኛ እዩ። ብብዝሒ ደቂ ኣንስትዮ ይኸትር ነቲ መግበቡ እንዳበለ ይነብር። ግን ከዓ ክረኣየካ እዩ ማዕርክንዱ ሓደ ታሽምኡ ኣብቲ በረኻ ኣብቲ ጎደብ ዓድን ኮይኑ ከምኡ እንዳሰቃዮም ከሎ ሳይ ኮይኖም እዮም እቶም ዓድኸ ኮይሎም ነቲ ታሽሙ ስከጥፍእዎ ዘይህቅኑ ሰብ ክቐትል ከሎ ብፍላይ ደቂ ኣንስትዮ ከጋፍዕ ከሎ ከምበይ ኢለኒ። ከም ደቂ ኣንስትዮ ከዓስ ዓሚፅወን ምስአን ቀኒስ ከይጠነሳ ከዓ ይኸዳ ማለት ይረኣየካ እዩ። ገለ ሕጂስ ዋላ ክባሳጨዋ ያነሰንቲ ፅበየን እቲ ፊልሚ ክኸውን እንተ ኮይኑ ኣነ ከምናተይ ከምቲ ኣግስቲ ኮይኑ ክርዮ ከለዎስ ኩለን ዓመፅ ዘጋጠመን ስ ኩለን ከይጠነሳ ይኸዳ ካብሳውን እሞ ከመይ ኢሉ ድኣ ትብል ማለት እዩ። በቲበቲ ከዓ ቶም ናብኡ ናብ ሳውን ምስ ከዱ ቶም መንሰያት ቀልጢፉ ይእክቦም ምስኡ እሞ ቶም ዓዲስ ኣበይ ከም ዘለዉ ሳይጠፍኦምኒ እጂ ቶም ዓዲ ከመይ ኢሎም ዘይኮኑ በርሀ ናቶም ሓሳዊ ምዃኑ ትርእየ ከ ኣቶ በርሀ ንበርሀ ከታ ኮይኖም እዮም ገለ ዘይገብርዎ ገሊኦም ንእሰሮ ነዞም ንበርሀ ጌንታ ምስኡ ተኸይድ ተከዓ ተከዓ በርሀን ስጀ ሰውስ ናይ ተዓዲ ዝኾነ ፅቡቅ ነገር ገለ ክግበር ከሎ ከይዶም ናብ ሳውን ይሕሱ ሳውን ከዓ ግፍዒ የውርድ ናብ ተዓዲ መፂኡ እጂ ኣብኡስ ገለ ብኮታሲ ይረኣየካ እዩ። ንዕኦም ስታ ኮይኖም እዮም ስጉምቲ ዘይወሰድሎም ቶም ዓዲ ወላ እቲ ፊልም ምቅርቲ ኮይኑ እኳ ንዕኦም ሓደ ካብኦም ከሳቂይዎ እሞ ተተሳቂዩ ከሳውን ከንታ እዩ ክገብር ዝኽእል። ምክንያቱ ኣብ ዓዲ ከዓ ካኣቱ ከሎ ሶም ኣብዘየለውሉ ቶም ህዝቢ ኣብዘየለውሉ ሰብ የባሳጩ ይቅጥቅጥ ይሰብር ይሃርም ትርዮ ግን ንምንታይ እዚ ኣቱ ብሓቂ ሽፍታቶ ኮይኑ ከ ብቀትሪ ሓደ ግዜ ብቀትሪ ይረኣየካ እዩ። ብቀትሪ ከዓ ከምዚ ኮይኑ ከውን ይብልዎ ንዝያዳ ኣብቲ ጭካነ ናይ ሳውን ይረኣየካ እዩ። ኣብቲ መወዳእታ ከዓ ክርያ ከለክቲ መወዳእታ እቲ ስቃይ ኩሉ ተገይሩ ብዓይኖም ቅትለት ክፍፀም ከሎ እቲ መርዓስ ኩን ክኸውን ዳስ እንዳተሰርሐስ ፊልሚ ይውዳእ እንታይ ስለ ዝኾኑ ኣብቲ ደሲ እቲ መርዓዊ ከመይ ኢሉ እታ መርዓት ከመይ ኢላ እንታይ ዓይነት ክብሪ ይህብዋ። ምክንያቱ ነቲ ዓዲ ድሳቂ ዝነበረ ሽፍታስ ብሓንቲ ውልቀ ሰብ ምጓልን ስተይቲ ተቀቲሉ ማዕረ ክንደይ እቲ ናይ ደቂ ኣንስትዮ ጅግንነት ይረኣየካ እቲ ምብልሓት ይረኣየካ ፅቡቅ ብጣዕሚ የድንቃ። ግን ተሰኪቦም ቆፅሊ ዳስ ክሰርሑ እንዳመፁ ተናንስቲ ዕሉል ኢለን እንዳተበላስ ካብ ፊልሚ ተወዲያ ተሰሓብነታ ካብ ፊልምስ ፈሪሳ ኣብ መወዳእታስ ፍሩስ ዝኾነ ስራሕ ሰሪሖም ያነ ዝብል ክርእያ ከለኩ ማለት እዩ። ምክንያቱ እቲ ባህልስ ዳስ ንክስራሕን መርዓን ተመሪዖም ኣለዉ ይኾኑ ከምኡ ይሓስብ ሰብ ኢሎም እዮም። ግን ሰሓብነት የብላ ንቅሬታ ከምናተ የርእቶ
2: መጀመርያ ስመይ ራሕሲ ምዘሎ ይበሃል። ተምሃሪት ሻሻ ክፍለ
3: ዓራይ ተምሃሪት ራሕሲ ምዘሎ ፊልሚ ሳውን እንተኸትልካ ይፈልጥ
2: ዎ
3: እስከ ከመይ ትገልፅ እያ ከመይ ረክብቲ እያ
2: ጥዕምቲ እያ ጥዕምቲ ክቅፅል ነይርዋ እምበር በዓል ሽማይ ክምረኣዊ ነይርዎ ተመሪዖም ሓዳር ገይሮም ከርኢና ነይርዎም። ሽዑኡ እቲ ወዲ ዘጎ ከዓ እቲ ወዱ ከዓ ከርኢና ነይርዎ።
4: ኣነ መንግስቲ ኣማና እምበኣል ኣባል ምክሪ ካልእ ሓደ ፅቡቅ ነገር ካብቲ ናይ ቲቪር ዝፍኖ ኩሉ ግዜ ናይ ፊልምታት ኩሉ ታሪክ ሓዘል እዩ ብኣጠቃላይ ክትሪኦ ከለካ ናይ ሳውን ብዙሕ መልእክቲ መሃልፊ እንተይ እንታይ ክትሪኢ ትኽእል እዩ።

ሓደ ኣብ ሓደ ዓማፂ ሓይሊ ወይ ድማ ወራሪ ሓይሊ ኣብ ሓደ ዓዲ ምስ መፀ ህዝቢ ከመይ ምክቶ ዝብል መልእኽቲ ህዝቢ ገለ ተጠርኒፉ ነቲ ዓማፅን ወራርን ከጥፎ ክሓስብ ከሎ ገለ ከዓ ተሓበርትን ከዳዓትን ኮይኖም ንኡ ሓበርታዊ ይምግቡ ንስኦም ምስ ዝስለፉ ብተሳልሳይ መንገዲ ዝርኢ ከለካ ከዓ ሕማቓት ኮይኖም ብሰንኪ ፍርሂ ከዓ ናብቲ ቀንዲ ተልእኮ ኣይምዝውደቡ ምስም ተወዲቦም ንፀላይ ዘጥፉ ይኮኑን ወቲ ሓደ ማለት ከዓ ሓበራዊ ዘይሂውን ዝተርፉ ከኣለ እዚ በቲ ዓዲሲ ኣብ ሰለስተ ከም ንድግማዕ ሕጂ ክትሪኦ ከለካ ኣብ ኩሉ ኣህዛብ ናይ ዓለም ዝርአ ዘሎ ልክዕ ትኽክለኛ መልእኽቲ እዩ በቲ ሓደ መልእኽቲ ትሪኦ ከለካ ደቂ ኣንስትዮ ስጋዕ ክንደይ ንዕላመን ካብ ደቂ ተባዕትዮ ላዕሊ ኣብ ርሰን ከም ዝጣፍቃ ንዓማፅ ሓይሊ ከምዲዋጋኦን ከምዲቀለሶኦን ከዓ ናይ ዓይኖም ርኢና ማለት ዓይኖም ንሓደ ክሕፀ ዘሊ ሰብ ወይ ድማ ኣብቲ ሰብ ብዙሓ ሰባት እዳሓተዎ ከሎ ንመርዓ ኣነ ነዚ ንህዝብና ዝዕምፅ ዘሎ ሰብ ከጥፋቅኹ ኣይምርኦን የላ ነተፈትዎ ሰብ ከይተረፈት ንምና ብዙ ሓደጋ ክትቃልዓ ምንባራ ሕዚ ደቂ ኣንስትዮ ካብ ደቂ ተባዕትዮ ላዕሊ ይምክትኦም ምንባረን ከዓ ትርኢ እዚ ሓደ ኣውንታዊ ነገር ካ የርእካ ማለት እዩ ሳልሳይ ብፅቡቅ ባህል ናይ ህዝብና ካርአ ንወዲ ዘውገድ ዝመርዐቶ ከዓ ሳው ንዳ ዓመፃ ጓልን ሰይት እያ ኣምፅዋ ምስዋ ቀኒዋ እናሃለ ከሎ ግ ክንዲ ትፅየን ክንዲ ክብቲ ባህሊ ሕብረተሰብ እንታይ እዩ ነዛ ዝተበደለት ቆልዓ ከም ትምርዖ ኣብ ዘጎ ከም ትምርዖ ገይረማ ትበቲሓደ ቦታ ፅቡቅ ባህሊ ከዓ ትርኢ ማለት እዩ ገፀ ባህሪ ኹን ኣልባሳት ብጣዕሚ ፅቡቅ እዩ ነይሩ ኣነ ነባሕቂ ኮኢሎም እዮም ኣብ ኣብ ገፀ ባህርታት እቶም ኩሎም ተዋሳኢ ነበሩ ንወዘቦ ከመርዑ ዝእከማ ነበር ኣንስቲ ብፍላይ በረህንቲ ከዓ እንዲዋስእዎ ዝነበሩ ንሳውን ሓበራ እናመገቡ ተከዓ ሰይቲ ሳቢና ሰይቲ ሽፍ ያ ኮይና በቲ ከዓ ዓመታት ምገብ ኣላ በረሀ እናሓስቡ ከሎ ተቐጥቂጡ ሓሳውን ሓባ ከዓ ርስዕልካ ሓሳውን ታሽሙን እንዳሓደር ፈኩስ ዝበሃል ሓበርታ እንዳሃበ ከሎ እንዳቀለበ ከሎ ሓበርታ ተቐጥቂጡ በርሀ እሞ እንታ ህዝቡን ዓድን ጠለሙ ናብኡ እንታይ ክትሪኢካ ማለት እዩ ጥዑ ፋይዳ ይብሉ በቲ እውን እንታይ ኣሎ ማለት ንግዜዊ ረብሓ ንጥቀሙካ ምታሽሙ ይኮነ ሕጂ ብኣጠቃላሲ ከለካ ግን ኣብቲ ኣለባብሳ ገፀ ባህርያት ገለ ፅቡቅ እዩ ንጂ ብኣጠቃላሲኦ ከለካ እቲ ትዝረ ትፍንዎ ክሉ ትፊልም ዳርጋ ክውን ነገር ና ክብረት ተሪኢካ ቅድሚኡ ዝነበረ ሕጂ ከዓ ገፃት ኣላ ምስ ፈንቅል ምስ ተኣሰ ንብሮ ሕ ቀዳም ሓምሳ ዓርቢ ትድገም ቀዳም ከዓ ብደንዳ ዝርያ ላ ዚ ሕጂ ኣነ ኣብኡ በቲ ዘለና ዓሙስ እቲ ገፀ ባህርያት እቲ ዋሃብ ነበረ ፖሊሽን እዚ ብግቡእ ፅቡቅ ተዋሲኦም ን ሰሪሐመ ዝብላ ማለት እዩ ዋላ እቲ ቦታ እውን ልክዕ መርጮም እዮም ሽታ ነበረ ቦታ ልክዕ በረካይ ፅቡቅ እትስም ንበሱ ነሩ ዓዲ ገጠራት ገና ክትሪኦ ከለካ ኩሉ ትጠቕሙሉ ኣገባባት ተኣድጊ ሕሽካ ምካት ኩሉ ናይ ቀደም ባህሊ ሕሽካ ምካት ናይ ባሕቃነ በትነት ዓቕሚ ክትሪኦ ከለዉ ፅቡቅ እዩ ዝብላ ማለት እዩ እቶም ካልእ ዝኽእሉ ነቲ ብዛዕባ እቲ ፊልም ዝፈልጡ ካልእ ገፅ ክእሉ እዮ ማለት ግናተይ ኣክሉ ይባህላ እየ ተቀበልዎ ነታ

Habo, habo.

0: ክቡራትን ክቡራን ተኸታተልትና ከም ዝተዓዘብኩሞ ኣብ ፊልም ሳውን ምስ ተኸታተልቲ ዘካየድናዮ ዕላል ናባኹም ክቐርብ ፀኒሑ ኣብ ዝመፅእ ሰሙን ድማ ኣብ ተኸታታሊት ፊልም ሳውን ምስ ቀንዲ ተዋሰእቲ ምስኦም ዘካየድናዮ ዕላል ኢና ከነቕርብ ማለት ምስ ዝተፈላለየ ትሕዝቶታት መደብናትራን ንሕጂ እምበኣር መደብናትራን ኣብ ዝዛዚምና ኣለና ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ለክዕ ሰዓት ክኸውን ምረኸብና ኣብ ትሕዝቶ መደብናትራን ንዘህልወኩም ሃና ፅርኢት ይኹን ንቐፌታ ድማ በቲ ቀፃሊ እንሕብረኩም ቴሌፎን ስራሕና ክድውሉልና ትኽእል ኢኹም 12647 ኣብ ናፍ ሃውዝ እትርከብ ኖቫ ካፌ ብምዃን ምስ ሰኣላይ ሳሙኤል ዮሃንስ ብምዃን ኢና ፀኒሕና ሰሰናይ ምነ ምስ ተርፊ መርባት ኤሪ ቲቪ ክሓድገኩም
1: Gabamanai.

0: እሞ ምስ ረኣኹዎ እንዴ ተኸብደይ ከም ገለገርኒ ቁሩብ ኣቱ ናይ ሰብ በይ ኣለኹም
1: ስቕስ ከበል እዩ ስቕ በል ስቕ ናይ ሰብን ደይ ሰብን ክትነገርኒ ይኮንክ
2: ናይ ቀረባ እምነት በዓልማ ማኩ እዩ
3: ሚልዮን እንታይ እዚ ኣብ ልዕለይ ንዕቐት
0: ዋለ እንተሓገዝኩም እንታይ ፀገም ኣለዎ እዩ ካብ ሕጂን እኒኦ ከዓ ትፈልጡ ኢኹም ድሕሪ እዛ ሕጂ ካብኣ ኸመን ኣይደሊኒ ወ ዝገበርኩ እንዳገበርኩ ኣብ ጎንዳ ጠጠኩም
1: ድሓን ኣንፃረይ ሞኺዲ እዛ ገዛ እዚኣ ወይ ኣነ ወይ ንስኹ ክንሰፍራ እዩ
0: ኣይ ዋለይ ስለዝሓገዝኩ ሲ ገዛ ክስእል ገዛኹም እንተሰቐንኩ ደይ ጓለይ ዝኸሰብኩ ወ
1: ትበሊ ወረጃ ማዕደ ይትኹንለይ
4: ብቐዳማ ዩ ስመና ምስያ ክንፃር ይቕኒ ምስ መን ምዃኑ ሰለትካ ብጣዕሚ እየ ሰንቢደ
5: መን ዝትብሎ ዘለኻ ሰብ

0: ሕጂ ልዕሊ እዚ ብሳኻ ግዜ ተሕሊፈ ካልእ ነገር ንክፍጠር ሰላም ጀመር ንእዞ
1: ምንታይ ተዳሊኻ ዲኻ

0: ይኸር
1: ዳንኤልስ ነብሱ ቀጥታ ሓሲቡ ነይሩ
2: ገለ ዝተሓበአና ምስጢር ክህሉ ኣለዎ እምበር ንዳኑ ፅቡቅ ገይረ እንዴ ዝፈልጡ ከምዚ ናይ ሰነፋታ ሓሳባት ክሓስብ ኣይክእልን
1: መዓስ ረኺብ ከዚ
3: ቅድሚ ምሕማም እዩ
2: እሞ ቤዳ ሓቢ ኸ ፀኒሕ ኸት ሚካል ክሳብ ሕጂ
3: እንዕታ ከማልሓወይ ኩሉ ነገር ንተሓዋዊስኒ ድሓር ከዓ እንታ ክገብር ከም ዘለኒ ይፈልጥ ኒ ነይረ ሎሚ ረ ፅባሕ ይሓዊ ክኸው እናበልኩ ክፅበ የ ፀኒሐ ክሳብ ሕጂ ሕጂ ግን
1: ስለዚ ነዚኣ ክፅሕፋ ከሎ ክዛረብን

0: ሰምዕን ይኽእል ነይሩ ማለት እዩ።
1: እዎ ነዚኣ ምስ ረኸብኳ ደቂ ከም ዝሓዝኩ ስለ ዘበሰርኩ መን ዋጋ ሂወልካ ኢኻ። ድሕሪኡ ከዓ እዚ ሕማም ኣጋጢሙ።
0: ቁሩብ ከ እንታይ ትጥርጥሪ?
1: እንታይ መክብለተይ ናሓወ እንታይ ክብል ይኽእል ዳንኻ ከምዛ ትፈልጦ ወላ ሓንቲ ይዛረብኒ እዩ። ኩሉ ነገር ኣብ ከብዲ እዩ። ወላ ሓንቲ ዘተንባህለይ ነገር እኩ ኢድ የለን።
2: ኣይተሓዘሎ ዩ ዳኣ እምበር ኣነ ዚ ኩነታት ሓዉ ፈፂሙ ይወሓጠለይ።
3: ከመይ?
2: ብቐዳማይ ክንዛረቦ ከለና ወታእታ እብል ደው ነይሩ። ሕጂ ከዓ ንሚካል በይኑ ጥራይ ዝወስደ ኢልዋ። ኣብዚ ጉዳይ ከዓ እቶም ስድሩኡ ከምቲ ዝድለ ይጓያ ይኮኑ ዘሎ። እዚ ታስ ከጠራጠረኩም ኣይክእልን
1: ወይ ትክማል ሓወይ መለስ ስብ ከም ዝትብሎ ዘለካ ዓይነ ክንጥምቶ ፅቡቅ እንዲ ንሓዊ ግን ስምሐለሉ እዩ። ከምዚ ሕማቅ ክሓስብ ኢልካ ሳይ ዝተሓስቦ ዲኻ?
3: ኣነ እውን ምስ ሚካል ሰማዐ። ምክንያቱ ናይ ዳንን ማይ ክንፈቅርስ ፅቡቅ ገና ኣንፈልጡ። ከምዚ ገይሩ ሕማቅ ክሓስበ ገለ ሳይትብልኒ ኢኻ። ድሓር ቀበላ ዝሃብካ ናሪዘን ገለ ከማ ኣብኡ ገለ ከብፅሖምዚ ኣይመስለኒ።
2: እንዳዕበሎ ኣነስ ንሱ ጥራይ ዝሕስበኒ ዘሎ
3: እሞ ክሳይ ተግበርናኽን እዩ። እዛ ጉዳይስ ብሕጋዊ መንገዲ ተሓዝኒ ኢኻ።
1: እንታይ ሒዝና ኣብ ሕጊ ከይድና ከንታይ ኢና ክንብል? ድሓር ከዓ ዘጋጠመ ስለዘይንፈልጦ ሕጊ እውን ኣንፃርና ክኸውን ይኽእል እዩ።
3: ድሓ ካብ ኣማራፂ ሞ ንሓዞ ማለት ነዚ ጉዳይ ብኩሉ ሸነካ ተጠመትኒያ ስፅቡቅ እዩ።
2: እዋ ልዕሊ ዝኾነ ንስቂቂ ትሕግዝና ሚካል።
1: ኣነ ዳ ሓግዘኩም ወሸል ሓዊ ኢለ እንታ ከማል ሓወይ
3: ድሓናቲ ሚኮ ሓፍተ ክሓዊ እዩ። ድሓር ከዓ ና ኩሉ ግዜ ብጎኒ ክለና
1: ንስኹም ዳኣ ትገብርለይ ኣለኹም ዶ?
2: ሓንቲ ሓል ሚኮ ሓፍተይ ዋ ክሓዊ እጆ ክዚ ዳ ኖርማል ነገር እንዲ ኣጆ ክበ ንስኻ ሕክምና ከይድክ ጉዳይ ቆልዓ ቸጊርክዶ?
1: ኣብ ያርኪ በሊልካ እኒኻ ነዊሕ ኣለና ካብ ዘይከይድ
3: ድሓኒ ሚኮ ሓፍተይ እዚ ድልየ ዘለ ክድሓን በዓልና ክንከባተሎ ኢና ስኽ ጥራይ ጥዕና ክን ጥዕና ዝዕሸት ንግበር እዩ
1: ወይ
3: ንእተ ሓ ኣጆኸ ኣጆኸ

0: እዛ ሓቂ ዘረባ ቲቸር ሕረክ ትብል ኣሂላ ተፅቡቅ ነረ
1: ይሄ
0: እንደይ ወዳድርቲ ስለ ዝኾነ ስለዝፀልእኒ
1: ኣይትጋገ ሜራ ኣነ ይፀለቅኒ እንታይ ስለ ዝገበርክኒ ኢኹም ክፀለቂ ልክዕ ኣብ ክላስ መወዳድርቲ ኢና ግን መወዳድርቲ ስለ ዝኾነ ከዓ ከምኡ ክንከውን የብልና ኣነ ብወገነ እየ ኣብ ልዕሊ ኢኹ ዝኾነ ፀል ኾነ ሕማቅ ሓሳብ የብለይ
0: ጥዕረይ ተግበለይ መስ ኢልኒ ነይሩ ብዝኾነ ካብ ኣንገሶም ስለ ዘገላግልክና ኣዝየ ደመስግነኪ
1: ፀገም የብሎም እዚ ኩሉ ግን ቤና ክሰርሕ ከ
0: እወ ንሱ ስለዝሓገዘኒ ገሊ ኢለ ዝተጠቅብሉ ኣይደለኹ
1: ከማን ብቕሩብ ኢና ቀዲምና ክፀኒሕና እምበር ኣኪብክየ ዘለኸ ኢንፎርሜሽን ቀሊል ኣይኮነን
0: እዋ ባዕለ ሰሪሐ ኮ መረከብ ክዎ ነይረ ግን በቃ ኩሉ ነገራት ቁጫ ምፅለይ ኣባይተህብ ጓራቤቱ ገለ ከይርሳ ኣይደለኹዎ
1: ሕጂ እንደሞ ከፊኣቶ ሲራክ ቤላ ገይሪ ተተሓይዞ ዘሎ
0: በዕል ፈልጥ ምስ ርእሱ ከሎ ድቂ ሰብ ከማ ፅላኣኒ
1: ሓቂ ክንዲኺ ብዝኾነ ንሕና እውን ቁሩብና ሓሊፍና ክምበር ዳርጋ ምሳና እዩ ክፀኒሕ እዚ ንሕና በፂሕና እዩ ዘለና ርኣዮም ውን ስራሕና ክንጅምር
0: ምሳይ ክሰርሕ ፍቓደኛ ምንጋዜ ደመስግነኪ
1: ፀገም ይብል እትሓገግስ ጥራይ
0: ፀገም የለና ጆኺ

0: እዛ ጉዳይ እናኸበደት ትኸይዳላጆ
1: ይህ ማየቃርከይ ሕክምና እንታይ ኢሎም ኸድዮ
0: ኣብቲ ዝለዓለ ሕክምናን ሓኪምን ኣርእዮ ክና ተስፋ ዘለዎ ይመስልኒ ሕማሙ ከቢድ እዩ
1: ውፅኢት ነገይሮሞ ድዩ
0: ቆፂሮም ኣለዉ ግን ኣብ ገፅቲ ሓኪም ከም ዝረኣኽዎ ሕማሙ ከቢድ እዩ ዝመስል
1: እንታ ሰበይቱ ከዓ እምበር ማራ ትድንግፀካ
0: ኣታ ጆን ንሱ በዓብ እዩ ዘለዎኸ
2: ንሱ ስዋሓቀ እሞ እንታይ ዳ እዩ ዝግበሩ
0: ንኩሉ ክትከስሮ ከዓ ፅቡቅ ኣይኮነን ገለ ነገር ክሓስብ ኣለኒ
1: ከመይ ማለት
0: ዳንኤል ንብረቱን ሃፍቶም ዝርኦ ሲኡ ንፋሕፋሒድ እዩ ዘሎ ብዓብዩ ንጥዕንኡ ስጋብታ ናይ መወዳእታ ክማወተሉ እንዴ ግና ንብላሽ ከይጠፍእ ከዓ ጥርንፈሉ ኣለኒ
1: እሞ እንታይ ከ ክትገብሮ ወይስ ተካርዮ
0: ዳንኤል ሓወይ ምክራይ ይፈትን እዩ ብሕጊ ግን ከመሓድረሉ ከምዝኽእል ነጊሮም ኣሎ ብፍላይ እዛ ናይ ቅድስቲ ማርያም ወረቐት ተሂቦሞ
1: ንሱስ ዋሓካ ንኩሉ ነገር ተዳለካሉ ምፅናሕ ፅቡቅ እዩ
0: ኣብዚ ገለ ነገር ትሕግዘኒ ኢኻ
1: ፀገም ኢሉ ናይ ክዓርከይ እንታይ እዩ
0: ገለ ኣንፈተ ዘይኮይኑ ኮ ብሕጊ እንታይ ዝግበር ዝፈለጥኮ ነገር የለን ሕጂ ስኻ ናይ ሕጊ ክኢላ ክትረክበለ ኢኻ
1: እዚ ረቢድና እንዲታ ማይ ክዓርከይ እንታይ ፀገም ኣለዎ ግዳ ሓደ መዓልቲ ናፍቲ ገዝኡ መወሰድካ ንሞ ርኢ መበልኮ
0: መወሰድካኮ ግን ሰብ ተርእዩ ፅቡቅ ኣይሰምዖን እዩ ነብሲ እዩ ዘዋድቕ ድሓን ኣብ ዝኾነሉ ድሓንኮ ዝደቀ ጥራይ እዛ ዝብለካ ዘለዎ ቀልጢፍካ ርከበለ
1: ናቱ ዝዳሓንቅሰን ብቱሙያናካ ሓዲስካ ክትመፃኒ ደሰተ ነበር

0: ማይክ ድሓንዲ ኸዳ ሓረቕካ ፀኒሕካ
1: ሸይጣን ኮይኑ ተራእዩ ንፀኒሑ
0: ሚሊ
1: ንስ ወ
0: ማይክ ኣይትጋገ ህድ እበል ንኹሉ ሕቶታትና ግዜ ክምልሶ እዩ
1: ዓቕለይ ንፀይብኒ

0: ዳኒ እንታይ ደህና ኢሎም ዝኽሉ ሻይ ዶ ትብላ ኣለኻ?
1: ሎሚ ብክልተ ነገራት ተሓጊዝ ኣለኹ። ቀዳማይ ምሳሮትካ ሕክምና ከይደ ቸጊረ ነይረ። ጥንስ ግን ኣርባዕተ ወርሒ ብፅሕሎ ኢሎምን እዮም። ህፃን ድማ ፅቡቅ ኣሎ፣ ኣብ ፅቡቅ ኩነታት ኣሎ ኢሎምን ኣለዎ። ካልኣይ ካብ ሚካኤል ሓዊ ካደው ኢለይ ነይሮም። ናይ ሕክምናካ ጉዳይ ተስፋ ከም ዘለዎ ነገሮኒ ይሕኩሰቃምሽ ደሳ ይበልካ እንዳነይ ከምታት ፎቶ ኣቡን ከይገረልካ ሎምዓንቲ ክትሕጎስ ኢላ
2: ሰላማት ከመይ ውዒሎ? ሓንዶ ውዒልካ? መርሓባ። ከመይ ስራሓ ኒ ኣለዉ? እንታይ ክዘራርበካ ደለ? ሓንቲ ጉዳይ ኣላስኒ ሕጂ ተሓደ ሓዊና ገያሻይ ስለ ዝኾነስ ኣብዝሓፀረ ግዜ ክትውዳእልና ገለ ኢና ደሊና
3: ብዛዕባ ምታታ ጉዳይ ነራ

0: መቼም ጆን ስራ ንዳርዳ ሒዝካ ይትድቅ ሰላን ኢኻ
1: ስ ደቅስ ነጊሮም ድቅስ ሓድሩ ዝተባሃለ ከምዝናትካ እዩ
0: ምስላ ተጋጊኻ ኣለኻ ምስላ ተጋጊኻ ኣለኻ ታኣምኖ ልኢኽካስ እንታይ ጎዲልኒ ትበል እያ ተምሳኻ ትኸይድ
1: ኩሉ ገልፀኒ ድሓን
0: እስከበል ኣስማዕኒ ጥዑም ወረ
1: ሰብ ዘዛርብ ንፉዕ ተባቓርኺ ይበልካ ኣለኹ
0: ብኣኻ ዝመፀ ዳ ንፉዕ ክኸውን እዩ እምበርታይ ዳ እንታይ ከኢሉካ
1: በቲ ዘረዳእኒ እንተኮይኑ እዚ ጉዳይ ቀሊልን ግዜ ዘይወስኒ ክንስኻ ነታ ሰይድ ዳንኤል ከተረዳእ ኣለካ
0: ድሓን ድሓን ድሓን ናታስ ናባይ ግደፎ ኩሉ ተራራዲና ኢና
1: እሞ በቃ ጉዳይ ዳውዲ እዩ
0: ደቃ ፅቡቅ ሞ ስራሕ ኣብ ዘይብለይ ክድውለልካ ሞ ናብቲ ጠበቓ ሓስካ ንክትከይድ ሃራይ
1: ዕርቡን ከይሃብካ ኣይወዘካኒ
0: ኣን ፀገም የለን ዕርቡን ኣይኮነን ልዕሊ ዩ ክበካ የ ፀገም የለን
1: ይፃወተካ የ ዘለኹ በቃ ደውለለይ ክፅበየከ
0: ሓራይ ቻው ጃ ማዓርከ ቻው ቻው

0: እዋይ ክድለልካ እንዳወልክ ኢኻ ከዓ ደው ኢልካ
1: እሞ ተቐዲምኪ ብን ብ እንዳ
0: ስራሕ ኣለኹ ግን ኣረይ ሰልሽን ዘሎ ቀልጢፋ ከዓ ፀ
1: እሞ ኣበይና ዳ ሎም መዓልቲ
0: ሎም መዓንቲ ፍሉይ ቦታ እዩ ከይድ ከይድ እዩ ፈልጥ ክወስደካ
1: ከይድ እየ ዘይፈልጥ ከይድ እየ ዘይፈልጥ ኣበይዳ ኮይኑ
0: ንሃን ቀልጢፍ ካጥረ ይምፃእ ምስ ወሰድኩካ ኢኻ ትሪዮ
1: እንዳ ጎይኹ እምበር
0: ኦይ ትጉዮስ ዳሓንትረፈኒ ቀሲል ቀጥረ ምፃእ ብጎይኻ ከይትወደቕ
1: ኣራይ ቻው መፃኹ

get that for you, man. We're gonna have it.

0: ከሪሞም ቃ ኣብ ክሊፕ ዝረኣይዋስ በቃ ከምዚ ዓይነት ክሊፕ የለ ሕጂ
1: ክሰርሕ ኣሎ ፃርከ ዳሓንዲና ደንጎካ ዶ ዕላ ኒሒ ዘፀኒያ ኣላ ኣላ ምሳይ ተተዋሳይት ኣላ ምሳይ በቃ ሕረይ ኣነ ምሳ ሁዴ ሞ ስኻኻ ናይቲ ኩሉ ነገር ወላዳዮ ድሕር ረኸ ረአይ ፃርከ ዕድል ጌርክ ገርመ ክትመዋል እዩ ረኺብከያ ዶ ገለ ንዲኢሉኒ ረኺብያ ምሳይ ኣላ ኢሉ ባቅዳይ ካ ተሓጉሽ እዩ ካ ስራሕ ስለ ዝረአየ ካለይቲ ሕጂ ፅባሕ ሲ ወይ ፅባሕ ድሕ ፅባሕ ስእሎ ክንጀምር ኢና ሰቕጥራይ ከምታ ዝበልኩ ኸ ጥንቃቐ ኣብ ሂወትኪ ካልኦል ሓንቲ ዘድልየክል ናብ ዝሞ ጥንቃቐ ሻሎ እመን ንካልዕሉ ኩሉ ሰሊና ሓፍተ እያ ነራ ገለ ኩሉ ነገር ትወዲ እዩ እዚ ኸ ደጨምዕ ምትክ እስ ክናተይ ኸ ኣነኸናትክ ድሕር ተራዲና ኣነንስኸ ካልእ ኣብ ስራሕ ዘይኮነ ኣላ ብሂወት ብሓንሳብ ክንነብር ኢና ክንምራ ኢና ብዙሕ ዕላማ ዩ ዘለና እኮነ
0: ናይዚ
1: ከመይ መሲልክ ተከፋፍሉ ኣነ ብዝበልኩ እዩ ዝኸይድ ምክንያቱ ነዚኣ ክንዲ ዝኽፈላ ዚ ትኽፈል እተልዮ በቲ ናት ምክንያቱ እቲ ስራሕ ከዓ ኣብቲ ቻኑን ዝተፃዕነ የርብሖ እዩ ሓደ ሚሊዮን ፈረ 2 ሚሊዮን ትረኣየሉ ኮይና ሰይዋፀ እዩ ስለዝኾነ ኸ ከምቲ ደረጃ ስራሕ ኸ ዓይነት ሰብ እ በዓል ኣነ ክንሰርሖ ከለና እቲ ስራሕ ካልኦት ኣለዉ ገለ ኣሎ ከከምቲ ደረጃ እዩ
2: እዛ ጉዳይ ብላ ትሰልጥ ኣላ ናይ ዳኒ ዳርጋ ውዲ እዩ ናይ ሰሊና እውን ኣብ ኩሉ ከምቲ ኣቱ ጌርካ ብምጭናቅ ከምትጠፍእ ወይ ነብሳ ከምተጥፍእ ምግባር እዩ ወዲ ባኮ ከዓ ጉዳይካ ፅቡቅ ገይረ ክተሓዞ እዩ ሕጂ ብድሕሪኡ ንስኻን ሃብትኻን ስድራኻን ጥራይ ይኸውን እትኩም እዩ

ሰላም ከመያ ምሲኹም ዝኸበርኩም ተኸታተልቲ ሰዓት 9 ተኣኺሉ ንሎሚ ሓሙስ 1 ጥቅምቲ ዝተዳለወ ዜና ውሽጡን ወፃን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስት ኣርስተ ዜና። ሚኒስትሪ ጉዳያት ወፃኢ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሰኛታት ናይ ምስጓጉን ስጉምቲ ዝምልከት መግለፂ ውፅኡ። ኣብ ዞባ ጋሽ ባርካ ኣብ ትግባረ መደባት ልምዓትን ምምሕዳራዊ ኣገልግሎታትን ተዘቲዩ። ቤት ፅሕፈት ሕርሻ ኣብ ንዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ን4ቲ እንስሳ ስልጠና ሂቡ። ብሪታንያ ዳግማይ ናብ ኤውሮጳዊ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ኣንዲ በርንሃም ኣሚቱ። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ወተሃድራዊ ኣሃዱ ከም ተቕውም ኣፍሊጣ። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን ፈረንሳን ኢጣልያን መጠን ቁጠባዊ ዘቕባበ ከም ዝወሰኸ ተቓሊሑ። ናይ ኢትዮጵያ ዘሕዝን ተጻባኢ ተግባር መንግስቲ ኢትዮጵያ ሎሚ ኣብ ዘውፅኦ ጋዜጣዊ መግለፂ ኤምባሲ ኤርትራ ኣብ ኢትዮጵያ ናይ ምዕፃውን 10 ኤርትራውያን ዲፕሎማሰኛታት እንተላይ ፈፃሚ ጉዳያትን ኣብ ሕብረት ኣፍሪካ ዝመደበሩ ካልኦት ኤርትራውያን ዲፕሎማሰኛታትን ናይ ምስጓግን ስጉምቲ ከም ዝወሰደ ኣፍሊጡ ኣሎ። ነዚ ዘይምኽኒ ተጻባኢ ተግባር ቁኑዕ ንምምሳል መንግስቲ ኢትዮጵያ ንኤርትራ ብቀጥታውን ዘይቀጥታውን ተግባራት ተጻብኦን ምትኩታኹን ንምኽሳስ ዘይፈንቀሎ እምኒ የለን። እዚ መስ ደመም ስልበጣ እዩ። ግደ ሓቂ ኢትዮጵያ እያ ኣብ ዝሓለፈ 3 ዓመታት ሉዓላዊ መስኮት ባሕሪ ንምርግጋፅ ንሰመየቶ ተጻባኢ ኣጀንዳ ንምትግባር ሉዓላዊ ወደባትን ገማግም ባሕርን ኤርትራ ንምውራር ቁሉዕን ቀጻልን እውጅ ኩናት ክትክተልን ከተጓዕብዕን ፀኒሓ። ኩነዚ ተንኳይ ውጥን ብምኻድ እውን ኢትዮጵያ ኣብ ኤርትራ ውሽጣዊ ግድታት ብምስዋር ናይ ስርዓት ለውጢ ንምምፃእ ንዕጡቓት ኤርትራውያን ተቃወምቲ ጉጅለታት ኢላ ትፅውዖም ከተእንግድን ከተዕጥቕን ከም ፀንሐት ናይ ኣደባባይ ምስጢር እዩ። ኣብ ከምዚ ዝበለ ፈታኒ ኩነታት ኤርትራ ክስዕብ ንዝኽእል ሓደገኛ ዕርገት ንምግታእ ብዝብል ተስፋ ነብሰ ግታኣት መሪፃ ፀኒሓ። ኣብዚ ናይ ሕጂ ኩነታት ኤርትራ ተመሳሳሊ ስጉምቲ ብምውሳድ ዲፕሎማስያዊ ዝምድና ምስ ኢትዮጵያ ካብ ምብታኽ ካልእ ኣማራፂ የብላን። ሚኒስትሪ ጉዳያት ወፃኢ ኣስመራ 1 ጥቅምቲ 2026 ናብ ካልእ ዜና ምስ ንሰግር ምምሕዳር ዞባ ጋሽ ባርካ ኣብ ገስጋስ ትግባረ ልምዓታዊ መደባትን ምምሕዳራዊ ኣገልግሎታትን ብሓፈሻ ምስ ዋሕዲ ክራማት ተተሓሒዞም ክኽሰቱ ኣብ ዝኽእሉ

ደሆታትን ኣፈታት ሕሙምን ድማ ብፍላይ ዘተ ይርክብ ብ30 መስከርም ኣባረንቱ ቃኒዑ ኣብቲ ኣብ ንጥፈታት ክፍልታት ሕርሻን መሬትን ማሕበራዊ ኣገልግሎታትን ዘተኮሩ ግምጋማዊ ፀብጻባት ዝቐረበሉ ኣጋጣሚ ብደረጃ ንውዘባታት ዝተካየደ ንጥፈታትን ውፅኢቱን ኣፈታትሓ ክርክራት ንጥፈታት ምእካብ ግብሪ ምጥርናፍ ዓድታት ምርጫታት ምምሕዳራት ከባቢ ንስድራ ስውኣት ዝተገብረ ሓገዛት ዘይሕጋዊ ንግዳዊ ንጥፈታትን ዘይምኹኒ ናህሪ ዋጋታትን ንምቁፅፃር ዝተወስደ ስጉምትታት

0: ቁርብነት ህዝቢ ኣብ ምምካት ሰብ ሰርሖን ተፈጥሮኣውን ብድሆታት ንምርጋፅ ምዃኑ ገሊጹ። ብሰንክቲ ኣብ ክራማት 226 ዝተኸስተ ዋሕዲ ዝናብ ከጋጥም ዝኽእል ሕፅረት ምህርቲ ሕርሻን መግቢ እንስሳታትን ልዑል ኣቓልቦ ክግበረሉ ከም ዝግባእ ኣብ ድሕነታውን ፀጥታውን ዕማማት ድማ ዕቱብነት ክህሉ ዘዘኻኸረ ኣምባሳደር ማሕሙድ ምግታእ ዘይምኹኒ ናሃር ዋጋታት ምቅላል ሽግር ስተማይ ሰብን ጥሪትን ምእካብ ግብሪ መንግስቲ ምትእትታዊ ኣማራፅታት ሕርሻ ከምኡውን ምግራብን መደባት ምዕቃብ ሓመድን ማይን ቀዳምነት ክወሃቦም ፀዊዑ። ተሳተፍቲ ብወገኖም ውሕስነት መግቢ ሰብን ጥሪትን ምርጋፅ ዝሕግዝ ንጥፈታት ሕልፊ ካልእ መደባት ቀዳምነት ተዋሂቦ ክትግበር ግብሪ ብግቡእ ዝእከበሉ ሜላ ክተኣታቶ ምውሳኽ መልከፍቲ ሕማም ዓሶ ክፅናዕን ኣቓልቦ ክወሃቦን ማሕበረ ቁጠባዊ ሽግራት ፅጉማት ወገናት ዘቃልዑ ተበግሶታት ክሕይሉ ኣልማዕቲ ጀራዲን ድማ ቀረብ መግቢ እንስሳታት ክብ ከብሉ ዝብሉን ካልኦትን ርእቶታት ኣቕሪቦም። ቤት ፅሕፈት ሕርሻ ንዞባ መንደፈራ ረብሓታት ተጠቃምነት ሓመድ ኣልቦ ሕርሻ ብምስራፅ ንምስፍሑ ዝዓለመ ስልጠና ን4 እንስሳ ሂቡ ወኪል ኢሪና ፊልሞን ትካቦ ንዘዳለዎ ፀብጻብ ሚካኤል ሓድጉ ካቅርቦ እዩ።
1: ቤት ፅሕፈት ሕርሻ ንዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ን7 እንስሳ ስልጠና ሂቡ። ብ29 መስከረም ኣብ ከተማ መንደፈራ ኣብ ዝተዋሃበ ግብራዊ ስልጠና ሓላፊ ጨንፈር ሃብቲ እንስሳ ዞባ ድቡብ ዶክተር ዕቁባዝጊ ክፍል ኣብ ዘስምዑ ቃል ኣብ ብምርባሕ እንስሳታት ዝተዋፈሩ ሓረስቶት ቀረብ ሓምላይ ምግቢ ንምውሓስ ስሉጥን ብቕልል ዝበለ ኣገባብ ክዳሎ ዝኽእልን ሜላታት ሓመድ ኣልቦ ሕርሻ ከዘውትሩ መኺሩ። ክኢላታት ምርባሕ ሃብቲ እንስሳ ኣቶ መሓር ወልደ ብሩኹን ኣቶ ዮናስ ዕቁባ ሚካኤልን ብወገኖ ሓመድ ኣልቦ ሕርሻ ሃልኪ ጉልበትን ማይን ዝቁጥብ ብቕሊሉ ዝዳሎን ኣብ ሓፂር ግዜ ኣብ ጥቕሚ ክውዕል ዝኽእልን ናይ ሕርሻ ሜላ ከም ዝኾነ ብምግላጽ ብፍላይ ንርባሕቲ ናይ ፀባ ከብትን ደርሁን ናይ ቀጠልያ መግቢ ጠረባቶም ኣብ ምምላእ ልዑል ኣስተዋፅኦ ከም ዘለዎ ኣብሪሆም። ሓመድ ኣልቦ ሕርሻ ተጠቒምካ ዓመት ሙሉእ ቀጠልያ መግቢ እንስሳ ብምልማዕ ቀለብ ጥሪት ምውሓስ ከም ዝከኣል ዝጠቐሱቶም ክኢላታት ከም ስገም ስርናይን ዕፉንን ዝኣመስሉ ኣዝርእቲ ካብ 5 ክሳብ 16 መዓልታት ሙጡን ማይ እናስትኻ ዘድልየካ ቀጠልያ መግቢ ምድላው ከም ዝከኣል ሓቢሮም። ሓላፊ ቤት ፅሕፈት ሕርሻ ንዞባ መንደፍራ ኣቶ በረኸት ተኽለ ስላሰ ብወገኑ ሓመድ ኣልቦ ሕርሻ ተጠቒሞም ጥሪቶም ዝቕልቡ ኣብነቶን ሓርስቶት ከም ዘለዉ ብምሕባር ብፍላይ እቶም ኣብ ምህርቲ ፀባን እንቃቑሖን ዝተዋፈሩ ዝሓሸ ውፅኢት ይረኽቡ ምህላዎም ገሊፆም። ምድላው ሓመድ ኣልቦ ምግቢ እንስሳ ካብቲ ኣብ ሓመድ ዝበቁል ኣዝዩ ቅልጡፍ ከምኡ ውን ውሑድ ማይን ጉልበትን ዝሓትት ኣብ ርእሱ ምዃኑ ካብ 1 ኪሎ ዘርኢ ክሳብ 7 ኪሎ ሓምላይ መግቢ ስለ ዝርከቦ ኣርባሒ ከም ዝኾነ እዩ ዝግለጽ።
0: ኣብ ዞባ ማእከል ንዕማማት ኮሚቴ ሽማግለታት ከምዝሰረቱ ተሃድሶን ልምዓትን ብሓፈሻ ስንኩላን ኣርጋዋይንን ካልኦት ትኩማትን ድማ ብፍላይ ዝምልከት ብደረጃ ምምሕዳር ከባብን ዓድን ዝካየድ መፅናዕታዊ ስራሕት ዝሕግዝ ዓውደ ዘተ ተኻይዱ። ኣብቲ ካብ 28 ክሳብ 30 መስከረም ኣብ ንዞባታት ሰረጀቓ በሪኽን ጋላ ንፍሕን ዝተኻየደ ዓውደ ዘተ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዳይረክተር ጭንፈር ተሃድሶን ምጥያስን ኣቶ ጎይቶም ዓለም ኣብ ዘስምዖ ቃል ቀንዲ ዕላማ ናይቲ ዓውደ ዘተ ስንኩላን ወገናት ደረጃን ዓይነትን ስንክልንዶም ተመዝጊቡ ተኻፈልቲ ናይቲ በብእዋኑ ዝዋደድ ፀጋታት ክኾኑ ዘኽእል ባይታ ንምጥጣሕ ምዃኑ ሓቢሩ። ኣቶ ጎይቶም ኣስዒቡ ስንኩላንን ካልኦት ፅጉማትን ኣካላዊ፣ ስምዒታዊ፣ ባህርያዊ፣ ፍልጠታዊ፣ ስነ ኣእምራውን ማሕበራውን ደረጃኦም ንኸመሓይሹ ኣብ ኣመላኻኽታ ሕብረተሰብ ዘተኮረ ጎስጓሳት ምክያድ ከም ዘድሊ ኣዘኻኺሩ። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም ብግዳ ከም ዝሰረቱ ተሃድሶ ኣብ 1994 ኣብ ስንኩላን ጥራይ ኣተኪሩ ዝተበገሰ መደብ ምዃኑ ፀኒሐ ግን ንዝሰፍሐ ኣተሓሕዛን ዳግመ ምውደባን ከም ዝሰረቱ ተሃድሶን ልምዓትን ስንኩላን ኣረጋውያንን ካልኦት ፅጉማትን ዝብል ስያመ ከም ተዋህቦ ገሊፃ። ተሳተፍቲ ኣብ ዝቐረበ ዳሃሳሳዊ መፅናዕታዊ መወከሶ ፅሑፋት ድሕሪ ዘካየደ ወዘተ ሓጋዚ ሓሳባትን ርእቶታትን ኣቕሪቦም። ኣመሓደርቲ ናይተን ዞባታት ኣባላት ኮሚቴ ከም ዝሰረቱ ተሃድሶን ልምዓትን ብሓፈሻ መሓደርቲ ከባቢ ድማ ብፍላይ ብሚኒስትሪ ዕዮን ማሕበራዊ ድሕነትን ዝተዋህበ መምርሒ ስራሕ ምርኩስ ብምግባር ፅፉፍ ቁኑዕን ዝተማልአን ስርዓተ ሓበሬታ ክሕዙ ተላብዮም። ኤርትራውያን ነበርቲ ስዊዘርላንድ ውዳበ ኣብ ቀፃልነት ሃገርን ሕብረተሰብን ዘለዎ ረቂቕ ሓይሊ ብምግንዛብ ኣበርክቶም ንምዕዛዝ ዝሕግዞም ንጥፈታታት ሰላሲሎም ብመልክዕ ዜናዊ ፀብጻብ ዝተዳልወ ትሕዝቶ ኣሎ ዳናይት ተስፋዝጊ ክተቕርቦ እያ።
2: ኤርትራውያን ነበርቲ ስዊዘርላንድ ውዳቤታቶም ብምስፋሕን ብምድልዳልን ኣበርክቶኦም ኣብ ሃገራዊ መደባት ንምዕዛዝ ዝሕግዞም ህዝባዊ ሰ

0: ሚናራትን ጉባኤታትን ዘጠቓልል ንጥፈታት ኣብ ከተማታት ጀኔቫ፣ ባዝልን ሎዛንን ኣካይዶም። ፍጻሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቀዋሚ ወኪል ኤርትራ ኣብ ባይቶ ሰብኣዊ መሰላት ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣቶ ሃብቶም ዘርኣይ ንህሉ ኩነታት ሃገርና ዞባናን ዓለምን ኣመልኪቱ ኣብ ጀኔቫ ኣብ ዝሃቦ ሰፊሕ ሰሚናር ኤርትራ ኣብዚ ተሃዋስ እዋን ርግኣታን ሰላማን ዓቂባ ኣብ ጎደና ልምዓት እትገብሮ ዘላ ገስጋስ ውፅኢት ሓድነት ህዝባን መሪሕነታን ምዃኑ ብምጥቃስ እዚ ብከቢድ መስዋእትን ረዚን ዋጋን ዝተኮስኮሰ ክብርታት ክዕቀብን ናብ መጻእቲ ወለዶታት ክሰጋገርን ስለ ዝግባእ ተራን ኣበርክቶን ማሕበረኮማት ንምዕዛዝ ክስራሕ ፀዊዑ። ኣብ ህላዊ ሕብረተሰብን ሃገርን ሓድነት ወሳኒ ምዃኑ ዝሓበረ ኣቶ ሃብቶም ልምዓታዊ ጉዕዞ ኤርትራ ንምኹላፍ ቅድሚ 5 ዓመታት ዝተበየነ ዘይምኹኑ እገዳ ሕቡራት መንግስታት ኣሜሪካ ምልዓሉ ፍረናይቲ ጽንዓትን ሓድነትን ዝርከቡ ሃገራዊ ክብርታት ከም ዝኾነ ገሊጹ። ሓላፊ ህዝባዊ ጉዳያት ኣቶ እስማዒል መሓመድ ኑር ብወገኑ ንመደብ ስራሕ ራብዓይ ግንባር ኣመልኪቱ ኣብ ዝሃቦ መብርሂ ውዳበ ኣብ ቀጻልነት ሃገርን ሕብረተሰብን ዘለዎ ረቂ ሓይሊ ብምግንዛብ ማሕበራውያን ሓይልታት ብዝለዓለ ክሰርሕሉ ከምኡ ናብ ምኩስኳስ ብቑዓትን ውፍያትን ሃገራውያን መንእሰያት ብዝለዓለ ክነጥፉ ኣተሓሳሲቡ። እዚ ከምዚ ኢሉ እንከሎ ማሕበረኮም ባዝል ከምኡ ንኡስ ጨንፈር ሃማድኤ ሎዛን ኣብ ዘቃንዕዋእ ጉባኤታት ንዝነበረ ንጥፈታት ብምግምጋም ብድሆታት ንምውጋድን ብልጫታት ንምዕቃብን ብምርድዳእ ንዝቕፅል 2 ዓመታት ዘገልግላ ኣካየቲ ኣካላት ከም ዝመረፁ እቲ ዝበፅሓና ሓበሬታ ብተወሳኺ ኣረጋጊፁ።
1: ጨንፈር ማሕበር መምህራን ዞባ ደቡባዊ ቀይሕ ባሕሪ ምስ ጨንፈር ሚኒስትሪ ትምህርቲ ብምውሃድ ዓቕሚ መምህራን ቅድመ ትምህርቲ ንምሕያል ስልጠና ወዲቡ። እቲ ብ26 29 መስከረም ብግብርን ክልሲ ሓሳብን ዝተካየደ ስልጠና ኣብ ኣገባብ ኣመሃራ ምድላው ሰሙናውትን ኣተኣላለያ ህፃናትን ስነ ምምህርናን ዘተኮረ ነይሩ። ነዚ ኣብ ምዕባለ ቆልዑ ዘተኮረ ስልጠና ዝሃበ ኣብ ጨንፈር ትምህርቲ ዞባ ደቡባዊ ቀይሕ ባሕሪ ሱፐርቫይዘር ቅድመ ትምህርቲ መምህር ዓል ሓንዱ ኣብ ረብሓታት ኣገልግሎት ቅድመ ትምህርቲ መምዘኒ ምክትታል ደረጃ ምዕባለ ቆልዑ ኣወፃፃ ውጥን ኣብ ውህብ ክፍለ ግዜን ዝስራሕ ንጥፈታትን ከምኡውን ኣብ ሞያዊ ስነ ምግባር መምህራን ኣተኪሩ መብርሂ ሂቡ። ሓለፋ ኣህዱ ቅድመ ትምህርቲ መምህር ሃይለ ማቴዎስ ብወገኑ ቀንዲ ዕላማ ናይቲ ስልጠና መምህራን ቅድመ ትምህርቲ ኣብ ኣተላለያ ቆልዑ ንዝፀንሐን ኣፍልጦ ኣበሪኸን ዝለዓለ ዕብየትን ምዕባለን ቆልዑ ንክሰርሓ ምዃኑ ሓቢሩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ሓላፊ ጨንፈር ትምህርቲ መምህር ፍሳይ ኪዳን ድማ እቲ ስልጠና ኣገዳስነቱ ተራእዩ ኣብ መፃእ እውን ከም ዝካየድ ብምጥቃስ ስልጠንቲ ንዝቐሰሞ ፍልጠት ኣብ ተግባር ከውዕሎ ኣብ ከባቢአን ምስ ዝርከቡ ኣመሓደርቲ ርእሰ መምህራንን ህዝብን ጥቡቕ ዝምድና ብምፍጣር ውፅኢታዊ ስራሕ ከዓያ ድማ ተሓሳሲቡ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዓመተ ትምህርቲ 224 225 ካብ 23 ዘይሓልፍ ዝነበረ ቁፅሪ ትካላት ቅድሚ ትምህርቲ ኣብ 225 26 ናብ 77 ከም ዝዓበየ ዝተረኽበ ሓበሬታ ኣፍሊጡ። ኣብ ንዞባ ዓረዛ ተርእዮ ጎዳእቲ ልምድታት ንምውጋድ ተራ መራሕቲ ሃይማኖትን ዓበይቲ ዓድን ክዕዝዝ ሰሙያ ጥዕና ፀዊዖም። ብሚኒስትሪ ዕዮን ማሕበራዊ ድሕነትን ምምሕዳርን ኣብ ዝተወደበ ኣስተምሮ ሓሓሊፉ ኣብ ርሑቕ ገጠራት ተርዮታት መርዓ ትሕቲ ዕድመ ምክንሻብ ደቂ ኣንስትዮ ከምኡውን ምኽላዕ ዓንቀርን ምኽላሕን ከም ዝረአ ዝገለፁ ተሞያውያን ነዚ ኣካላውን ስነ ኣእምራውን ሳዕቤና ዝኸትል ልምድታት ንምውጋድ ብፀለውቲ ኣካላት ዝካየድ ፃዕሪ ኣገዳሲ ከም ዝኾነ ብሪሆም። ተሳተፍቲ ብወገኖም ካብቲ ኣስተምህሮ ሳዕቤናት ጎዳእቲ ልምድታት ክግንዘቡ ከም ዝኽኣሉ ብምጥቃስ ተቕሊልካ ንምጥፎም ዝወፀ ሕግታትን መምርሒታትን ኣብ ግብሪ ንክውዕል ምስ ምምሕዳራት ተዋሂዶም ከም ዝሰርሑ ኣረጋጊፆም። ኣብ መወዳእታ ኣካየደ ስራሕ ምምሕዳር ንዞባ ዓረዛ ኣቶ መንግስቲ ሚካኤል መስርሕ ምውጋድ ጎዳእቲ ልምድታት ንኩሉ ኣካል ሕብረተሰብ ስለ ዝምልከት ኩሉ ዝምልከቶ ክዋሳ ኣዘኻኺሩ። ዝኸበርኩም ተኸታተልቲ ሳዕ ባህጉራዊ ዜናታት ብሪጣንያ ዳግማይ ናብ ኤሮጳዊ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ኣንዲ በርንሃም ኣሚቱ። ነቲ ጉዳይ ብዝምልከት ምስ ሰብ መዝሃገሩ ክዘራረብ ምዃኑ ዝገለፀ ቀዳማይ ሚኒስትር በርንሃም ኣብ ውሽጣዊ ምርዳእ እንተተበፂሑ ወግዓዊ ናይ ምምላስ ጠለብ ከቐርብ ምዃኑ ፍሊጡ። ኣባል ሃገራት ኤሮጳዊ ሕብረት ነቲ ናይ ምምላስ መደብ ክቃውሞ ከም ዘይክእል እኳ ይግለፅ እንተሎ ነዊሕን ዝተሓላለኸን መስርሕ ክህልዎ ከም ዝኽእል ግን ግምታት ኣሎ። ፕሬዚደንት ፈረንሳን ቀዳማይ ሚኒስትር እስፓኛን ትማሊ 30 መስከረም ኣብ ከተማ ማድሪድ ኣብ ዘካየድዎ ዝርርብ ብሪጣንያ ናብ ኤሮጳዊ ሕብረት ንምምላስ ክትወስዶ ነትኽእል ስጉምቲ ብሓጎስ ከም ዝቕበልዎ ገሊፆም። ምምላስ ብሪጣንያን ንፖለቲካውን ቁጠባውን ፅልዋ ኤሮጳ ሕብረት ብእወታ ክፅልዎ

ከም ዝኽእል ክኢላታት ይእምቱ። ካብቲ ሕብረት ንምውፃእ ኣብ 216 ረፈረንደም ዘካየደት ብሪጣንያ ኣብ 220 ጠቕሊላ ከም ዝወፀት ዝዝከር እዩ። እቲ ናይ ምውፃእ ስጉምቲ ንክልትዮም ወገናት ቁጠባዊ ሃስያ ከም ዘሰዓበሎም ፀብጻባት ይረዱ። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ሓድሽ ወተሃድራዊ ኣህዱ ከም ተቕውም ኣፍሊጣ። ዕላማ ናይዚ ኣሃዱ እዚ ወተሃድራውን ፀጥታውን ረብሓታት ሃገሩ ንምውሓስ ምዃኑ ፀሓፊ ውግእ ኣሜሪካ ፒት ሄግዘት ሓቢሩ ኣሎ። እዚ ኣብ ጥቅምቲ 227 ተግባራዊ ከም ዝኸውን ዝተገልፀ ኣሃዱ ዘመናውነት ፅላት ምክልኻል ኣሜሪካ ንምድንፋዕ ተርኡ ልዑል ከም ዝኸውን ይግለጽ ኣሎ። ይኹን እምበር እቲ ውጥን ኣብ መንጎ ሓያሎ ሃገራት ሓድሽ ወተሃድራዊ ውድድር ከስዕብ ከም ዝኽእል ብክኢላታት ብኣጉ ይእመት። ቅድሚ ሒደት ዓመታት ወተሃድራዊ ኣሃዱ ጠፈር ዘቆመት ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ምሕባራ ይዝከር። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን፣ ፈረንሳን ኢጣልያን መጠን ቁጠባዊ ዘቕባበ ከም ዝወሰኸ ተቓሊሑ። በዚ መሰረት ኣብ ጀርመን መጠን ዘቕባበ ናብ 3.3 ሚታዊት ከም ዝዓረገ፣ እዚ ድማ ድሕሪ 223 እቲ ዝለዓለ ምዃኑ ፀብጻባት ሓቢሮም። ብዘካዚ ኣብታ ሃገር ኣብ ወርሒ ነሓሰ ኣስታት 10 ሚታዊት ዝነበረ ወሳኺ ዋጋ ነዳዲ ኣብ ወርሒ መስከረም ናብ ኣስታት 15 ሚታዊት ክብ ከም ዝበለ ተገሊጹ። ኣብ ፈረንሳ እውን ኣብ ወርሒ ነሓሰ ኣስታት 2.4 ሚታዊት ዝነበረ መጠን ዘቕባበ ኣብ ወርሒ መስከረም ናብ ልዕሊ 3 ሚታዊት ክዓርግ እንከሎ ዋጋ ነዳዲ ድማ ካብ 10 ሚታዊት ናብ ልዕሊ 21 ሚታዊት ክብ ከም ዝበለ ተፈሊጡ። እዚ ከምዚ ኢሉ እንከሎ ኣብ ኢጣልያ ኣብ ወርሒ ነሓሰ ኣስታት 3 ሚታዊት ዝነበረ መጠን ዘቕባበ ኣብ ወርሒ መስከረም ናብ ልዕሊ 4 ሚታዊት ደይቡ። ሃገራት ኤሮጳ ብደረጃ ዓለም ተኸሲቱ ዘሎ ሕፅረት ነዳዲ ብከቢድ ተሃሴን ከም ዘለዋ እዩ ዝጥቀስ። ፓኪስታን ሎሚ 1 ጥቅምቲ ኣብ ልዕሊ ሃገሩ ተወሳኺ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሱ። በቲ ኣብ ኣውራጃታት ኩናርን ሄልማድን ዝተካየደ ደብዳብ ፓኪስታን 22 ሽበራውያን ከም ዝቐተለት ክትሕብርን ከላ፣ መንግስቲ ኣፍጋኒስታን ግን ኩሎም ግዳያት ቆልዓ ሰበይቲ ዝርከቦም ሰላማውያን ሰባት ምዃኖም ወቂሱሎ። ኣፍጋኒስታን ነቲ ደብዳብ ምላሽ ከም ትህበሉ ትገለጽ ብምህላዋ ወተሃድራዊ ምትፍናን ክልቴን ሃገራት መሊሱ ክኸርር ከም ዝኽእል ይሕበር። ካብ ኣፍጋኒስታን ሰሊሖም ዝኣት ሽበራውያን ጠንቂ ፀጥታዊ ፀገማት ኮይኖም ምህላዎም እትሕብር ፓኪስታን መንግስቲ ኣፍጋኒስታን ንምግቱ ተርኡ ከም ዘይተፃወት እያ እትኸስስ። መንግስቲ ኣፍጋኒስታን እውን ካብ ፓኪስታን ሰሊሖም ዝኣት ሽበራውያን ፀጥታዊ ፀገማት ይፈጥሩ ከም ዘለዉ እዩ ዝወቅስ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ሚኒስትሪ ጉዳያት ወፃኢ ኤርትራ መንግስቲ ኢትዮጵያ ንዝወሰዶ ኤምባሲ ናይ ምዕፃውን ኤርትራውያን ዲፕሎማሲኛታት ናይ ምስጉጓጉን ስጉምቲ ዝምልከት መግለፂ ውፅኡ። ኣብ ዞባ ጋሽባርካ ኣብ ትግባረ መደባት ልምዓትን ምምሕዳራዊ ኣገልግሎታትን ተሰትዩ። ቤት ፅሕፈት ሕርሻ ኣብ ንዞባ መንደፈራ ተጠቃምነት ሓመድ ኣልቦ ሕርሻ ንምስፋሕ ን4 እንስሳ ስልጠና ሂቡ። ብሪጣንያ ዳግማይ ናብ ኤውሮጳ ሕብረት ክትፅምበር ከም እትኽእል ቀዳማይ ሚኒስትር ኣንዲ በርናሃም ኣሚቱ። ኣሜሪካ ብሰብ ሰርሖ ብልሕን ዘመናውያን ድሮናትን ዝተደገፈ ወተሃድራዊ ኣህዱ ከም ተቐውም ኣፍሊጣ። ኣብ ዝሓለፈ ወርሒ መስከረም ኣብ ጀርመን፣ ፈረንሳን ኢጣልያን መጠን ቁጠባዊ ዘቕባበ ከም ዝወሰኸ ተቓሊሑ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ተረፉ መደባትና ሰላም።

0: ትምህርቲ መፅናዕትን እንታይ እያ እንተኢልና እዛ ትምህርቲ መፅናዕትን ንብላ ብኣጠቃላሊ ንኣሃድሜካ 74 ንኣጋር ከቢድታት ኣሃዱታትን እሳ ዘማዕበለት እያ ንሓይሊ ባሕሪ ህዝባዊ ግንባር ሓርነት ኤርትራ ዘሰልጠነት እያ ንሜካናይዝድ ህወሓት ከዓ ዝወለደት እያ እዛ ትምህርቲ መፅናዕትን ክንብላ ከለና
1: ዓዲ ኮኸብ ሽረ ክሳብ ዓድዋ ኮታ ስብሓት ነጋ ሒዝና ከይዱ ማለት እዩ ኣብ ዓድዋ ዝገብሩ ኣስራት ተቐቢልና ሓደ መዓልቲ ኣብኡ ምስ በዓልና ገብሩ ኣስራት ከዓኒ ንማይለሚም ዝበሃል ንተንቤን ቃ ዓብ ዓዲ ሰዲድና ማለት እዩ
2: እቲ ኣለምሸት ደጊፌ ዝበሃል ብርጋደ ጀነራል ሜካናይዝ ድመራሕ ኣሎ ሕጂ ንሱ ከዓ እንታይ ኢሉ ኣብታ መፋነ ክገብሩልና ከለዉ እዛ ሽዱሽተ ዝኣበለታ ናይ ህዝባዊ ግንባር ኣሃዱ ኢሉ ናይቲ ውድብ መርኣየ ኣብ ዲሲፕሊኖም ኣብ ኣሰራርሕኦም ኣብ ኣማህሮኦም ኣብቲ ምስ ነንሕዶም ዘለዎ ጠባይ ዝኾነ ይኹን ምልክት ኣበርከ ይረአናሎም ክንዚ ዋርሕ ምሳ ዚ ዋርሕ ምሳና ተቐሚጡ ከምዚ ክንሪኦ ከለና ማዕረ ክንደይ ትውድቦም ምዕብል ምዃኑ በዚኣ ክንመሃር ንኽእል ኢና ኢሉ ምስጋና ሂብና።
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ ስርዓት ደርግ ኣብ 1989 ንግስ ጋሰ ህወደግን ህዝባዊ ግንባር ሓርነት ኤርትራን ኣብ ኢትዮጵያ ንምክልኻል በቲ ኣብ ውሽጢ ኢትዮጵያ ዝነበረ ብዙሕ ዘይተመኮረ ሰራዊት እዩ ዘጥቅዕን ዝከላኸልን ዝነበረ እንተኾነ ድፊት ህወደግን ህዝባዊ ግንባርን ኣብ ኢትዮጵያ እናሓየለ ስለ ዝኸደ ካብቶም ኣብ ኤርትራ ዝነበሩ ምኩራት ኣህዱታቱ ፈለማ ን17 ክፍለ ጦር ቀፂሉ ንኣንበሳ 30 ክፍለ ጦርን ነብሮ 15 ክፍለ ጦርን ኢሉ ዝፅውዖም ዝነበረ ሓያላት ኣህዱታቱ ካብ ኤርትራ ናብ ኢትዮጵያ ናብ ግንባር ውጫለን ደብረ ታቦርን ከም ዝመፁ ብምግባር ሓያል ናይ ፀረ መጥቃዕትን ምክልኻልን ውግእ ኣካየደ ህዝባዊ ግንባር ስርሒት ፈንቅል ኣካይዱ ምፅዋዕ ምስ ተቋፃፀረ ስርዓት ኢትዮጵያ እንደገና ን17 15 ክፍለ ጦራት ምስ ካልኦት 8 ስፓርታክያት በርጌዳት ናብ ኤርትራ ናብ ግንባር ግንዳዕ መሊስዎም ነበረ
4: ሽዑ ኣብቲ ግንባር ከዓ መሰረታዊ መፅ እዩ በዓል 15 17 ሽዑም ክብጎሱ ተነጊሮም ዕለት 10 ተነጊሮም ዕለት 11 ከዓ ጉዕዞ ጀሚሮም ኣለዉ ኣዋና 17 15 ስፓርታክያ 3 ካብታ ግንባር እዮም ተላዕዮም እቶም 3 ካልኦት ስፓርታክያት ካብ ተዓሊም እዮም መፅኦም ማእከል ኢትዮጵያ ደቡብ ኢትዮጵያ መፅኦም እዚ ሓይሊ እዚ ምስ ጎደለ ሞራል ናይ ወያነ ተመሊሱ ናትና ከቢድ ብረት ኣሲሎ

0: አሰርተ ተዛየም አለው
1: ደቡብ ወሎ ካብ ወልዲያ ንንፋስ ማውጫ መገድም ስከና ብዲቺናን ብሎ ንፀጋም ንኩታበር ተአሊኻ ዝኽየድ መንገድ ኣሎ መገዲ ኣሎ። ኣብዚ መገዲ እዚ ብዙሓት ከተማታት ናይ ደቡብ ወሎ ነይረን፣ ካብአን ወገል ጤና፣ ታንታ፣ ወረኢሉ ኢሉ ናብ ግሼ ሽዋ ወይ ከዓ ንመንዝውን ክልተ ወረዳታት ናይ ሽዋ ብኡ እዩ ዝስገር። ስለዚ ኣብ ቀንዲ መስመር ናይ ውጫለ ደሴ ዝኽየድ እዚ ቦታ እዚ ኬትካ ብደረጃ ኢህደግ ዓብ ፅልዋ ኣብ ውሽጢ ናይ ህዝቢ ምሓራ ምግባር ስለተደለየ እዋን እውን ስለዝነበረ ነቲ ቦታ ሓራ ንምግባር ሓደ ካልእ መድረኽ ካልኣይ መድረኽ ናብዚ ዝዓምቕ ክፋል ናይ ደቡብ ወሎ ንምኻድ ከም መበገሲ ካብ ወልዳይና ተበጊስና
2: ድሕሪኡ ንሕና ንደይብኒ ንዝባን ደይብና ዝበዓል ጉጉፍ ካብ ከባቢ ምዕራብ ደሴ ማለት እዩ ብኒኦም በዚ ወረ ሃይማኖ ተጠወካ ኢካ ተኣቱ ኣብኡ ቁሪ እዚ ክትብሎ ይትኽእል ኢኻ ኣዝዩ ቆራር ቦታይ ኣብኡ ምሸት ኣቲና ብረት ክንተክል ወዲ ኢባ ድብሉ ሓደ ድልዱል መንእሰይ ነይሩ ትቁሪ ክፃወር ይከኣለን ፌንት ኮይኑ ወዲቑ ምዝራብ የለን ገለ የለን ብቁሪ ጠጠው ኢሉ ዶሞ በዛሓዊ ብሓዊ ክቢብና እንዲና ድሕሪ ገለ ደቃይቕ ክንቀሳቀስ ጀሚሩ ድሕሪ ገለ ደቃይቕ ምሽ ሞቐ ክዛረብ ጀሚሩ ከም ዳለ ሓዊ ካብኡ መጥቃዕቲ ንጅምር መጥቃዕቲ ጀሚርና ንጉጉፍ ሓሊፍና ንወረኢሉ ካራምሽግ ማራኛ ክሳብ ዓለም ከተማ ገምገም በፂሕና እቲ ግንባር ደሰይ ግን ኣብኡና ድሕሪትና ገዲፍና ዘለና እዚ ንውሽጢ ኣቲና መሃል ሜዳ ንፀጋምና ገዲፍና ከይድና እታ ገምገም ናይ ዓለም ከተማ ምስበፅሓና ፀፊ እዩ ተወርዳይ ትኽእል ኢና ብቀሊሉ ዝወረዳ ኣይነበረን ዋላ ካብኡ ምቕፃል እውን ብዙሕ ምቹ ኣይነበረና ተኻትብሎ ካብኡ ተመለሱ ብሉና ተመሊስና ኣብዛ ወረኢሉ ንመፅእ ኣብ ወረኢሉ ኮይና ንመሃል ሜዳ ህርሞ ተባሂልና መሃል ሜዳ ድማ ወጋሕታይ ነይሩ ንጎ ፀሓይ በሪቑ መሃል ሜዳ ልክዕ እቲ ናይ ፀላኢ ትካላት ይህረም እሱ ተሃሪሙ ወዲ የማነ ምስ ጎሸነ ዝበሃል መራሕ ክፍለ ሰራዊት ምስኡ የማንና ነይሩ ሕጂ እቲ ጎሸየ ኣብ ባዕልታ ቅፃሊ ትዝገምታ ዘረባ ኣነ ንወፀጋ ኢልካ ካብቲ ብረት ቅድም ኢልና ሓንቲ በራኽ ጎቦ ነራ ብኣይና ዘለና ሕጂ ወዲ የማን ድናሰሓቀ ኣብ ርእሳ ረኺብካያ ድገሚ ዝብለካ ደሎ በለዎ ፈልተ ረዲእና ኣሎ ካብኣ ኣብታ ቦታ ፀኒሕና ቅሩብ ፀላኢ ናይ በዓል ደሴ ከባቢ ደፊኡ መፅኡ ነቲ ናይ ወያነ ድፋዕ ሰብሮ ሰይርዎ ያላ ውፁ ብሉና ሕጂ ካብኡ ውፁ ብሉና ካብኡ ለይቲና ንብገስ ንሕና ቀዲምና ተበጊስና ጉጉፍ ድብልዎ ዓድላ ኣብ ጉጉፍ ሕጂ መስቀላዊ መገዲ እያ ንኮምበልቻ ትኸይድ ንደሴ ድኸይድ ንምዕራብ ድኸይድ ንወረ ኢሉ ዝመፅእ ሰንተርያታ ቦታ ኣብኣ ምሪህ ክብል ከሎ ኢድና ንበፅሕ ኣብቲ የማና ፀጋምና ተርአና ሓጂ ቆቁር ይረኣዩ ወታደራት ተርኢ ቀረባ እዩ ሕጂ ከይተኮሳ ከይትትኩሱ ኢና ንሕልፍ መልእኽቲ እታ ማእኸል ከተማ ምስኣተን ሕጂ ንምዕራብ ኢና ክንጥወ ሰን ሕጂ እታ መኪና ኦራልያ ነራ ናተን እዩ ዝመስለን ዘሎ ኣቲና ንምዕራብ ምሰጠውና ግን ተኽሲ ጀሚረ ሕጂ እታ ከተማ ውድእ መሰበርና ውዲ ወረደ ርኪብና እጂ በዓል ወፀጋይ ዘለዎም ድሕሪት እያ ደላ ካብታ ንመፃ ናይ ዓድስ ካብታ ነበር ናይ ዓድስ ቁሩብ ምፅኢን ሓንቲ ዓዲ ነራ ኣብ ክልዎም ተዓፂዮም እቲ ንብረቶም ብግማል ብሰብ ገይሮም እዮም ብኣጋር ወፂኦም ተማኪናኡ ተቓፂለ ድሕሪኡ በዚ ሒዝና ኣለና እሞ በዚ ውረዱ ብለና ወዲ ወረደ ንወረዳኡ ወሪድና ንፀንሕ ድሕሪኡ ሓድሽ መጥቃዕቲ ንደብረታወሩ ይበሃል ካብኣ ተበጊስና ንደብረታወሩ ኢና ንኸይድ
0: ናይ ሳሳይ ክፍሎ ጦር ኣዛዚ ሸረቀ ብርሃን ሓደ ካብቶም በላሕሲ ወተሃደራት ናይ መኮንናት ናይ ደርጊ ነይሩ እጂ ኣብቲ ግንባር ዳርጋ ንሱ ምስ መፀ እቲ ግንባር ዝለዓለ ምርጋእ ነይርዎ ድሕር ከዓ ተመክሮ ኣብ ግምት ሰእቲኻ ሳሳይ ክፍሎ ጦር ኣብ ግምት ሰእቲኻ ኣብታ ናይ ከባቢ ደብረታቦር ምሳሒዙ ደብረታቦር ናይ ኩሉ መእሰሪ ኢቻ

0: በዚ ባህር ዳር ኣሎ እዚ ከዓ ደሴ ኣሎ ኣብ ማእከል እንድሕር ኣሎ ኮይና ገብረታቦር ፅሓሳ ዝበረኸ ገብረታቦር ንሓደ ዓብዪ እስትራቴጂ እዩ መጀመርያ ከም እስትራቴጂ ፈሊጡ ናቱ መእዘዝ ምቕጣዕ ዝገበራ ሃፀይ ቴድሮስ እዩ ደብረታቦር ሰ ናይ ሃፀይ ቴድሮስ እያ ነይራ ዩ እዞም ናይ ራስ ዓሊ ምስ መፁ ከዓ እዞም ናይ ወሎ ከዓ ኣብኣ ኮፍ ኢሎም ኣዝያ ወሳኒት እያ ንስ ከዓ ኣብኣ ኮፍ ኢሉ ፅበይ ዘሎ ወያነ መጥቃዕቲ ገይሮም ዋላ እኳ ንደብረታቦር ሒዞማ ተነበሩ ንበኣል ውጭ ኣለገፁ እዩ ዘፊእዎም
1: ደብረታቦር ተጠቂዑ ኣብ ትሕቲ ቁፅፅር ኣቱ ብምሉእ ሎጂስቲክ ናይ ደብረታቦር ዝወፀ ሎጂስቲክ ኣይነበረ ኣዚኣ ሕጂ ፀላኢ ናበይ ኮይዱ ወረሳ ከባቢ እዩ ዘሎ ካብ ወረሳ ካብ በዓል ሃሞሲት ኣኻኺቡ መፂ ሓድሽ ሓይሊ ፈጢሩ ንሕና ንትጉስ ውዒልና ምልማዓልቲ ንፀጋምና ድሕር ኢሉ ከዓ ሳሙር ኣለዎ ዓብ ግበሎ ማይክሮዌቭ ዝነበሩ ኣብኡ ኣሎ ኣብቲ መወዳእታ ሓንቲ ሪዘርቫ ድሓዛ ብሽላ መፀውዒ ዘለዎ ኣሃዱ ኣታያ ሽላ ሎም ዶይመትካላ ማለሌት መዓስ ክትመተላ ጎይኦ ተብልዎ እንዳ ጎይኣ ትበልጠቐና ከይዱ ኣብቲ ክሳድ ምስ በፅሐ ንዕውን ጨርጊፈን ጨርጊፈን መሊሶኖ ካብኣ ተተሓሒዞም ወያኑ ብምልኦም ናበዮም ከይዶም ክሙር ድንጋይ ድበሃል ርጉና ተረዳ ዝሓር ድፋዕ ተተሓዘ ማለት እዩ ንሕና በዓል ሳምሶን የማነ ዘለዎም ኣብ ጎቦ ኣለዉ ስጋዕ ድመፁና ንዕኦም ክንፅበእ ነተን ክልተ ኦራል ነይረን እቲ ንብረት ፅዒናዮም ከይዱ በዚ ማእከል ከተማ ገይርኩም ተጠንቂኡኩም ከተማ ምስ ወዳእኩም ኣፍታ ብለኮ ጠጠው ኢልኩም ፀንሑና ኢና ኢና ቶም ሃና ኣህዱታት ከይዶም ኣብቲ ማእከልቲ ዓዲ ምስ በፅሑ ንፀላተ ተኸዲኖም መፅኦም ቦምባ ኢድዮም ክዝርብ ኢሎም ጀሚሮም ቶም ወታደራት ኣብ ምምላስ ምስ ኮነ ሕጂ በዓል ወዲ የማና ስጋዕ ናባና ዝወርዱ ተፀቢናዮም ዓይኒ ሒዝኡ ከለና ክንከይድ ከለና ክንወፅእ ምሸት ተላሶታት ሕጂ እቲ ተራሶታት ናይቲ ገዛውቲ ብምሉኡ ብሬናት ገለ መለ ተተኺልዎ በቲ መገዲ ንሓለፍ ንኩሉ ጠየት ብርእስናዩ ፊፅፊፅ ዝብል ተኺድና እንዳ ነዳድ ብትክሳድ ኣላ ንዓውርድ ኢልካ ሓንቲ ዓባይ ቢንቶ ኣላ ነታ ቢንቶ ሰጊርካ ከዓ እቲ ዓብ ሆስፒታል ናይቲ ዓዲ ኣለዉ እዚ ዓብ ሆስፒታል ከዓ ዝሰሙን ምሉኡ ግእ ተካየደ ኣብኦም ዘለዉ ግኣት ወያነ ኣብ ተኸሳድ መንፀናሕና ማዕረት ሓክምና ጌታቸ ወሰፋ ሕጂ ምስ መፃና ሻዕብያ እንኳዕ በይ ዝመፅኹም ጥራይ ዝብል ተሓጉሱ እዩ ኣብዘይ ሕጂ እቲ ቀዋሚ ድፋዕ ናይ ደብረታቦር ይምስረት ማለት እዩ ደብረታቦር ንግሆ ማይ ክትሕፀብ ኢልካ ማይ ጀሪካን ክትቀዳሕ ይትኽእል በረድ ይትቕይር ዝሓድር ኣብዚኣ ንፀንሕ ካብኣ ካልኣይ ግንባር ተፈጢሩ ግንባር ውጫለ ተፈጢሩ ሳሞራ ናይዚ ግንባር ደብረታቦር ኮይኑ ሓየሎም ናይ ውጫለ ኮይኑ ዋላ ንሕና ኣብ ክልተ ክንክፈል ተገዲድና ሓደ ክፋል ንውጫለ ከይድና ሓደ ክፋል ኣብኡ ተሪፉ ሕጂ ኣነ ካብቶም ውጫለ ዝኸስከ ከይድና መጥቃዓት ገርና እንደገና ኣብ ሕጂ መጥቃዕቲ ገርና ክሳብ ሃይቂ ኸይና ድሕሪ ንሕና ኣብኣ ፀኒሕና ኣብኣ ተኸላኺልና ካብኣ እንደገና ንውጫለ ተመሊስና ካብ ውጫለ ንኣብ ደብረታቦር ኢና ዘይብና
2: ካብ ወልድያ ተበጊስና ንደብረታቦር ዝኸይድ መገዲ ንፀጋም ገዲፍና ኣብ ብቺና ዝተባሃለ ቦታ ንፀጋም ገዲፍና ናብ ጎቦ ክታቦር ኢና ንኣቱ ሓደ ዓብይ ሩባ ብደስ የቢሉ ዝመፅእ ዝሰግር ንሰሜን ወሎን ንደቡብ ወሎን ዝፈሊ ሓደ ዓብ ሩባ ኣሎ እዚ ሩባ ዝሰጊርና ድሕሪ ነዊሕ ኩናት ወገል ጤና ኢና ንኣቱ ወገል ጤና ሕጂ ሓደ ካብቶም ዓበይቲ ከተማታት ናይ ደቡብ ወሎ እዩ ወገል ጤና ድሕሪ መሓዝ ኣብቲ ከባቢ ዘሎ ጉፍጉፍቶ ዝበሃል ቦታ ወይ ኣብቲ ከባቢ ዘሎ ናይ መቕደላ ከባቢ ቦታት እውን ክንከዶ ስለ ዝነበረና ንየማነ ፀጋም ተጨናፊሩ እቲ ሰራዊት ስጋብ ታንታ ዝበሃል ቦታ በፂሕና ኣብዚ ቦታ እዚ እዚ ኩናት እዚ ንክካየድ ኣብ ልዕሊ ትቅድም ዝነበረ መካናይዝ ኦረዲ ትቅዲም ኣትዩ ዝነበረ መካናይዝ ብርጌድ ተመሊሱ ስለ ዝነበረ እንደገና ካልእ ዝተዋፅኡ ዝመፀ ናይ መካናይዝድ ኣኸዱ ገላዋ ዝሓዞ ኤፍዲሱ ኮይኑ ከዓ ኣብርሃም ፃዕዳ ምስኡ ዝሓዞ መካናይዝድ ብዝተዋፀ መገዲ ከምኡውን ናይ ኮማንዶ ናይ ግራድ ብረታት ብኣቕቢዑ ከዓ እቲ ናይ ኮማንዶ ሓይሊ ኮይኑ እዩ ነዚ ናይ ደቡብ ወሎ ስርሒት ከድናዩ
3: እቶም 11 ሰባት ግን እቶም 10 ሰባት ግን እቲዮም 8 መንፋዕጅታ ኢትና እቶም ክልተ ከዓ እቲ ሓደ ኣዛዚ እዩ፣ እቲ ሓደ ከዓ ቴክኒካል ስታፍ ማለት እዩ። ኣዛዚና ኣብርሃም ገለዋ እዩ፣ ገብረ ሚካኤል ኣብርሃም ገብረ ሚካኤል ይበሃል። ኣብርሃ ለይ ሰሎሞን ፃዕዳ ከዓ ይበሃል። እቲ መርሓ መኪና ከዓ ገርየ ኢና ንብሎ፣ እቲ ብገርየ ስለንፅውዖ ትካልእ ስሙ ከም ልሙዳይ ተሓታትና። ካብቶም መርፋዕትታት ከዓ ተክላ ብርሃኔ፣ ሓይሊ ኣበርሄ፣ ኣለም ገብረ ሚካኤል፣ ነፀራ ፍስሓፅን፣ መንግስቲ ኣባርኣያ ሰው እዩ፣ ተኸስተ ተስፋ ሚካኤል ዝበሃል ተስፋ ሚካኤል ተስፋ ኣነ ከዓ ማለት ኢና ንመቐለ ንኣቱ ዕለት 25 ማለት እዩ ድሕሪ 3 ማለት እዩ።
1: ኣብ መቐለ መጀመርታ ዝረኸቡና ኣባይ ፀሓ፣ ስየ ኣብርሃ፣ ፃድቃን ግብረት ዝሰአ እዮም። ስለዚ ተልእኾና ነጊሮምና ንደብረታወር ከም ንኸይድን ንወዲ መድህንን ወዲ ገብረ ዲላ ገብረ ዲ ዝበሃል ናይ ከቢድ ግብረት ነይሩ ክንረኽቦ ነጊሮምና ሰብ ገይሮም ሰዲዶም ኣረኺቦምና ኣብ ወሳቶም ተዳሊ ዝፀንሐ ክልተ ቢኦም ከም ንዓጥቕ ነጊሮምና ዝተረፈ ኣብቲ ግንባር ክፀንሐና ምዃኑ እውን ንሓቢሮምና።
4: እዞም ክልተ ብረት ናይ ቢኤም እዘን ቢኤም 21 ተረኪብና ንዕኡ ከድልየና ድሃል ነቲ ጥዕንኦም ፈትሽና ዘድልዮም ንኮታስ ኩሉ ነገር ንዕና ከስርሐና ዝኽእል መሳርሒታቶም ድዩ መፋትሖም ድዩ ኩሉ ነገር ነቲ ብረት ከስርሑ ዝኽእል ነገራት ኣዳሊና ድሉ ምስ ገበርናዮም ምስኾነ ግን ሳዕ 7 ተበጊሽና ማለት እዩ ምሸት ሳዕ 7 ተበጊሽና ካብኡ ተበጊሽና ንበዓል ወልድያ ኢና።
3: ኣብ ወልድያ ዓንዲ ብርሃን በርሀ እዩ ናይ ባዶ 7 ኮማንዶ ኣዛዚ ዝነበረ መቕሎም ኣብ ስለ ዝነበሩ ዓንዲ ብርሃን በርሀ እዩ ዝቕበለና። ኣብኡ ኦሬንትድ ገይሩልና እቲ ሓደ ባህርያት ናይቲ ከባቢ ኩሉ ነገራስ ተኣላሊዩና ማለት እዩ።
1: ኣብ ወልድያ ናይ ኮማንዶ ህዝባዊ ግንባር ፀኒሖምና ኣመሓዲሮምና ኣብቲ ጫፍ ናይ ወልድያ ዳቦይ በየነ ዝበሃል ኣብኡ እትዮምና እታ ገዛ ፅንሳቶም ሃገራውያን እዮም። ኣብ ኩለንተን ንሕና እንዳ ተመላለስና ንስራሕ ዝነበርና ከም ገዛና ንጥቀመልና ነርና እታ ገዛ ማለት እዩ። ንፅባሒቱ ተበጊስና ሃታሃታ እዩ ነይሩ እቲ ጉዕዞ። ምክንያቱ ህዝባውያን ሓርነት ትግራይ መጀመርታ ንከተማ ደብረታቦር መጥቃዕ ትፈቲኖም ነይሮም እዮም። ኣጋጣሚ ግን ፅቕቲ ስለ ዝበርትዖም እቲ ዝገበርዎ ተበግሶውን ብዓወት ኣይተዛዘመን። ስለዚ ብከምኡ ንሃን ኣድላይነት ነይሩ ተሃጓፋቶም ንምምላእ ኣብ ከቢድ ብረት ዝነበሮም ሕፅረት ንምምላእ ኢና። ብዝኾነ ኣብ ካብ ወልድያ ብችንኮማጆ ዝበሃል ቦታ ኣሎ። ኣብኡ ውዒልና ንፅባሒቱ በስታየስ ጌርና ደብረታቦር ኣቲና ኣብኡ ኩላቶም ቶም ናይ ኮር ሓለፍቲ ተቐቢሎምኒ ኮር 1 ኮር 2 ኮር 3
4: ኣብ ግንባር ደብረታቦር ምስኣተና ወይ መን ኣብኡ ፀኒሕብና ናይቲ ግንባር ኣዘዝቲ ወይከዓ ሓለፍቲ ዝነበሩ እዚ ሓየሎ ማርኣያን ሳሙራ ያኑስን ፃድቃን ገብረ ትንሳኤን እዮም ሳይድ ጎድና ሉ ማለት እዩ ዝፀኒሑና። ብዝኾነ ሶም እንጓዕ ድሓን መፀኹም ኢሎም ኣብቲ ርእሲ ሒዝኩሞ ዝመፀኹም ብረታት ሚሜ ምድፍዕ ከዓ ኣብ ዘሎ ምስ ከዓ ክትዓጥቅ ኢኹም ኢሎም ንዑ ኣረኪቦምና ማለት እዩ። ንዑ ተረኪብና እሱ ዘድልዮ ነገር ኩሉ ጥዕንኡ ፅሬታቱ ተስፊሩ በለመለ ኩሉ ወዳዲና ወታት ነቲ ስራሕ ከድልየና ንኽእል ምድላዋት ኩሉ ምድላዋትና ኣፅሸፍና ወዲእና ዕለ 3 ወዲእና
3: ዕለት 1 ወርሒ 2 ኣብ ግንባር ደብረታቦር ኣቲና ማለት እዩ። ብንፋስ መወጫ ጌርና ክምር ድንጋይ ጋይንት ገለ እዩ ዝበሃል ወረዳ እዚ ጉና ተራራ ዝበሃል ካብ ምስኡ ዝተፀጋዐ እዩ። ኣዝዩ ሲ ሌቨል ናቱ በሪኽ እዩ ከባቢ 4230 ገለኒ ቦታና ኣቲና ንክምር ድንጋይ ጠርጠራ ትበሃል ዓዲ ኣብኡ ሕጂ እቲ ኣሃዱ እቲ ግንባር ኣብኡ ፀኒሕና እቲ ኣሃዱ ከዓ ከም ቅርፂ መዳፍዕ ሒዞም ፀኒሖምና በዓል ገብረ ዝበሃል ከም ስትራክቸር ከም በጦለን ደረጃ ትሒዞሞ ስለ ዝነበሩ 422 ሚሜን ክልተ ቢኤምን ንሕና ሒዝናዮ ዝኸድና ኢና ንቕበል። ሕጂ 422 ተረኪብና ኩሉ ሬድ ክንገብር ኣብ ቁልጡፍ ናይ ትብረት ንፅራ ኢና ኣቲና ዛባት ከዓ ብምሉና ኢና ቶም ክልተ ቢኤም ቶም 4 ሰባት እዮም በዓል ተክላ ብርጅዋ ጎርዞ ስሌማን ኣድም ኣለም ግሎብ እዮም ነይሮም። ከም ግቡእ ትብረት ሓደ መድፍዕ ካብ 9 ላዕሊ ኣባላት ክኸውን ዝግብኦ ነይሩ ግን ዋላቲ ኣብኡ ዝፀናሐና 422 እውን በዚ ዘለና መድፋዕታት እቶም ናይቲ 2 ብኦም 4 ሰብ ክኣትዎ እዮም። ነቲ 422 ከዓ 4 ሰብ ከክልተ ሰብ ንሱ ተረኪብና ኣብ ምፅራይ ኣብ ቦንቦታቱ

0: ቦምባታት ብዘይቀልዓለም ፋሕ ዝበለ እዩ ፀኒሕና ናይ ተፈለየን ናይ ታንኪ ትበል ናይ 85 ናይ ትበል ናይ 76 ብዙሓት ፀዋራት ኣብኡ ቦምባታት ስለ ዝተረከብና ንዑ ክንፈሊ ቁርብ ግዜ ወሲድና ንሓደ 3-4 መዓልቲ ቀኒና ማለት እዩ
1: 11 ሰባት ወላ ንኹን እምበር ካብ ሓደ ባትርስ ሓደ ሰብ እዩ ዝውዛዕ ፍዕምስ መፃና መጀመርያ 12 ክፍሊ ዝወድኡ ሰባት ሃቡና ኢልና ኢና ንቀደም ነታ ፓራኖሚክ መነፀር ክፈልጥዋ ከም ዘለዎም ገርና እቲ ካልእ መተኮ ሰሌዳ በሎ እቲ ፓፕቱ በሎ እቲ ካልእ ኣይፈልጥዎን እዮም ንሳቶም ንሶም ይፈልጥዎ ስለ ዘይነበሩ ብቐጥታ ብሓፃር ንዓና ከተስርሐና ትኽእል ግን እንታይ ምሂዝና እዛ ፓራኖሚክ መነፀር ክፈልጡ ከም ዘለዎም ገርና ናቶም ኣባላት እቶም ድሓን ደረጃ ክፍሊ ዘለዎም
2: ዕለ ሰለስተ ሕጂ እንታይ እያ ንገብር ኣብቲ ጉና ደይብናይ ማለት እዩ በዓል ሓየሎም ሒዞምና ኣቲ ጉና ተራራ እቲ ጉና ተራራ በሪኽ እዩ 4200 ሜተር እዩ ብራኽ እዩ ኣዝዩ ቆራሪ ዝሓል እዩ ሕጂታ ኢና ንገብር ነቲ እቲ ድፋዕ ናይ ወያነን ኣቀማምጣ ናይ ወያነን ናይ ፀላእን ክንርኢ ኢልና ኢና ማለት እዩ ሕጂ እቲ ኣገዳሲ ቦታታት ባሃል በረኽቲ ቦታታት ስትራቴጂካዊ ቦታታት ዝበሃል ኩሉ እቲ ሰራዊት እዩ ወደግ ሒዝበ ዘሎ ሰራዊት ፀላኢ ከ ኣብቲ ታሕቲ ኣብቲ ጎላጉል ኣብዚ ናይ በዓል ጋሳይ ኣብዚ ከተማ ጋሳይ ድልዎ ጎላጉል ኣብይታት እዩ ዓሪዱ ዘሎ ሕጂ ንኩሉ እቲ ቦታታት ናይ ፀላእ ዓሪድዎ ዘሎ የርኢና ካብዚ ስጋዕ ብዚ እቲ ግንባር ንሕና ከዓ ናይ ወገን ከዓ ካብዚ ስጋዕ ብዚ ሒዙሎ ኢሉ ነቲ ቦታታት ኩሉ የርኢና ማለት እዩ ርኢና እቲ ዕለ ሰለስተ ትብል ዘድልየና ነገር ምድላዋት ወዲእና ኢና ዕለት 4 ሕጂ እቲ ተኽሲ ይጅመር ማለት እዩ ዕለት 4 ንፀላእ ኢኻ ንምፍታሽ ተቐንዲ ንብረ ንሕና እቲ ሒዝናያ ዝነበር ንብረታት በቶም 2 BM 422 ሚሜ ኢና እቲ ተኽሲ ንጅምር ስለዚ ክንጅምር ከለና በቶም ሓለፍትና ወይ ቶም ናይ ኤፍዲሲ ዝተዋሃበና ዳታታት ብጌርና እቶም መንፋዕጅታት ዝበሃል ከዓ ኩሉ ምድላዋትና ፅፊና የመናይ ግንባር ናይቲ ደብረታቦር የመናይ ግንባር የመናይ ጫፍ ናይ ፅርግያ ብኢና ነርሳ ይነብል ሓደ ቢኤም ኛናይ ካሃር እዮም ድብልና ምናልባት የመናይ ጫፍ ኣዝዩ ወሰን ዝነበ እናቲቱ ትበሃል ቦታ ንዓ ክድብድብ እቲ ሓደ ቢኤም እቶም 1122 ከዓ ኣብቲ ጎላጉል ናይ ጋሳይ እዚ ጃን ሜዳ ዋድ ሜዳ ዝነበሩ ቦታታት ኣብኡ ካርብ እቲ ታርጌታት ተዋሂብና ንዓና ብከምኡ እቲ ናይ 0 ሰዓት ምስ ተጀመረ ልክ እቲ ስራሕና ጀሚርና
0: ዕለት 4 ወርሒ 1 ወርሒ 2 ኣብ መጥቃዕቲ ንደብሮ ታቦር ንምትንካፍ ብወያነ ሓደ ፕላን ይወፅእ ብድሕሪኡ ንሕናዊ መተኮስ ሰለዳና እቶም ሓበርቲ በዓል ዳብርሃለይን ኣዛዘ ናይቲ መድፍዕ ገላዋን ምስቶም ኣዘዝቲ ናይ በዓል ሓየሎን በዓል ሳሞራ እዮም ነይሮም ኣብቲ ግንባር ይወፁ ካብቲ ግንባር ናይ ዝጉና ተራራ እዮም ዝወፁ ብኡብለጥልጥ ዝበለ ቦታ ኣዝዩ ይበርኽ ንደብሪ ታቦር ከም ድላይካ ዘቋፃፅር ነቲ ከባቢ ብምሉእ ዘቋፃፅር ቦታ እዩ ንሕና ከዓ መትከሊ ብራትና ኣዳሊና በቲ ዝግባእ ናይ መድፍዕ ባህርያት ፓፕቱ ጌርካ ገለ ትናታቶም ታርጌታት ምሳቡና ተኺልና ሬዲ ጌርና ማለት እዩ ሕጂ ኣብዚ ክንትኩስ ተኮይና ግን ዓቕሚ የለን ሓደ ብረት ሓደ ሰብ ንክልተ ብረት ንመድፍዕ 122 ንኸውን ኣሎ ማለት እዩ እንታይ ንግበር ተባሂሉ ካብቲ ናይ ገብረ ገለ ቦጠሎነታት ኣባላት ይህቡና ሞ ኦሬንትድ ንገብሮም ብዛዕባ ናይ ክሸፋ እቲ ፓፕቱ ነቲ ማእከላይ መተኮስ ናይቲ ብረት ባዕልና ኢና ንተኽሎ እቲ ብድሕሪኡ ርሕቀት መዝጊብካ ክስታይ ንክትገብር ግን ቁሩብ ንዕኦም ሌላ ሂብናዮም ካብኡ ኣብዚ ዕለት 4 ወርሒ 2 ብፀጋማይ ወገን ብኣጋር ሰራዊት ናይ ወያነ መጥቃዕቲ ይጅመር እዚ መጥቃዕቲ ምስ ጀመረ ንሕና እውን ደገፍ ንህብ
3: እዛ መጥቃዕቲ እዚኣ እንዳተኸይደት ከለካ ብደሴ ዝተበገሰ ብበዓል ማርሳ ወርጌሳ ካብ ደሴ ዝተበገሰ ሓደ ሓይሊ መጥቃዕቲ ንወያነ ፈኒሎም ማለት እዩ እዚ መጥቃዕቲ እዚ ምስተፈኖ እቲ መጥቃዕቲ ናይ ወሎ ወይከዓ ናይ ደብረታቦር መጥቃዕቲ ጠጠዋ ኣቢሎም ከም ብሓደሽ ንዓና ንማርሳ ወርጌሳ ክንምለስ ከም ዘለና እቲ መካናይሲ ናብኡ ይመለስ ተባሂሉ ሕጂ ከምኡ ዘግበሮ ምክንያት ከዓ ነዚ ፀላእ ኣብ ቅድሜና ዘሎ ክንድምስሶ ወይከዓ ክንቀትሎ እንተ ኮይና መካናይ ሻዕብያ ዝመፅ ተኮይኑ ፅቡቅ መካናይ ሻዕብያ ዘይመፅ ተኮይኑ ግን ነዚ መጥቃዕቲ እዚ ክንምክቶ ኣይንኽእልና ኢሉ ድግሊት ሰራዊት ተቀዩ ብድሕሪኡ ነቲ ናይ ደብረታቦር ጠጠዋ ኣቢልና ኩሎም ኣፅዋራት ናብ ማርሳ ወርጌሳ ወይከዓ ናብቲ ግንባር ውጫለ ዝበሃል ዝነበረ ሽዑ ናብኡ ተመሊስና ዕለ 8 ወርሒ 2 ልክዕ ባፅዕ ክትተሓዝ ከላ ንሕና ከዓኒ ናይ ፀላእ መጥቃዕቲ ንከላኸል ኣለና ኣብ ማርሳ ወርጌሳ ብረት ተኽኢልና ማለት እዩ ድሓርታ መጥቃዕቲ ንሳ ምስተወደአት ሕጂ ብኣ ከለና እንታይ ንሕና ባፅኸምተተሓዘት ኣይፈለጥና ንረድዮ ውን ናይ ከፈትና ነርና ኣብ ኩና ስለ ዝነበርና ድሓርቶም ናይ ሎጂስቲክ ገለመለ ናይ ወያነ ብድሕሪት ነይሩ ሻዕብያ ረድዮ ባክፈቱ ኢሎምና እንታይ ኮይኖም ረድዮ ክፈቱ ብና ኣለዎ ይህ እታውንኩም ባፅዕ ተታሒዛ ረድዮ ክፈቱ እቲ ምሰበልና ጅግና ህዝባዊ ሰራዊት ሓርነት ኤርትራ ንባፅዕን ከባቢያን ተቋፂሩ ዋገለ ትብል ድሕሪ ንሕና ሕጂ እቲ ሓጎስና መሊሱ ጎንፊሉ ማለት እዩ
4: ልክዕ ኣብ ማርሻ ክንበፅሕ ከለና ስሪንቃ ሰብፃሕና ልክዕ ድምፂ ሓፋሽ ኣብኣ ቴስዓ ተታሒዛ ባፅዕ ማለት እያ ካብዚ ምብጋስ ተኽድና ውጫለ ብደይ ሓደ ነገር ኣትናያ ማለት እዩ ካብ ውጫለ ሓደ ቁሩብ ሰሙ ፀኒሕና ንድሕሪት እናተመሲና በዓል ጋይንቲ ግብረታብር ኩምብርንጋ ይበሃል ቦታ ኣብና ብዝያዳ ግን ኣብታ ጋይንቲ ትበሃል ቦታ ወረዳ ኣብኣይና ነርና ማለት እዩ እጂ ስቡ የማነ ናትና የልማነ ተሰብአ ኣብዛ ናይ ጉና ዝበሃል ቦታ ዓብይ ጎቦ እጂ መጀመርያ ኣብኣ ምሳይ ክትከይድካ ኢልኒ ኣብኣ ከይድና እቲ ቦታ በድስ ምኾነ ንበዓል ደብሮ ታብር ዘቐልቅን ቀረባ ስለ ዝኾነ ብኡ እሱ ዝፀኒዑ ከም ሓበሬታ መረት ከዓ በሊሑ ንጥፉ ስለ ዝኾነ እቲ መስርሕ ኣብርኢና ድሓር ኣነ ተመሊሰ ማለት እዩ ኣብ ኣብዛ ናይ ጋይንቲ ትበሃል ሽዑ ክልተ ብረት ተኺድና ግራድ እዩ ነይሩ ኣብኣ ተኩስና ድሓንቲ ዕላም እኳ ፅቡቃሎ ኒ ድሓና ኣለና ኢልና ኣብኣ ተኩስና ካብኡውን እኒኦ ብኣ ፈፂምና ከይድና ማለት እዩ በዓል ደብረ ወታብር ምስተተሓዘ ተኺድና ንበዓል ሃሞሲት ኢና ከይድና ሃሞሲት ከይድና ተኺድና ንከባቢ ባህርዳር ኢና በፂሕና ካብ ባህርዳር ንፀጋም ዘሎ ቦታ ብምሉእ ፀላኢ ስለ ዝነበሩ ወያነ ከዓ ብፀጋም ሸነክ ስለዝነበሩ ንዕና እኳ ይፀንሐና ሽዑ ሃዲሙ ከይዱ ማለት እዩ ተኺድና ባህርዳር ኣትና ቤት ትምህርቲ ነራ ሓንቲ ዘንዘሊና ትበሃል ቦታ ፀላኢ ገዲፍዋ ከይዱ ጥቓ ባህርዳር እያ ዳሕራይ ፀላኢ ምስ ገደፎ ተኺድና ባህርዳር ውሽጢ ኣትና ካብ ባህርዳር ወፃኢ ከዓ ማዓስከር ናይ ፀላኢ ዝነበረ ዓብ ነይሩ ፈትሾ ኢሎምና ናብ ከድና ነርና ማለት እዩ ዳሓር ፈትሽና ዋላ ሓንቲ ይፀንሐን ዋላ ብዙሕ ንብረትካ ናይ ይፀንሐን ተኺድና ንባህርዳር መፅና
3: ሽዑ እታ መጥቃዕቲ ንሳ ፈሺላ ፀላኢ ንድሕሪት ከም ዝምለስ ተገይሩ ከም ብሓድሽ ብምሉእና ከዓ ተተሓሒዝና እቲ 122 ይኹን እቲ ቢኤም 21 ይኹን ተተሓሒዝና ናብ ግንባር ተብሮታቦር ንምለስ ኣብ ግንባር ተብሮታቦር መጥቃዕቲ ተኻይዱ ኣብ ክብድ ዝበለ ኮይናት እዩ ነይሩ ምክንያቱ እቲ ናይ ግንባር ደብረታቦር ቁርብትር ዝበለ እዩ እተን ጎቦታትን በረክቲ ጎቦታትን ነይርዎም ኣዝዩ በረክቲ እቲ ቦታታት ንደብረታቦር ክትሕዛሲ ዳርጋ 3-4 መዓልቲ ስጌርና ኢና ኣብ ሓንቲ ነፋሪት ኣውዲቆም ነይሮም ሰረ ነፈርቲ እዙ 23 ፅቡቅ ሰርሐሎም ነይሩ ሓንቲ ነፋሪት ወዲቃ ብድሕሪ እዚ እቲ መካናይዝ እቲ ዝድለየ ዕላማታት ንምህራን ዋላ ሓንቲ ፀገም ኣይነበሮን ምክንያቱ ፃዕዳ ኣሎ ገለባ ኣሎ ኤፍዲሲ ንሕና ሙላኣት እዮም ፃዕዳ ኣዝዩ ምኩር ኤፍዲሲ ናይ ህዝባዊ ግንባር እዩ ካብም ሕጂ ተሰዊኡ ኣሎ እቲ ዝድሊ ዕላማታት ተሃሪሙ ደብረታቦር ሙሉእ ብምሉእ ኣብቲ ተቁፅርና እትያ ደብረታቦር ተቋፃፂርና ኣብኣ ሓደ 2-3 መዓልቲ ገርና እቲ መጥቃዕቲ ንሃሞሲት ገፁ ቀፂሉ
5: ልክዕ ናይ ብሓቂ ዝሕጉስ ስራሕ ኢና ሰሪሕና ምክንያቱ ቶም ሓለፍትና ቶም ናይ ኤፍዲሲ ቶም በዓል ፃዕዳ ናትና ወዲ የማነይቲ ኤፍዲሲ ነበረ ክልቲኦም ኣብቲ ጎቦ ደቢቦም ኣብቲ ቅድሚት እዮም ኣትዮም ግማን ንፀላእዩስ ነቲ ብደቂዕ ከሪኦም ዝኽእል ክሕብሮም ዝኽእል ቦታታት መሪፆም እዮም ሒዞም ስለዚ ኣብቲ ቅድሚ ስለ ዝኣተዉ ናይ ዝኾነ ምንቅስቃስ ናይ ዓበይቲ ፅዋራት ኣይኮነንስ ዋላ ናይቲ ሰብ ዝንቀሳቀሰሉ እውን ዘሪኦም ቦታ መሪፆም ስለዝሓዙ ኣብኡ ኮይኖም ዝሕብሩና ነይሮም በቲ ኣውፂኦም ዝሃቡና ዳታ በቲ ዝሕብሩና ዝነበሩ ከዓ ንሕና ኣብቲ ዝድሊ ዕላማታት ልክዕ ናሃርም ርና ስለዚ ንፀላእ እንታይ ኢና ገርናዮ ዘይተፀበየ ነገር ፀላእ ንሕና ከም መፃና ኣይፈለጥ ነይሩ ዘይተፀበየ ነገር ይጋጢሞ ኣብቲ ዝድሊ ዕላማታት ኣብቲ ልዕሊ ኣፅዋራትን ዝተፈላለየ ድፋዓታትን ብልክዕ ኢና ንውድቀሉ ነርና ስለዚ ነቲ ንና ንሃርሞ ዝነበርና ድብደባት ፀላእ ክፃወሮ ይከኣለን ኣብ ሓፂር ግዜ ካብኡ ተናዊፁ እዚ ግን ሻዕብያ እትዩ ክኸውን ክኽእል ኣሎ ናይ ሻዕብያ ክኾን ኣለዎ ኢሎም ቀልጢፍ እዮም ካብቲ ሒዘንኦ ዝነበራ ቦታ ከም ዝለቃ ገርና እዮም ስለዚ እቲ ሰራዊት ይህወደ ከዓ ብዘይ ዝኾነ ነገር ነቲ ድፋዕ ካኣትዎ ክፅግዖ ክኢሎም ከዓ ሰራዊት ይህወደግ ማለት እዩ ስለዚ እቲ ኩናት ናይ ንጎ ዕለት 25 ናይ ወርሒ ናይ ወርሒ 2 ጀሚሩ ንጎ ሰዓት 5 ፍርቃን ጀሚሩ ኣብ ውሽጢ 6 ሰዓት ኩሉ እቲ ጎላጎል ናይ ጋሳይ ዝበሃል ኣብዚ ከተማ ጋሳይ ተወዲኡ ኢሉ መለተታሒዙ ፀላኢ ናበይ ከይዱ ሃዲሙ ንደብረታቦር ሽዑ ንሕና ካብቲ ላዕሊ ወሪድና ካብቲ ሒዝናዮ ዝነበርና ቦታታት ኣብቲ ሱ ብደታት ተኺልሉ ዝነበረ ቦታ ኣፅዋራትና ተፊልና ናብ መን ነብረትና ክንዕና ከዓ ዕለት 26 ንተቦታ ክሰገነ ዕለት 27 ከዓ ደብረታቦር ብምሉእ ተፀላይዋ ዝነበረ ኣብ ደብረታቦር ስለ ዝኸደ ወያነ ከዓ ተኣጋር ሰበት ከቢብዎ ሓዲሩ ማለት እዩ ዕለት 27 ንጎ ሰዓት 5 መጥቃዕቲ ተጀሚሩ ደብዳባት እንዳካየድና ፀላኢ ነትንሕና ንካይደ ንብና ቦምባታት ክፀወር ኣይክእል ነይሩ ቀልጢፍ ክሳይድ ኹን ይባታትን ይሃድን እሳቶ ውን እግሪእግሪ ይርክቡ ተኣጋር ናይ ሰራዊት ይወደ ከዓ እግሪእግሪ ኢናርክቦ እሳ ውን እቲ ዕለት 27 ንኣውሽጢ ፍርቅ መዓልቲ እታ ከተማ ደብረታቦር ሓራ ወፅያ ማለት እዩ
3: ንደብረ ንሃሞሲት ተቋፃፂርና ንባህርዳር ኣፍ ደገ ባህርዳር ምስበፃሕና እዚ ፅናሕ ንመለስ ተባሂሉ እቲ ሰራዊት ናቶም ኣዋዓሪዱ ንሕና ኣብ ደብረታቦር ቀኒና ማለት እዩ ኣብ ደብረታቦር ምስ ቀነና ድሕሪ ገለ እዋናት ከም ብሓድሽ መንገዲ ንሰሜን ሽዋ ኮይኑ ንበዓል ወሪኢሉ መራኛ ኣለም ከተማ ዝበሃል ቦታታት ኣሎ ወሪኢሉ ናይ ወሎ እዩ በዓል መራኛን ኣለም ከተማን ዝበሃለ ከዓ ከባቢ ተወራረስቲ የን ናይ ሰሜን ሸዋ ኢናርከን ሕጂ ናብዚ ቦታ ዘክንከይድ ከለና ቦታታት መንገዲ ኣዝዩ ሕማቕ እዩ ኣፃድፍ እዩ ኣዝዩ ፃድፍ እዩ ብዝኾነ ግን ነቲ ቦታታት ዘይሰጊርና ኣብ ዝባን ምስ ደየብና ንወሪኢሉ መጥቃዕቲ ተኻይዱ ወሪኢሉ ኾነ ጥቃኸልና ሕጂ ክብድ ዝበለ መጥቃዕቲ ነይሩ ናብዚ ግዜ እዚ ሕጂ ዳርጋ ናብ ወርሒ 3 ገፁ ኸይዱሉ ወርሒ 3 ካብስ ኮይና ኣለና ማለት እዩ ወሪኢሉ ድሕሪ ክብድ ዝበለ ኮይናት ተዋፃፂርና ኣብቲ በረኽቲ ቦታታት ሕጂ ናብ ወሪኢሉ ምስ ተዋፀርና ኣብ ወሪኢሉ ሓደ ዝተወሰነ መዓልትታት ጌርና ነርና እስኪ ንክድፋዕ ንርኣዮ ገለ ኢልና ክድፋዕ ምስ ደየብና ከምዚ ብለካ እቲ ከቢድ ኩናት ከቢድ ተኣሽሙ ከም ዝነብርካ ይግለፅ ማለት እዩ ድሕሪ እዚ ንወሪኢሉ ተቋፃፂርና ብዘለና ይቀፂልና ንቀራምሽ ግን መራኛን ዝበሃሉ ዓበይቲ ጎቦታት እየን እስትራተጃዊ ቦታ እዩ ንዕን ተቋፃፂርና ቁልቁል ወሪድካ ሕጂ ከምዚ ኢልካ ምስ ደየብካ ኣለም ከተማ ኢካ ትርከብ እዚ በሪኽ ቦታ እዩ ንኣለም ከተማ ክንኣትዎ ከለና ልክዕ ከምቲ ኣቐዲሙ ዝተካየደ ኩናት ክብድ ዝበለ ኮይናት ተካይዱ ኣለም ከተማ ሙሉእ ሙሉእ ተታሒዛ ኣለም ከተማ ምስ ተታሕዘት ሕጂ ንሕና እንታይ ኢና ንገብር እቲ ማያዊ ዓቕሚ ንሕና ኢና እቲ ጉልበታዊ ዓቕሚ ከዓ ናቶም እዮም ብፍላይ ካብቲ ብኤም 21 ዝነበረ እቲ ኣፍልጦም ገሊኦም ባህሊ ዝነበሩ እዮም ገሊኦም ተምሃሮ ካብ ዝተፈላለየ ሃብታት ዝመፁ እዮም ካብታ ክፍ ተዕሊም ዝመፁ እዮም ንምስ እዚኣቶም ሕጂ ንሕና እንታይ ኢና ንጥቀመሎም መብዛሕትኡ ግዜ ሓለዋን ነቲ ብረተ ከዓ ከመይ ጌርካ ከም ዝጎርስ ንምህሮም ሙሉእ ብምሉእ እቲ ናይ ምትኳስን ናይ ምትካልን ሓላፍነት ናብቶም ክልተ መድፋዕቻ ዝነበርና ናባ ናይቲ ሓላፍነት ኣለም ከተማ ምስኣተና ሕጂ ሙሉእ ብምሉእ እቲ ቦታታት ተቋፂሮም ንበዓል ሸሸመን ገፁ እቲ ፀላይ ወፊሩ ሃዲሙ ኣብዚ ቦታ እዚ እንታይ ኢና ንገብር ኩሉ ግዜ ተኮናት ክዓርፍ ከሎ ነቲ ብረት ኣብ ሓደ ቦታ ክጥርንፍ ከም ዘለዎ ተገይሩ ንሕና ከዓ እቶም 11 ሰብ ኣብ ሓደ ቦታ ኢና ንጥርነፍ ኣለም ከተማ ተታሒዛ ሙሉእ ብምሉእ ተዋፂርና ማዕርያ ከዓኒ መሃል ሜዳ ትበሃል ኣላ ካብኡ ንምብራቅ መንዝናገሸ እዮም ዝለዎ እዚኣ እውን ተታሒዛ ማለት እዩ
1: ናይ ኩማንዶ ዝነበሩ ሽዑ ታርኦን ዘይርስዓና ነቲ ናይ ኢትዮጵያ ቦታ ወዲ በርሀ ሳምሶም ፃዕዳ ዝበሃሉ ነሮም ከም ከብዲ ኢዶም ነቲ ዝነበረ ቦታ ዝፈልጥዎ ንዓና እውን ኩነታትና ይፈልጡ ነሮም እዮም ብጉቡእ ማለት ርስዑ ዘይደሊ ምክንያቱ በይንኻ ተነፂልካ ክብል ስለ ዝብል ንሳቶም ኣብ ነፍሲ ወከፍ እዋን ወዲ በርሀ ዳሃይና ይፈልጥ ነይሩ እዩ ማለት እዩ ስለዚ ብድሕሪኡ ናብ ወላ ሕክምና ንባዕሉ ዶክተር ዮሴፍ ይበሃል ነይሩኡ ብርእሰ ተኣማነት ኢና ንሕና ንሰርሕ ነርና እዚኣ ክንከውንና ይንብል ነርና ኣንባ ንዶ ንዓናስ ነቶም ኣብኡ ዝነበሩ ናይ ወያነ ዝተሃርሙ ዝተሰብሩ ካልእ ዝኾኑ ብምልኦም ዶክተር ዮሴፍ እዩ ይሕክሞም ነይሩ ንሕና ብዛዕባ ዝኾነ ሽግር ኣብኡ ዝሰክፍ ነገር ኣይነበረና ብሕክምና ምክንያቱ በዓል ዶክተር ዮሴፍ ምሳና ስለዝነበሩ እምባ ንዶ ንዓናስ ንካልእ እውን ይኮኑ ስለዝነበሩ በዓል ወዲ በረ ዝለዓለ ብቕዓትን መረዳእታን ስለዝነበሮም

ሃብቲ ሓጎስ ገብረ መስቀል ይበሃል። ዕባይ ቤት ምርሶ ውራይ ኣብ 1978 ናብ ቤት ምርሶ ውራይ ኣትየ። ኣብ ቤት ምርሶ ውራይ ክኣቱ ከለኹ ራብዓይ ክፍሊ ጀሚረ ማለት እዩ። ካብ ራብዓይ ክፍሊ ክሳብ ንዘመተ ዝወፃናሉ ግዜ ሸውዓይ ክፍሊ በፂሐ ንምጥፋእ መሃይምነት በቲ ሽዑ ዝወፀ መምርሒ ናይ ውድብ ህዝባዊ ግንባር ንምጥፋእ መሃይምነት ካብ ዝዓበየ ክሳብ ዝነኣሰ መሃይምነት ክጠፍእ ኣለዎ ኣብ ኤርትራ ዝተባሃለ ኣብ ሓውሲ ሓራ ዝነበረ ቦታታት ማለት እዩ። ኣብቲ እዋንቲ መስመር ፀላኢ ሰጊርና ኢና ንኸይ ዘለና ነዚ ሰጊርና ኣብቲ ኣብ ውሽጢ ህዝቢ ኮይና ከዓ ነዚ ንጥፈታ ዝኸነካየድ ተበጊስና ኣብ ምብጋስና ዘና ኣብዚኣ ዘለዋ መካይን ሒዘና እናተበጊሰን ብጡርንፍና ኣብዛ ቦታ እዚኣ በፂሕና ማለት እዩ። ኣብ ጋርያ እዚኣ ኣብዚኣ ምስ በፃሕና ካብዚኣ ሽዑ ፋሕ ኢልና በቢ ቦታና ክንከይድ ኮልና ከዓ እዚ ስእሊ ዝተሳኢልናዮ ሕጂ ንመጀመርታ ግዜ ብወግዒ ዋላ እኳ ቅድሙኡ ብረት ምዕጣቅ እንተነበረ ብወግዒ ግን ሽዑ ወነንቲ ብረት ኮይና ማለት እዩ። ነናትና ብረት ሒዝና እተን ዝርከበን ዝተዓደላና ሒዝና ናብ ቦቦታና ፋሒልና ሓደ ካብኦም ሕጂ እዚ መሓር ፀሃይ ይበሃል። ኣብዚ እዋን እዚ እውን ኣሎ። እዚኣ ከዓ ቀዳማይ ክፍሊ መጀመርታ እንዳመሃረት ኮላ ዝተሰኣለት ቆልዓያ ኣብ ሰሜን ከዓ ተሳኢላ እዚኣ ትንሽአይ ዝበሃል ቦታ ማለት እዩ። እዚኦም እቶም ተምሃሮ እዮም። ቅድሚ ኣብ ቤት ምርሶራ ከለና ንምጥፋእ መሃይምነት ንክንወፍርሲ ንምንታይ ንምድለ እዚኦም ሕጂ ድሕር መስመር ምስ ወፃእና ኩሎም ዝተሰኣሉ እዮም። እዚ ኣጓዱ እዚ ትሪኦ ዘለኺ ናይ ከባቢ ሽላሉ እዩ። ከምዚ ነር ትገዛውቲ ኣብቲ ቦታቲ ተምሃሮ ተሰሪዖም ምጥፋእ መሃይምነት ብወግዒ ተጀሚሩሎ ማለት እዩ። ብዚ እዋን እዚ ካብዚ ቀፂልና ናብዚ ኢና ንመፅእ። ኣብዚ ዳርጋ ኣብቲ እዋን እቲ ኣብ ዝተበዝሓ ብሄራት ናይ ኤርትራ ምምሃር ዝበሃል ወይቲ ቁምን ቋሕቋሕታ ናይ ትምህርቲ ኣይነበረን። ህዝባዊ ግንባር ንመጀመርታ ግዜ ኣብ በዓል ኣስማጥ ዛራ ዘለዎ ከባቢ ኣብ ሓደ ተጠርኒፎም ህዝባዊ ባይቶ ኣቋቂሞም ትምህርቲ ተኸፊቱሎም ማለት እዩ። እዚ ኣብ 82 ንኸውን ኣሎ ማለት እዩ። ቀቂድመና ሓደ ዓመት ጀሚሩ እዚ። ካብዚ ቀፂሉ ግን እዚ ሕጂ ንሪኦ ዘለና ናይ ኩሉ ዝተምሃረ ይምሃር ዘይተምሃረ ከዓ ይምሃር ዝብል ጭርሑ ሒዝና ብሙሉእ ዓቕምና ንድሕር መስመር ወፂና ኣብዚ ሕጂ ኣብ በዓል እዚ ናይ በዓል እንድላል ናይ ባርክ ሳሕል እዚ ከዓ ናይ በዓል ኣብ ባርካ ዝነበረ ቦታታት ናይ ኤርትራ ኣብቲ እዋንቲ እዚ ስእላት እዚ ተላዒሉ ማለት እዩ። እዚኦም ትሪኦም ዘለኹ ትሪኦም ኣለኹ ዋላ ስእሎም ኣለኦም ትሪኦም ከለኹ ናይ ብሓቂ ከመይ ዓይነት ጎስጓሳት ተኻይዱ ሽዑ ንምጥፋእ መሃይምነት ክሳብ ክንደይናይ ፃዕር ተኻይዱሉ ሓደ ካብቲ ዝዓበየ ዕማም ናይ ህዝባዊ ግንባር ኣብቲ እዋንቲ ምጥፋእ መሃይምነት እዩ ነይሩ። ነዚ ንምትግባር ከዓ ኩሉ ሰብ ካብ ወዲ 14 ዓመት ንላዕለስ ወፊርና ማለት እዩ። ንትምህርቲ ክንምህር ወፊርና ብሓፈሻዊ ገምጋም ከባቢ 800 ንኸውን መምሃራ ወፊርና። እዛ ኣብዚኣ ንሪአን ዘለና ክልተ ስእሊ መመላእታ ናይ ዚአን ምናልባት እቲ ታሪክ ምእንቲ ኣሳሲሩ ክመፅ ኢልና ኢና ክሳይ ንገብር ዘለና። እዚ ዳርጋ ኣብዚ እዋን ዝሕጂ ካብ ቀዳማይ ክፍሊ ካልኣይ ክፍሊ ሳልሳይ ክፍሊ ዝበፅሑ ተምሃሮ ኣለውና ማለት እዩ። እዚ ልከ በታ ዝተጀመረትላ መሰረት እቲ ጎስጓስ ኣብ ህዝቢ ብውድሆ ሽማግለ ብክፍሊ ምሕዳር ህዝባዊ ምሕዳር ጀማሄር ንብሎ ዝነርና ኣብቲ እዋንቲ ተጠርኒፎም ብዝተፈላለየ ደረጃታት ኣብ ዝተፈላለየ ደረጃታት ዝተፈላለየ ፅብሒ ማለትና እዩ ንግሆ ናይ መደብ ተምሃሮ ንኣሽቱ ክንምህር ከለና ኣብ ድሕሪ ቀትሪ ኣዴታት ዝመሃራ ነይረን። ድሕሪኡ ኣቦታት በይኖም መሃሩ ምሸት ጓሶት መሃሩ ምሸት ከዓ እቶም ጓሶት ምእንቲ ናይ ትምህርቲ ዕድል ከይተርፎም ድሕሪ 6 ምሸት ብጋዝ ከምዚ ሕጅል እቺ ገለ የለን ጋዝ ወሊዕና ግን ነቶም ጓሶት ከዓ ሽዑ ንምህሮም። ስለዚ ብ4 ንጥፈታት እዩ ዝኸይድ ነይሩ ናይ ተምሃሮ ናይ መንእሰያት ናይ

0: ቆልዑ ማለት እዩ ናይ ኣዴታት ናይ ኣቦታት ናይ ጓሶት ተባሂሉ ኣርባዕተ መደባት ተሰሪዕሉ ይኸይድ ነይሩ። እዚአን ሕጂ ካብዚ ንሪአን ዘለና ናይ ኣዴታት ዝመሃራ ዝነበራ ማለት እዩ። እዚ ናይ ኣዴታት መደብ ትምህርቲ እዩ። እዚ ኩለን እዚአን ሕጂ ኣዴታት እየን። ኣብቲ እዋንቲ መሃይምነት ዘጥፍኣ ካብ ቀዳማይ ክሳብ ሓምሻይ ክፍሊ ዝተመሃራ ኣዴታት እየን። ምክንያቱ ትመሃራ ኣብ ዓበይተን ኣብ ቆልዑን በበይኒ እዩ። ኣብ ቆልዑ ቀዳማይ ካልኣይ ሳልሳይ እዳልካ ኢካ ትኸይድ። ኣብ ዓበይቲ ግን ቀዳማይን ካልኣይን ሳልሳይን ራብዓይን ሓሙሻይ እዳለ ተጣርኒፉ ክራሽ ፕሮግራም እዩ ዝኸይድ። ኣብ ዓበይቲ ሕፅር ሕፅር ዝበለ መደባት ጌርካ ዝስራሕ እዩ ነይሩ። ብከምዚ እዮም ነቶም ቆልዑ ሽዑ ደግሲ ንኸየጋጥም ከዓ ተደጋጋሚ ግዜ መፅሓፍቲ ብምዕዳል ኣብ ገዝኦም ኬትካ ብምሕታት ደብዳቤ ብምፅሓፍ ከዓ እቲ ዝተምሃሮ መፅሓፍን ምንባብን ንኸይጠፍእ ጎስጓሳ ተግበረሎም ነሩ ማለት
1: እዩበቶም
0: መተምሃሮ ቤት ምሰውራ ዳሓር መምሃራን ኮይኖም ዝወፈሩ ዝገበሩ ስራሕ እዚ እዘን ክልተ ስእሊ እዚአን ንሪአን ዘመልክተና
1: እዚኣ
0: ሕጂ ኣዴታት ኣብዚኣ ክመሃራ ከለዋ እታ ደርፊ እዚኣ ትድረፍ ነራ ማለት እዩ። ዳሓን ኩኑ ምሻጤ ምክንያቱ ካብ ገዝአን ኣብ ሕብረተሰብና ሳብቲ እዋንቲ ናይ ሓንቲ ናይ ብሄረ ትግራይ ናይ ብሄረ ዓፋር ናይ ብሄረ ሳሆ ወፂያ ክትመሃር ሲ ከቢድ እዩ። ክሳብ ዓፋር ከይተረፋ ግን ኣብ በዓል ፎሮ እቲ ከባቢ በዓል ቤሉል ገለ ዝበሃል ቦታታት ብሙሉእ ዓፋር ከይተረፋ ወፅአን ይመሃራ ነይረን ማለት እዩ። እጂ ክሳብ ክንደናይ ፃዕሪ ከም ዝተገበረሉ እቲ ውድብ ክሳብ ናይ ዝለዓለ ጠመተ ገይሩ ናብ ትምህርቲ ወፍሪ ገብር ምንባሩ ኣብዚ እዩ ዘርእካ። እቲ ሰብ ከዓ ብዘይ ዝኾነ ይኹን ዕፀይ ምፃይፃይ ዝሰውሃቦ ሓላፍነት ብግቡእ ይሰርሕ ነይሩ ማለት እዩ። ሕጂ ኣብዚ ኣብቲ ዋዳድባ ምናልባት ኣብዚ ናይ ዋዳድባና ዝገልፅ ኣይነበረን። ኣብ ዋዳድባ ኣብ ሓንቲ ቤት ትምህርቲ ሓደ ሰብ እንተበዝሖ ከዓ ሰለስተ ሰብ እዮም
1: ዝምህሩ።
0: ሕጂ ሓደ ሰብ ነዴታት ንቦታት ንጓሶ ትምህር ክልተ ወይ ሰለስተ ተኮይኖም ከዓ ቆልዑ ኣብተን ዕብይ ዝበላ ዓድታት ማለት ዕብይ ዝበላ ገጠራት ቆልዑ ኣዴታት ኣቦታት ጓሶት ናይ ምልሻ ከዓ ተወሳኺ ይመሃሩ በይኖም ማለት እዩ። እዚ ሕጂ ካብ ቦታኻ ተንቀሳቂስካ ትምህረሉ ቦታ ነይሩ ኣብቲ ዘለካ ኮንካ ከዓ ትምህረሉ። ኣብ ገለ ሕጂ ናይ ሰዓትን ፈረቓን ክልተ ሰዓት ትኸይድ ምሄርካ ክትምለስ ኢኻ። ምክንያቱ እቲ ትምህረሉ ቦታታት ገሊኡ ኣዝዩ ተኣፋፊ እዩ። ንኣብነት በዚ እንድሕር ከድና ብዛዓይ ጋሽባርካ ብዛዓይ ሰሜን በዓል ደርሰነይ ቦክሾምኖ ደንባሃብ ተፅን ፍርክቱ ገለ ንብለንሲ ካብ ዒላ በርዒድ እንተነዊሑ ናይ ሰዓትን ፈረቓን ገለ እዩ ንፀላእስ ቀረባ እዩ ክሳብኡ ኣቲኻ ኢኻ ምሄርካ ትመፅእ። ካብኡ ሽዑ ናብ መሕደሪኻ ከዓ ናይ ሰዓትን ፈረቓን ክልተ ሰዓት ተጓዒስካ ከዓ ንመሕደሪኻ ትመለስ። ብከምዚ እዩ ስራሕ ነይሩ። እዚ ከዓ ዝኾነ ኣብቲ እዋንቲ ዕውት ነይሩ ኢና ንብሎ ትስራሕ እዚ መቐፀልታ ናይ ዝኮይኑ ምናልባት ኣቀዲምና ክንገልፆ ዝግብኣና ገለ ሓጎፅጎፅ ነይሩ ዲብቲ መስርሕ ኣብ ብፍላይ ንዘመተ ምስ ወፃእና ኣብ መጀመርታ እዋን መንቋሕቋሕታ ወይ ድልት ናይቲ ህዝቢ ከምቲ ዝድለ ይነበረን ኩሉ ብዓይነ እንታይ ርዮ ነይሩ ደቅና ተማሂሮም ንሜዳ ክወፅኦም ዝብል ኣምር ጥራይ ነይርዎም። ዳሓር ግን ብጓስጓስ ክልተ ቆልዑ ዘለዎ ሓደ ቆልዓ ከምህር ሰለስተ ዘለዎ ክልተ ከምህር ከምኡ እንዳተባሃለ ብሽፍቲ ከም ዝመሃሩ ተገይሩ ዳሓር ግን በዕሎም ቶም ቆልዑ ክንመሃር ኢና ዝብል ድሌት ከም ዘሕድር ተገይሩ ብዘይ ገደብ ንትምህርቲ ክመፁ ክኢሎም ማለት እዩ። ካብኡ ሓሊፉ ሕጂ ኣብዚ ንሪአን ዘለና ኣዴታት ኣይንምኸይድና ካብ ምባል ሓሊፈን ደቀን ሒዘን ኣብ ትምህርቲ ከም ዝወፍራ ኮይነን ገሊአን ኣብዚ እዋን እዚ ካብዘን ሽዑ ዝተምሃራ ኣብ ዝለዓለ ፅብሒ ዝበፅሓ ኣለዋ። ሓካይም ዝኾና ኣለዋ፣ ናይ ሕርሻ ክኢላታት ዝኾና ኣለዋ። ኣብ ዝተፈላለዩ ቦታታት ንረክበን ኢና እዚአን ሕጂ ብፍላይ ኣብ ዞባታት ብዙሓት ኣለዋ ናዚአን ደወንበራት ናይ ባይቶ ናይ ምምሕዳራት ሓለፍቲ ኮይነን ከዓ ይሰርሓ ኣለዋ። ኣብዚ ፍልይ ዝበለት ሓንቲ እንታይ ኣላትና ትምህርትን ኩናትን ማዕረ ማዕረ እዩ ዝኸይድ ነር ዋላ ብድሕሪ መስመር ኣብቶም ኣብ ከባቢና ዝርከቡ ሰራዊት ኣብ ትርፊ ግዜኦም ከም ዝመሃሩ እዮም ዝውህቡን ነይሮም። ሕጂ እቲ ንጥፈታት ናይ ምዝማት ምጥፋእ መሃይምነት ኣብ ህዝቢ ጥራይ ዝተወሰነ ኣይኮነን ነይሩ። ኣብ ትርፊ ግዜኡ ዝኾነ ተጋዳላይ ክመሃር ኣለዎ ዝብል ፖሊሲ ስለ ዝወፀ ኣብ ድሕር መስመር ኣብ መስመር ፀላእን

0: ኩሉ እቲ ንጥፈታት መጥፋእን ሃይምነት በዚ መስርሕ እዚ ይካየድ ነይሩ። እዚኦም ሕጂ ኣባላት ሰራዊት እዮም፣ እተዋንዚ ተጋደልቲ ማለት እዚኦም። ኣበይ ኮይኖም መሃሩሎ ትርእዮም ኣለኸ። ዝኾነ ትጡሕ ኮፍ መበል የብሎምን። ኣብዚ ኣብ ምንታይ ዝፅሕፉ ኣለዉ? ናይ ፀባ ወረቐት እዩ ትፅሕፉሉ ዘለዎ ወረቐት ንበዓሉ ናይ ፀባ ወረቐት እዩ። እታ ናይ ፀባ ወረቐት ብግቡእ ተመቒላ ንማዕር እያ ትበፅሓካ። ሽዑ ነታ ናይ ፀባ ወረቐት ክንዲዚኣ ትኸውን ርሳስ፣ ሓንቲ ርሳስ ንሰለስተ ሰብ እንዳተመቐለ ብርሳስ ይፅሕፉ። ብዚያ ከምዚ ሕጂ ዘሎ ፒሮ ገለመለ ገለ እውን ኣይትረክብን ኢኻ። እታ ርሳስካን እታ ወረቐትካን ሒዝካ ኢኻ ትኸይድ። ኩሉ እቲ ሒዞሞ ዘለዎ ትፅሕፍሉ ዘሎ ማዕፆ እዩ። እዚኣ ንእሽቶ ክስታ እያ፣ ንእሽቶ ሓፂን እያ። ከምዚ ወንበር ዓይነት ናይ እንታ ሽሙ ኮምያ ተንቀሳቀሲት እያ ምስኦም እንቲ ክትከይድ እጂ። እዚ ኣዚኦም ዕድለኛታት ወይም እዚኣ ረኪቦማ ኣብ ገሊኡ ቆርበት ኣሌፍ ኣልፊዕካ ሰሌዳ ዝኾነሉ ግዜ ነይሩ። ዋላ ንሕና ንድሕር መስምር ህፃና ንፅሕፈሉ ዝነበርና መፅሓፊ መቕሎ ነይሩ። ኣብ መቕሎ ትምህር መፅሓፊ ኩርሽ ተሳኢኑ እምኒ ትገብር። እንድሕር ፈሓም ክትጥቀም ኮይንካ ከዓ ፃዕዳ ነገር ትደሊ። ስለዚ ብከምዚ ክሳብ ከምዚ ይካየድ ነይሩ ማለት እዩ። እዚኦም ሕጂ ኣብ ከባቢ ዝኩሉ መፂና ኣብዚ እንታይ ኮይኖም ኣለው? ኣብዚ ዝተምሃሩ ኣብዚ ክኢላታት ኮይኑ ኣለው። ኣብዚ ክኢላታት ኮይኖም ስድሮ ነቲ ዝተምሃርዎ ብግብሪ ክፍትንዎ ጅምር ኣለዎ ማለት እዩ። እቲ ምምሃር ናብየናይ ገጽኹም ዝወስደካ ትምህርትስ ክሳብ ክንደየናይ ኣገዳሲ ምኳኑ እዩ ዘርእየና። እዚኦም ኣባላት ከቢድ ብረት እዮም፣ ታንከኛታት እዮም። እዚኦም ውን ኣባላት እዚኦም ኩሎም እዚኦም ሕጂ ንሪኦም ዘለና ኣባላት ከቢድ ብረት እዮም። ዝሓሸ እዚ መሳርሒ እዚ ክረኽብዎ ዝኽእሉ ከም መቕሎ ከም ሰሌዳ ዝጥቀምሉ ዝነበሩ ዝሓሹ ስሶም እዮም። ምክንያቱ ኣብ ታንኪ ሒዞም ስለ ዝጓዓዙ እተንታ ኣብ ታንኪ ከዓ ብዙሕ ነገራት ትረክብ ኢኻ። ስለዚ እዚኦም ኣባላት ናይ እንዳሰንጠቕ እየ ማለት እዩ።
1: ራይ ቅድሚ ማለት እዩ ቅድሚ ከምዚ ክትመፁ ዝፀናሕካ ማለት እዩ ብዙሕ መሰናክላት ይሓልፎ ከም ዝነበሩ ብፍላይቶም ንምጥፋእ ሃይምነት ንዘመጣ ወፊሮም ዝነበሩ ካብቲ እቲ ናይ መሳርሒ ናይ መምሃሪ ጥራይ ዘይኮነ ወላ ድሕሪ መስመር ፀላእ ኮይኑ ምምህሩ ስለ ዝነበሩ እንዲ ዓይነት ሓደጋታት እዩ ዝወርሑ ነይሩ። ምክንያቱ ሓንሳብ ዝተፈላለዩ ሽግራት ክገጥሞ ጀካት ናይ ተፈጥሮ ማለት እዩ እቲ ብፀላእ ዘጋጥሞም ዝነበረ እንታይ ዝመስል ክኣካል ናቶም ስለ ዝነበር ክሓስ
0: ኣብቲ ዋንቲ ብፍላይ ከማ ናብዚ ከባቢታት ሰሜን ንብሎ ዘለናን እዚ ዞባ ደቡብን ተደጋጋሚ ግዜ ወፍሪ ናይ ፀላእ ነይሩ። ኣብቲ እዋን እቲ ሕጂ ወደ ገባቶም ከዲዖም ዝኣተዉ ናብ ፀላኢ ኢዶም ዝሃቡ ወታደራት መሪሖም ይመፁ ነይሮም። ስለዚ ኣብ ገለ እዋን ኣብታ ዝተደልየት እዋን ከየድካታ ዝደለካያ ስራሕ ንከይትፍፅም ናይ ክልተ ሰሙን ኮለል ትብል ብምክንያቱ እቲ መንገዲታት ዝተፈላለዩ መንገዲ ናብ ሓንቲ ቦታ ንክትበፅሕ ንኣብነት ካብ መለዛኛ ተበጊስካ ደርሰነይ ክትበፅሕቲ ኮይንካ ትኽኢልካ ብዓድና ምን ኣቢልካ ክትከይድ ቀረባ እያ። ኣብ ገለ እዋን ሕጂ ፍርቂ መንገዲ ድብያ ፀንሓካ እሞ ንመለዛናይ ተመሊስካ መሊሽካ ብጉርዒ ወሪድካ ክትከይድ ምስ ፈተንካ ብኡ ከዓ ከምኡ ድብያ ፀንሓካ ሕጂ ቀፃሊ ከምኡታት የጋጥም ነይሩ። እዚ ሓደ ካብቲ ሽግር ከዓ ኣባላት ብዙሕ ኣባላት ስለዘይነበረ ኣብቲ ከባቢ ኣብቲ ድሕር መስመር ምክንያቱ ተጠርኒፍካስ ክልተ ጀማሂር ሰለስተ መምሃራን ሓደ ኣርባዕተ ሓሙሽተ ምልሻ ሓንቲ መስርዕ ኢኻ እዚኦም እዮም። እዚኦም ከዓ መዓሲኻ ትራኸብ ምሸት ጥራይ ኢኻ ትራኸብ ቀትሪ ኩሉ ካብ ሰስራሕ ካለኻ ማለት እዩ። ሕጂ ምሸት ግን ድሕር ሰዓት ሽዱሽተ ንመሕደሪ ኢኻ ክትወፅእ ከለካ ኢኻ ትራኸብ። ሕጂ ኣብ እዋን እዚ ግን ካብ መሕደሪ ሓዲርካ ስራሕ ከተርክብ ኢልካ ክትመፅእ ድብያ ፀኒሑ ዝተሰውኡ ውፅኦት ኣለውና፣ ዝተወግኡ ውፅኦት ኣለውና። እምበር እዚ ኣዝዩ ኣፀጋሚ እዩ ነይሩ። ካልኣይ ዋሕዲ ናይ ዕጥቂ ከዓ ነይሩና ብሓፂሩ ኣርባዕተ ሰብ እንድሕር ኣለና ክልተ ብረት ወይ ሓንቲ ብረት እያ ዘላትና። እተን ሕጂ ክልተ እንድሕር ዓጢቕና ኣለና እቶም ክልተ ኮሎ እዮም ማለት እዩ ብረት የብሎምን። እንድሕር ሓሙሽተ ሰብ ኣለኻ ኣብ ገለገለ ዕድል ሃልይካ ሰለስተ ትህሉ ሞ ሰለስተ ካ ብረት ትሕዝ። እዚ ሕጂ ኣዝዩ ተኣፋፊ ቦታ ተባሂሉ ዝውሃበካ ማለት እዩ። ኣብቲ ብተዛማዲ ተወራራሲ ዝኾነ ቦታ ግን ናይ ዕጥቂ ዋሕዲ እውን ነይሩ እዩ። ክሳብ 20 ደቂቕ ናይ ፀላኢ መስመር ግን ኣቴና ንሰርሕ ነይሩ። ካብ ፀላስ ብ20 ደቂቕ ብእግሩ ከፅሓካ ዝኽእል ኣቴና ንሰርሕ ነይሩ። ክሳብ ከምዚ ዓይነት ቡድሆታት ነይርዎ ምስ ዝነበረ ዕድመ ንኣሽቱ ኢና መራሓን ሽግራ ኣይነበሮን ፀላኢ መፅኡ ክቐትለና ዝብል ሓሳብ እውን ኣይነበረን። ብጀካ ክንቀትል ተዘይኮይኑ እንደዚ ዕሽነት ድዩ ዋላ እንታይ እዩ ክትርዳእና ይክእል ዕላማ እዩ ዕላማ እውን ጥራይ

ሆነን ባህገ ከዓ ነይሩ ኣብ መጠን ላዕሊ እቲ ውድብ ዝሃበካ ሓላፍነት በቲ ዝግባእ ክንትግብሮ ኢና ዝብል ኣብ ነብሲ ወከፍ ዘማቲ ሕልና እዩ ነይሩ። ናይ ነብሲ ወከፍ ዕማም ስለ ዝነበረ ከዓ ብጃካ ኣጆኺ ተዘይኮይኑ ናብዚ ትኸይድኒኻ ዝብል የለን። ክትከይድ ኢኻ ተተባሂለስ ኖ ኣነ ክኸይድ እየ ስኻ ፅናሕ ኢኻ ትብሎ ኣነ ሓይሽ ካብ ክሶ ትኸይድ ኣነ ክኸይድ እየ በፅሕካ ስኻ ትመፅእ ጦፍ ትኸይድ ካብ ናይ 4-5 መዓልታት ኢኻ ትጓዓዝ ናትና ማእከላይ ቦታ ናይ መኽዘን ዓፀፀር እዩ ነይሩ ካብ ሰሜን ዓፀፀር ክትከይድ ኣግማል ሒዝካ 3-4 መዓልቲ ዝወስደልካ ካብ ደቡብ ናብኡ ክትመፅእ ከምኡ 3-4 መዓልቲ ዝወስደካ ክሳብ ከምዚ ሕጂ ክንደይ ሰብ ኢኻ ትኸይድ 2 ሰብ ኢኻ ትኸይድ እቶም ገመል ዝስሕቡ ገባር ኣለውካ 2 ሰብ ከዓ ነተን ገመል ተሰኒ ነቲ ንብረት ሒዝካ ክትመፅእ ትኸይድ እዚ ኩሉ ናይ በዓል ለይቶ ናይ በዓል ፈርፈር ሸፋቱን ወደ ገባን ገለን ምንቅስቃስ ዝነበሮ ቦታታት ጥሒስካ ኢኻ ትኸይድ ማለት እዩ። እጂ ኣዝዩ ከቢድ እዩ ምኽባድ ነቲ ምኽባድ ግን ምስማዕ ፍቕሪ ምትሕላይ ስለ ዝነበሮ

0: ኣነዋስ ጣዓሳ ኣፈይ ትኣዝመምኑ
1: ኩሉ ርእሲ የእዝምኑ የእዝምኑ እምስተለለ ደውልሃ ሽውሽው ዳዓልኩ እቱ ልባስ እናቀየራ ወንዳት ዓሸባ ኣትባህደይኒ ወትዓየረኒ ካርባ ወዲና ርስንቱ ዲና ያነ በለየኒ ክኣክለጠየኒ እሊ ውዳሽንቱ ውዳሽንቱ ብለይክ እንተዘሊ
0: ኣብ ስተን ኣፈገረብይ ትኣዝመምኑ ብርሓእካ ግልተ ኣእምሮ እንት ምልሻኮ መሻከያት እየ ኣማል ወደይኩም ወበስ
1: ስ በለ ስ ስ በለ ወለንቲ ይኸሰኪን ተሓጃፍካ ወትዓዛርካ በለየኒ ወንሳሎ ኣፍገረግል ወሰላዲካ ጎይ ህለየት ይትረክባኒ ይበለኒ ክህርበምኒ ምንኦከየ ምን ይበለና ዘይ
0: ካጉድም ድሓን ተሓይስየ ምንባዕላታ ሰምዑኒ ኢለኩም ጀርጀረት ወኣሰር ፖሊስ ወመሓክም ሳዓይ ሰኒጋእ መንገቢ ንስኩም ተሓምወላ በስ ኣነ በሪ ኢለኩም
1: ንእሸ መንእሸ ክትሓመላ ንግማ ትሓመለ ግ እልእል ይግስቱ መን ሓመ ቀነ ርእኪ ብፖሊስ ኣሰጅኑ ስጅን ኣት ይብለክ ለይኩ እዞም ስተል በስ ያርያ ምፅያ ነግስኩ ያርያ ምፅያ ሽፈጊ
0: ካድሓን ኣሰር ፖሊስ ሰኒጋእ መንገቢ ደልቲ ትፋሃሙ ወዲእ ሓይስ ምንባዕላታ

ህይወት ንኹሉ ሰብ ማዕረ ዕድልን ምቹእነትን ሒዛይኮነትን እትፍጠር። ገሊኡ ሰብ ኣብ ማእከል ጥዕናን ሃብትን ክውለድን ከሎ፡ ገሊኡ ግና ገና ካብ ማህፀና ድዩ ጀሚሩ ምስ ከቤቲ ናይ ህይወት ብድሆታት ክቃለስ ይግደድ። እዛንታ እዚ ምስ ተፈጥሮዊ መሰናኽላትን ናይ ህይወት ፈተናታትን እናተጋደለ ንመንገዲ ዓወት በዓሉ ዝፀረገ ጽኑዕ መንእሰይ እዩ ኤፍሬም ጎይትኦም። ካብ ወላድኡ ጎይትኦም በየነን ወላዲቱ ኣብረህት ማሕራይን ብ1993 ኣብ ዓዲ ጸጓር ንእዞብ ዓዱ ኸላ ተወሊዱ። ገና ናይ ህይወት ትርጉም ከይፈለጠ ካብ ማህፀን ወላዲቱ ክወፅእ ከሎ ጀሚሩ ከቢድ ስንክልና ተሰኪሙ እዩ ናብዚ ዓለም ተቐልቂሉ። ኣእጋሩ ልሙድ ምንቅስቓስ ዝዓግቶ ስንክልና ዝሓዚ ኸውን ከሎ ኣብ ሕቑ እውን ተወሳኺ ናይ ጾር ሸኽሚ ዝኾኖ ሕበጥ ኣለዎ። እዚ ኣካላዊ ጸገም እዚ ንዝኾነ ህፃን ብርሃን ዓለም ዝጸልምት ንመጻኢኡ ድማ ዓብ ዕንቅ

0: ፋ ዝፈጥሩ ነይሩ። ንሱ ኸያክል ገና እዋን ቁልዕነቱ ብዝግባእ ከየዝተማቕረ ህፃንን ከሎ እታ ፍቕርን ዕቑባን ክትቦ ዝነበራ ወላዲቱ ብሞት ተፈልያቶ። ሞት ወላዲት ንኸም ኤፍሬም ዝኣመሰለ ድርብ ስንክልና ተሰኪሙ ዝዓቢ ህፃን እቲ መከራ ዕፅፊ እዩ ነይሩ።
1: ሓደ ዓመት ይኸውን ይኽልተ ዓመት ከባቢ እዩ ዝኸውን ሕጂ ከም ዝብለካ ሓንቲ እግረይ ዳርጋ ይሰርሕ ነ ዝበዝሕ እዚኣ ቐጠን እዚኣ ከዓኒ ረጉድ ይበላ ዋላ ብትፍል ክትሪኦ ከለኻ ወላ ዚ ሕቆይ ሕጂ እንዳበለ ከይዱ እምበር ድሓኒ ይርሾ ዝኾነ ዓቐበት ክዲብ ከለኹ ሓደ ቲኣ ተሓምም ክወርድ ከለኹ ሓደ እዩ የብል ተድክ እየድክማን ነይረ ንዝኾነ ንእሽተይ ከማን ብሓደ እግረይ ዝድይዎ ይነበርኩን ከምዚ ምሽ ተደጊፈ ተዘይኮይኑስ ክሳብ ከምኡ ነይሩ ሓንቲ ንእሽተይ ንእድ ነይራ ነዚኣ ደይባ ብለኒባባ በዚኣ ትደይባ በቲ ሓንቲ በዚኣ ክኾን ከለኹካ ረኽመሽ ኢለ ይወድእ ከምዚ ዓቕምሳ ኣይነበረን ማለት ምስገበር ባባ እውን ብዙሕ ሕክምና ፈቲኑ ብዙሕ ክሳብ ኣነኻ እንዳጎበዝኩ ከይደ እቲ ነብሰይ እውን ብኡ መጠን እቲ ስንክልናስ እንዳበለ ኸይዱ ዓበይ ኸይዱ ኣብዚ ሕቆይ ወፂን ዘይፈልጥ ክጉበጥ ጀሚሩ ብቐሊሉ ከዓ ክድገፍ እቲ እግረይ እውን እንዳት ክጥወ ጀሚሩ ብቐሊሉ ዝረግፅ ኖርማል ደው ዝብል ነበርኩስ ከይተደገፍኩስ ደው ዘይብል ኮይኑ ሕጂ ማለት እዩ ሽዑ ግን ድሓን እዩ ነይሩ ቲ ጥዕና እዩ ማለት እዩ ቁርብቲ ናይ እግረይ ንዓንዲ ሕቆ ገለ ፀገም እዩ ነይሩ በዚ ግን ድሓን እዩ ግን ከምዚ ቃንዛ ዘምፃለ ገለይ ጉዳይ ኣይነበረ ድሓን ነ ኣይቐንዝወኒ ነይሩ ግን ድሓን እዩ ስለዘይቐንዝወንስ ብኡ መጠን ከም ሰበይ ወይ ከም ሰበይ ፀወት ከም ሰበይ ከዓ ድሓን እዩ ነይረ
0: ጉዕዞ ህፃንነት ንኤፍሬም ኣብቲ ፍቕሪ ደ ዘይብሉ ዓለም ኣብ ትሕቲ ናይ በይኑ ናይ ህይወት ማዕበል ክቃለስ እዩ ተገዲዱ። ትምህርቲ ንኤፍሬም ናይ መጻእ ተስፍኡ ዝርእየሉ እንኮ መነፅሩ እዩ ነይሩ። ስለ ዝኾነ ድማ ዕድሚኡ ንትምህርቲ ምስ ኣኸለ ናብ ቤት ትምህርቲ ዝተለኣከ ኮይኑ ግን እቲ ናብ ቤት ትምህርቲ ዝወስድ መንገዲ ንባዕሉ ጾር እዩ ነይሩ። ካብቲ ዝነብረሉ ዝነበረ ገጠር ናብቲ ቤት ትምህርቲ ንምብፃሕ መዓልታዊ ኣህላኺ መንገዲ ብእግሩ ይጓዓዝ ነይሩ።
1: ካብ ዓፀጓር ንዓዲ ባሕሮ እቲ መንገዱ ነዊሕ እዩ ንኣይ ሓደ ሰዓት ውዳእሉ ይኸውን እዩ ከባቢ ማለት ምክንያቱ ብዙሕ ፅቡቕ ጎልጎል ከይድካ ፀኒሕካ ሽዑ ዓቐበት ታሕቲ ወሪድካ ብድሕሪኡ ንላዕሊ ዓቐበት ደይብካ ካቲ ቤት ትምህርቲ ትረኽቦ ኣብኡ ከዓ ካብ ቀዳማይ ክሳብ ሓምሻይ ጥራይ ዝመሃሩ ነይሩ ማለት እዩ ብዙሕ እውን ወላ እንዳበልኩ ከለኹ ብዙሓት ተምሃሮ ገዲፎም ንኸዱ ነይሩ ምክንያቱ ሲ ምስኦም ከብል ኣይክእል ንወላ ቀዲመ ተተወገስኩ ሲ ብዙሓት ተምሃሮ ገዲፎም እኦም ዝኸዱ ነይሮም ምክንያቱ በቲ ዘሎ ምስኦም ክኸይድ ንቀሳቀስ እንኳ ተዘይከኣልኩ ግን ቁርብ ግን ከምዚ ዘሎ ግን ኣቐዲመ ተበጊሰ ከም ዝብለካ ዘለኹ ሰዓታት ኣቢለ ኣብኡ ኣቱ ሓን ከዓ ነይሩ እቲ ትምህርተይ ከዓ ከምዚ ሕማቕ ተምሃራ ኣይኮንኩን ንፍዑ እውን ኣይኮንኩን ንሓን እየ ነይረ ተሪፈ ይፈልነ ፅቡቕ ትምህርቲ ከይደ ድሕሪኡ ኣብ ሻድሻይ ክፍሊ ምስ ሓለፍኩ ሽዑ እቲ ትምህርትስ ካብቲ ዝነበሮስ ሻሙናይ ክፍሊ ስለዘየለ ናብ በተገብርኤል ፈለግ ቤት ትምህርቲ ናብኡ እዮም ሰዲዶምና ማለት እዩ እጂ ንዓይ ኣዝዩ ርሕቕ እዩሱ ክልተ ሰለስተ ዓዲ ክልተ ዓዲ ድሕሪኡ ካ ትረኽቦ ማለት ዳርጋ ናይ ሰለስተ ሰዓት ብውሕዱስ ይኸውን እዩ ማለት እዩ ሱ ኣብኡ ክምሃር ናብኡ ክኸይድ ጀሚረ ማለት እዩ ሻድሻይ ክፍሊ ምስ ሓለፍኩ ማለት እዩ ሕጂ ኡ ክምሃር ክኸይድ ከለኹ ግን ብጣዕሚ እቲ ትምህርቲ ስለ ዝደልዮ ዝነበርኩ ከይደ በቃ ከም ዝብለካ ድሕሪ ተምሃሮ እዩ እቲ ጉዕዘይ ማለት እዩ ምስ ከድኮውቲ ቤት ትምህርቲ ክሳብቲ መወዳእታ ክልተ ወርሒ ገለ ምስ ተረፎ ሽዑ ትምህርቲ ማራ ምስቲ ድኻም ኣቢሉኒ ምስቲ ናብራ ኩሉ ድኻም እግረይ ስለ ዝነበረ ኣብ ከሉ ከሽዑነት ትምህርቲ ቋሪፆ ዮ እንዳባሓጎይ ከይደ ማለት እዩ
0: እዚ ጉዕዞ እዚ ንኤፍሬም መዓልታዊ ዝርገም ናይ ስቓይን ዓቕልን ፈተና እዩ ነይሩ። ክፃወሮ ስለ ዘይከኣለ ድማ ትምህርቲ ቋሪፁ። ብዘይ ትምህርቲ ግን መጻኢኡ ክረኣዮ ስለ ዘይከኣለ ናብ ዓዱ ኸላ ብምግዓዝ ኣብ ቀረባ ኮይኑ ትምህርቲ ክከታተለሉ ዝኽእል ዕድሉ ይረኺቡ።
1: ኣብኡ ከምኡ ኢለ እንዳነበርኩ ከለኹ ግን ባዘር ብጣዕሚ ብትምህርቲ ግደስ ስለ ዝነበረ ክምሃር ጥራይ እዩ ዝደልየኒ ነይሩ ወላብኡ ከለኹ ትምህርቲ ተምሃር ንስኻ እንተሕርተ ተማሂርካ ኩሉ ነገር እሱ እዩ ዝኸውን ብዘይ ትምህርቲ ግን ሓንቲ ክትገብር ኣይትኽእልን ሃይሉ ዝዛረበኒ ነይሩ ሽዑ ግን ንዓ ናብዚ ክትምሃር ኣለካ ኢሉ ሽዑ ባዘር ናብዚ ቦርዲን ማዕበይ ዝኽታመተ ዓዱ ኋላ ማለት እዩ ኣብኡ ኣሎ እንዳኸንሻ ማለት እዩ ኣብኡ እቲ ኒሽ በቃ ኢለ ኣብታ ሻድሻይ ክፍሊ ሄለ ንክጅምር ኣብቲ ቤት ትምህርቲ እቲኒ ማለት እዩ ሽዑን ኣነ እውን ምስ መፀክብቲኡሲ ኣየበልኮን ነቲ ትምህርቲ ሳይንዓኮን ከምቲ ዝብለኒ ዝነበረ በቃ ተተማሂረ ጥራይ ምክንያቱ በዘሎ ፀገም ስኻሉ ዝኾነ ነገር ክሰርሕ ኣይክእልኒ የለ ማለት እዩ ስ ጥራይ ስለ እምሮ

0: ዝመለ በቃ ክምሃር ኣለኒ ኢለ ካብ ሸርሻይ ሄሎ ኩሉ ትምህርቲ ዝንረሳዕኽዎ ካልእ ብምሉእ ማለት እዩ ካብኡ እዩ ጀሚሮ ወላቶም ብምሉእ ናይ ትምህርቲ ነገራት ካብኡ ኣፀቢቐ ሒዙ እዮም ጀሚሮ ማለት እዩ እጂ ከም ዝብለካ ሸርሻይ ሸውዓይ ሻሙናይ ኣብቲ ቤት ትምህርቲ ካብኡ ናብኡ ርሑቕ ኣይኮነን ናይ ስጉምቲ እንካብኣን ማለት እዩ ቀረባይ ቤት ትምህርቲ ኣብኡ እንዳተምሃርኩ ፅቡቅ ካኣት ናይ ትምህርቲ ፍልጠት ግን ምስኦም ዝነበረ ኩሉ ሲ እቲ ትምህርቲ ስናማዕበለ ኮይሉ እቲ ዝነበረ ማለት እዩ ሕዲሰዮ ዳርጋ ሓድሽ ኮይኑ ብኩሉ ማለት እዩ ወላቲ ትምህርቲ ሲ ፍሉይ ክስታይ ፈጢሩለይ ንዓይ ድሕሪኡ ወላ ብቲ ታሽዓይ ዓስራይ ምስ ኮድኮ ሃይ ስኩል እውን ክሳብ ብልጫ ክረክብ ክኢለ ማለት እዩ ትነጥበይ ፅቡቅ ገስጊሰ ማለት እዩ ከምዚ ነይሩ ኣብቲ ሃይ ስኩል ማለት እዩ ብድሕሪኡ 26 ዙርያ ከዓ ንሳዋ ወሪደ ማለት እዩ ኣብ ሳዋ ማለት ፅቡቅ ብጣዕሚ ፈትዮ ፅቡቅ ዝኾነ ወላ ዝኾነ ነገር የበል ናብ ሳዋ ከም ዝብለካ
1: ድሕሪ ናይ ሰዋ ህይወት ኤፍሬም ናብ ዝለዓለ ደረጃ መኣዲ ትምህርቲ ዝፅምበረሉ ነጥቢ ስለ ዘይረኸበ ናብቲ ዝዓበየሉ ምዕበይ ዝኽተማት ዓዱ ኸላዩ ተመሊሱ ኩነታቱን ሽጉሩን ተገንዚቦም መንበሪ ገዛ ስለ ዝሃብዎ ድሕሪኡ ዘሎ ግና ህይወት ብናቱ ፃዕርን ሓርኮትኮትን ጥራይ ክትምራሕ ከም ዘለዋያ ኣነፂራ ነጊራቶ ብናቱ ረሃፅን ጉልበትን ዝመፀት ሳንቲም ዝዓበየ ክብርን ሰላምን ከም እትህቦ ተረዲኡ የማነ ፀጋም ከይጠመተ ንነብሱ በዕሉ ኣቦን ኣደን ሓጋዝን ገይሩ ካህንፃ ወሲኑ ናይ ገዛእ ርእሱ መናብሩ ንምምራሕን ግልበቱ ንምልምማድን ድማ ክሰርሕ ጀሚሩ
0: ንመፅኢ ሓደ ሰብ ኣብዚ ቤት ትምህርቲ ኣሎ ክፍቲ ቦታ ናይ ዋርድያ ሞ ክሰርሕ ዶ ትኽእል ገለ መለብለኒ ፀገም የብሉ እንታይ ፀገም ኣለዎ ስላ ጥራይ ትብለሉ ትኸውን ኢለ ሽዑ ስራሕ ጀሚሩ ዋርድያ ማለት እዩ ከባቢ ዓመትን 10 ወርሕን ክኸውን ሽዑ ስራሕ ዋርድያ ናይ ፍርቂ መዓል ተሰሪሐ ማለት እዩ ብድሕሪኡ ምስ ኣብኡውን ዳርጋ ሓደ ዓመት ክምህር ምስ ቀረብኩ ሽዑ ገለ ምክንያት ኣይ ብዚ ዓዲ ተቐመጥኩ ገቢለዮ ኣቋሪፀ ስቕ ምስ በልኩ ሽዑ ብድሕሪኡ ናብዚ ናይ ድኳን ሓሳብ ምክንያቱ ወላ ቅድሚ ሕጂ ሓወይ ከምኡ ብለኒ ነይሩ ድኳን ዘይትገብር ድኳን ገለ ብለኒ ኣበይ ሞ ምሰበልኩ በታ ናይ ዋርድያ ምስ ጀመርኩ በቲያ ናይቲኣ ደመወዝን ቁሩብ ኣቐሚጠ ስለ ፅናሕኹ በቲ ናይ ቤት ትምህርቲ ትምህርቲ ኣቐሚጠ እየ ስለ ፅናሕኹ መፅኤፍቲ ምምሕዳር ሓንቲ ቦታ እዛ ዘላ ሕጂ ቦታ ነይራ ምምሕዳር ከይደ እዚኣ ቦታ ኣለዋ ተቐሚጠ ያኻ ዘላታ ቦታ ሕጂ ልቸንስ ኣውፅኢ ኣነ ሃገራዊ ጉባኤ ወዲአ ኩሉ ስለ ዘሎ ኣብዚኣ ክሰርሐላ የለን ቲ ምሕዳር ምስ ጎድኩ እሶም ከዓ ኣይደንጎይኒ ማለት ሲ ቀልጢፎም ኣቢሎም ኖ ክቀልጢፈ ከዓ ልቸንስ ኣውፅኢ ኣብቲ ግዜ ሰላም ምስ ኮነ ማለት እዩ ኣብ ሽዑዋን ሽዑ እታ ድኳን ከፊት እያ ማለት እዩ
1: ኣብ ከተማ ዓዱ ኋላ ንእሸ ድኳን ብምኽፋት ሓድሽ ናይ ህይወት ምዕራፍ ጀሚሩ እቲ ናይ ንግዲ ዓለም ግና ካብቲ ዝሓስቦን ላዕሊ ጻዕርን መስዋእትነትን ዝሓትት ኮነ ስራሕ ድኳን ብባህርኡ ኣዝዩ ኣድካሚ እዩ ካብ ንጎ ምስ ተንስአ ሙሉእ መዓልቲ ክኸፍትን ንህዝቢ ብዘይምስልካይ ኣገልግሎት ክህብን ነይርዎ ካብዚ ብተወሳኺ እቲ ዝዓበየ ጸገም ንሸቐት ዝኸውን ኣስቤዛታት ምምጻእ ነይሩ ዝኾነ መጓዓዝያን ናይ ምሽካም ሓገዝን ከያኣለዎ ነቲ ኸቢድ ንብረት ካብ ናይ ጅምላ መሸጢ ቦታታት ናብ ድኳን ንምጽዓን ክሳብ ክንደይ ዓብ ጻዕርን ድኻምን ይሓልፍ ከም ዝነበረ ክግመት ዝከኣል እዩ
0: ሽዑ እውን ንዕእና ምፃእ ኣቢለ ንዕን ሽጥ ኣቢልካ ኣብኡ ከለካ ክተምፅእኸ ሸግር ነይሩ ሽዑ መን ይ ከምፅእ ኣለይ ዓፂኡ እየ ዘምፅእ ምክንያቱ ሲ ክልተ ብክልቲያ ንእሽተያታ ድኳን ነይራ ከመይ ገረአ ገለ ዝብል ክስታይ ነይሩ ንማለት እዩ ግን ኣማራፂ ወላ ባዕለይ ከይደ ከምፅእ ክስከም ደ ወላ ሙርኩሰይ ክሕዝ ገለ እብል ነይረ ማለት እዩ እዚ ከይደ ቆልዑ ገለ ልእኽ ዝለኣዊ የምፅሎ ይቁን ንፉዓት ከዓ መለስ ብጣዕሚ ንፉዓት እዮም በቃ እዞም ቆልዑ ሲ ኣዝየ መስግኖም ዝሕጉ ዝነበሩ ማለት እዩ ከምዚ ምፅሎይ ተኢለዮም ኣብ ወረቐት ፅሕፋ ቢለ ዮም ምፅሎይ ነይሮም ማለት እዩ ንዓይ ግን ምክንያቱ ክኸይድን ከብልን ብዙሕ ግዜ ጠፋኣን ነይሩ ማለት እዩ ብነብሱ ከ ወላ እውን ክስከም ከዓ ኣይትኽእልና ሓንቲ ሳንጣ ክስከም ኣይክእልን እዮ ማለት እዩ ቁሉ ፍትኖ ነይረ ሕጂ ቁሩብ ከይደኻዊ የምፀ ነይረ ኣሸጊርኒ ማለት እዩ በተን ዘለዋ ግን ኣብኡ መፂኦም ዝህቡኒ ሰባት እንዳገዛእኹ ገለመለ ቁሩብ እንዳበልኳ እንዳማዕበልኳ ከይደ ኣብዚ ዝብለካ ኮረና ምስ ኮነ ከዓ ሓንቲ ሳይክል ነይራ በቃ ብዚኣ ገይራ ሕጂ ዋንቲ ሳይክል ክኽእል ኣለኒ ገለ ኢለ ሽዑ ስኢለን ታሕቲ ገፀ የብላ ፅቡቅ ከይድ ኣብቲ ዓቐበቲ ኣብየኒ ኣብቲ ሳይክል ናብቲ መፂኦም ኣብቲ ድኳን ኣፀጊዐ የብልዋ ሃብ ከብላ ኢለ ይብል ድሓኒ መቸም ኣምላኽ መስገን ወዲቐ ይፈልጥኒ ከምዚ እንተኣሽሙ ኢለ ዘይኮንኩ ድሓን ከብላ ጀሚሮ ማለት እዩ እምበር እዚኣ ተድልየኒ ኢለ ሽዑ ነቲ ኩሉ ዝገብሮ ዝነበርኩ ኣብኡ ዝፍትኖ ዝነበርኩ ኣቢለ ናተይ ሳይክል ኣብ ገዛ ዝነበረት ኣብ ዝርተ

0: ሳይክል ሃበኒ ኢለዮ ንዓ ተዓረር ኣቢለ ሽዑ ቆቁሩ ሽዑ እንዳበልኩ ወላ ሹቅ ክኸይድ ጀሚሮ ማለት ክኸይድ ከለኹ ሹቅ ግን ቀሲ ኢለ ኸይድ ቀሲ ኢለ ማለሲ ላዓቕን ፍርሕ ነይርኒ ምክንያቱ ሱይ ፅቡቅ ገይሮ ኣይመለኳን ሓንሳብ እንድሕር ቢለ ከዓኒ ቀልጢፍካ ክተብሎ ይትኽእልኒ ኻ ማለት እዩ ከም ዝብለካ ሕጂ ግን ብኡ ፅቡቕ እንዳበልኩ ተላማሚድ እያ ፅቡቅ ሕጂ ኖርማል ክኢለ እያ ብኣፀዒነ የምፅእ ኣፀ ድኳነ ቲ ዝነበርኩ ከይደ ንብረተይ በዕለ የምፅእ ኮይነ ማለት እዩ
1: ኤፍሬም እዚ ኩሉ ናይ ድኳን ፃዕርታት ምስ ተወድአ ካልእ ናይ ውሽጢ ገዛ ፈተና ይፅበየ ነይሩ ኣብ ዓዱ ኸላ ንበይኑ ገዛ ተኻርዩ ስለ ዝቕመጥ ዝነበረ ዝኾነ ናይ ገዛ ስራሕ ዝሰርሓሉ ሰብ ኣይነበረን። ካብ ድኳን ደኺሙ መጺኡ ኣብ ናይ ብሕትውና ገዝኡ ምስ ኣተወ በዕሉ መግቢ ክሰርሕ፣ በዕሉ ክዳውንቲ ክሕፅብ፣ ገዝኡ ኸጽሪ፣ ብሓፈሻ ኩሉ ንእሽቶን ዓብይን ናይ ገዛ ስራሕ በዕሉ ክሰላስሎ ነይርዎ። እቲ ኣካላቱ ካብ ውዕሎ ድኳን ዝለዕለ ዕረፍቲ ኣብ ዝደለየሉ እዋን ንሱ ግን መሊሱ ካልእ ጉልበት ዝሕትት ናይ ስራሕ ዓለም ይጅምር ነይሩ። በቲ ዘካየዶ ዘይሕለል ተወፋይነትን ጻዕርን ግና እታ ንእሽቶ ዝነበረ ድኳን በብቕሩብ ዓማዊል ክስሕብን ቀጠባዊ ዓቕማ እናዓበየ ክመጽእ ክኢሉ
0: ሓደ ንጎቶ ሲኢኻ ከይድካ ስራሕኻ ትውዕል ቁርሲ መን ይገብረልካ መሊስካ ምሳሕኻ መን ይገብረልካ ድራርካ ኣሎ ጀካ ዝተወሳኺ ናይ ገዛ ፀብሕኻት ምሳ ኩሉ ነገርካ መን ይገብረ ክዳውንትኻ ኩሉ ብዙሕ ነገር ሲ ኣሎ ናይ ሰብኣይን ናይ ሰበይት እንኮንካ ክትዓይ እሞኸ ድኳን ከዓ ሙሉእ መዓልቲ እዩ ተኸፊቱ ክውዕል ዘለዎ ስለዚ እዚ ከምዚ እዋን ልዓቐንቲ ሙረይስ ክስታይ ይኸውን ነይሩ ውሽጤ ማለት እዩ ምክንያቱ ሲ ወላ ተዘይደለኹ መርዓ ግን ደጋፍሲ የድልየካ እዩ ወላ ብዙሓት ሰባት እውን ተመርዖ ነዚ ኣነ ክንመፃልካ ብዙሕ ሰብ ከምኡ ይብል ብጣዕሚ ብኣይሲ ማራዮም ክስታይ ነይሮም ማለት እዩ ክምርዖ ዝደልዩስ ብዙሓት እዮም ሓቆሚንካ ንዓኻ ኮ ደጋፊት ክትህልወካ ኣሎ ብዘይዚ ከመይ ጌርካ ክትዓይ ከመይ ጌርካ ብሎም ግን ከምዚ ትብሎ ኮይኑ እቲ ጉዳይ ኣብ እምረይ ከዓ መርሉ ከይተሓትት እውን ክስታይ ዝገብረካ ፀቕጠን ነገር ስንሱ ነይሩ
1: ኣብቲ ህይወት ብፅምዋን ከቢድ ጾርን እትፍትነሉ ዝነበረት እዋን ንኤፍሬም ካልእ ሓድሽ ናይ ተስፋ ብርሃን ተቐልቀለሉ። እዚ ብርሃን እዚ ድማ እታ ንኹሉ ኣካላዊ ስንክልንኡን ማሕበራዊ ብድሆታቱን ሰጊራ ንዑ ፍቕርን ዕቑባን ክትኮኖ ዝወሰነት ጓል ኣንስተይቲ እያ ነይራ። ኣብ ሓደ ማሕበረሰብ ሓደ ኣካላዊ ስንክልና ዘለዎ ሰብ ሓዳር ክምስርት ከሎ ዝረኣየሉ ዓይኒ ቀሊል ኣይኮነን። ገለ ሰባት ንስንክልና ከም ድሩትነትን ጾርን ገይሮም ኣብ ዝሓስብሉ እዋን እዛ ተብዓ ዝመልኣ ጓል ኣንስተይቲ ግና ካብቲ ስንክልና ንላዕሊ ነቲ ኣብ ውሽጢ ኤፍሬም ዝነበረ ክቡር መንፈስ ዘሕለል ጻዕርን ጽንዓትን እያ ርያ። ምስ ስንክልንኡ ክትምርዓዎ ጾር ህይወቱ ክትካፈሎ ኣብ ጎኑ ኮይና ድማ ሓይል ደገፍ ክትኮኖ ፈቓደኛ ኮይናም
0: ሓደ ሰብ ከምዚ ኢልካ ከይድካ ብኡ ክጌርካ ከይድካ ከምዚ ኢልካ ተላለያ እዚኣ ቁፅሪ ሞባይል ኢሉ ናይቲ ሞባይል ሂበኒ ማለት እዩ በቃ ገለገለል ወላ ሽዑስ ፅሕፈላ ከመይ ዓይነት ሰብ ክትፅበይኒ ከመይ ዓይነት ሰብ ተፅብኽኒ ዓይ ሰብ ምኾንካ እኽሉ ኢላ ትንሹ ምክንያቱ እቲ ሰብ እሲ ከምዚ ንዓኣስ ቤተሰብይ ማለት እዩ ንዓይ ከዓ ቀራብየ እዩ ብዙሕ ዝቐርበኒ ምሳይ ገለ ኩሉ ግዜ ሲ ዝግደሰለይ ከምዚ ትኸውን ኣለካ ኢሉ ዘብለኒ ዝነበረ እዩ ሽዑስ መራ ከይደ ኣብያ ነይራ ከይደ ሽዑ ሓትልያ ማለት እዩ ከምዚ ከምዚ ኣሕተት ክዋን ከማ እንዳርጋ ሽዑ ምክንያቱ ስ ተቐዳማይ ዘድልየና ተ ህይወት እየ ነጊር እያ ኣነስ ከምዚ ከምዚ ዓይነት ሰብ እየ እዚ መንነተይ ከምዚ ዓይነት ሰብ እየ ነዚ ፍታውኩተ ኮይኑ ምሳይ ክትነብሪ እዚ ኢለ ምሻ ኣሎ ገለ ቢልያ ተዛዓሊልና ተዛሪብና ንዓዱ ኋላ ተመሊሰ ማለት እዩ ሽዑ ምስ ተመለስኩ ኣየበልኳን ደጋጊመ ሽዑ ምክንያቱስ እንታይ ዝበሃል ጭራ ነብርታ ሒዝካስ ከምኡ ኮይነኒ ምክንያቱስ ብዙሕ ነገርስ ኣሎ ትትብሎ በቃ ኣቢለ ደጋጊመ ምሰበልኳ ሽዑ ሕራይ ምስ በለትኒ ሽዑ ሽ ወላ ሓጉስ እዮም ቁፃርቲ ኢኒ ናይ ብሓቂ ነየለሲ ታኣሽሙ ኮይኑ ወላ ንዓይ እንደ ናይ ብሓቂ ደ መርዓ ገይረ ከምዚ ገይረስ ክምርኦ ዝብል ጥራይ መፂእ ንቁምሪ ማለት እዩ
2: ንኸውስን ግን ቆሩብ ከቢድኒ ነይሩ ማለት ኣሎ እንድዩ ከም ሰብሲ ምሽ ካልእ ተፅበ ግን ሰብ እንድሕር ኮይኑ የእምሩ እንድሕር ጥዑይ ዝሰርሕ ሓሊ ከምኡ እየ ዝብል ነይረ ዋላ ካብ ቅድምን ከምኡ ሓሳብሲ ነየርና ሓደ ሰብሲ ናይ እምሮ ሽግር እንተዘየልዎሲ ዝኾነ ነገር ክገብር ይኽእል ኢለ ስለዝሓበሰብኩ ከም ዝመስል ማለት ነቲ ከውስን ከዓ ግዜ ኣይበልኩን
0: ካብ ዘላትና መርዓ ጌርና የሕሊፍናዮ ማለት እዩ ፍዓት ካ ኣብዚ እንዳኸንሻ ዘለዋ ናይ ብሓቂ ከምዚ ንሰብ ክተብሎ ደሊኻ ዘይኮንካ ንፍዓት ክንደደ ኮይኑ

0: ኢና ክንድቦ ኮይኑ ኩሉ ነገራት ሲ ሓጊዘናን ብጣዕሚ ንዓይካ ማለት እዩ። ምክንያቱ ስ ወላ ክት ክሪኦ ከለኹ ሲ መን እዩ ዝገብረለይ እቲ ሓደ መን እዩ ዘምፅለይ ንኩሉ ንኩሉ ክተምፅኦ ሓደ ሰብ ኣይክእልን። እቲ ሓደ ተዋፍር እቲ ሓደ እዩ ኣቦኻን ኣዴኻ ንሳቶም በዕሎም እዮም ዘመርዑን ኢልካ ስኻ ስቂኻ ትብል ግን ባዕለየ ኩሉ ማለት እዩ። መወዳእታ ከ ኣምላኽ መስገን ፅቡቅ ዝኾነ መርዓ ከዓ የሕሊፈ ማለት እዩ ኣሕሊፍና ሳሓጂ ከዓ ኣለና ንዛ ክብርቲ በዓልቲ ቤትና ማለት እዩ።
1: ትርጉም ቃል ኪዳን ብመሰረቱ ፍቕሪ ጥራይ ዘይኮነስ ኣብ መንገዲ ህይወት ምድግጋፍን ጸገማት ብሓባር ምክፋልን እዩ። ኤፍሬም ሎሚ ነቲ ጸሪ ህይወት ንበይኑ ዘይኮነስ ካብ ልቢ ምስ እትፈትዎ ምስ እትርድኦን ምስ እትድገፎን መጻምድቲ ኮይኑ እዩ ይሰርሕ ዘሎ። እታ ፍቕሪ ደዘየ ዝተማቐረት ነፍሱ ሎሚ ካብ ሓዳሩ ዓብ ናይ ፍቕርን ሰላምን ዕቑባ ረኺባላ። እቲ ናይ ብሕትውናን ንበይንኻ ናይ ምስራሕን ግዜ ተወዲኡ ብናይ ሓባር ሓይልን ናይ ዓወት ብርሃንን ተተኪኡ። እቲ ናይ ቃል ኪዳን ርዝነትን ሓላፍነትን ዝተረድአት በዓልቲ ሓዳሩ ነቲ ብኣካላዊ ድሩትነት ክገብሮ ዘይክእል ነገራት ኩሉ ብፍቕርን ሓልዮትን ክሽፍኖ ጀሚራ። ቃል ኪዳን ማለት ንጽቡቕ መዓልቲ ጥራይ ዘይኮነ ንኹሉ ብድሆታት ህይወት ብሓባር ንምግጣም ዝተኣትወ ቃል ብምዃኑ ብግብሪ ይምስክሩ ኣለዉ።
0: ምደይ ዕበየትን እንዲ ኣደ ከመይ ገይራ ንውላዳ ክንትዕቢ ይፈልጥን እዩ። ምክንያቱ ትርጉም ኣደ ክርዳእኒ ስለ ዝኸብደና እዩ ማለት እዩ። ምክንያቱ ከም ዝበልኩካ ናብራ ስለ ዝሓለፍኮ ማለት እዩ ዝበዝሐው ስለ ዝሓለፍኮ ትርጉም ኣደ ዝኸብደኒ እዩ ንዓይ። ስለዚ ኣደ ይስኸ ኢኸ በቃ ሓፍተይ ንስኽ ሰበይተይ ኩሉ እንትራይ ንስኸ ኢኸ ዝብሉ
2: ማለት ሲ ሰብኣይ ስበይ ንክነብር ፅቡቅ ኣይኮነን እግዚኣብሔር ቲ ደጋፊት ገይሩሉ ማለት እዩ። ዓጂ ኣንከይዶ ገለ ነገር ሽግር ዘለዎ ሰብሲ ዋላ ትጥዕሳብ ከማን ደጋፊ የድለየ ከምቲ ዝበልካ ዝበዝሕ ትድኮኑ በዓል እንዲ ዝገብረ ሓደሓደ ግዜ መንስ ኣርፈካ ንዓንዶ ከይድ ገለ ይብሎ ግን ከምዝበልክ ከሱ መራ ንፋእ ስለ ዝኾነ ዳርጋ ምሉእ መዓልቲ ሰስ በዓሉ ክውዕል ዝደሊ ከምዚ ኣብ ናይ ምሳሓ ግዜ ከማን ወይ ምሳሓ ብፅሕ ኣሎ ወይ ከዓ ና ሕጅሲ ኣክለካ ይዕርፍ ብሎ ኣብዚ ገዛ ከዓ ማለት ሲ ዝበዝሒ ግዜ እዚ ናይ ገዛ ንዕኡ ልዕሊ ኣቕሞ እዩ። ኣብቲ ናይ ስራሕ ግን ደይክሎ ነገር የለን። ሕጂ ኣብቲ ሱ ዘይክሎ ኣነ ይገብረሉ ማለት ኣብቲ ኣነ ዘይክሎ ከዓ እሱ እንዳገበረስ ብከምኡ ተሓጋገ ፅቡቅ ማለት እዩ።
0: ምስቲ ዝነበርኩ ሕጂ ምሻሎ ማራ ድሕሪኡ ስዳርጋ ክሽ ንኣት ይፈልጥ ናይ ድሕሪያ ማለት እዩ። ከምዚ ክስታይ ዘይኮነ ሲ ኩሉ ነገርስ ክስታይ ኮይኑለይ ማለት እዩ። ከም ሰበይቲ ብርሃን ገዛ ዝብልዎስ ኩሉ ከምኡ ኮይኑለይስ በቃ ቶታሊ ፅቡቕ ሙሉእ ነገር ክነብር ክኢለ ማለት እዩ። ወላብቲ ድኳን ተሕግዘኒ ኣብ ገዛ ከዓ ምሻሎ ኩሉ ነገር ገይራ ትፀንሓኒ ብጣዕሚ ለባም ሰበይቲ ረኺበ ማለት እዩ።

0: ኤፍሬም ሎሚ ሙሉእ ብምሉእ ደጋፊት ረኺቡ ኣብቲ ናይ ዓወት መንገዲ ይግስግስ ኣሎ። እዛንታ እዚ ስንክልና ኣካል ዘይኮነስ ስንክልና መንፈስ ጥራይ ከም ዝስዓር ዝመስክር ህያው ኣብነት እዩ። ካብ ንእሾ ስፈር ካብ ቤንኻ ናይ ምስራሕን ሕሱም መከራ ተበጊሱ ሎሚ ብዓወት ዝዕንብብ ዘሎ ፍረ ናይ ኤፍሬም ህይወት ንብዙሓት ተስፋ ዝቆርጡ ሰባት ዓብ ናይ ጽንዓት መርኣያ እዩ። ህይወት ብጻዕርን ብእምነትን ክትቅየር ከም እትኽእል ቃል ኪዳን ድማ ንኹሉ ናይ ህይወት ጉድለታት መልእዩ ንቕድሚት ከም ዘሰጉም ብተግባር ዘርኢ ኣብነት እዩ።
1: በቃ ከምስ ከምዚ ናይ ሰብ ፅግዕተኛ ንባዕላይ እቲ ዘሎ ፀገምሲ እዚ ናይ ፅግዕተኛ ጥራይ ዝገብረካ እቲ ዘሎ ናቲ ስንክልና ዝብሎ ማለት እዩ። እጅታይ ስቃ ይሕልፍ ኣነ ጥራይ ዝፈልጣ ብደገ ክትርኢ ከለካ ብኣፍካ ሰብ ቀሊል እዩ ኖርማል እንዲ ገለ ይመስለካ ብሓደ ጫፍ እግረ እየ ዝረግፅ ብሓንቲ እግረ እየ ዝረግፅ ማለት እዩ። ሕጂ ከምኡ ቃንዛ እጂ ብጣዕሚ ወላ ትቅድም ብጣዕሚ እዩ ክስታይ ትገብረኒ ነይሩ እቲ ዕንጨቲ ዕንጨቲ ኮይኑ እምኒ በቃ ብታሕቲ ሕጂ እግረ እምኒ ኮይኑ ከምዚ ክተርር ማዓት እዩ ነይሩ። ሕጂ ክወላ ከምኡ ከለኹ ግን ንሰብ ሃበኒ ምባል ወይ ተፀጊመ ምባል ፆመ ይሓድር እየ ዝብል ከምኡ ዝበሃል ክስታይ ብ ምክንያቱ ገለ ሰብሲ ከምኡ ክትርኢ ከለካ ምስ ዓይንውር ኣብ ስርቅና ካልእ ክዋፍር ክትርኢ ከለካ ብጣዕሚ ኢካ ትሓዝን። ምክንያቱ ሲ ሰብ ክልወጥ ይኽእል ይሰር እዩ ሰብ ካልእ ነገር ክኸውን ይኽእል እዩ።
0: ኣብዚ ግዜ እዚ ኤፍሬም ድኳኑ ናብዝሓሸ ምዕባለ ኣሰጋጊሩ እቲ ናይ ብሕትው እናገዝኡ ብፍቕርን ብሓዳርን ተኪኡ እቲ ኩሉ ዝሓልፈዎ ናይ መከራ መንገዲ ከዓ ናብ ናይ ዓወት ጎደና ተቐይሩኣሎ። ምዝ ኩሉ ምስጋናን ዓወትን ኤፍሬም ሎሚ ንኩሉ ተስፋ ዝቆረፀ ሰብ ንኩሉ ብስንክልና ወይ ብመከራ ሂወት ዝተጠቕዐ ውልቀ ሰብ ህያው ምስክር ናይ ዘይሕለል ፃዕርን ዓወትን ኮይኑ

0: ኣብ መንገዲ ዓወት ይግስግስ ኣሎ። ህይወት ብድሆታት ክትቅፅልያ፣ ጉዕዞ ቓልስን ጽንዓትን ኤፍሬምን በዓልቲ ቤቱ ትምኒትን ድማ ይቕፅል።
1: ንኩሎም ካብ ዝክብሮ ትንኻ ብጣዕሚ ኣነ ተመስግኖ። ኣብ ዓዲ ኸላ ብምሉኦም ዘለዉ ብጣዕሚ እየ ዘመስግኖ። ንእሽቶም ዓብዮም ንዓይ ዘይድግፍ የለን ዝኾነ ኢኸ ሕራ ይብል ኣብ በይቲ ሓግዙን ኢለዮም ዝሕግዙ ዱካናት ከይደ ወላ ከምዚ ተይልካዮም ሕራ ኢሎም ዘው ወላ መንደፈራኸ ኣሎ ሓደ ኣዝዩ መስግኖ ከዓ ምክንያቱ በቃ ኣለቂሕንካ ኢሉ ይበለቃሓ ነይሩ መጀመርታ ነዚ ድኳን ከዓንካ ኢሉ ናይ ብዙሕ ዝግሰለ ኣለቃሓኒ ስራሕ ስራሕ ኣቢለ ከ ኣብታ ወርሒ ይመልሰሉ ስራሕ ስራሕ ኣቢለ ወርሒ ከምኡ ይመልሰሉ ነይረ ኣብ ወርሒ ማለት እዩ። ሽዑ ግን ትናተይ ምስ ውፅኹ ግን ሰሓወይ ምክኤል ሓወይ ኣዝየ ዘመስግነካ ኢለ በቃ ሕጂ ግን በ ነብሰይ ክኢለ ማለትሲ ካብ ምልቃሕ ድሒነ ኣስቤ ዝሃብን ትናተይ ሞ ናይ ቀደምንካ ዘና ሕጂ ግን ጋይለዮ ማለት እዩ ከምኡ ዘበለኒ ማለት እዩ። ብዙሕ ካልእ እውን ኣብዚ ከባቢ ኣብዚ ከንሸሎ ዘለዉ ካልእ ብዙሕ ወላብቲ ከባቢ ድኮም ብምሉእ መቸም ንዓይሲ ይድግፈኒ ከም ሰብ ከማን ተጓራፊ ተባኢስኒ ይፈልጥ ብጣዕሚ እየ ዘመስግኖ ማለት ኩሎም ዓማዊል ብኡ ዘለዉ ክመፁ ከለዉ ከምዚ ኢሎም ኣይፈልጡ ህዝቢ ዓዶ ካላ ብምሉእ ማለት እዩ ዘመስግን ማለት እዩ። ንኩሉ ኣብዚ ከመስግኖ ዝደሊ ብዙሕ ሰብ ኣሎ ዝደግፈኒ ብብዙሕ ነገር ማለት እዩ። ኣብዚ እውን ክዛረብሉ ዘይደሊ ብብዙሕ ነገር ዝደገፈኒ ሰብ ኣሎ ብጣዕሚ ይቐኒልና ጥራይ ብሎም ሻለ የመስግኖም ማለት እዩ ነዚ ሰምዕ ዘሎ ኩሉ ማለት እዩ።

ሰለስተ ዓመታት ኣብ ሃገሩ ዓስኪሩ ዝፀንሐ ሰራዊት ኣሜሪካ ጠቕሊሉ ከም ዝወፀ ብወግዒ ሓቢሮ እዚ ናይ ምውፃእ መስርሕ ብመሰረቲ ክልትኤን ሃገራት ኣብ ወርሒ መስከረም 224 ዝበፅሖ ስምዒዩ ተተግቢሮ ኣሜሪካን ዒራቕን ፍርቂ ናይቲ ሰራዊት ኣብ መስከረም 225 ዝተረፈ ድማ ኣብ መወዳእታ 26 ክወፅእ ተሰማሚዐን ምንባረን ዝፍለጥ እዩ ምውፃእ ሰራዊት ኣሜሪካ ዕጡቓት ተቃወምቲ ምልሻታት ብረቶም ከብርዱ ባይታ ከም ዘጣጥሑ መንግስቲ ኢራቅ ዝእምት ዘሎ ሰላም ንምስፋንን ድልዱል ወታደራዊ ዓቕሚ ንምህናፅን ብምሉእ ኣፅዋር ኣብ ትሕቲኡ ክመሓደር ምዃኑ ዝገለፀ መንግስቲ ዒራቅ ዕጡቓት ምልሻታት ኣብ ሃገራዊ ሰራዊትን ሓይልታት ፀጥታን ክፅምበሩ ወይ እውን ዕጥቆም ብምውራድ ኣብ ሰላማዊ ፖለቲካዊ ንጥፈታት ክዋፈሩ ዘኽእል መስርሕ ሓበጊሱ ከም ዘሎ እዩ ዘረድእ ፀጥታውን ወታደራውን ዓቕሚ ዒራቅ ኣብ 203 ክካየድ ዝፀንሐ ግዳማዊ ምትእትታው ከም ተዳኸመ ናይ ቀረባ ተዓዘብቲ ይጠቕሱ ህዝባዊት ሪፓብሊክ ቻይና ካብ ብራዚል ኣብ ትገብሮ እታዊ ስጋ 55 ሚእታዊ ተወሳኺ ቀረፅ ከም ዝወሰነት ኣፍሊጣ እዚ ካብ ሎሚ ሓደ ጥቅምቲ ተግባራዊ ዝኾነ ሓድሽ ወሰኽ ምስቲ ዝፀንሐ ናይ 12 ሚእታዊ ስሩዕ ቀረፅ ተደሚሩ ናብ 67 ሚእታዊት ክብክብል ምዃኑ ተገሊጹ ኣሎ ዕላማ እዚ ሓድሽ ስጉምቲ ዘቤታዊ ፍርያት ንምውሓስ ምዃኑ ሚኒስትሪ ንግዲ ቻይና ሓቢሩ መንግስቲ ብራዚል ነቲ ስጉምቲ ተመሳሳሊ መልሰ ግብሪ ክህበሉ ከም ዝኽእል ይእምት ስለ ዘሎ ንግዳዊ ዝምድና ክልትኤን ሃገራት ብኣሉታ ከይፅሎ ስጋት ኣሎ ክልትኤን ሃገራት ኣብ 225 ልዕሊ 170 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት ይጠቕሱ ኤሮጳ ሕብረት ኣብ ቀዳማይ መንፈ 226 ከሰሊ ምሽማት ተወሳኺ 100 ቢልዮን ዩሮ ወፃኢ ከም ዝገበረ ገሊጹ ቀንዲ ምኽንያት ናይቲ ክስተት ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ፀጥታውን ወታደራውን ቅሉላዋ ዘሰዓቦ ሕፅረት ነዳዲ ምዃኑ ሰመዚ ፀዓት ኤሮጳ ሕብረት ኣፍሊጦም ኩናት ዩክሬን እውን ኤሮጳ ሕብረት ከሰል ብክቡር ዋጋ ክዕድግ ዘገድዶ ካልእ ምኽንያት ክኸውን ከም ዝኽእል ይጥቀስ ቅድሚ ኩናት ዩክሬን ዳርጋ ፍርቂ ናይ ፀዓት ጠለባቱ ካብ ሩስያ ዝሽም ዝነበረ ኤሮጳ ሕብረት እቲ ኣሃዝ ኣብዚ እዋን እዚ ናብ ትሕቲ 10 ሚእታዊት ወሪዱ ከም ዘሎ ፀብጻባት የመልክቱ ከም ሳዕቤኑ እቲ ሕብረት ኣብ ውሽጢ ዝሓለፈ 4 ዓመታት ልዕሊ 1 ትሪልዮን ዶላር ዝግመት ንግዳዊ ክሳራታት ከም ዘጋጠሞ ክኢላታት ናይቲ ዓውዲ ይገልፆ ኣብ ሃገራት ኤሮጳ ሕብረት ተኽሲቱ ዘሎ ሕፅረት ነዳድን ጋዝን ኣብዚ ወቕቲ ሓጋይ መሊሱ ክኸርር ከም ዝኽእል ይእመት ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም ላዕለዋይ ልኡኽ ኤርትራ ኣብ ካይሮ ምስ ሚኒስትራት ጉዳያት ወፃእን መጓዓዝያን ግብፂ ተራኺቡ ዘትዩ ኤርትራውያን ነበርቲ ስዊዘርላንድ ውዳበታቶም ብምድልዳል ኣበርክቶም ንምዕዛዝ ዝሕግዞም ንጥፈታት ኣካይዶም ኣመሓዳርኑ ዞባ ፈሮ ኣብ ኣይሮ ማለት ዝካየድ ዘሎ ሕርሻ ኣብ ልምዓ ንምድንፋዕ ምስ ሓርሶት ዘትዩ ኣብ ዜናታት ወፃኢ ዩክሬን ዝውዕል ኣፅዋር ንዘፍርያ ዘሎ ኩባንያታት ሃገራት ምዕራብ ዕላማ ክትገብረን ምዃና ሩስያ ኣጠንቂቓ ደቡብ ኮርያ ንወታደራዊ ፅላታ ዘመናውነት ንምልባስ ተወሳኺ ቢልዮናት ዶላር ከም ትስላዕ ኣፍሊጣ ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ሓደጋ ጥሜት ተቓሊዑ ከም ዘሎ ተገሊጾ ዝኸበርኩም ተዓዘብቲ ነዚ ቐትሪ ዝተዳለወ ዜናዊ መሰናዶ ኣብዚ ይፍፀም ስለምክትታልኩም ኣዝየ መስገን ዕለታዊ ዜና ስፖርት ስዒቦ ክቕርብ ብወገነግም ሰላም

ኣብ ካልኣይ ናይ ምድብ ፀወታ መጻሪ ዋንጫ ኣፍሪቃ 227 ብደቡብ ኣፍሪቃ ብገፊሕ 5 ባዶ ተሳዒራ። ዘንጋንታት ዝሓለፈ ቀዳም ኣብ ቀዳማይ ፀወተአን ኤርትራ ምስ ኬንያ 1-1 ክትፈላለን ከላ ደቡብ ኣፍሪቃ ንጊኒ 2-1 ከምሰዓረታ ይዝከር። ትማሊ ኣብ ሜዳ ብዝሕሰብ ኣብ ግብፂ ተፃወተት ኤርትራ ኣብ ካልኣይቲ ደቂቕ ቅልጥፍትን ቀዳሚትን ፈተነ ትግጥም ኣካይዳ። ኣጥቃያ ዓሉ ስሌማን ካብ መልሰ

0: ዳት ሃሪማ ግዳን ወፂያም ድሕሪ 8 ደቂቃ ግና ኣካፋኒ ደቡብ ኣፍሪቃ ኣፖሊዮስ መስመር ምክልኻል ኤርትራ ጨዲዱ ናብ መፎፎንኮ ዘብፅሓ ቐርብ እቲ ወዲ 20 ሕናት ከዓይ ናብ ሸቶ ቀይርዋ ደቡብ ኣፍሪቃ መሪሕነት ሒዛ መፎፎንኮ ኣብ ተወሳኺ ደቃይ ካልይ ዕብረ እውን ውልቃዊ ዓቕሙ ተጠቂሙ ኣብ ውሽጢ ድዳት ንተፃወቲ ኤርትራ ኣታይሉ ንዕኡ ንሃገሩን ካልእቲ ሸቶ ቆፂሩ ቀዳማይ ዕብረ ብመሪሕነት ደቡብ ኣፍሪቃ ክልተባሉ ተዛዚሙ ኣብ ኬንያ ብዝረኣየቶ መሳ ጥቕምና ንደቡብ ኣፍሪቃ ቀላል መጋጥምታ ከምዘ ትኾን ብብዙሓት ወገናት ተገመተት ኤርትራ ኣብ ካልይ ዕብሪ ተማሓይሻ ክትቀርብ ትፅኢት ነይሮም ይኹን እምበር ዓብላሊት ነበር ደቡብ ኣፍሪቃ ኣብ መበል 52-63 ብተኻታሊ ካብ ሲሆል ራይነርስን ሲንግን ሸታት ወሲኻ ብገፊሕ 5 ባሎ ተዓዊታ ብ6 ነጥብ ድማ ንራብዓይ ምድብ ትመርሐላ ኣብቲ ግጥም መስመር ምክልኻላ ደኺሙ ዝውዓለን መስመር ምክፋላ እውን ብመጋጥምቱ ዝተዓብለለን ኤርትራ በታ ምስኬና ተምዓረየታ 1 ነጥቢ ሒዛላ ኣብዚ ምድብ ዝርከባን ጊኒን ኬንያን ካልኣይ ፀወተን ሎሚ ኣብ ጊኒ ከካይደን ስፖርታዊ ቕነ ኣህዳት እዚ ምዕራብ ብግጥማት ኩዕሶ እግርን መርበብን ብክልቲ ፆታ ኣብ ከተማ ባሮን ትቕፅላሎም ኣብ ኩዕሶ እግሪ ደቂ ኣንስትዮ ጋንታት ቢሻን ዛራን ኣብ ዘካየደ ፆታ ቢሻ ካብ ሲልቫና ዳኘው ፍትሓዊት ሙልጌታን ትርሓስ ዓንደ ብርሃን ብተኻታሊ ኣብ መበል 26-35 ደቂን ብዘበትን ሸቶታት 3 ባዶ ተዓዊታ ሂላል ድማ ካብ ፍርትና መንግስት ብዝረኸበታ እንኮ ሸቶ ንደርማስ ሓደ ባዶ ኣሰኒፋታ ኣብ ደቂ ተባዕትዮ ጋንታት ገርሰትን ሰቲትን ሓደ ብሓደ ክፋለያን ከለዋ ዶታን ፈንቅልን ባዶ ወፅን ኣብ ኩዕሶ መርበብ ደቂ ኣንስትዮ ኣውላ ንከታይ ክልተ ባዶ ክተፋነዋን ከላ ኣብ ደቂ ተባዕትዮ እውን ኣውላ ንዓዲ ሽሮም 3-1 ላልምባ ድማ ንባርካ 3-ባዶ ከም ዘሰነፈአን ካብቲ ቦታ ዝበፅሓና ሓበሬታ ረድዮም 3 ዲቪዥናት ደቂ ተባዕትዮ ካቲቱ ን4 ሰናብቲ ክካየድ ዝቐኒ ቅድም ብሽክለታ ንእዞባ ህኮታ ተዛዚሞም በዚ መሰረት ኣብ ካልይ ዲቪዥን ብድምር ነጥቢ ሴም ዳዊት ቀዳማይ ክወፅእን ከሎ መሓመድ ዑመርን መክሰብ ዓንዲትን ካልኣይን ሳልሳይን ብምዃን ተሸለምቲ ብሩን ንሓስል መለልያ ኮይኖም ኣብ ሳልሳይ ዲቪዥን ድማ ተቓዳማይ ሳልሕዲን ዓብላ ናትናኤል ክፍላይን ኤስሮም የማና ኸቲሉ ቀዳማይ ወፅኡም ኣብ 4ይ ዲቪዥን መዓዝ መሓመድ ኣደም ክፍሎም ሓጎስን ያፌት ተልቀዝግን ተኻታሊ ካብ ቀዳማይ ክሳብ ሳልሳይ ወፅኦም ብዘይካዚ መሓመድ ዑመር ብሉፅ ተቓዳማይ ካልኣይ ዲቪዥን ክበሃሉ እንከሎ ናትናኤል ክፍላይ ናይ ሳልሳይ ዲቪዥን ዝበለፀ ተቓዳማይ ተባሂሉ ተሸሊሞም ኩሎም ዕውታት ተቓደምቲ እውን ተዳለወሎም ገንዘባዊ ሽልማት ተቐቢሎም ኣብ መወዳእታ ምስ ሰልጣኒ ሃገራት ጋንታ ፖርቱጋል ጆርጅ ጁሱስ ከምዘይ ተሰምዐ ዝግለፅ ክርስትያን ሮናልዶ ትማሊ ካብቲ ሃገራት ጋንቱ እትርከበሉ መዓስከር ከም ዝወፀ ተሓቢሩ ዘይምስማዕ ጁሱስን ሮናልዶን ድሕሪ ቲ ሰንበት ምሸት ንኖርዌይ 2-1 ሰዓርሉን ሮናልዶ ሙሉእ ፀወታት ዝተሰለፈሉን ዝጅምር ብውሳኔቲ ኣብ መበል ሳደቂ ክቕይሮ ሓሲቡ ዝነበረ ድሕሩ ግና ሓሳቡ ዝቐየረ ዓላሚ ተሓጎሶ ሮናልዶ ኣብቲ ምሸት ነቶም ናብ ንርወይ ተጓዒዞ ሞራል ዝሃቦ ደገፍቶም ከይተፋነወ ብቐጥታ ናብ መቐየር ክፍሊ ምርሒቡ ትማል ረውዑ ናብ ልምዳይ ተሳትፈን ፕሬዚደንት ኩዕሶ እግሪ ፖርቱጋል ዝኾነ ፕሮንሶ ድማ ኣብ መንጎም ዘጋጠመ ጉዳይ ንምሽንጋል ትማሊ ዝነበሩ መደባት ሰሪዙ ብቐጥታ ናብቲ ታጋንታ ዓስኪራትሉ ዝርከብ ቦታ ከም ዘምርሐን ከም ዘዘራረቦምን ግለጽ ርቡዕ ምሸት ጋዜጣዊ መግለፂ ዝገበረ ጁስ ድማ ምስ ሮናልዶ ዝኾነ ዘባእስ የብልናን ኣንጻር ኖርዌይን ደንማርክን ከምዘይስለፍ ተዛሪብና ኢና ንሱ እውን ይንርድኦ እዩ ስለዚ ዝኾነ ጸገም የለን ኩሉ ከም መደባትና እንተኸይዱ ድማ ኣንጻር ደኒማርክ እውን ከንጋሎ ራሞሲ ካብ ፈለማ ክስለፍ ክብል ኣብቲ ሎሙሸት ዘካይዶ ፀወታ እውን ሮናልዶ ካብ ፈለማ ክስለፍ ከም ዘይኮነ ገሊጹ ይኹን እምበር ሮናልዶ ድሕሪቲ ጋዜጣዊ መግለፂ ምስ ፕሬዚደንት ሃገራት ጋንታ ተዛሪበን ካብቲ ዓስኪራቱ ዘላ ቦታ ክለቅቕ ወሲድና ኣለኹም ግዜኡ ምስ ኣኽለ ስለምንታይ ናብ ከምዚ ውሳነ በፂሐ ንኩሉ ፖርቱጋላዊ እቲ ሓቂ ክነግሮ ክብል ድማ ዝተሸፈነ ጉዳይ ከም ዘሎ ኣፍሊጡ ሮናልዶን ጀሱስን ዝሓለፈ ወቕቲ ኣብ ስዑዳዊት ክለብ ኣልነስር ብሓባር ሰሪሖምን ዋንጫ ሊግ ስዑድ ዓረብ ብምልዓል ዕውት ግዜ ሕሊፎምን እዮም ጀሱስ ሓድሽ ኣሰልጣን ሃገራዊት ጋንታ ፖርቱጋል ገይኑ ኣብ ተመልሰሉ ግና ድሕሪ 2 ፀወታት ጥራይ ዘይምስማዕ ከጋጠሞም ታርእዩሎም ፖርቱጋል ሎሙሸት ኣብ ሳልሳይ ናይ ምድብ ፀወታ ኔሽንስ ሊግ ምስ ደኒማርክ ክትፃወት እያ
1: ባርከ ዝኽልኩም ተዓዘብትና ንሎም ተዳለ ውዕልታ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ

0: ሕራይ ድሮ ተወዳድርትና ቶም ናብ ናይ መወዳእታ መድረኽ ናብ ናይ መወዳእታ ዕዉት ዕዉታት መን እዮም ንምንጻር ካብዞም ቀሪቦም ፀንሑን መጻረዪ 8 ተወዳድርቲ እቶም 4 ተለልዮም ኣለዉ ንመድረኽ ክፅውዖም እየ። ሕራይ እቶም ሙሉእ 16 ነጥቢ ኣምፅኦም ናብ ናይ መወዳእታ ካልኣይ መድረኽ ዝሓለፉ 4 ተወዳድርቲ ንመድረኽ ክፅውዖም እየ። መስተሮት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት፣ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት፣ ኣሮን ህብቲ ዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ከምኡውን ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሎ ጳውሎስ። ተወዳደርትና ብታ ናይ መወዳእታ መድረኽ ምብፃሕኩም እንኳ ሓገሰኩም። ብወዝቢ ዝመፀ ኣይኮነን ፃዕርኹም ናቱ ፍረ እዩ። እንኳ ሓገሰኩም። ኣብዘን ተሪፈን ዘለዋ ናይ መወዳእታ መፈላለዪ ከዓ ምን ቀዳማይ ካልኣይ ሳልሳይ ከዓ ፅቡቅ ዕድል ይምነየልኩም። እቲ ከምኡ ክንብል ዘለና ከምኡ ክንብል ስለ ዘለና እምበር ኩላትኩም ዕዉታት ኢኹም ከምቲ ደጋጊመ ዝብሎ። ስለዚ መስተሮት ኣማኑኤል ኣስተውዕሊ ምርጫ እያ። መስተሮት ካብዘን ስዕባ ሃገራት ኤርትራ ምስ ኢትዮጵያ ክትቁረን ኣለዋ ኢለን ዘድመፃ እየን። ሀ ኖርዌይ ኣሜሪካ፣ ለ በርማ ደቡብ ኣፍሪቃ፣ ሐ ፓኪስታን ጓቲማላ፣ መ ፈረንሳ ኣሜሪካ።
1: ለ በርማ ደቡብ ኣፍሪቃ።
0: ሙሉእ መልሲ። ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት፣ ምርጫ እያ እዚኣ ሆሲ ኣስተውዕል። ካብ ኣባላት ባይቶ ንዲሞክራሲያዊ ሰልፊ ኤርትራ ዝውክሉ ክንደይ ነይሮም? ሀ 32፣ ለ 33፣ ሐ 21፣ መ 12።
2: ሐ 21።
0: ሙሉእ መልሲ። ካብ ኣባላት ባይቶ ንዲሞክራሲያዊ ሰልፊ ኤርትራ ዝውክሉ ክንደይ ነይሮም? ሐ 21። ባይቶ ኤርትራ ሽዑ ብ68 ኣባላት እዩ ቆይሙ ነይሩ። ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ምርጫ እያ እዚኣ ኣሮን ኣስተውዕል። መንግስቲ ኢትዮጵያ ንባንዴራ ኤርትራ መዓስ ኣውሪዳታ? ሀ 1958፣ ለ 1957፣ ሐ 1960፣ መ 1962።

0: ናይ ዓወት ብዝብል ኣብ ዝገበርዎ ኣንፃር እቲ ዋዕላ ዝገበርዎ ተግባራት ወይ ድማ ሽበራት
1: ሙሉእ መልሲ ጠንቂ ፍሽለት ዋዕላ ቤት ገርግሽ እንታይ እዩ ነይሩ? ሓደ ብኮሎኔል ነጋ ሃይለስላሴ ዝምርሑን ሰዓብቱን ኣባላት ሕብረት እቲ ዋዕላ ብዘይፍረ ንክብተን ነዊሕ ፅዒሮም ንሶም ብዘዋፍርዎም ናቶም ሰዓብቲ ከዓ ግርግር ከም ዝፍጠር ገይሮም ኣብቲ ዋዕላ። ሆሴ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት ራብዒት ሕቶ፣ ኤርትራ ብፌደሬሽን ምስ ኢትዮጵያ ክትሓብር ዝኣመመት ሃገር መን እያ?

0: አሜሪካ።
1: ሙሉእ መልሲ። ናብ አሮን ህብትዝጊ ክሓልፍ መርገፂ ሕብረት ኣብ ጉዳይ ወግዓዊ ቋንቋ ኤርትራ እንታይ ክኸውን ኣለዎ ይብል ነይሩ? ናይ ማሕበር ሕብረት ማለት እዩ። ሀ ትግርኛን ኣምሓርኛን፣ ለ ትግራይትን ኣምሓርኛን፣ ሐ ትግርኛ ጥራሕ፣ መ ኣምሓርኛ ጥራሕ።
2: መ ኣምሓርኛ ጥራሕ።
1: ሙሉእ መልሲ። ምክንያቱ ተን ሰልፍታት ነና ተን እማም ዓረብ ትግርኛ ትግረ ዓረብ ከምኡታት የምፃእ ስለ ዝነበራ ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ እንደራሴ ማለት እንታይ ማለት እዩ?
2: ወኪል ንጉስ።
1: ሙሉእ መልሲ። ናይ ንጉስ ወኪል ግን ከም ነፍሰይ እቲ ንጉስ ባዕሉ ዝውክሎ ሽመኛ ማለት እዩ።

0: ተወዳደርቲ ከምዚ ንከታተሎ ዘለና ኣዝዩ ሓያል ናይ ተወዳዳርነት እዩ ዘለዎም ኣብ ውሽጦም ምፍልላይ ተሳኢኑ ሕቶታት ገና ይቕፅል እዩ ዘሎ ኣብቲ ናይ መወዳእታ ዕቡታት ንምልላይ ቁፅሪ ሓደ ክሳብ ቁፅሪ 4 ምረፁ ብመስተርሆት ክንጅምር ቁፅሪ 2 ምክንያት ንውድቀት ኣክሱም ካብ ዝኾኑ 3 ጥቐሲ
1: ቀዳማይ ወራር ፈሪሳውያን ወይ ድማ ናይ ሕጂ ኢራናውያን ካልኣይ ወራር ንግስነት ቤጃ ሳልሳይ ድማ ምቁራፅ ናይ ባሕራውን መሬታውን መስመራት ንግዲ
0: ሙሉእ መልሲ ምክንያት ውድቀት ኣክሱም ካብ ዝኾኑ 3 ጥቐስ ወራር ፋሪሳውያን ሙክሽመት ዓረብን ቀይሕ ባሕርን ምቁራፅ ናይ ባሕሪ መሬትን መስመራት ንግድን ወራራትን ምስፍሕፋሕን ቤጃ ሆሴ ኢሳያስ
2: 4
0: ንዓሰብ ብስም ሩባቲኖ ናይ ንግዲ ኩባንያ ዝተኻረየ ሰብ መን ይበሃል
2: ጁሴፔ ሳፔቶ
0: ሙሉእ መልሲ ኣሮን ኣብትዝጊ
3: ቁፅሪ 3
0: መጀመርያ ቱርካውያን ንስዋኪንን ምፅዋዕን ኣብ ትሕቲ ቅፅፅሮም ምስእተወን ድሕሪ ክንደይ ዓመት ንምፅዋዕ ናይ ብዝበሃሉ ሽመኛታት ከም መሓድርዋ ጀሚሮም
3: ድሕሪ 4 ዓመት
0: ሙሉእ መልሲ ስለዚ ኣብ ዕረፍቲ ኢና ክንመፅእ ዕረፍቲ ብ1887 ኢጣልያውያን ኣበይ ቦታ ማዓስከር ተኺሎም
3: ኣብ ሰሓጢትን ውዓን
0: ሙሉእ መልሲ ሕራይ መስተርሆ ኣማኑኤል ካብ ቁፅሪ 1 ክሳብ ቁፅሪ 12 ቁፅሪ ምረፂ
1: ቁፅሪ 6
0: ሃፀይ ዮውሃንስ ብ1889 ብማህዳውያን ኣበይ ተቐቲሉ
1: መተማ
0: ሙሉእ መልሲ ሆሴ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት
2: 11
0: ካብ 1889 ክሳብ 1890 ዝነበረ ዓመታት ጣልያን ውዒሉ ሓዲሩ ንመግዛእታዊ ስርዓቱ ክቃወሙ ይኽእሉ እዮም ዝበሎም መራሕቲ ህዝቢ ኤርትራ ኣስታት ክንደይ ሽመኛታትን ሰዓብቶምን ቀቲሉ
2: ሕቶ
0: ካብ 1889 ክሳብ 1890 ኣብ ዝነበረ ዓመታት መንግዛእቲ ኢጣልያ ውዒሉ ሓዲሩ ንመግዛእታዊ ስርዓቱ

0: ክቃወሙ ይኽእሉ እዮም ዝበሎም መራሕቲ ህዝቢ ኤርትራ ንኣስታት ክንደይ ሽመኛታትን ሰዓብቶምን ቀቲሉ?
1: 800
0: ሙሉእ መልሲ ኣሮን ትዝጊ
1: ቁፅሪ 3
0: ቁፅሪ ኤርትራውያን ዓሳኽር ኣብ 1935 ክንደይ በፂሑ ነይሩ?

0: ኣብ 1935 ቁፅሪ ኤርትራውያን ዓሳክር ክንደይ በፂሐ ነይሩ ትኸይድ ኣላታ ግዜ ኣሮን
1: 60,000
0: ምሉእ መልሲ ኣብ ብኸመይ ክፍለዩ ገሪምና ኣሎ ዕረፍቲ ሚካኤል
1: 7
0: ስርሒት እናኹራ መዓስ ተኻይዱ
1: ምፍራስ ናኹራ ማለት ድ
0: ስርሒት እናኹራ መዓስ ተኻይዱ ማለት ውሱራት ካብኡ ዘምለጡሉ መዓስ እዩ ነይሩ
1: 17/1899
0: ምሉእ መልሲ ሕራይ መሰርሆ ኣማኑኤል
2: ቁፅሪ 2
0: ኣነ ካብቲ መሰልና ክገፍፍን መሬትና ክምዝዕን ዝመፀ ወራሪ ነፃ ከውፃካ የ ዝበለ ሓርበኛ መን እዩ
2: ሓርበኛ ደጋት ባህተ ሓንቁስ
0: ምሉእ መልሲ ሆሴ ኢሳያስ
3: 9
0: ቅድሚ ስልጣን ኣክሱም ህዝቢ ኣብ ምንታይ የመልኽ ነይሩ 4 ዘርዝር
3: ኣብ ብዙሓት ታሕቶም
0: ቅድሚ ስልጣን ኣክሱም ህዝቢ ኣብ ምንታይ የመልኽ ነይሩ 4 ዘርዝር
3: ኣብ ብዙሓት ኣማልኽቲ እዩ ዘመልኽ ነይሩ ካብቶም ዘምልኾም ዝነብሩ ኣማልኽቲ ከም ፀሓይ ወርሒ መሬት ባሕሪ
0: ምሉእ መልሲ ኣሮን
1: ቁፅሪ 10
0: ደጊያት ባህታ ሓጎስ ንሰንጋል ሓው ዝበሎ ኣውሎ እንታይ ነይሩ
1: ሰንጋል ሓወይ ኣመናይ ጣዓሹ ሰንጋል ሓወይ ኣመናይ ጣዓሹ ፃዕዳ ተመን ድሕር ነኺሱ ደላሊኻ ይርከብ ንፈውሱ
0: ምሉእ መልሲ ዕረፍቲ ሚካኤል
1: 1
0: ኣብ ስርሒት ናኹራ ክንደይ ኡሱራት ኣምሊጦም
1: 109
0: ምሉእ መልሲ መስተርሆት ኣብ ስርሒት ናኹራ ጨዲድዋ ከደ ንቐላየ ተባሂሉ ዝንተወሉ ኤርትራዊ ሓርበኛ መን እዩ
2: ደጊያት ማሕራይ
0: ምሉእ መልሲ ሆሴ
3: 4
0: ካልኣይ መንገዲ ሃይማኖት ምስልምና ብፍላይ ኣብ ሻምናይ ክፍለ ዘመን ብምንታይ መንገዲ ተኣታት እዩ
3: ንግዲ
0: ምሉእ መልሲ ኣሮን
1: 13
0: ስለምንታይ ኢጣልያ ኣብ ካልኣይ ኩንያት ዓለም ምስ ሓይልታት ኣክሲስ ተፀጊዓ
1: ምክንያቱ ኣብቲ መጀመርታ ምስ ዝኾነ ፀግዒ ኣይወሰደን ነይሩ ብድሕሪኡ ግን ሓይልታት ኣክሲስ ማለት ጃፓን ምስ ጀርመን ኮይነን ንሓይልታት ኪዳ ምስ ሰዓረባ ምስ ሓይልታት ኣክሲስ ወገን ክሕዝ ጀሚሩ
0: ምሉእ መልሲ ዕረፍቲ ኣፍሪቃ ብሓቀኛ ትርጉም ናይቲ ቃል ታሪክ የብላን ዝበለ ፍሉጥ ኤውሮጳዊ ፈላስፋ መን ይበሃል
1: ሄግል
0: ምሉእ መልሲ ሕራይ መስተርሆ ኣማኑኤል
2: ቁፅሪ 2
0: ቁፅሪ 2 ኣቦ መንበር ማሕበር ሕብረት ኮይኑ ዝተመርፀ መን ይበሃል
2: ደጃት በየነ በራኺ
0: ምሉእ መልሲ ናይ ማዕርግ እዩ ራእሲ እዮም ነይሮም በየነ በራኺ ናብ ሆሴ ኢሳያስ
3: 4
0: ጋዜጣ ብርሃን ብናይ መን ማሕበር ወይ ሰልፊ ትዳሎ ነይራ

0: ብርሃን ጋዜጣ ብርሃን ብናይ ምን ሰልፊ ወይ ማህበር ትዳሮ ነራ
1: ሻራ ኢጣሊያ
0: ሙሉእ መልሲ ናልባት አበቃራ አርባይ ብመን ጌርካ ትረዲእካ ያፀኒሕካ መስለኒ ኣሮን ህብትዝጊ
2: ቁፅሪ ሽድሽ
0: እንግሊዝ ኣብ 943 ንኤርትራ ኣብ ክልተ ንምምቃል ሓሳብ ነይርዋ ነዚ ሓሳብ ክውን ንምግባር እንግሊዛውያን ኣብ ማሓደርቲ ዘቕርቦ ዝነበሩ ስነ ሞጎት እንታይ ዝብል ነይሩ
2: ሕራይ እንግሊዝ ካብ መፋረቂ 943 ኣትሒዛ ንኤርትራ ኣብ ክልተ ናይ ምምቃል ሓሳብ ነይርዋ እንግሊዛውያን ድማ ነዚ እውን ንምግባር እዛ ሃገር ብቁጠባ ነብሳ ኣይትኽእልኒያ ኤርትራውያን ድማ ናይ ምምሕዳር ብስለት የብሎም እንዳበሉ ነቲ ናቶም ሓሳብ ንምድጋፍ የቕርቦ ነይሮም
0: ሙሉእ መልሲ ሕራይ መሰሮት ኣማኑኤል
3: ቁፅሪ 7
0: ካብ መለለይታት ንግስነት ኣክሱም ዝኾኑ ምዕባሌታት 4 ጥቐስ
3: ተሃድሶታት ኣብ ቋንቋ ግዕዝን ስነ
0: ህንፃ ኢልኪ ክንሰምዖ ከዓ ኩላትና
3: ተሃድሶታት ኣብ ቋንቋ ግዕዝን ስነ ህንፃን ከምኡውን ምትእትታው ገንዘባዊ ቁጠባ ሳልሳይ ድማ ኣብ ግዕዝ ዝተፃሓፉ ዝተፈላለዩ መፅሓፍቲ ማለት ናይ ስነ ሕሳብ መፅሓፍቲ ናይ ዜማ መፅሓፍቲ ዝተፈላለዩ ስነ ፍልጠታዊ መፅሓፍቲ ዝተኣታተወ ምዕባለ ከምኡውን ምትእትታው ሃይማኖት ክርስትና
0: ሙሉእ መልሲ ስነ ህንፃ ምትእትታው ገንዘብ ቋንቋ ግዕዝ ምእታው ክርስትና ሆሲ ኢሳያስ
1: 3
0: ብ3 ነሓሰ 944 ብምምሕዳር መንግስቲ እንግሊዝ ትሕተም ኣብ ዝነበረት ሰሙናዊት ጋዜጣ ብስም ሓደ ኤርትራዊ ዝብል ናይ ብርዒ ዝተጻሕፈት ንመጻኢ ዕድል ኤርትራ እትምልከት ዓንቀጥ ዝተሓትመት ብናይ ሽዑ እንግሊዛዊ ኣመሓዳሪ ናይ ብርዒ ስም እያ ተጻሒፋ እቲ ጸሓፋይ መን ይበሃል
1: ብርጋደ ስታፎርድ ሎንግሪግ
0: ምሉእ መልሲ ምክንያቱ ኣብዛ ምሉፃት ዓንቀጻት ትብል ወይ እውን ሰሙናዊ ጋዜጣ ናይ ኣበይወልዳ ኣብ ብተኸታታሊ ኣበይወልዳ ኣብዮም ዝትርጉምዋ ነይሮም ኣሳናዳኢ ስነ ዝነበሩ ንቐፅል ናብ ኣሮን
2: ቁፅሪ ሓደ
0: ኣልራቢጣ ኣልእስላምያ ኣብ ቀዳማይ ናይ ከረን ዋዕላኣ ወይ ጉባኤ ፕረዚደንት ኮይኑ ዝተመርፀ መን ይበሃል
2: ሰይድ በክሪ ኣልሙርቃኒ
0: ሙሉእ መልሲ ሕራይ ንቐፅል መሰሮት ኣማኑኤል
3: ቁፅሪ 11
0: ግብፃውያን ኣብ 1823 ንሰብድራት ምስ ተቆፃፀርዋ ድሕሪ ክንደይ ዓመት ንምፅዋዕን ሕርጊጎን ካብ ቱርኪ ተኻርዮምን
3: ድሕሪ 23 ዓመት ባለት ብ1546
0: ሙሉእ መልሲ ግብፃውያን ኣብ 1823 ንሰብድራት ምስ ተቆፃፀርዋ ድሕሪ ክንደይ ዓመት ምፅዋዕን ሕርጊጎን ካብ ቱርኪ ተኻርዮምን ድሕሪ 23 ዓመት ሆሲ ኢሳያስ
1: ሓሙሽተ
0: ማሕበር ፍቕሪ ሃገር ክሳብ 1945 ናብ ክንደይ ተኸፊላ መነመን ይበሃላ
1: ሕቶ
0: ማሕበር ፍቕሪ ሃገር ፈሊጥካ ኣለኻ ማሕበር ፍቕሪ ሃገር
1: ኣብ ክልተ ንሳቶም ድማ ናብ ማሕበር ሕብረትን ናፅነት
0: ሙሉእ መልሲ ኣሮን ህብትዝጊ
2: ቁፅሪ 10
0: ብናራን ኩናማን ዝቆሙ ንግስነታት ሰፈራታቱ ኣብ ባርካ ዝመሰረተ ንግስነት መን ይበሃል ትሕቶ ነፂላ ትልካ ኣላ ምሽ እታ ግዜ ተጠቕመላ 30 ካልኢት እንድዩ ሓንሳብ ድምፂ
2: ንግስነት ፉንጅ
0: ታ ግዜ ተጠቐመላ ኣሮን ብናራን ኩናማን ንዝቆሙ ንግስነታት ሰፈራታቱ ኣብ ባርካ ዝቆመ ንግስነት እንታይ ይበሃል ንግስነት ባዚን ድሮ ሳልሳይ ፈሊጥና ኣለና ሕጂ ናብ ቀዳማይን ካልኣይን ንምፍላይ ትህልኽ ቀጻሊ እዩ ዘሎ ኩላት ናብ ስምዒት እትየምና ኸማ መስተርሆት

0: ቁጥርሾም ወንተ
1: ካብ ብሔራት ኤርትራ ብመሰረት ሽማግለታቶም ዝመሓደሩ ዘይቀፀላውያን ሕብረተሰባት ዝነበሩ መን እዮም?
0: ናራን ኩናማን
1: ሙሉእ መልሲ። ሆሲ
2: ሰርተ ክልተ
1: ካብ ንግስነታት ናይ ቤጃ እቲ ዝሓየለ ንግስነት መን ይበሃል?
2: ኮጣዕ።
1: ሙሉእ መልሲ። ሕራይ ዝኸበርኩም ተኸታተልትና ከምዚ ክትከታተሉ ፀናሕኹም። ብፍላይ እዚ ዳሕረዋይ ክፋል ከቢድ ከቢድ ምትህልላኽ ተወዳዳርነት መንፈስ ዝነበሮ እዩ። ተምሃሮና እንታይ ወላ ሓንቲ መግለፂ ክትረኽበሎም ኣይትኽእልን ኢኻ። ቃል ብቃል ኩሉ ኣብ ርእሶም ኣስፊሮም ሕቶታት መፃሪ መፅእ ካልኣይ ይዳሎ ኣብዚኦም መወዳእታ በፂሕና። እዚኦም ደኣ መወዳእታ ቀዳማይ ካልኣይ ሳልሳይ ክንብል ስለ ዘለና እምበር ኩሎም ተወዳደርቲ ኣዝዮም ብሉፃት እዮም ነይሮም። ብፍላይ ኣብቲ ዳሕራይ እቲ ንምፍላዮም ኣብ ዝነበረ ከቢድ ሃልኪ ማለት እዩ። ግን ማዕልቦ ስለ ዝረኸብና መወዳእታ ቀዳሞት ክልተ ተደሪቦም ወፂኦም ኣለዉ፣ መስተርሆት ኣማኑኤልን ሆሲ ኢሳያስን፣ ሳልሳይ ከዓ ኣሮን ህብቲ ዝጊ።
3: ካብ ዝቐፂልና መተባብዕን ሽልማትን ዝዕደሉ ኣብ ውድድር ታሪካዊ ፍልጠት ኣብ ሻውዓይ ክፍሊ ዝተወዳደሩ ተምሃሮ እዩ ክኸውን። ነዚ ሽልማት ዝዕድለልና ኣብ ወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመረ ብክብርና መድረኽ ዕድም። ሳልሳይ ኮይኑ ዝተዓወተ ኣሮን ህብተዝጊ ካብ ማእከላይ ደረጃ ማይ ተስፋ ንኡስ ዞባ ሰሜናዊ ምብራቅ ሽልማት ታብለት ከምኡ ናሓስ መዳልያ።

ኣብዚ ውድድር ናይ ሻብዓይ ክፍሊ ተወዳደርቲ ብዝተፈላለየ ሕቶታት መፈላለየ ሕቶታት ተዋሂብዎም ክፈላለዩ ስለ ዘይከኣሉ ተመሳሳሊ ብቕዓት ዘንፀባረቑ ንፉዓት ተወዳደርቲ ክልተ ቀዳሞት ዝወፁ ኣለዉ። መስተር ሆት ኣማኑኤል ካብ ማእከላይ ደረጃ ቤት ትምህርቲ ሓርበኛታት ንኡዘባ ደባዊ ምብራቅ ታብለት ከምኡውን ወርቂ መዳልያ ብቀዳመይቲ ኮይና ተዓዊታ ከምኡውን ቀዳማይ ኮይኑ ዝተዓወተ ሆሴ ኢሳያስ ካብ ማእከላይን መባእታን ማእከላይን ደረጃ ቤት ትምህርቲ ፈለገ ህይወት ንኡዘባ ደባዊ ምዕራብ ታብለትን ወርቂ መዳልያን። የቀኒ የልና ብወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰምረ

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን እዩ። መሪፅና ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ ኣብ 223 እዩ ሕቲምዋ። ትሽዓተ ምዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ? ካበይ ይብገስ? ስለምንታይ የጋጥም? ከመይ ጌርና ክንፍውሶ ንኽእል? ብእኩብን ብሓባርን ከመይ ጌርካ ትሪኦ? ፍወሳ ከመይ ኢልካ ትብል? ኣብ መወዳእታ ድማ ውጥረት እናሃለ ከመይ ጌርካ ርጉእ ሂወት ትሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስ ኦምሮ ከምኡ ኢሉ ድማ ማሕበራዊ ሂወታት ተኣሳሲሩ ዝኸይድ እዩ። ምክተልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት፣ መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይ ዝዓውዲ ከም በዓል ዶክተር ተስፋይ ራዕዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረዋይ ገበር እውን ኣዝያ ኣገዳሲትን ብዙሕ ዓሚቕን ምርምራት ከም ዝገበርካላ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ ናይ ረቕባዝጊ ሕጂ። እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳረኽካ?
1: መጀመርታ ነቲ ዝሃብካኒ ዕድል ከመስግነካ ፈቱ ጫረ። ብዙሕ ግዜ ዝከታተሎ ብትመደብካ ናይ ዝዕላል ጥበባትን ገለን ተቕርቦ ኩልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለዝኾነ መሳጢ እሞ ነዚ ዕድል ዝምርካበይ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ ያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሲ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግሌ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል። ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፅእ ሓደ ዛዕባ ነይሩ እዩ። ንሱ ከዓ እንታይ እዩ መንእሰያትና ተነፅሎ

ፈጥረሎም ኣሎ ካብኡ ስዒቡ ከዓ ጭንቀት ፈጠር ኣሎ ነፍሲ ቀትለት ይርአ ኣሎ ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዛሕ ኣሎ ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይ

0: ትብል ርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓኒ ተገዳስነት ሕዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ ነቲ ኩነታት እንዳ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ሂወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእ ንመፅ እዩ ማለት እዩ። ግን ኣፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ። ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ሂወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለዝኾና እዚ ነገራት እዚ ንድሕ ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገርን ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ንኽእል ነቲ ሕብረተሰብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ሂወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እንዳተፈተና እንዲና ንሓልፍ ነዚታት ብፍኩስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂላ ዝቐረበት እያ ነራ ሞ በዚ እያ ራ
1: ኣውሪ ዓላማኻ እንታይ ሕጂ ከምዚ ዝጠቐስካዮ ተናኺፍካ ኣለካ ግን እቲ ትሕዝቶን መልእኽትን ምስግጋሩ ዝተጠቀምካሉ ጥበብከ እንታይ
0: ሓደ እቲ ዕላማ ናይ እዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳኽእሎ ከሎ ሕጂ ግን ዝርአ ዘሎ ጭንቀት ኣሎ ፍርሒ ኣሎ ሻቕሎት ኣሎ ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ሂወት ከነሰማቕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገር ይሃሉ ከሰማቕሮ ዝግባእ ካብ ሰዓን ምርዳእ ናይ ሂወትና ብኸመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካዩ ንምባል እዩ። ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከዓ ጭንቀት ንብሎ እንድሕ በፂሕካ ኦልሬዲ ኣብቲ ዝማዕበለ ኩነታት ይመፅ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት እያ ክትገብር ዘለካ ግን ፍወሳን ገለን ከይገበርካ ከለካ ምስ ገዛ ርስኻ ናይ ምልዛብ ባህሊ ንገዛ ርስና ክንፈልጣ ንኽእል ዲና ምስ ገዛ ርስና ምስ ገዛ ነብስና መዛ ተሰኪምናዮ ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሮና እንዳመፁ ኩሉ ሻዕ ሕሽኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምናዮ ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ድኣ ጭኑቓት ንኸውን ምጭናቕ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናየን ኣለና ማለት እዩ ነዚ እምሮና ኣየንበብናየን ኣለና ማለት እዩ ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛ ርስብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉ ካብ ዝብል እዩ
1: ፅቡቅ እስከ ናብቲ ኣውራ ርእስትና ክንሰግር ንምዃኑ ውጥረት እንታይ እዩ ብከመይ ድስዕብ መናበሪ ትኽኢልካ ኣለካ ሞ ካብ ወፃኢ ክንነብር ኣይንኽእል
0: ሓቂ እዩ ከምቲ ኣርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ነብና ና ውህሉ ከምዚ እንታይ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳኣ እምበር ተነፂልና ንነብር ኣይኮናን ምስ ሰባት ንነብር ስለዝኮና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይና ክነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ ከምኡ ዝበሃል ዓለም የለን ምስ ውጥረት ክንነብር ኣለና እዚ ከዓ ተቐንዲ መናብርቲ እዮም እዚኣቶም እቲ ዘሎ ግን ሒዝናያ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለዝክደ

ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳብፃሓልና ይኸይድ ኣሎ። ስለዚ ውጥረት ክንብል ከለና ኣሉታዊ ስምዒት እዩ፣ ኣብ ኣእምሮና ነስፍሮ እዩ። ውጥረት ግን ኩሉ ሸዕማ ኣይኮነን። መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ፣ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን። ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ። መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ጌርና። እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብር ኣለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮናሎ ጎዳኢና ኮናሎ ማለት እዩ። ሕጂ ብዚና ናይ ምልላይ እዩ ትሕቶ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጡ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና፣ ብዘይብኡ ክንነብራ ይንኽእል ኢና። ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ። ስለዚ ውጥረት ኣሉታዊ ስምዒት እዩ። ኣልታዊ ስምዒት ኮይኑ ንሂወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ። እጂ ኣብቲ ንቕሓት ግን ብሃውሪ ክንከይድ የብልና። መብዛሕትኡ ደቂ ሰባት ሂወቶም ብሃውሪ ኢና ንበርሖ። እዚ ኣውቶፓይለት ዝበሃል እዩ። ሕጂ ንጎት እትስ ገፅካ ተሓፂብካ ናብ ስራሕካ ትኸይድ ንኻ በሊዕካ ስራሕ ትውዕል ሃልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ። ሽዑ ምሸት ካቤትካ ሕጂ እዚ ሩቲን እዩ መዓልታዊ ኩሉ ሸዕን ሸዕን እንተኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ። እዚ ብዝተኻእለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ። እቲ መባእታዊ ዝኾነ ስነ ኣካላዊ መስርሕ ናይ ህወትና መባእታዊ ዝኾነ ኣብ ትዕሙቕ ዝበለ ክንኣቱ ኣየድልን እዩ። ምክንያቱ ንዓና ዝምልከት ኣይኮነን ረቂቕ ከዓ ስለ ዝኾነ እዩ። ግን ኣብቲ መባእታዊ ዝኾነ መረዳእታ እንድሕር ክንሕዝ ክኢልና ከመይ ጌርና ኢና ስለምንታይ ኢና ንሓርቕ? ሕጂ ከም ዝበልካ ውጥረት ውህሉል ድምርስ ናይ ዝተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ። እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና። ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣቀይዶ ስምዒት እያ። እዛ ስምዒት እዚኣ ስቕኢላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ። ናይ ሆርሞናል ምቅያር ዝበሃል እዩ። ሆርሞን ቅመም እዩ ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላንድ ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ እሞ ሓሪቀ ንብል ማለት እዩ። ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታ ስለ ዝኾነ ግብረ መልሲ ናይ ሓደ ነገር ክትህቢልካ ተውፅኦ ኣብ ሓንገልካ ዘሎ ኣብ ሓሳባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ። እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ። ድፍኢት ደም ውስኽ፣ ልቢ ህርመታ ይውስኽ፣ ጭዋዳታት ይግተሩ። ምክንያቱ ገለ ነገራት ኣሎ ማለት እዩ። ሰብነት ሕጂ እንታይ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ንድሕር ኣለና ኮይኑ እንታይ እዞም ቅመማት እዞም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ። ኩሉ ሻዕ እዮም ዝነፅዑ ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት። ምክንያቱ ሓጎስ፣ ደስታ፣ ባህታ ዝበሃሉ ከዓ ኣውንታዊ ስምዒታት ውን ኣለዎ ንሓቀይዶ ንሕና ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና፣ ዘሕርቁና፣ ዘፍርሑና፣ ዘቀይሙና፣ ዘጉሂና እህ ዘብሉና ድቃስ ዝኸልኡና ዝህክዩና ሰነፋት ዝገብሩና ስምዒታት እዮም ዘዛርበና ዘሎ ሂወትና ክነመዓራሪ እንድሕር ኮይና ሕጂ ነዚኣቶም ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር እንድሕር ኣሎ ኮይኑ ባዕልና ንፈጥሮም ኣለና ማለት እዩ። ሕጂ እንታይ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ እንድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ምውክት ምቅፅፃር ውጥረት ዝብል እምነት ኣለኒ። ነዚ ዘብለኒ እንታይ እዩ ኣይደኖ እንድሕር ነፍሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ። ስለዚ

ንሕና ሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ። እቶም ቅመማት ግን ኣውንታውያን ቅመማት ኣለው፣ ሆርሞናት ኣለው፣ ኣሉታውያን ከዓ ኣለው። ሕጂ ዓንቶይ እንታይ ኢለካ ነር ምስ ገዛ እርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ምዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተይ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ? እንተ ደኣ ዋና ናይ እዛ ሰብነት ካንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ክደፋፍዓኻ ማለት እዩ። ተዘየሎ እዛ ሰብነት እዚኣ እንድሕር ብሃውር ንኸይዳ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ። ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን

ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ኣደፋፍዓኻ ማለት እዩ። ተዘየሎ እዛ ሰብነት እዚኣ እንድሕር ብሓውር ንኸይዳ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ። ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈለ

0: ጸልዩ ሕዱር ሕማማት ይቃልዑና ኣሎ ማለት እዩ። ስለዚ ዋና ናይዛ ሰብነትና ክንከውን ክንክእል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕኻ ገሊፅ ገኖ ፅቡቕ ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ናና እውን ኣተኣሳሲርካ ኣለኻ ብፍላይ ኣብቲ 75 ዝነበረ ምስ ዓፋን ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላይ ኣዴኻ እዮን ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹም ምን ዘጋጥም ዝነበረ ኣብ ኣስመራ ከዓ እንታይ ይመስል ነይሩ እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 2019 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለኻ ነገራት ኣተኣሳሲርካ ኣብ መድረኻት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብዪ ሜላ እዩ እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበል እዛ መፅሓፍ እዚኣ ምስ ውጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ ብዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሃይለስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብዝሓለፈ ሰለስተ ወለዶ ዝወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቆተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጠለመጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምናይ ግዜ ደርጊ በለና ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመከሮ ዝሓልስለን ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ ኣብ ፍቕዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ብስልኪ ኣፋይን ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደርሉ ኩሉ ተሸቕሪሩ ዝነብረሉ ግዜታት እዩ ነይሩ ስለዚ ሓደ ከልቢ እንድሕር ድኣኒ ቀርቂርካ ብ ሓደ ኩርና ዓምፂኢካዮ እንታይ ዝበረካ ነብሒ ዝናሰካ ሕጂ መብዛሕትኡ መንእስያትና ዳርከ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግነታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለዝኾነ እዩ ከማነት ኣብ ታሪክ ኣብ ዝተኽዎ እትተዘክሮ ኣብ ኣእምሮኻ ከሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እንዳፈጠረ ትራውማ ፈጥረልካ እዩ ማለት እዩ እዚ ትራንስጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራውማ ኣለዎ ወይ ከዓ ማሕሰይቲ ኣለዎ ማለት እዩ ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደቂ ዛውትኻ ምት ዓብትኻ ኣብኡውን ኣብ ክልኹም ገለ ጠቂሰዮ ነረ በዓል ወልደንክየል በዓል ሓይሊ ኪዳነ ሓይሊ ሓይሊ ኪዳነ እንድሕር ሪኢካ ኮንካ ንማና እዛ ኣባልኩም ባል ከይዳነ ሓዋይ ዝነበረሉ እዩ በዓል እዚኣቶም መፃወጢ ዑስና ምሳና ዝነበሮ እዮም በዓል ሓድሽ ማሕሙድ ዝበሃሉ ኣብኡ ኣብነት ጠቂሰዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና ንሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ ኣብ ከተማ ብዝነበርናሉ እዋናት እውን ከም ኣብነት ጠቂሰ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ኣይቀኢካ ተሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዕል ማና ባዕል ሃይለ ተሓኒቆም ተቐቲሎም እብሉካ ሕጂ ከዓ ሽጉጥ ካብ ልዕልካ ንላንሕ ኮይና ተራየኻ ካ ትብል ጃ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይዳ ኣለካ ወይ ካብ ዓዲ ከይድካ ተብል ሽቲ ግዜቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ከነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዝወሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት እዩ ብና ግዜቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ ፀኒሕካ ግን ድሕሪኢካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን ግን እቲ ወለዶ ብሙሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ ሕጂ እዚ ትራውማ እዚ ሓንቂ ዘረባ ፖስትትራማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ ንመክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ንርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስምዓና እዩ። ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፅኡ ሕጂውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ከዓብ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሻ ኣብ ኣለርት ኣሎ ማለት እዩ። ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ። ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ። ነዚ ክፍወሰሉ ዝኽእል ከህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር። ምክንያቱ ፍቲ መፅሓፉን ከም ጣውዒት ውን ኣቕሪበ ኣለኹ ማለት እዩ፣ ከም ርእቶ ማለት እዩ ዛል እጂ ኣብዚ ግዜ እዚ ኣነ ዝሓለፍኮ ተመክሮብቲ ግዜ እቲ ምስ ንእስነትና ማዕረ ክንከይድ ከለና ምስዴኻ ኣብ ቅድሚ ዴኻ ንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ኣይ ተድሕነኒ ዝመስላ ነይሩ። ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂሱ እዮ ዘለኹ ኣብ ቅድሚኣ በቃ ድርሸነሉ ናይ ደቃየቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ። ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእሰያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፅ ኢሎም እቲ ዝነበረ ቃንዛ ሽዑኡ ቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክሪያ ማለት እዩ። ኣብቲ ግዜ እቲ ከዓ ሕጂ ስምዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ። እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ዶ ይሓይሽ ወይስ ዲኻ እንተዘይትህሉ ዝብል
1: ንኩሉ
0: ዝነበረ ፈተነ እዩ ነይሩ ማለት እዩ።
1: ሂወት ኣብ ምእሰራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝቡጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ። ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ። ሕጂ እቲ ስደትን ውጥረትን ከ ከመዩ ጣዓም ኣብ መወዳእታ ሲ እንታይ እዩ እቲ ናብስኻ ፈሊጥካ ገዛ ርእስኻ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ?
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ። ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ኩልሻዕ ናይ ምቅያር ናይ ባህርያት ኣሎ። ከምቲ ዝደለካዮ ከምዝዓብካሉ ምስ ክብርታትካን መንነትካን ዝዛነ ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ። ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝኸኣለ ውጥረት ኣለካ ማለት እዩ። ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍልይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ። ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያ እውን እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ። ፖለቲካዊ መልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም ምንእስያት ወለዶ ሰግረዶ ቢልካ ምስተኸድካ ኣብቲ ዝኸድዎ ብወገን ትግራይ ይኹን ገ ማዓስከራት ሒዝካ ኣብ ሓደ ማሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናቆት እናግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እናገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንሕቡእ ኣጀንዳኦም ንዝከብል ብኣየውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስኣትኻ እቲ ትፅቢትን ትኹንነትን ከዓኒ ይወቃዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቁራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእሰያትና ማዕረ ኣእማን ኣልዒልካ ምፍጋእን ኣብ ዘየድሊካን ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ

0: ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቕ መንፈስ ተቐቢልካ ክፍወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ ንዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባበር ድኣ እምበር ስኻ ከምዚ ስኻ በኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ደኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ እዚ መንእስያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞምን ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ደኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንእ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነ ኣእምራዊ ኮይናት ሓያል እዩ ኣብቲ ዜጋታት ካብ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነ ኣእምራዊ ኩናት ንድሕራ ዝተፊልና ኣሎ እንታይ እዩ ኣብዚ ብፅሒዎም ዘሎ ዘይኮነ ኣብዚ በፂሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ምፅሕታር እዩ ዘድግበልካ እቲ ስነ ኣእምራዊ ኩናት ስለዚ ንስነ ኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእካ ክንክእል ኣለና ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑ ይብልና ፀኒሑ ንዝሓለፍ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣት ከሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ ምክንያቱ ስነ ኣእምራዊ ኩናት ንቓላት ሓሶት ከም ጢኢት እዮም ትኩስዎ ሓሶት ተተኮሰ እንድሕ ኣብ ጢኢት ኣብ ኣእምሮ ከኣት እዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ እቲ ቃንዛ ኣእምሮ እዩ ንሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር ሕጂ ኩልሻዕ ዝኣቲናዮ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮና ማቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከም ዘይክእል ኣብ ባይታ ግጠም ፊትንፊት ተጋጢምካ ክሰዓር ከም ዘይከኣል ስለ ዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ እቲ ናይ እምሮ ዘንቀደ ከዓ ከምዝብለካ ዘለኹ ድሕሪ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ እምሮኦም ዘሎ እትዮም ኣብኡ ጥኒሶሞ እዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ መፅሓፍ
1: ፅቡቅ ሕራይ ክንደይ ግዜ ወሲዳ ትልካ መስርሕ ናይዚ መፅሓፍ ንኽተዳሉ ዝነበረ ብድኹ ከ እንታይ ነይሩ
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኽዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ ከም ትፈልጦ ሽዑኡ ዳርጋ ተኸዚና ተቆሪና ኢና ነርና ምውሻብ ዝበሃል ነይሩ ገገዛካ ኮፍ ኢልካ ትነብረሉ ግዜ ስለ ዝነብረ ሓደ ብዙሕ ርቡሕ ዝኾነ ግዜ ነርኒ ድሕሪ ስራሕ ተጠም ይበሃል ማለት እዩ እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩ ከዓ ብቪድዮም ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚ እዩ ነዚ ግን ከስፍሐለኒ ኢለ ነቲ ብ20-30 ገፅ ዝነበረ ናብ 100 ናብ 150 200 300 ናበለ ሽዑ እንዳሰፍሐለይ ከይዱ ማለት እዩ ሶ ኣባት ናይ 2-3 ዓመት ግዜ ወሲዱ ማለት እዩ ሓደ ካብቲ ዝረከብክዎ ብድሆ ብናይ ስነ ፅሑፍ ማለት እዩ ኣብኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት በቲ ናይ ግንባር ህዝባዊ ግንባር ዝፅሕፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ካ ነቲ ትግርኛ ካ ባዕልካ ትምሃሩ ማለት እዩ ኣብኡ ተመርኪሱ እዩ እ ትግርኛ እዩ እምበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበረ ወይ ግእዛት ኹን ገለሳት ኣይነበረን ሓደ ግን እቲ ቀንዲ ቻለንጅ ገይረ ዝረከብክዎ ኣነ ቁሩብ ንሕሪኢናዮ ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተተሓሓዙ ተገሪህካ ትረኽቦ መፅሕፍቲ ኣይነበሩን ሕጂ እቲ ቋንቋታት ሓደሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኪበ እዩ ነረ ምክንያቱ ኣብ ተገሪካ ይትረኽቦ ምናቶም ቃላት ናትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ

0: ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ብዛዕባ ብፍኹስ ዝበለ መንገዲ ከመይ ጌርካ ከዓ ክትቅርበሉ ትኽእል እዚ እጅ ሓደ ካብቲ መዳሂ ዝነበረ ሕቶ ክንረኪበ እዮ ግን ብዝተካእለ ንመጠን መቸም ፈቲነ ኣለኹ ግን ኣብኣ ከማን ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ዝተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቆም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ክማዕብልዎን ተስፋ ይገብር ኢለ እውን
1: ወፅሒኣባጊያካኣለካ ራይ ዛጊት ሰለስተ ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለኻ
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቋቕሉ ዝመፁ ዘሎ ግዜ እዩ ዘሎ ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለኒ እዚ ብኤርትራዊ ጥራሕ ዘይኮነስ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ ስለዚ ሓደ ናተይ ተኸታታሊ ክማ ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ መፅሓፍሲ ትብዓት እዩ ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ ምልክዓ ስለ ዘለዎ እዩ ግን ቁርብ ኣብዚ ኣብ ተፈላለየ ከተማታት ኣብ ኣሜሪካ እንዳዘርኩ ውን ከፋልጣ ኣብ ዝኸድኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ መሳጥን ኣዝዩ ዘተባብዕን እዩ ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨንቀ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቅሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስኡ ንምስ ከዓ ትቕዛነት ውን ዳዓበ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ ስለዚ እዚ ዓይነት ጭንቅታት ንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ንድሕር ዳ ዝማዕበለ ደረጃ ፅሕ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዑ ዝሕጉስ እዩ ስለዚ ኣነ ዕጉብ እየ ማለት እዩ ብትዝብል ዘሎሰብ
1: እሞ መወዳእታ ብሕጂ እንታይ ክንፅበ ኢና ከበካ ከምቲ ኣስተምህሮ ጌርካሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኾነ ብከምኡ ንምቕራቡ ሓሰብታ ኣለካ ካበካ ከምቲ ክንፅበ ኢና ብድሕ
0: ለይ ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲአ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድያ ማለት እዩ ሰብ ክረክባ ደለየ ኣብ ጀርመን ይሃሉ ኣውስትራልያ ኣብ እስራኤል ይሃሉ ኣብ ኣፍሪቃ ኣብ ኤርትራ ይሃሉ ብኦንላይን ክረክበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ እዚ ሓደ ካብቲ ኣብቲ ሳልሳይ ሕተምታም ዳርጋ ወዲአ ኣለኹ ተወዲያ ኮፍ ኢላ ዝፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ ብሓፈሽ ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለ ዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቅርቦ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ ዘለኹ ሳ ንድሕር ዳ ቀኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንኽእል ንኸውን ኢና ዝብል እምነት ኣለኒ
1: ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍሱ ወከፍ መዕራፈን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያበለ ጫር ንስሃብካ ንዕድል ንስኻ ከዓ ብቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻብ ትገብሮ ዘለካ ስራሓት ከዓኒ ብዚ ጋጣሚ እዚ ክመስግነካ ፍቱ በርትዕ ስኻ እውን ክብል ይደሊ ይቐኒለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዝንዛዝን ከምሎም

ስሩዕን መኣዛውን ኣመጋግባ ምምጋብ ጥዑይ ቅዲ ህይወትን መሰረታውያን ረቑሒታት ኣብ ምውሓስ ጥዕናን ምክልኻል ካብ ዝተፈላለዩ ሕማማትን እዮም። ስለዚ ካብዚ ብምብጋሴዮም ተመራመርቲ ስነ ምግቢ ወዲ ሰብ ውፅኢት ናይ ኣመጋግብኡ ምዃኑ ክዛረቡ ዝስምዑ። ዓሳ ዝለዓለ ፕሮቲንን ዝተሓተ ስብሕን ይርከቦ። እዚ ብፕሮቲን ዝሃተመ ምግቢ ድማ ኣብ ምህናፅን ምፅጋንን ሓደስትን ዝተሃስዩ ጭዋዳታትን ሓገዝቲ እዮም። ስለዚ እዞም ኣብ ታሕቲ ተጠቒሶም ዝርከቡ ነፍሲ ወከፎም ኣብ 100 ግራም ስጋ ዓሳ ዝርከብ ብዝሒ ፕሮቲን ዝርከቦም ኮይኖም ከከም ብዝሒ ትሕዝቶኦም ድማ ተሰሪዖም ይርከቡ። ቱና፣ ጥሉል ወይ ሓድሽ ቱና እቲ ዝለዓለ ትሕዝቶ ፕሮቲን ዝውንን እንስሳ ባሕሪ እዩ። ጥሉል ቱና ዓሳ 37 ግራም ኣብ 100 ግራም ክብደት ፕሮቲን ኣለዎ። ቱና ብትሕዝቶ ፕሮቲን ዝለዓለ ኮይኑ ካብቶም ልዑል ፕሮቲን ዘለዎም ዓሳታትን ኣብ ቀዳማይ ደረጃ ዝስራዕ ጸጋታት ባሕርና እዩ። ዝተዓሸገ ቱና እቲ ዝበለፀን ዝጠዓመን 25.5 ግራም ኣብ 100 ግራም ትሕዝቶ ፕሮቲን ዘለዎ እዩ። እዚ ዕሹግ ቱና ኣብ ዋጋ ርትዓዊ ዝነውሐ ግዜ ከይተበላሸወ ክፀንሕ ዝኽእልን ብዝተፈላለየ ኣከሻሽና ከተዳልዎ ስለ እትኽእልን ካብ ሓድሽ ወይ ጥሉል ቱና ተመራፂ እዩ። ኦክቶፐስ፣ ሓደ ካብቶም ኣብ ታሕተዋይ ፅፍሒ ባሕሪ ዝነብር እንስሳታት ባሕሪ እዩ። ካብ ኩሎም ንምግቢ ዝሃልኩ ህይወታውያን ባሕሪ እቲ ዝለዓለ ፕሮቲን ወኒኑ ኣብ ካልኣይ ደረጃ ተሰሪዑ ዝርከብ እዩ። መጠን ብዝሒ ፕሮቲን ኣብ 100 ግራም ጥሉል ስጋ ኦክቶፐስ 27.8 ግራም ይርከቦ። ብተወሳኺ ማዕድን ከም ካልሽየም፣ ማግኔዥየምን ፖታሽየምን ዝሃተመ እዩ። ብባህሪኡ ዝተሓተ ስብሒ ኣለዎ። ኦክቶፓስ ልሙድ ወይ ዝውትር ደኣ ኣይኹን እምበር እቲ ዝመቀረን ዝለዓለ ትሕዝቶ ፕሮቲን ዝርከቦን መግቢ እዩ። ኣንቾቪ፣ ኣብ ብዝሕን ትሕዝቶ ፕሮቲንን ዝለዓለ እዩ። ከምኡ ውን ብዝተሓተ ዋጋ ኣብ ዕዳጋ ከም ዝርከብ ይግለጽ እዩ። ዝተዓሸገ ኣንቾቪ ሓደ ኣብ ዕዳጋታት ዓለም ብዝተሓተ ዋጋ ኣብ ምሻጥ ዝርከብ ዘሎ ፍርያት ባሕሪ እዩ። ኣብ 100 ግራም ስጋ ኣንቾቪ 28.9 ግራም ትሕዝቶ ፕሮቲን ይርከብ። ስለዚ እዚ ብፕሮቲን ዝሃብተመ መግቢ ብትሕዝቶ ሶዲየምን ኦሜጋ 3 ፋቲ ኣሲድን ድማ ዝለዓለ እዩ። ስናፐር፣ ብባህላዊ ኣፀዋውዓ ሃገርና ቦሃር ተባሂሉ ዝፅዋዕ ኮይኑ ኣብ ዕዳጋ ብመጠኑ ልዕል ዝበለ ዋጋ ኣለዎም። ብዙሓት ሓደስቲ መኣዛዊ ትሕዝቶ ዘጠቐለለ እዩ። 26.3 ግራም ትሕዝቶ ፕሮቲን ኣብ 100 ግራም ቪታሚን ኤ፣ ሰለኒየም፣ ፖታሽምን ኦሜጋ 3 ፋቲ ኣሲድን ዝሃተመ እዩ። ብስጋ ሲናፐር ዝተዳለወ መግቢ ምስ ንምገብ ንስርዓተ ምክልኻል ሕማም ኣዝዩ ሓጋዚ እዩ።

0: ብተወሳኺ ካብ ሕማም ዓይኒ ማለት ጋህሚ ክከላኸል ይኽእል። ስናፐር ዝተፈላለየ ኣከሻሽና ብምጥቃም ንምግቢ ክዳሎ ይከኣል። ትላፕያ ብትሕዝቶ ፕሮቲን መበል ሸርሻይ ደረጃ ተሰሪዑ ዝርከብ ናይ ጥዑም ማይ ዓሳ እዩ። 26.2 ግራም ፕሮቲንን ዝለዓለ ቪታሚን ቢ12 ኦሜጋ 3 ፋቲ ኣሲድን ከም ዘለዎ ይፍለጥ። ብርትዓዊ ዋጋ ክርከብ ስለ ዝኽእል ንትሕዝቶ ምግቢ ክህትም ድማ ይኽእል። ትላፕያ ብትሕዝቶ ኦሜጋ 6 ፋቲ ኣሲድ ሃብታም ስለ ዝኾነ ንድሪ ሰውነት የቀላጥፍ ተባሂሉ ብሰብ ሙያ ጥዕና ስለ ዝንገረሉ ኣብ ሰሙን ካብ 2-3 ግዜ ጥራይ ክንምገቦ ከም ዘለና ይሕብሩ። ምክንያቱ ነዚ ኣሉታዊ ሳዕቤን ፋቲ ኣሲድ ንምውጋድ ወኒንዎ ዘሎ ትሕዝቶ ፕሮቲንን ኑትሪንትን ብግቡእ ንምጥቃም እዩ። ግሩፐር ካብቶም ብጣዕሚ መቐረት ዝፍለጥ 24.8 ግራም ትሕዝቶ ፕሮቲን ዝርከቦ ካብ ዕምባባ ባሕሪ ዓይነት ዓሳ እዩ። ግሩፐር ብባህላዊ ኣፀዋውዓ ሃገርና ኩሸር ወይ ቸርንያ ተባሂሉ ይፅዋዕ። ፖታሽም፣ ሰለኒየም፣ ፎስፈረስ፣ ቪታሚን ቢ12፣ ቢ6 ኣዝዩ ሃብታም ዓሳ እዩ። ተጓዳእቲ ሚነራል ከም ሜርኩሪ ዝኣመሰሉ ናይ ምእካብ ተኽእሎ ስለ ዘለዎም ኣብ ሰሙን ካብ 2 ግዜ ንላዕሊ እንተዘይተመገብናዮም ተመራፂ ከም ዝኾነ ክኢላታት ሰሙያ ጥዕና ይሕብሩ። ማክረል ማክረል ተባሂሎም ዝፅውዑ ዓይነት ዓሳ ስፓኒሽ ማክረል ማለት ዴራክ ወይ ኢንዲያን ማክረል ባቃ እዮም። ኣይሮን፣ ኦሜጋ 3 ፋቲ ኣሲድን ፖታሽየምን ዝለዓለ ትሕዝቶ ኣለዎም። 24.1 ግራም ፕሮቲን እውን ይርከቦም። ብማክረል ዓሳ ዝተዳለወ ምግቢ ምስ ንምገብ ኣብ ምሕላው ክብደት፣ ስርዓተ ምክልኻል ሕማምን ኣብ ምሕዋይ ዝተሃሰየ ጭዋዳን ኣዝዩ ሓጋዚ እዩ። ኣገባብ ምኽሻን ብጥሉሉ ብምፅላው ንምግቢ ምድላው ዝበለፀ እዩ። ሎብስተር ዝበሰለ ሎብስተር ምስ ስጋ ደርሆ ሓሰማን ስጋ ካብትን ክወዳደር እንከሎ ዝተሓተ ስብሒ፣ ካሎሪን፣ ትሑት ኮለስትሮልን ኣለዎም። ኣብ 100 ግራም ስጋ ሎብስተር 23 ግራም ትሕዝቶ ፕሮቲን ይርከቦ። ከምቶም ዝተጠቕሱ ዓሳታት ብኦሜጋ 3 ፋቲ ኣሲድን ሃብታም እዩ። ቪታሚንን ፎስፈረስን ካብቶም ቀንዲ ትሕዝቶ ሎብስተር እዮም። ምግቢ ሎብስተር ንኽትበልዕ ልምዲ ዝሓትት ጥራይ ዘይኮነ ንኽትዕድጎ ብዝሕ ዝበለ ባጀት ይሓትት። ከምኡ እውን ከም ካልኦት ውሕዳት ዓሳታት ኣብ ዕዳጋ ዓለም ዋሕድ ኣለዎም። መስርሕ ኣከሻሽና ሎብስተር ብሃፋን ትክን ሜላ ተጠቒምካ ከተዳልዎ ዝበለፀ እዩ።
1: ትላፕያ ካብቶም ኣብ ጥዑም ማይ ዓሳ እንረኽቦ ዓይነት ዓሳ እዩ። ግሩፐርን ኣንቾቪንግን ካብ ባሕሪ እንረኽቦም ዓይነት ዓሳ እዮም። ግሩፐርን ኣንቾቪን ንገዛ ርእሶም ፍልል ኣለዎም ኣብቲ ማያዊ ኣካል ዝነብርዎ ሰፈራታት። ኣንቾቪ ኣብ ላዕለዋይ ፅፍሒ ክፋል ናይ ባሕራዊ ማይ ክንረኽቦ ከለና፣ ግሩፐር ግን ካብቶም ዕምባባታት ዓሳ ብምዃኑ ኣብቲ ታሕተዋይ ፅፍሒ እንረኽቦ ዓይነት ዓሳ እዩ። ኣብቲ ማእዛዊ ትሕዝቶኦም ውን ገዛ ርእሱ በቲ ዓይነት ኣመጋግባ ናቶም ፍልል ኣለዎም። ኣንቾቪ ካብቶም ሰብሓውያን ዓሳታት ክኸውን ከሎ፣ ግሩፐር ግን ካብቶም ዘይሰብሓውያን ዓለት ዓሳ እዩ። ኣንቾቪ ብዝያዳ በቲ ኦሜጋ 3 ፋቲ ኣሲድ ዝበሃል ድልለ ዓይነት ዓሳ እዩ። ግሩፐር ግን ብመቆረቱን ብሰሓብነት ናይቲ ዓይነት ዝውንኖ ስጋ ዝፍለጥ እዩ። ብፍላይ ኣብ ሃገርና ከዓ ካብቶም ኣዝዮም ልሙዳት ዓይነት ዓሳ እዩ። ብክብሩን ተጠላብነትን እውን ዝለዓለ ዋጋ ዝርከቦ ዓይነት ዓሳ እዩ። ብሕፅር ዝበለ ኣብቲ ዝነብርዎ ኣከባብን ዓይነት መእዛዊ ትሕዝቶኦምን ብከምዚ ዝበልኩ ከዓ ክንገልፆ ንኽእል።

ሎብስተር ኣብ ሃገርና ብዙሕ ልሙድ ኣይኮነን። እቲ ምክንያት ብፍላይ ኣነ ኣብ ሚኒስትሪ ሃብቲ ባሕርካ ብትምድብ ኩሉ ኣትሒዘ ዝተዓዘብክዎ ናተይ ተመክሮ ክገልፅ እንድሕር ድኣ ኮይነ ሎብስተር ፍሉይ ዓይነት መግፈፍ ዓሳ ዘድልዮ እዩ። እቶም ልምዳን ገፍቲ ዓሳ ዝጥቀመሉ ዓይነት ናውቲ መግፈፊ ከዓ ንሎብስተር ዝዕድም ዓይነት መግፈፊ ዓሳ የብሎምን። ብሓፈሻ ሎብስተር ብላኼማ ዝመፅእ ምስ መጅሓፍ ንብሎ ወይ ከዓ ትራውል ንብሎ ዓይነት መግፈፊ ኢና ሓደ ሓደ ንረክቦ እምበር ኣብ ሃገርና ዝውትር ኣይኮነን። ኣብ ዓይነት ኣሰራርሓ ወይ ኣካሻሽና ናይ መግቢ ሎብስተር እውን ልሙድ ኣይኮነ ትሪኦ። ዋላ እቶም ኣብ ግማግም ባሕሪ ኣብ ደሴታት ዝነብሩ ገፍቲ ዓሰና እውን ተመገብቲ ናይ ሎብስተር ኣይኮኑን። ብዓይኒ ዕዳጋ ክንሪኦም ከለና ልክዕ ሎብስተር ኣዝዩ ልዑል መጠን ዋጋ ክንረክበሉ ንክእል እዩ። ኣብ ውሽጢ ሃገርና ዋላ እንተዘይኮነ ኣብ ዓለማዊ ዕዳጋ ዝለዓለ ተጠላብነት ዘለዎ እዩ ኣብ ሃገርና።

ግን በዚ ዝበልኩካ ምክንያታት እቲ ናውቲ መግፈፊ ንዕኡ ዝዕድም ኣይኮነን ትጥቀመሉ ናውቲ መግፈፊ ናይ ልምዳ መንገፍ ተዓሰና እቲ ዓይነት ኣሰራርሓ ይኹን ኣብ መጋግባ ናይ መግቢ ለቡስተር ከዓ ብዙሕ ልሙድ ኣይኮነን ፀኒሑ

0: ኦክቶፐስ ብባህሪኡ እንታይ ዝብል ስግኣት ኣለዎ ኣብ መብዛሕትኡ ሰብ ክሪኦም ከሉ ከኣነ ሓደ በቲ ዓይነት ባህሪ ኣነባብርኡ ማለት እዩ ክምገብ እንከሎ ነቶም ዝምገቦም ዓይነት እንስሳ ናይ መርዚ ምስዳድ ባህሪ ኣለዎ። ብተወሳኺ ካብ ፀላእቱ ንክከላኸል እውን ብምስማም ወይ መርዚ ብምስዳድ እዩ ንፀላእቱ ዝከላኸል። ሕጂ እንታይ ዝብል ስክፍታን ፍርሕን ኣሎ ኣብ ዝኾነ ሕብረተሰብ ክሪኦም ከለኹ ኣብዚ ናይ ሃገርና ብፍላይ ናይ ምስማም ባህሪ ስለ ዘለዎ እንተተመጊብካያስ ስምመካ እዩ ዝብል ስክፍታ ኣሎ። ብሓፈሻ ኣብቲ ባህሪ ኣነባብርኡ ከዓ ብ8 ዓይነት መሓውር ዝንቀሳቀስ ዓይነት እንስሳ ምኳኑ ዘይከምቶም ካልኦት ዓይነት ዓሳታት ብትርኢት እውን ሰሓብነት የብሉን ክሪኦም ከለኹ ዋላቶም ኣብኡ ኣብቲ ናይ ባሕራዊ ንጥፍታት ዝሰርሑ ክኢላታት እውን ድሕር ዳ ርኢኻ ተመጋብነት ናይ ሎብስተር ኣብ ውሕዳት ሃገራት ከም በዓል ጃፓን፣ እዚ ማእከላዊ ምብራቅ ከም በዓል ቻይና ዝኣመሰሉት ዘይኮይኑ ኣብ ብዙሕ ዓይነት ከም ካልኦት ዓይነት ምግብታት ዓሳስ ክንረኽቦ ኣይንርእና። ከም ተቐዲመ ዝብልካኻ ግን ልዕሊ ማንም እቲ ዓይነት ናውቲ መግፈፊ ንጥቀመሉ ንገዛእ ርእሱ የለን ኣብ ሃገርና። ብሓፈሻ እውን ካልኦት ኣማራጭታት ስለ ዘለዉና ግዲ ኮይኑ ንኦክቶፐስ ክንምገብ ብዙሕ ንግዲ ዘሉ ኣጋጣሚስ ኣይተፈጥረን እየ ዝብል እቶም ካልኦት ፀጋታት ዓሳስ እኹላት ኮይኖም ስለ ዘለዉ ግዲ ኮይኖም ብዙሕ ኣብ ከም በዓል ኦክቶፐስ ዋላ ልዑል ትሕዝቶ ፕሮቲን ዳ ይሃለዎም እምበር ክንምገብ ንግዲ ዘሉ ኣጋጣሚታትስ ኣይረአኹን ብከምዚ እየ ዝብሎ በትናተይ። ብሓፈሻ ግን ስለምንታይና ብዙሕ ኣብዚኦም ዘይተመርኮስና ክንብል ንሕር ዳ ኮይና ግን ኣብ መፅናዕቲ ዝተደገፈ ዓይነት ስራሕ ክስራሕ ከም ዘድልዮ ግን ከም ርዱእ ገይር ክንወስዶ ይደሊ።
1: መግቢ ሓደ ካብ መሰረታውያን ነገራት ኣብ መስርሕ ምቕፃል ሂወት ደቂ ሰብ ከም ምዃኑ መጠን እቲ እንምገቦ ዓይነት መግቢ ኣብ ሂወትና ዓብተር ኣለዎ። ኣብ እንምገቦ መግቢ ትሑት ስብሒ ሃብታም ፕሮቲን ዘጠቓለለ መግቢ ምስ እንምገብ ኣብ ላዕሊ ተዘርዚሮም ዘለዉ ጥዕናዊ ረብሓታት ክንረክብ ንኽእል። መብዛሕትኦም ተጠቒሶም ዘለዉ ዓሳታት ኣብ ቀይሕ ባሕሪ ብብዝሒ ዝርከቡን ዝግፈፉን ብምዃኖም ዝለዓለ ፕሮቲን ዝርከቡ ዓሳ ምልላይን ምምጋብን ምርጫና ይኹን። ብተወሳኺ ነዞም ብትሕዝቶኦም ዝለዓሉ ብመጠን ዋጋ ድማ ዝተሓቱ ዓሳ መሪፅካ ምጥቃም ዝለዓሉ ተመገብቲ መኣዛዊ ትሕዝቶ ክንከውን ተመራፂ ይገብሮም።

0: ሰላም ሰላም ኩራ ተኸታተልትና ከመይ ቀኒኹም መደብ ካብ ፀጋታት ባሕርና ንዓኹም ይምህርን ይጠቅምን ዝበሎ እቶም መደብ ሒዛ መፅ ኣላ እምባርከስ ናይ ሎም መደብና ብዛዕባ ባሕርን ቢላቱን ድብል ይኸውን ንዝያዳ ናብቲ መደብ ክብለኩም ሰናይ ምክታል
1: ረይ ሕጂ ንሓተክ ብዛዕባ ብሂላት ናይ ባሕር እንዲ ባሕርሲ ይገይሽ ገለገለ ባሃል እሞ ከመይ ሓስብ
2: ባሕሪ ቀትሪ ክስተ ይኸውን ንንየገፁ ይርሕቕ ይገይሽ ማለት እዩ ኣብታ ለይቲ ከዓ ይመልእ መልያ ሓደር
3: ባሕሪ ምሸት ክኸውን ከሎ ይኸይድ ከምዚ ናይ ንግኸውን ከሎ ሰዓታት ከዓ ይምለስ ሕጂ ንዑ ይልኾን መስለና ትሪኦ ዲ ሓደ ግዜስ ከምዚ ጥርሑ ይኸውን እቲ ዝነበሮ ቦታስ ጥርሑ ይኸውን ክገይሽ ከሎ ማለት እዩ ክመፅእ ከሎ ከዓስ ይመልእ እዚ ክመልእ ከሎስ ትፈልጦ ማለት እዩ ገይሹ በፂሕ ይኹን መፀስ ትፈልጥ
4: ይገይሽ ክገይሽ ከሎ እቲ ባሕሪ ይወፅእ ኣብ ማዕበል ንታእሹ ንፋስ ኣብ ዝቕይረሉ ከዓኒ ይመፅእ እቲ ምጋሽ ማለት ሲ ይጎድል መሊሱ ከዓ መልእ
5: ሰንበት ይገይሽ እዩ ዕረፍቲ ክዕርፍ ከምሰብ ከመይ ዳ እሞ ገያሻይ እንዲ ገይሽ እኳ እዩ ብገይሽ ይመፅእ ዕረፍቲ እንዲ ከምይዕርፍ ማለት እኳ እዩ ከምሰብ

0: ቀደማ ሰንበት ወይ በዓላት ኣሎ ወይ ገለ ኣሎ ከምዚ ሰብ ዝዕርፍ ወይ ከዓ ከምዚ በዓላት ንስኻ ይዕርፍ ገጥ ይብል እቲ ባሕሪ ኣይቀሳቅስን ከማ
1: እዋ ባሕሪ ገይሽ እንድዩ ቀትሪ መፅኡ ኣብ ለይቲ ከዓስ ከምዚ ሰብ ምሻሎ ምንማዕት ውዕሉ ደቂድቅስ ስዋስ ይገይሽ ማለት እዩ ምሸት እዩ ዝገይሽ ቀትሪ ከዓ ይመፅ ማለት እዩ
0: ሰብ እኳ ይዕርፍ ባሕሪ እውን ይዕርፍ እዩ ሰንበት ይዕርፍ እዩ ባሕሪ ሰንበት ምሽ ኣይትግሽ ይበሃል ከምኡ ከዓ ባሕሪ ከዓ ሰንበት ዕርፍ ኢሉ ከምኡ ብሂል ኣሎ ናይ ቀደም ሓቂ እውን ገይሽ ወገይሽ ገይሹ ይውዕል ምሸት ዓጋ ምሸት ይምለስ
2: በቲ ምልኣተ ምጉዳል ባሕሪ ኢልና ንፅውዖ ማለት እዩ በዝናሃና እዚ በቲ ኣብ መንጎ ምድርን ወርሕን ዘሎ ስሕበት ዝፍጠር እዩ ማለት እዩ ኣብ ንእሶ ከፍ ሓደ መዓልቲ ከዓኒ ክልተ ግዜ ምልኣተ ምጉዳል ባሕሪ ይረአ ማለት እዩ ንኣብነት ሰዓ 6ዱሽተ ንድሕር ድኣ ምጉዳል ባሕሪ ኣሎ ኮይኑ ኣብቲ ሰዓ 6ዱሽተ ናይ ምሸት ከዓኒ ኣብ ምጉዳል ባሕሪ ኣሎ ማለት እዩ ወይ እውን መልእቲ ባሕሪ ንድሕር ድኣ ንግሆ ሰዓ 6ዱሽተ ኣሎ ኮይኑ ናይ መወዳእታ መሊኡ ንድሕር ድኣ ፀኒሑ ኣብቲ ሰዓ 6ዱሽተ ናይ ምሸት ከዓኒ ይምልእ ማለት እዩ
3: ንመብዛሕትኡ ሰብሲ ባሕሪ እዩ ከብዱ ገለኒ እጅ ብኸመይ ከምኡ ኢሎም ኢል ክተሓስብ
4: ባሕሪ ከብዱ ባሕሪ ክንደይ ፅራ ኣላ ብዙሕያት ትፀውር ብሃገርና ተኾነ ክንደይ ህዝብና ተሰወ ዝመተ ኣብ ባሕሪ ኣሎ ማእከል ክንደይ ጀላቦ ዝጥሕላ ኣብ ባሕሪ ኣሎ ግርማታት ናይ ኣብ ልዕሊ መሬት ዘሎ ከዓ ኣብ ባሕሪ ኣሎ ኩሉ ኣሎ እቲ ግርማት ዝበለፀ እጅ ከብድና ከዓኒ ከምኡ ማለት እያ መግብና ድዩ ሽግርና ድዩ ኩሉ ኩነታትና ኣብ ከብድና ንፀውር ባሕሪ እውን ከማና ማለት እያ ሰብ ማለት እያ
5: ሓሳባትካ ክብሉ ግዜ ንኩሉ ሰብ ዘይከምካ ትገልፆ ሓደ ኣለዉ ደይግለፁ ሓሳባት በዕልካ ኣብ ውሽጢካ ሰሪሕካ ኣብ ውሽጢካ ሰሪሕካ ኣብ ውሽጢካ ትሰርሖም ማለት እቶም ሓሳባት ንዓኻ ጥራይ ዝኾኑ ሰብ ደይ ትገልፆም ሓሳባት ስለ ዘሎ እሶም ክኾኑ ክእሉ እዮም ዝሓስብ
0: ባሕር ድኣ ኩሉ ይድኸድ ገፊሕ እዩ ኩሉ ዓይነት ካ ኣለዎ ከብዱ ኣብ ከብዲ ባሕሪ ኣብ ከብድንኻ ከምኡ ማለት እዩ ኩሉ ነገርሲ ንዓቁር ንኽእል ኢና ከምቲ ባሕሪ ባሕርሲ ከምዚ ሕጂ እምኒ የለን ይበሃል ቆፅሊ የለን ይበሃል ገለ የለን ይበሃል ኩሉ ግን ኣለዎ ውሽጢ ባሕሪ ይሓብእ ከዓ ማለት እዩ እንድሕር ገለ ዝደልዮ ንዕኡ ክወስደ ገለ ዝደልየ ሲ ይሕባእ ኣብቲ እዚ ከብድናካ ልክዕ ከምኡ
1: ናይ ሰብ ከብድናስ ብዙሕ እዩ ዝዓቁር ብዙሕ ምስጢር ምሽ ብከምኡ ዶኸው ከምኡ ኸዓ እዎ ብዙሕ ዎ ባሕሪ ብዙሕ እንዲ ባሕርስ ከምኡ እዩ ብዙሕ እዩ እዚ ብከምኡ ከብድና ብዙሕ እዩ ምስጢር ዝዓቁር
6: ሰብ ባሕሪ እዩ ከብዲ ባህላኮ ኣባህላኮ ባሕሪ ሲ ብዙሕ ነገር እዩ ድሕዝ ምክንያቱ ብዙሕ ነገር ክሕዚ ይዕቅብ ትኸብድና ከዓ ባሕሪ እዩ
2: ባሕሪ ኣዝዩ ዓሚቕ እዩ ድሓር ኣዝዩ ከዓ ሰፊሕ እዩ ማለት እዩ ሕጂ ኩሉ ግዜ ከም ዝመስለኒ ሰባት ንሓደ ባሕሪ እዩ ከብዱ ዝብልዎ ኣዝዩ ምስጢራዊ ዝኾነ ሰብ ወይ እውን ኣዝዩ ዓቃል ዝኾነ ዝተፈላለዩ ብድሆታት ሽግራት ገለመለ ዝተፈላለዩ ነውፅታት ኣጋጢሞዎ ሲ ውሒጥዎም ጥራይ ስቕ ዝብል ሰብ ብህድኣት ክጓዓዝ ዝኽእል ዝተፈላለዩ ብድሆታት ሰጊሩ ከዓ ኣብ ካልእ ክበፅሕ ዝኽእል ሰብ ነዚ እዩ ባሕሪ እዩ ከብዱ ዝብሎ ማለት እዩ ምስጢራት ዘዕቅብ ኣብ ውሽጡ ጥራይ ዘእትዎ ማለት እዩ ሕጂ ባሕሪ ከዓ ኣዝዩ ዓሚቕ ስለ ዝኾነ ዝተፈላለዩ ነገራት ኣብ ውሽጡ ዓቂብሎ ማለት እዩ ሕጂ እዞም ኣብ ውሽጡ ዘለዉ ነገራት ከዓ ክትሪኦም ኣይትኽእልኒ ኢኻ እንተ ኣብ ውሽጡ ኣቲኻ ወይ ሓንቢስካ ወይ ዝኾነ ይኹን ንቕታ ኣካይድካ ተዘይኮይኑ ብቐረባ ክትከታተሎ ክትፈልጦ ኣይትኽእልኒ ኢኻ ማለት እዩ ኣብ ውሽጡስ ኣዝዩ ብዙሕ ነገር እዩ ዘለዎ ፕላስ ኣዝዩ ከዓ ዓሚቕን ሰፊሕን እዩ
3: ባሕሪ ሲ እንዳሰሓካ ይድወስተካ ባህል ከመይ እዩ ዝኽእል ኢሎም
4: እንዳሰሓካ ዝበሃል ካኒ ኣብ ባሕሪ ምስኣትኸስ ኩሉ ነገር ኢኻ ትርስዖ ማት ሕጉስ ከምዚ ቆልዓ ኣብ ማእከል ማህፀን ዘሎ ከምኡ ዓይነት ኢኻ ትኸውን ሕጂ ከምኡ ስለ ዝኾንካ ስለ እንዳሰሓካ ስለተብል ኣይርዳእካኒ እንዳኸድካ እንታይ ኣጋጥመካ ዓመቕቲ ነገራት ከዓ ኣይትፈልጦን ኢኻ ብኸምኡ ተማሊእካ ኸይድ ማለት እዩ
7: ዋ ጥዕምጥዕም ጥዒምካ ምሽቲ ኸይድ ቦጌሮ ተቕፅር ጠቃባቲ
3: ከምዚ እንጆይ እንዳገበርካስ
7: እንጆይ እንዳገበርካ ትኸይድ ኣብ ቦጌርካ ጥዕምጥዒምካ ካ ተቕፅር ትኸይድ ኣይትምለስ ናባ ጌርዒ ዝጋል ምብል
5: ኣነ ዝሓስቦም ምናልባሽ እንዳሰሓካ ዝወስተካ ዝበሃል እንዳተዘነጋዕኻ ዝኢድካ ንውሽጢ እንዳኣተኻ ስለ ትኸይድ ስለ ደይ ተዝተውዕለሉ ምናልባሽ ሓንቢስካ ዘይትኽእል ንሕር ኮይንካ ገይሩ ክወስደካ ክእል ኹም
8: ባሕሪ እንዳሰሓካ እዩ ዝወስደካ ክበሃል ከሎ ልክ እዩ ባሕሪ ክትኣትዎ ከለኻ ይወስደካ እዩ ማለት ፎኪስ እዩ ባሕሪ ክትሕምሶ ክትምቹ እዩ ድሓር ግን ክትምለሶ ከለኻ ግን ኣፀጋሚ እዩ ሓደ ናይ ማዕበል

0: ጉዳይ ይፈጥር እዩ ካልኣይ እውን ድኻም ይፍጠር እዩ። ስለዚ ምስ ከምዚታት ተደይኮነ ባሕሪ እናሰሓቅካ እዩ ዝወስደካ
1: ንባሕሪ ደይፈልጦ ንባሕሪ ደይፈልጦስ ይወስዶ
2: ኣብ ባሕሪ ኣትኻስ ኣይርዳእካን ብዙሕ ኢኻ ትኸይድ ገለ ምሽ ሓጊስ ስኢልካ ካ እናተሓጎስካ ተሓጎስካ እናሰሓቅካ ስለ ዝኸይድ ብኸምኡ እናሰሓቅካ ዝውሰድ ይበሃል።
3: እናሰሓቅካ እዩ ባሕሪ ዝወስድ ምክንያቱ ትሕምስ ኢልካ እንዲካ ተኣቱ ክወስደኒ ኢልካ ኣይኮንካ ንተኣትዎ እንታይ ዳ ክሕምብስ ኣነስ ክዘናጋዕ ኢለ ኢልካ ስለ ተኣትዎ ምክንያቱ እዘናጋዕ እንዳተፃወትካ ሲ የዘንጋዓካ እዩ ባሕሪ ባሕሪ የዘንጋዕ እዩ ተዳሊኻ ኣይኮነን ዝወስደካ ከይተዳለካ ከለካ እዩ ዝወስደካ ባሕሪ ብኸማ እያ
4: ኣብ ባሕሪ ኣብ ንሕምብሰሉ ግዜ ነቲ ቦታ ፅቡቅ ገይሩ ዝፈልጦ ነቲ ባህርያት ናይቲ ኣከባቢ ፅቡቅ ገይሩ ዝፈልጦ ሰብ ክህልሎ ማለት እዩ። እንታይ ስለዝኾነ ኢና ከምኡ ንብል ዘለና ንኣብነት መድ ወይ ከዓ ኢንተርናል ካረንት ኣለዉ ሓንሳብ ክጋጥሙካ ዝኽእሉ ማለት እዩ። እዚኦም እንዳሓንበስካ ከለካ ሃንደበት ልክዕ ከምዚ ውሕጅ ኣብ ባሕሪ ከም ውሕጅ እዩ ዝንቀሳቀስ ማለት እዩ። ሒዞምካ ክኸዱ ይኽእል እዮም ማለት እዩ ሃንደበት ወይ ንውሽጡ እውን ክእትውካ ክእል እዮም ክትሕሉካ ክእል እዮም። ሓንቢስካ ስለ ዝኽኣልካ ጥራይ ነጢርካ ናብ ባሕሪ ተኣቱ ማለት ኣይኮነን። ስለዚ እናስሓቀ እዩ ዝወስደካ ባሕሪ ክበሃል ከሎ እንድሕርኣ ብወጅሃላይ ወይ ከዓኒ ብዘይ ጥንቃቐ እንድሕርኣ ናብ ባሕሪ ኣቲኻ ብዙሕ ሓደጋታት ከጋጥመካ ይኽእል እዩ። ስለዚ ጥንቅቕ ኢልካ ክኣቱ ከም ዘለካ ንክሕብር ኢሉ እዩ። እንድሕርኣ ብጉቡእ ኣገባብ ኣቲኻዮ ኣዝዩ ፅቡቅ ቦታ እዩ ንክትዘናግዓሉ ስፖርት ንክትሰርሓሉ ብዙሕ ፍልጠታት ንክትረክበሉ ዋላ እውን ነቲ ምህርትካ ንክተከዓበተሉ እተታዊ ወይ ከዓ ቁጠባዊ ዕቤት ንክተመዝግበሉ እውን ዝለዓለ ኣፍ ደገ ዝኽፍት ኣዝዩ ኣገዳሲ ክፋል ናይዛ ፕላኔት እዩ ክንብሉ ንኽእልና ማለት እዩ።

እዲና ክልዶል ክምሰል ፅላል ትትወሰፍ ዳይመት ይኮን እግልገለት ኣስሕቆ እግልገለት ኣበክዮ እግልገለ ማሕበር ጋምሉ እግልገለሀ የቲም ራድኣይ ኣለበት እንቱ ተረክተ ብሎ ትሓድጎ እምበል ራድኣይ ወራፍ ዓይለ ተርፋ ግርዝ ላልእተ እቱ ፅላል ላጠስሱ ኣብሽር እንደ ቤላ እባዳር ኣማኑ ለጌሳ እግሊለ ሕሰብ ኣካን ዋልዳይ ለገብእሉ ዝሓዘ ምናታ ኦሮካ ነውሸው እዲናየ ሰበት ልብል ልብ ለከርሕ ወቆፅኣይ የቲም ለገንሕ ኢልትረከብ ገብእ

0: ምክትል ዝክረት ሕምሳ ሰነት ዮቤል ዛህቢ መተኣሳስ መድረሰ ሰውረት ገብአቱ ዝሃላ ወክድ እቲ ረእስ ገቢል ኤርትርያ ለተፈረዳ መግዘም ምስትዕማር ውህቱ ለካል ቀዩ ኣፅላዓት ወመሻዊት ሓያት መንበረት ለፈርደቱ ጀፋፍ ምስል ሕግላን የምልዕሎ ብምሓግዝ ሳደፈ ዲና ሓያት ግድኦ ወማዕና ቅፍ ሰበታ ትወድቅ እታ ወትቃነፅ ትትዓንቀፍ ትሃርብጥ ወትሓሶሲ ፋጥና ኣድም ትትበሃል እቲ ሰብዓታት እቲ ሸባሕ ትወለደት
1: ሸክረን ፈጡማ ኣዋል ብልመናሰበት ናይ ከምሲን ሰነት ዲብ ከምሰደእን ለመስል መቃብረት ምፅኦትኪ ግልሓምደክ ፈተ ስምእሊሃምኪ ወንዳ ኣትሌኮ እሊ ናይ ፋጥናማ ዲብ ከምሰደእሊ ከምሲን ሰነት እንደዘከረት ምፀታ እግል ምህታ ዕፅፍ ናይላ ንዓላማታክል ሰበት ገብአት ክና ፍንቲት መዘከርኪ እብሉ ብየ ግልሓምደክ ፈተ ከምሰደእላ ትብል ያለኪ ከምሲን ሰነት ናቶ መና ከምሲን ሰነቶም ወድሉ ህለው ሓታ ኣናቶ ካእሊ ዒድናየት ማለት ስበልያ ኣወል ኣና እዚ ምን መይሓባር ኣልፍ ወስዕ ምእት ወሰብዓ ወስስ ምስል ዓኢለትና ምስ ላለዓለ ሕሩባት ንሕና ፈገርና ውሓቆካ ደብዓት ለትትበሃል ኣካል ናይ ሳሕል ዲቡ ምስል ኩሎም ምን ኣስመራ ምን ሕርጊጎምን ኩሎ ዓኢለት እንደሻዕተረት ለመፀት ምስሎም ዓኢለት እንደትከወና ዲቡ ትነጅ እንደተሃየብየና ምስል ዓልናባህለቱ ሓቆቕሊ ጀብሀ ሻዕብየት ናይ ረይም ረአይ ሰበት ዓላ እግላ እግል ድራሰት ዓማሮም ታሙም ለገብኣብሎ ምን ሰብዕ ሰነት ወላዓል ላዓልና ምስል ሑዳም ምንፋሕ ለመፀው ለፀንሓውና ብዕሊ ጫብዕ ከለልት ኣለቦ ምስል እሎም ቤት መሩ ሰውረት መፀና ኣዘ ለመተኣሳሳ ሰብዓ ውስስቱ ውሕናሀ ሰብዓ ውስስቱ ለናኣተልህልየና ኣዘ ዲብእሊ ወቐትሊ ምን እማ ሓጀር እንደለጅኣው ሶዳን ወደልሒለው ጋይሳም ላዓለው ከምን ሓዲስ ለመፀው ዓለው ቀደምና ባህለት ሽወያ ምንፋሕማ ዓለው ውሓቆሃ ምን ደብዓት ለመፀና ተቕሪበን ብሰብዓ ወከም እንዳእንበትና ዲባ ታም ድራሰት ንኣነብትቱ 300 ወከም በፅሓና ወመደርሲና ምን 10 ኣስክ 20 እንደበፅሖ ጌሶ ወምስሉ ማሄኒ ለንግና ረቢያና ላዓለያ መረቢያትናማ ከምሰሉ 13 ገለመለ ለገብኣ ምስል እሎም ኩሎም ንሕና ቤት ምህሮ ሰውረት ሰልፍ ኣንበትና ባለቱ
0: ፋጥና ህግኣማ እንደ ኢትነቅም እንደ ኢትትለአክ ወ ኢትኣበፅሕ ወኢትበልስ ፍቲ ዋልዳይ ወራሕ መእቱ እንደ ኢትኣዳውር ኣብሃ ዳር ኣማኑ ገይሰምና እትለወ ክድሊ እማ ምስል ሓለት መንበሮ እግል ተዓብያ ሰበት ቀድረት እግል ፋጥና ሑለ ገብእላ ወይበለ ትብሎ ለለሓቅፋ ለለእተልህያ ለለእስሕቃ ወቅሰስ ለዳግም እግላ ኣብ እግል ትርከብ እናስብዕት ደት ጀላብ ወለታ ለእቴቱ ፈራዕ ሓዲስ ወለታ ፅላል እቱ ተፀልል ወሕቅፍ ለእግሉ ሰእነት ረክበት እላ

0: ጀልሃንቲ ዝብሎ ርዘብፅሓብ ነብር ጀልሃንቲ ዲቡ ጀኒ ፀንሖኑ ብዙሓ መድረስ ሰውረት ዲቡ ምስሎም ኣተየኮ ልሞም ከም ኣተየኮ ኣዳም ብዙሕ ከም ርእየኮ ደወሽኮ ወበከየኮ ድማ ኣተው ንብልኮ ሓትየኒ ለመትኩዎም ከማማዕ ሓው እንደገኣና ሰበት ዓበና ለመድና ሕዚ ለመድና ላስ ምን ጀልሃንቲ ማ ሄኒ ሽዋ ብዙሕ ይካልኣናኒ ግልዕ ዝብሉ ርዘብፅሓውና ወምኑ ምንግልዕ ሄኒ ዓሬር ብኣተና
1: ፋጥና መገድም እተፅላለሃ እትየት ምን ሰሜናዊ ባሕሪ ምን ሕክምና እቲ ሕክምና ዴብ ትትዓለጅ ምናድል ክምሰል ውላድ ርሕሙ እት ለሓንቅቃ ኣስክ መድረሰት ሰውረት ባፅሓት መድረሰት ሰውረት ለዶለሀይ እት እምቦታ ተዓለት መደረሲን ኣክትበት ወኣፍሱል ለባ እንደይ ትገብእ እብኔት ወምራድ ለትበገሰት ስለልታ ክምሰል ፋጥና ለመስሎ ዋልዴኖም ለሓግለው ለበደው እብ ሕሩባት ለትፈንጠረው እብራሕ እፍግር ምን ሕሩባት ለፈረው እግሩዝ ምንገብእ እብ ኣፍራድ ወመጃምዕ እት ዜሮ ኣውማ በዓት ቤጫይ ልጃምዖ እትላዕለው ኢንቱ ኣዘይማ ፋጥና ለገብእ ግላዕላ ስራይ ወመራዕየት ይተርፈምና ላኪን ምና እቲ ዓዳ እት ሸባሕ ለተእምራ መንበሮ እላ ፍንቲታ
0: ማ ንወክለ ባዳ ሓደ ማለቱ ድራሰት ኣስተብደኮ ኣወላይ ፈስል ኣይ ሰበት ዓልና ምን ኣወላይ ኣወላይ ምን ኣወላይ ኣወላይ በልሶና ኣሎ ሃኪን ዲ ባደ ሓደ ከም ኣቴና ምስልካራ ወዳሃይላ ኣለው ኣባላትና እዚኣ ደቀምሓረ ኣላ ወዳሃይለ ስዩም ምስሎም ዓልና ወዲቡ ባደ ሓደ ዲቡ ደርስ ዓልኮ ስክ ተማኒን ወስስ ከቢ ባደ ሓደ ዓልኮ እኑ ባዶ ክልተ ቀየረውና እታ ባዶ ክልተ እንደንደርስ ዓልና ውሃማ ካል መረት ባዶ ኣርባዕተ ቀየርና
2: ላዓላ ኣለምስክና ኣውህነት ናይ ገፀው ጁሃ ላዓላ እቡግሊኢተ ስተሓቅርኦ እቡግሊኢተ ተእሰፍ ካብ መርዓየት በመረቢያ ትገብእ ላዓላ ሓቆሁ ዲብ ዓም ኣልፍ ሰማንያው ክልኤ ሕታ ዲባዶ ሓታ ዓለት ዋኣነ ዲባዶ ሰለስ ዓልኩ ክልኢትና ደረሳ ዓናተወክድለይ ብዕምር ኣነ ዓበምና ኣዘመወደ ምን ባዶ ሰለስ ምን ባዶ ሓተ ለእጀኒ ለንኣይሽ እጃዘ ተቦም ንገቢእ እተምኖም ለልዓቡ ከም ሓሆም ድርኦ መፁ ኣዘ ብዙሐ ደረሳ ናይ ትግረ ባዶ ሰለሳዓና ዲብና መፅእ ዲብና መፅእ ወምስና ትውዕል እግልማ ሓተ ለልቃት ህሌት ብትትፋህ ምስና ካልኣይት ብታልዓሎት ረሓመት ህላ እኩሉ ምነው ክትለይ ትግል ፋጥና ለእምረ ከምሰል ንእሽ ሕቸ ንደቀ ተተው ክትለይ ባዶ ሰለስ ሰማንያዊ ክልአ ድቡ መፅን ዓለ
0: እስካ ሓምሳይ ፈስል ይቡ ደረስኮ ምን ሓምሳይ ፈስል ናቕፋ ካሬና ትስዒን ማለት ናቕፋ ዶ ካሬና ንድረስ እንተንሓዘ ሓቆ ብዙሕ ይደረስኮኒ ተስዒን ሓቲ ሕርት መፀት ሕርት መፀት ሓቲ ሕርት ከም መፀት ኣና በስ ገስኮም ኖ ግልሚ ደግሞ ገሊ ዓለው ትስዕ ዘለኩ ጅኑድ ዓልያ ድቡ ኣዋልጦ ብያ ዓለ ኣምና ሙሳል ብሉ ሓቲ ዛሃራ ዓለ ዝብላ ደግመ የ ዓለያ ወለት ፍላን እንቲ ክንንቲ ክንንቲ ዝብላን ዓ ኣዳም ክለው ግልክ ክኒ ድብ ሸባሕ ድብ ሽዕብ ይባፅዕ ድብ ከረን ኩሉ ግንዳዕ ሉን ዓሎ እዚ ኩሉ ድብ ርእሸ ፀበጥክዋና ለኣዳሚ ማለት
1: ምንክል እንክር ኤርትርያ እታ መድረሰት ለመፀው እግሩዝ ምስጢሮም ዶላሓኮ እግልካ ሕና ለእብኣባይ ለነዳ ኣብያትና እግል ንንዳቅ ወተረትና ኢላት ቀተለው ዋልዴን እግል ንትፈደ ሰውረት ፈገርና ዝብሎ ምን ማዓስከራት ላጅኢን እታ መድረሰት ለመፀው እት ክል ሽብር ምድር ኤርትርያ እብ መስተዕምረት ለገብእ ቀትል ወእንድድ እንደ መራእቶም በደል ሞት እብ ኣባይ ሞት እብ ሓበን እንዳሓረው መፀው ኣቦዎም ምናድሊን ለዓለውማ ዋልዴንኩም ምናድሊን ቶም እንደትበሃለው ንዳል ዔብ እንደ ተዓለባ ሃድፍ ቀትል እግል ግብኦ ሰበት ፈረደው ንእሽ እንደ ኢካርዖም በደል ሞት ኣከይሞት ሞት ሓበን ነዳል ሓረው

ከም ዝኣተይኮ ኣለዎም ላታጅኑ ዝፀንሖም ክሎት ወላ ምስሊ ገይሶ ላኪን ሓረ ዲባ ምስሓም ከም ሰልኣተና ፋሕፋሕ በልና ግን ንትርአይ ቀደርናኒ ዲኮ ምስላ ጅንተ ለና በይና ዓልና ይኮኒ እታ ብዝሓም ከም ኣተና ጀልሃንቲ ከም ኣተና ብዙሓም ኣጀኒ ዝፀንሖምና።

0: ናትና ግና ተኣምር ይቀጠ ፋሕ ቤልና ክል መሳርዑ ንታታ ዲ ፋሕ ክንቤልና ባዴና ማለቱ ላኪን ምና እታ ባዶ ሓደ ኣቴና ዓሬር በፀና ለይ ግሩም ዝዘከሩ ማሻላ ወላ ግሩም ማሻላ ኣወል ከን ለመድናው ዓልና ይኮኒ ሓቆ ዓሬር ከም መፀና ሄኒ ዲባ ባዶ ሓደ ከም ኣቴና ከላስ ማሻላ ምስለ ከምሰለ ኣውላድኦም ምስሊ ንደርስ ምስሊ ንበልዕ ምስሊ ንሰተ ምስሊ ንተሓፀብ
1: ግሩም ኣወል ዲባ ተርቤት መፀክም ገቢ ለእጀኒት ልባሶም ሓተይቱ እሊ ናይ ፍላንቱ ውእሊ ናይ ፍላነት ትበል ያለቡኒ ኣብ ሕበርት ለልትሓፀብ ኣብ ሕበርት ለልትዓፀፍ እታ ናይ ላ ልብሰትናዮም ጎትን ገቢ ነብራሆማ ኣክል ሕድ ከም ሰለይሃቶም እታ ወክድለይ ዶር ናይ መረቢያት ላዕላ እሊ እንደተርክ ግቱ ቀይሴ ይቀድሪኒ ሓተ ናይ ልባሶም ነፍሶም ሕፅበት ብዙሕ መታክል ዓለ ዲባ ነፍሶም ዘይጠረት ወዲዮ መንእንሰር እየኒ ኣብ ዕጨይቱ እንጀረት ልሰንክት እግሎ እግሎሎም ኣጀኒት ሎም ግታ ብልዒ ኣግዱር ናይ መዲደት ለገቢ ኣውሄኒ ሸርበ ለገቢ ዶልትሪዮ ከፈለ በልዓና ለየን በልዓና ንሕና ተወክል ኣነ ግኖሸ ደረሰይት ዓልኮ ነዳ ዓለያ ላኪን እግል ኩሉ ሕናማ ምንና ለለከተ ድፋዕ ለስተሽዳ ለሰበት ልብልዓለ ንዳል ሰበት ሓስበያሁ ውልኩሉ መታክል ሓልፈያሁ
2: መድረሰት ሰውረት እቲ ረአይ ራት ዕለት በኔት እግል ምስተቕበል ለታቀምት ወክድ ሊሪም ወርልሕጨር ክምሰል ብልቶት እቲ ረእስ ምድር ወሸዓብ ኤርትርያ ባርክላላ እስትዕማር ክምሰልት ቀንጠጥ ፈጅር ሄየ ኤርትርያ እግላ ለገብእ ለበንያ ወለልዓምራ ዳርስ ኣግማም እግልለህለእላ ለስለል እምቦተት ከሬት እሊ ቃሎት ሕሩፋት ወኣናሺድ ደናግህቱ ላዕላ ኣወድግ ምስተቕበል ክምሰልቱ ሰልፍ ለበርህ ከረው ጠባጠበው እግሉ ወትበገሰው መንቱ ምን ኣያቱ መን ኣምፃዩ እግል ምመፃእ ለልብል ኣስእለት እብለ ይከስስ ሳልሕ ወእብ መስኡልየት ላልእገርስ እምበል መትሓላል እብ ኣማነት ወኤማን ለከድም እግል ልግባእ ብንየቱ ለኣውለውየት ወለዓቤት ወራት ዓለት ውደ በገስ እግል ትተዓወቱ ለትብል ስቅራት ዕንዱ ቃም ሰበት ዓለው እላ ኢትገብእ እንደ ኢልብሎት በገሰው ዮም ሄ ዓድ ለተእሸንን ወላ ትሰምእ ቦም ኣግማም እንደፈረው ውላድ ሰውረት ልትበሃሉ ኣለው
0: ኣይ ወንበል ድራሰትማ ማሻላ ግሩም ፃብጣም ናቶም ኩመት ማሻላ ልባስ ምንገቢእ እታ ናይ ኣድረሶትና ምንገቢእ ያምሊ ምስለ ጥያራት ዝረበሽ ላዓልና ኣምዕል ከደን ለውዕሉና ወላሉ ለዓይሩና ግልሕና ንድረስ እግሎም ብነዳፈት ኩሉ ምስ ምፀብጡና ዓለ ክቶም ዘይበልዓ ውግልና ለበልዑ
2: ብዕድ እቲ ኣዋልድ ኣንሳት እብዓዳት እጅትማዕት ወሰዋልፍ ባርክ ላዕላ ላዓባ መሓለኪት እንደ ተዓዴካ እግል ትክደም መትሰባል ሰብር ወካህላት ለጠልብ ብዕድ ወቀይቱ እለሄ እቲ ኣያ እግል ትብፃሕ ተሓዘ ክምህለየካ ፋጥን ሓቆመ እንታ ለገበይ እለረይመት ምንረይም ለህደፍ እግል ትባፃሕ ክምቀድር ዮም ክምሰል ከረፋጥማ ወመልህያማ ዶልትርአ ለርአይ ኣክል ኣይዋድሕ ክምሰል ዓላ ልትፈረግ እግልካ
0: ኣይዋ ዘቶም መዘረሲን ለምስሎም ኣቴና ኣባያ ዓና ይኮን 8 ሰነት 7 ሰነት ገላ ዓልና ኣዘ ዲቡ ሕፅባ ለነፍስና ነሶም ዝሓፅቡና ወልባስና ማሻላ ኩልና ሓተ ዓሽነት ትልትኣከብ ኩልና ምስሊ ንለብስ ናየ ናይካ ይልበሃል ኣለቡን
2: ካብ ፋጥና እብኖሳ ምክምሰል ሓለፈት እትሸርሕ ዝያድላ ምን ርሕማ ለወልዳታ እማ ለተእምራ ለዓቤታ ለሓንቀቀታ ለእድረሰታ ኣዳም ለወዴታ ክምሰልታ ትወስፋ ፋጥና ኣነ ወለት ሻዕቤት ኣና ምን ትብልማ ለእብ ዕምር ራሕመቶም ወጥሳቶም ለኢረክበት ዋልዴና ኣክሎም ዋዕረዶም ለገብኦ እግላ ለጠሱሳ ይባእ ወሓሎ ለልትበህሎ ኣካን እም ወኣብ ለደብኦ ሰበት ረክበቱ ፋጥና መድረሰት ሰውረት ምንኢት ገይስ መወገብ ትገብእ
0: ላ መድረስ ሰውረታ ገልየ እምየታ እምየ ከማ እም ለወልዳይት እንደ ወልደት ተዓበ ተደርስ ተነድፍ መርሓል ተበፅሕ ከም ሰላታ ና መድረስ ሰውረት ገልየ ኩሉ ሓያቸ ቡት ማ ዘደግም ይከዓልኮ ወለት ምን እንቲ ከምቤለታ እሲቶ መብዝሓ ዲባ ወለት ምን ተላ ከምቤለታ ወለ ሻዕብየት በልያ ቤኳ እቡ ዘ መድረስ ሰውረት ገልየ በስታ እምየታ ወትለ ደረጃ ዝለብፅሓተኒ ወስከ ዜማ ኣና ምኖም ግይፍገር እንደ ቤኮት ዝራሰቸ ለዋሰልኮ ወ2004 ከም ምንጣየ ሰውኒማ ኣትሓረውና وشغل كنت واصلة ولا تفقرة 5 الفيلون أنا واصل بيل.

0: ኣለና ውክድለይ ፋጥና ይፈልጠየታናኒ ሓር ንሕና 83 ምስሙ ገየስና ዘመተ ገየስና ኣውየነ ኣብደዮት ቅበት ገየስና ሕና ኣብደዮት ቅበት ደል ገየስና ፋጥና መር ንእሽ ሰበት ዓለት ወምስለ ዝሩፍ ብነፍሳ ንቕስ ሓስላ ዓላ ዲባዳ ሓቲ ዓለት ሓቆ ክላ መፅእ ከረም ከረም መፅእ ለኣኖ ንሕና ዲባ ውክድላ ሸቕሊ ንሸቀ ወታ ውክድላ ሓጋ ሂዮኒ መድረሰ ሰውረት መፅእ ድራሳትና ዋስርዓና መድረሰት ይተሓገልናሃን ባክዓና ክብል ሰብሉ ደሉ መፅእ መፀና ዓለት ወኣምርና ጦላ ወብከም ሰልእሊ ሓለትና ያዘ ናይ ኣማን መራዓይ ትግብግል ዓላ ሓተይ ዓላ ላ ዝሩፍ ግንወሰል ጀኒት ንሽዋያ ንቕስ ብካብ ንገብእ ክለየት ግል ቕረቦ ካልቀድሮ ላኪን ለመረቢያት ወለመደርሲን ለዲብል ዓለው ከምሰል ወለቶም ወለት ርሕሞም ራዕዋ ሰበት ዓለው ድራሰት ግትዋስል ቀድረት
1: እትሊ ንኣነ ብታ ተልየና ብዙሕ መታክል ዓለ ዲባ ነብራል እየ ዓላእቱ ለተበሽልትሉ እየ ዓላእቱ መንዘለ እየ ዓላእቱ ንዘከረኒ ለዓዳይ እንደ ምስን ወደው እንደ ሓፍረዎ እንደ ኣሰናናው ዲቡ ተምኣተውና ምስሙ እበን እንደሰንክታ ዜንጎ ወገለ መለ እንደሰንክታ ወሓተ ግድር ገለ ዓላት ዲባ እንደላ ኣበሽላ ምን ዓስር ኣካን ሰበት መፃና ሰፈላልዓና ዓላ ሓምስ ሰቡዕ ዓማርና ሰማን ከምሰሉታት ቱልዓላ እዚ ግል እላ ጀኔትል እንደከወንካሁ ግል ምስሙ ተኣብፅሕ ብዙሕ መታክል ዓላቱ ጀባ ሻዕብያት ላኪን ምና ለተተሓመድቱ ናይ ረይም ርአይ ዓላ ዓድ ካላሽናት መዳፍዓት ገለ ይኮን ለተትዓመር ዓድ ብድራሰተ ለተትዓመር ትብል ሰበት ዓላት እሞ ዲብ ጨቢብ ውቐት ንሳዕ ከረናቕፋ ሕሩር ይሄ ላሕሰብ እዩ ኩሉ ከራ እሊ ሓር ለተሓረራ ከረናፍዓበት ብደቀም ሓር ሕሩር ይዓላ ሕሩባት ልትጋየስ ተዓላ እትሊ ሕሩባት ወቐቱ ሕና ተኣሰስና ከዲብ እሊ ለትበልዑሉ እየ ኣለብ ካብ ምላዓል ጣኢራት ምንታሓት ደባባት ኩሉ ንደህላሱ ተኣሰሰት ላኪን እግልዕሉ ኩሉ መታክል ምስል መደርሲና ወምስል ዓብያና ላዓለያ ወንሕና ኩሉና እሊ መታክል ላሓለፍና ወእቲ ልውቀት ዘከሮ ትልየኮ እቲ ልውቀት ልክና ግናሓልፉ እዩ ቀደርና ረግል መታክል መታክሎ ትልዓላ ላኪን እሎም ለዓበውና ሓሙዶም ኣዳም ወደውና ከም ሰላናዮም ረአይ ናይ ጀፈ ሻዕብያ እግል ሓቁ ሕርየት ዝብሎ ላዓለው ኣዘ ዲብ ኩሉ ኣማክን በፅሓና
0: መደርሲን ኣበውቶም ወመደርሲን ቶም እግለ ሓምቃ ሳዕድዎ እግለ ሓማ ዳውዎ ምንእሰርማይ ሓካይምቶም ፍልይትዓለት ላዓላ ካ ዲብ መድረስ ሰውረት ለገብል ዓላ ብእንክር መደርሲን ንበሎም ብእንክርላ መረቢያት ንበሎ እሊ እንደተርክ እንደ ቀየስክዮ ክእልይቱ ግቲ በለ ይቀድሪኒ ናይ ኣማን ስቡላም ዓለው ወፍገሪት ናዮም ተዓብ ረአዎ ዮመቴኒ መድረስ ሰውረት ዝኣሰሰቶ ከም ዶካትር ህለው ግና መድረስ ሰውረት ዝኣሰሰቶም ከም መስኡሊን ህለው ግና ዲብ ኩለን ማእሰሳት ናይ ሕኩመት ናይ ኤርትርያ ደረሳይ ናይ መድረስ ሰውረት ኣልባ እትልወክድሊ ይህልየኒ ለኣሳሲየኒ ሓታ ለመውነኦ ልብ

0: ደረሰና ወቅትና መድረሰትናየ ናይ ትግረ ናይ ድራሳት ዓበይታ ደርስ ዓለ ምን እላ ወቀትላ ሕና ምስል ሰበት ዓብየና ወምስል የመፀት ወእቲ ልውቀት ልፋጥና ምና ነሺጢን ምና ሓር ልኢሉ ብሎ ፀገም ህላእና ልኢሉ ብሎ ምስሙሃ ክታበታ ምንገብእ ምንዛም ኣድረሶታ ምንገብእ ምንዛም ፀቢጥ ደረሳኻ ምንገብእ ምንዛም ፍንቴት ለገብአት ተባህለቱ ከም ሰልእሊ ለህላ ግልካ እንታ ሓተ ነሓር ኣና ክናኣና እንደይ ትብል ውቓታ ነትሓሽም ወኩሉ ንዛም ናይ ፋጥና ውቓታ ነዳፈታ መትሰባዕላ ገበይ ኣድረሶታ ከም ሰል ፋጥና ይህላኒ ናይ ኣባን ለትትሓመድ ወኣስ ክላ እንዳ ሓምድ ዳለፈገርኮ ምንባፅዕ ደረሳ ይተባሃለቱ ናይ ኣባን ፈዳቢታ ፈዳቢታ ፋጥና ሂየኒ ምናልኢል ደገሞታ ናይ ኣባን ሓቲ ዓባይ ናይ ፋጥና ኣና ክና ፀገም ብየ ኣና እላ ይቀድራን ምስል ፋጥና ይህልየ ንኻ እየን ከም ሰል ክልቀት ይህልየት ሕሳብ እያ ኩሉ ፋጥና ኣና ቀድሮ ኣና ኣና እላ ወላ ዓርፈ ሓቀላ ኣና ይዓርፍኒ ምገብኣኮ ኣና እላ ግልፅ በጣቱ ዲብ ፀሓይ ትብል ዲብ በራደት ይትብል ዲብ ኩሉ ፋጥና ወላ ሕሰስ ሓቆ ይህላ እዳምካን ፋጥና ተኣተይ ካብ ናይ ፋጥና ፍንቶይቱ መሰባልናያ ፍንቱይ ሽቁላ ምንገብእ ፅፉፍ ግልፋጥና ምክር ልኢላ ትሓዝያታ እላ ትሸቀሌት ሓቀቤልክያ ፋጥና ኣትመመታ ሬድ ፃንሐት ክለ
1: ሁለታ ደራሰት ዓባይ ምን ኣልፌን እስክላሃመተ ዲቡ ኣደርስ የኮታ ናይ ዓባይ ኣደርስ ማሻ ላ ከማ ሓዋቸው እማቸ ምስሊ ውሕድ እንደሞተን ሳዕት ውሕድ እንደንፈተ ከበዓ ኣጀኒትማ ሂን ኣደርስ ማሻ ላ ክንመደረሲ እንደሎ ውሕዶ ነቕሶምኖም ወደራሰት ዓባይ ስክተስተብደ ከማን እሰድዮም ዲቡ ዜማ ደርሰን ላዓልኮ መዓልማት ከረፋጥተልከ ላ ዲ ሕጡምሎ ደርሳ እቲ ራብዓይ ፈስል ኣዮ ዚብ ራብዓይ ፈስል ንማሕበራዊ ምርሆ ገለመለ ዘድረስኮን ከረፋጥነተልከ ዝበላለየት ምስልና ድቡ ተደርስ መዓልመታ እዚ ድብ ኩሉ ሻር ባዓልኮ ማለት
2: እትላ መድረሰት እላል ዓቤት እግል ወጠና ሴማ እንደ ኢጠምዕ ትከድም ለህለየት ፋጥና ኣድም ኤርትርያ ሕርያታ ክምሰል ነስአት ኣዜማ እንደ ኢትትሃከ መድረሳታ እተላለየት መድረሰት ክምሰል እትመመት ዲብ ታስዓይት ደብረት ክድመት ወጠን ምስል ስነና ምና ለትጠለብ እግልቱ ደጌሰት እታቕሊም ቅብለት ባሕር ቀያሕ እቲ ወራት ምህሮ ዓባይ እብመሰባል ተፈርህለት እለሀ ኤርትርያይ እትላ እተሃላ ምላሃለ ምን ወድመንቱ እብላ ይከስስ ዋቃይ እግላ ኣውቀ ክምሰል ቀድር ፋጥና ኖሳ ሻሁታ

0: مدب محبراو تمرتي
1: مدب محبراو تمرتي بمنيستر تمرتي الناتدالو
0: بمتحبار منيستر زينا زفنو مدبيو
1: إذا مدبزي
0: المحبراو تمرتي
1: زيقنات
0: من بار بميلا
1: نخبرتاتن عقابة أكبابن
0: بحافشا
1: المحبراو هيوات زدهسس مدبيو
0: مدب محبراو تمرتي
2: سلام فتوات تمهارو كمي كانيكم نايلوم تمرتنا دما بزعبا انساتنا نعقب زبليك هون قدمي تمرتنا مجمارو قن ابزع حلفة تمرتنا بزعبا انتاي تمهيرنا نيرناس كملس يلنا نذكر نفعت ماينا نعقب باريو بقولناو نعقب زبل ارس تمهيرنا نيرنا ايو قزاو نيرنا اسكا قدم مقرم تاروخ نقبرنا يتن ايو قزا صبو بحطو قطر حدا نجمر حطو قطر حدا أقباب معقاب ماي زرزرو يا تبل نيرا أقباب معقاب ماي زرزرو يا تبل نيرا زي خمي مليسكو ما تخونو سكدا حنجم قرمتنا عندي بحنساب إين مين نتبهلنا خنملسينا نايزنا بماي بوحز خي كيد ديقاتاتن رهياتاتن بمهنات كن عقبو يقبقان هاي لا نيرنا تلازي ديقاتاتن رهياتاتن حدم كافتم أقبابات ناي معقاب مايوم إلا للا كال أول أب أوان كرامات كاب نحسي ويدما بلمدي زينغو إلنا نتقوعو أب زبان نايقزانا زركب زوارد ماي كيباخن باسكاتات بمسرح ويكااني أب فيستوتات كم زوقت أب ويدما زعقور كنقبر يدليخ إلان يرنا بدحرزي نتماي أب أوان حاقايك أخن تقومو لنخيلينا سلازي تم أقابات معقاب ماي نبلوم ديقاتاتن رهياتاتن بمهناز إلنا لنا أب بيتناون أب أوان كرامات بزناب زوارد ماي أب زينغو يدما منحسي قزانا بو خورر يلو ناب كيبا خدمتان أب فيستوتاتنا ويدما باسكاتاتنا كن عقبون كن عقرون كمزلناون رينا نيرنا زيوم حجيتهم أقابات نايم عقاب ماي إلنا نتقصم مالاتيو تا خالي تحطهن سقر باهريو بغلي سلمنتاي نعقبو إلنا نيرنا باهريو بغلي سلمنتاي نعقبو باهريو بغلي سلمنتاي نعقبو فتوات تمهارو و ባህሪያው ቡቅሊ ምክንያቱ ባህሪያው ቡቅሊ እንተይልና ኩሎም ኣትክልትን ኣግራብን ብሓፈሻ ንብላ ኣለና ማለት እዩ ስለዚ ካብ ኣትክልቲ ከዓ እንታይ ኢና ምግቢ ንረክብ ኢና ወላ መስርሒ ገዛ ዝኸውን ዕንፀይቲ ንረክብ ኢና ንፅዓት ዝኸውን ንኣብነት ከም ፈሓም ከዓኒ ካብ ኣትክልቲ ኢና ካብ ኣግራብ ኢና ንረክቦ ስለዚ ንምንታይ ኢና ኣትክልቲ ወይ ድማ ባህርያዊ ቡቕሊ ንዕቅቦም እንተይልና ከዓ ነዚኦም ኩሎም መታን ክንረክቦም ማለት እዩ ምግብና መታን ውሑስ ክኸውን መስርሒ ገዛና ዝኸውን ወላ እውን መስርሒ ጠዋሉ ዝኸውን መስርሒ ከብሕታት ዝኸውን ዕንፀይቲ እውን ብግቡእ መታን ክንረክብ ካልእ ብተወሳኺ እውን ፅሩይ ኣየር እውን ንኸነስተንፍስ ምክንያቱ ኣትክልቲ መግቦም ንምስራሕ ንዕኦም ካርቦን ዳይኦክሳይድ ወሲዶም ንዓና ከዓኒ ኦክስጅን ይተፍኡልና ማለት እዮም ስለዚ ኦክስጅን ድሕርሶም ኣስተንፊሶም ንዓና ሂቦምና ንሕና ከዓ ኦክስጅን እቲ ዘገድሰና ኣየር ስለ ዝኾነ ብኡ መንገዲ ከዓኒ ኣትክልቲ ንዓና የገዱስና ባህርያዊ ብቕሊ ከዓ ንዓና የገዱስና ካልእ እውን ንእንስሳ ዘገዳም እውን መዕቆቢ ይኾኑ እዮም ባህርያዊ ብቕሊ ማለት እዮም ስለዚ ፍግረ መሬት እውን ይከላኸሉልና እዮም ላለና ስለዚ ፍትዋት ተምሃሮ ባህርያዊ ብቕሊ እዚ ክብለኩም ፅናሕኩ ምክንያታት እዩ ክዕቀብ ከም ዘለዎ ዝገብረና ማለት እዩ መግብና ውሑስ ንክኸውን እንስሳ ዘገዳም ግቡእ መንበሪኦም መታን ንክረኽቡ ንሕና እውን ንመስርሕ ገዛ ዝኸውን ዕንፀይቲ ብግቡእ ክንረክብ ንፅዓት ዝኸውን ዕንፀይቲ ብግቡእ ክንረክብ ኢልና ነርና ብዘይካዚ እውን ሓመድና ተባሓጊጉ ንኸይከይድ እውን ብሰራውሮም ገይሮም ኣትክልቲ ወይ ድማ ኣግራብ ገቲሮም ስለ ዝሕዝዎ እዚ እውን ሓደ ጥቕሚ እዩ ማለት እዩ ካልእ ከዓ እንታይ ክንብል ንኽእል ኢና ስለምንታይ ባህርያዊ ብቕሊ ክንዕቅቦ ዘገደና ከዓኒ ካልእ እንታይ ክንብል ንኽእል እዎ እቲ ዝዓበየ ንፁህ ኣየር ንኽነተንፍስ ካብ ብከላ ኣየር ከዓኒ ንኽከላኸሉልና ማለት እዮም ምክንያቱ ነቶም ካብ ንጥቀመለን መኻይን ወይ ድማ ተሽከርከርቲ ዝወፅእ መርዛም ጋዛትን ወላ እውን ካብ ፋብሪካታትና ዝወፁ መርዛማት ጋዛት ኣትክልቲ መስርሒ መግቦም ስለ ዝጥቀምሎም ንሶም ንዕኦም ወስድዎም ንዓና ከዓ ኦክስጅን ይህቡና ስለዚ ብከምዚ መንገዲ ከዓ ኣብ ዙርያና ወይ ድማ ኣብ ከባቢና ዝርከቡ ኣየር ከዓኒ ንፁህ ኣየር ይኮነልና ማለት እዩ እዚ ግን ባህርያዊ ብቕልና ብግቡእ እንተዓቂብና እዩ ሕራይ ፍትዋት ተምሃሮ ናብታ ሳልሰይትን ናይ መወዳእታ ንሕቶ ክንሰግር ኣግራብ ንኸይበርሱ ብምንታይ ንከላኸሎም እያ ትብል ስለዚ ፍትዋ ተማሃሮ ኣግራብ ንኸይበርሱ ብምንታይና ንከላኸሎም እንተልና እቲ ቀዳማይን ቀንድን ብዝተኻእለ መጠን ንኸንቱነት ኣግራብ ከይንቆርፅ ምክልኻል እዩ ንኸንቱነት ኣግራብ ከይንቆርፅ ምክልኻል እዩ እንተ ቆሪፅናኸ ምግራብ ወይ ድማ ምትካእ ዝቆረፅናያ ገረብ ከዓኒ ክህሉ ኣለዎ ንኣብነት ሓንቲ ገረብ እንዳሕር ቆሪፅካ 4 ፈልሲ ትተኽለላ ብከምዚ ኣገባብ ኣግራብና ንኸይበርስ ክንዕቅቦ ንኽእል ማለት እዩ ብከምዚ ኣገባብ ከዓ ኣግራብ ንኾንቱ ከይበርሱ ክንዕቅቦም ንኽእል ማለት እዩ እዚኦም ተምዕዮ ገዛና እዮም ፍትዋት ተምሃሮ ናብ ዝቕፅል ትምህርትና ከብለኩም እየ ኣብዚኣ ዝቕፅል ትምህርትና ድማ እንስሳታትና ንዓቅብ ዝብል ኣርእስቲ እዩ ክኸውን ሰናይ ምክታል ገበርልኩም
0: እንስሳታት ክበሃል ከሎ ካብ ዝነእሰ ክሳብ እቲ ዝዓበየ ሂወታውያን ፍጡራት የጠቓልል እንስሳታት ኣብ መሬት ይኹን ኣብ ማይ ዝነብሩ የጠቓልል ኣብ ከባቢና ዝነብሩ እንስሳታት እንስሳ ዘቤት ኣብ በረኻ ወይ ኣብ መሮር ዝነብሩ እንስሳታት ከዓ እንስሳ ዘገዳም ይበሃሉ ኣብ ሃገርና እንስሳ ዘቤት ዝበሃሉ ከም በዓል ገመል ጤል በጊዕ ብዕራይ ፈረስ ኣድጊ ድሙ ከልቢ ደርሆ ወዘተ እዮም እንስሳታት ዘገዳም ድማ ከም ሓርማዝ ሰገን ኢራብ መፍለስ ኣድጊ በረኻ ህበይ ኣንበሳ ነብሪ ዝቢ ወዘተ እዮም እንስሳታት ሂወታውያን እዮም ስለ ዝኾኑ ከዓ ኣየር ማይን መግብን የድልዮም ከም ሰባት እውን ይፋረዩ ይዓብዩን ይሞቱን እንስሳታት ከከም ዝሰማምዖም ኩነታት ኣየርን ዝምገብዎ መግብን ኣብ ቈላን ከበሳን ይነብሩ ምስ ዝነብሩሉ ከባቢ ተሰማሚዖም ማለት ኩነታት ኣየርን ወቕትታትን ተፃዊሮም ይነብሩ እንስሳታት ኣዝዩ ብዙሕ ጥቕምታት እዮም ዝህቡና ገለ ካብ ጥቕሚ እንስሳታት ምስ ንርኢ ሓደ ምንጪ ጸባ ስጋ እንቃቑሖ ቆርበትን ጸምርን ካልኦት ነገራትን እዮም ካብ እንስሳታት እንረኽቦም ጸባ ስጋን እንቃቑሖን ኣብ መግቢ ደቂ ሰባት ግዙፍ ተራ እዮም ዝፃወቱ ጸባ ካብ ላም በጊዕ ጤል ከምኡ እውን ገመል ክንረክብ ንኽእል ዝበዝሐ እዋን ጸባ ከም መግቢ ህፃናት ኢና እንጥቀመሉ እዚ ድማ ጸባ ብዘለዎ ልዑል መዓድናዊ ትሕዝቶ ኣብ ዕብየትን ምዕባልን ኣእምሮን ኣካላትን ህፃናት ኣዝዩ ወሳኒ ስለ ዝኾነ ንማእከላይን ዓብን ዕድመ ዘለዎም ሰባት እውን ልዑል ጥቕሚ እዩ ዘለዎ ጸባ ብዘይካ ብመልክዕ ዝተፈሳሲ ኣርጊኢና እውን በይኑን ምስ ካልእ መግቢ ምሕዋስ ክንጥቀመሉ ንኽእል ጸባ ኣብ ፋብሪካ ተመስሪሑ ሓረጭ ኮይኑ ብድሩቕ መልክዕ ክዳሎ ይኽእል እዩ ከምኡ እውን ኣብ ዝተፈላለዩ ሕብስትን ብሽኮትን ከም መመቀሪ ኮይኑ የገልግል ውፅኢት ጸባ ዝኾኑ መግብታት ከም ጠስምን ፋርማጆን እውን ኣብ ምስራሕ ዝተፈላለዩ መግብታት የገልግሉን ኣገዳሲ ቦታ ይሕዙን ስጋ ኣብ መግቢ ደቂ ሰባት ግዙፍ ተራ ኣለዎ ንኣብነት ኣውደ ኣመት ወይ ዒድ መፀ በዓል ምኽንያት ብምግባር ዳርጋ ኩሉ ሰብ እዩ ዝምገብ ከምኡ እውን ስጋ ብዘይካ ከም ቀንዲ ማኣዲ ኣብ ዝተፈላለዩ መግብታት ከም መሐወስታ ወይ ተወሳኺ መማቕርቲ ጌርና ክንጥቀመሉ ንኽእል እንቃቑሖ ከም መግቢ ኣብ ዝተፈላለየ ክሊ ዕድመ ንዘለዉ ሰባት ጠቓሚ እኳ እንተኾነ ብፍላይ ንህፃናት ግን ብዘለዎ ልዑል መኣዛዊ ትሕዝቶ ኣብ ህንፀት ኣካላቶም ኣዝዩ ጠቓሚ እዩ ብዘይካዚ እንቃቑሖ ኣብ ሕብስትን ካልእ መግብታትን ከም ቀንዲ መመቀርን መህብተሚ ትሕዝቶን ንጥቀመሉ ክልተ እንስሳ ዘቤት እንስሳ ዘቤት ኣብ ሃገርና ንማሕረስን መጓዓዝያን ንጥቀመሎም ንኣብነት ኣብ ከበሳታት ሃገርና ኣብዑር እቶም ቀንዲ ንማሕረስ እንጥቀመሎም እንስሳታት እዮም። ኣብ መታሕት ከዓ ኣብዑርን ወይ ኣግማል እናተጠቕሙ ግራውቶም ይሓርሱ። ኣግማልን ኣእዱግን እቶም ንመጓዓዝያ እንጥቀመሎም እንስሳታት ኮይኖም ቅድሚ ምትእትታው መኪናን ባቡርን ኣብ ሃገርና እቶም ቀንዲ መጓዓዝያ ሰብን ንብረትን ምንባሮም ይፍለጥ። ሰለስተ እንስሳ ዘገዳም። እንስሳ ዘገዳም መስሕብ ቱሪስት ሃገር እዮም። ምስሳን እንስሳ ዘገዳም ብዘይካቲ ህይወታዊ ብዙሕነት ክህሉ ምሕጋዝ ልዑል ኣታዊ ወይ ናይ ወፃኢ ሸርፊ ክርከቦ ዝኽእል ዓውዲ እዩ። በዚ ምኽንያት ከዓ እንስሳ ዘገዳም ክንዕቅብን ሰፈሮም ዝኾነ ጫካ ኣግራብ ክንሕሉን ይግባእ። ምዕቃብ እንስሳታት ክውን ክኸውን እንተኾይኑ ግን ቅድሚኡ ክግበሩ ዘለዎም ነገራት ኣለዉ። እንስሳቶም ከዓ ምዕቃብ ሓመድን ማይን እዮም። ምዕቃብ ሓመድን ማይን ብኸመዩ ንምዕቃብ እንስሳታት ዝጸሉ? ሓመድን ማይን እንተዘይተዓቂቦም እንስሳታት ዝበልዕዎ ዝሰትይዎን ስለ ዝስዕኑ ናብ ደረጃ ምጽናት ክበጽሑ ይኽእሉ። ስለዚ ማይን ሓመድን ንምዕቃብ እንታይ ክንገብር ኣለና? ኣሕፅር ኣቢልና ክንደስሶ ኢና። ንህይወታውያን ማይ ሓደ ካብቶም ቀንዲ ኣገደስቲ ነገራት እዩ። ብዘይካ ማይ ዝኾኑ ህይወታውያን ክነብሩ ኣይክእሉን እዮም። እዚ ማለት ልክዕ ከም ሓመድ ብዘይ ማይ እውን ህይወት የለን። ዝተፈላለየ ምንጭ ማይ ኣለና። ገለ ንምጥቃስ፣ ማይ ዝናብ፣ ወሓይዝ፣ ኣፍላጋት፣ ፍልፋል ዓይኒ ማይ፣ ዒላ፣ ራህያ፣ ዲጋ ወዘተ ምጥቃስ ይከኣል። ማይ ከይባኽንን ከይብከልን ልዑል ጥንቃቐን ክንክንን ይሓትት። ከይባኽን ምእንቲ ብውሕሉልን ቈጣብን ኣገባብን ክንጥቀመሉ ይግባእ። ንኣብነት ናይ ዝናብ ማይ ውሕጅ ኮይኑ ከይከይድ ራህያታትን ዲጋታትን ብምህናጽ ክንዕቅቦ ይግባእ። ከም ኣብነት ኣብ ሃገርና ማይ ንምዕቃብ ብዙሕ ንጥፈታት እዩ ዝካየድ። ገለ ኻውን ምጥቃስ፣ ኣብ ከበሳታት ሃገርና ኣብ እዋን ክረምቲ ንዝርከብ ዝናብ